0: ተራፈግ ናታ
1: እነን ቢሻምን ራብነ ና ተሰስኩን ና ቲፈንጋቴ
0: ወራቢ ጓዲፍ
1: ራዮ ጓቲፈ ተወነና ንክቲኔ ሶይቶን ትርቤ
0: ትዶልቲ ዶር ከክቴፍ
1: ትዶልቲ ዶር ተሽክታታ አኔ ብራታኔ
0: ትሾብ ኦን ድርማ አንደሄ ባቡኔ ኦን አና ሀንሪዌን አባረ
1: ናን ሀሪ
0: ኦን አምሳ ዴታ ተፋይሳ
1: ቴራ ተገቴክ ተክ ፋይሳ እንደ ሶይ
0: ኦን ኡምበደድዎ ኦክቤው ሂ
1: ፈረሮ ኩቤው ና ሀስሪብ ታሮ
0: አትፈይከ ጣሪያን
1: ኦር ባደዶ ኩቤው ስትፈይከ ያ ሆገንዳ

0: ጦሪ ሀይ
1: ባቶክ ታነ ድርምሲ አን ባሪ አቲላል ካንቲ ታበ ካንቲ ወድ ኢንካብ ሆገንደ
2: ዳይትባ ሆዎ ፍራይ ይሆያ ካኩሪ ጋይ ኡጋው ኦክና ሄ ኡጋውክ ቢሃሳሚ
3: ዳይት እንደ ቲላሎ ተደነ ከሽክ ሰዳን
2: ያል በመድን ቋሳ
4: ሳራ ሚሻም ነው ሃሎ ሽያ ፋት ጋር
2: አለ ቢያሪ ተተሰስ ክብት ማት ሸርቢት
5: ማምረ ነቢ ታይስልዲን አልሐምዱሊላህ አምሳ ላ ኡንጋ ልቋሰናይ ፍድሊ መልህቴ ትገባይል ትብትግ ኢፊ ኡፍና ወትማግናይ ወትምሂት አፎይት ገባለ ሚያኔት ትናቲ ውሃማድ አስታሌ ሻውቱ ኦና አሪ መልህታት ገባይል ሰና በኪት ሂዳ በኩርኔ ታይ
6: ማምዱን ነቢ ተስሊን አይዋ አሰደኩ መልህቴ ተገባይል ኢብትግ ማራሚያ ቡሬው አጋራይ ኡንታ ሽቦቱዋ አፎይቱዋ ባግራቢት ተገቢላዋ ልባቢት ተገቢላዋ የገል አስተገድና ተፎሳማን
7: ያርባ መልህቴ ተገቢላ ተበረኮይዴ ማብረ ያርባ ተዳይሽ ያዳ ዲነ ወአማን ሂም አዲነ እማስ ጉሳ ዲነ ያርበ ትብር ኮይት ያዲነ ያብ ኦብለስ አስጋ ኦብርጋዳ የምራዋና ናት ከፈራያ ኢንሻአላህ ተባረኮይዳን አልፋታ

0: ፈነዌር ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሓሙስ 11 ሰነ ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘሎና እስቴፋኖስ ግርማይ ምስ ኣቕራቤት ቋንቋ ምልክት ኣብርህት ተወልደ ብሓባር ብምዃን ኢና ንምክትታልኩም ብኸብሪ እንዳዓደምና ብቐንዲ ኣርእስተ ዜና ንፍልም። ፕሬዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ዘካየዶ ወግዓዊ ምብፃሕ ኣዛዚሙ ሎሚ ተመሊሶም። ሸውዓተ ሰነ ዓለምለኻዊ መዓልቲ ድሕነት መግቢ ኣብ ኣስመራ ንመብል ራብዓይ ግዜኣ ተዘኪራ። ኣብ ሓጋዝ ኣብ ምሕያል ባህርያ ውርሻን ኣፋውያታን ዘተኩረ ዓውደ መፅናዕቲ ተኸይዶም። ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ ኣገዳ ከም ዘፅደቐ ተሓቢሮም። ብሪጣንያን ኣውስትራልያን ኣብ ምክልኻልን ፀጥታን ዘተኮረ ክልተኣዊ ውዕል ተፈራሪመን። ኣሜሪካ ኣብ ምምዕባል ኒክሌሳዊ ኣፅዋር እተውፅኦ መጠን ገንዘብ ክባቢላቶም። ዝርዝር ዜና ፕሬዚደንት ኢሳያስ ኣፈወርቂ ካብ 7 ሰነ ኣብ ሪፓብሊክ ግብፂ ከካይዶ ዝቐነየ ወግዓዊ ምብፃሕ ዛዚሙ ሎሚ 11 ሰነ ኣብ ሰዓታት ቅድሚ ቀትሪ ተመሊሶም። ፕሬዚደንት ኢሳያስ ኣብ ግብፂ ኣብ ዝፀንሐሉ ምስ ፕሬዚደንት ዓብደልፋታሕ ኣልሲሲ ኣብ ዝገበሮ ርክብ ታሪኻውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕብባር መድረኽ ክም ንምብል ኣብ መድያት ቁጠባ ፖለቲካን ዲፕሎማስን ጭቡእ ስጉምትታት ክውሰድ ብመሰረት ዝተገብረ ምርርዳእን ዝተበፅሐ ስምምዕን ኣብ ሃብቲ ዓሳ ከምኡውን ትሕቲ ቅርፂ ወደባትን መጓዓዝያን ዕቱም ንጥፈታት ንኽካየድ ንዝምልከቶም ኣካላት መምርሒ ስራሕ ሂቦም። በዚ መሰረት ኤርትራን ግብፅን ኣብ ፅላታት ዕደና ትሕቲ ቅርፂ መጓዓዝያ ባሕርን ምትእስሳር ወደባትን ምምዕባል ወደባት ኤርትራ ብፍላይ ከኣ ዓሰብ ባፅዕን ማርሳ ፋጥማን መፍረ መድሃኒት ህንፀት መንበር ኣባይቲ ከምኡውን ንክልቴን ሃገራት ብመሬት ባሕርን ባቡር ምድርን ንምትእስሳር ብሓባር ክሰርሓ ተሰማሚዐን። ፕሬዚደንት ኢሳያስን ፕሬዚደንት ኣልሲስን ብዘይካዚ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪቃን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎም ቁጠባዊ ፖለቲካዊ ዲፕሎማሳውን ፀጥታውን ጉዳያትን ምዕባለታትን ብዕምቆት ዘትዮም። እዚ ከምዚ ንከሎ ፕሬዚደንት ኢሳያስን ምስኡ ዝተጓዓዘ ጉጅለን ካብ ከተማ ካይሮ ኣብ ዙርያ 150 ኪሎ ሜትር ናብ ዝርከባ ኣፍሬይትን ወሃብቲ ኣገልግሎት ትካላትን ዘካየድ ውዕደት ትካል መፍረ መድሃኒት ጂፕቶ ፋርማ ቆጠባዊ ዞባ መትረብ ስዌፅ ፋብሪካታት ሓፂንን ቸሜንቶን ኮርፖሬሽን መሰረታዊ ኢንዱስትሪ ግብፂ ከምኡውን መደብ ወደብ ዕን ኣስኹናን ኣብ መስሪ ሕንፀት እትርከብ ሓዳስ ርእሰ ከተማን ዘጠቓልለ ነይሮም። ሚኒስተር ዑስማን ሳልሕ ምስ ፕሬዚደንት ኢሳያስ ኣፈወርቂ ሓቢሩ ገይሹ ነይሮም። ዓለምለኻዊ መዓልቲ ድሕነት መግቢ ብደረጃ ሃገር ንራብዓይ ግዜኣ ተዘኪራ። ካብ ህዝባዊ ርክባት ሚኒስትሪ ሕርሻ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሂድሎ ኣርሴማ ኣስመሮም ክተቕርቡ እያ።
1: 7 ሰነ ዓለምለኻዊ መዓልቲ ድሕነት መግቢ ካብ ብድሆታት ናብ ፍታሕ ውሕስ መግቢ ኣብ ኩሉ ብዝብል ቴማ ብ9 ሰነ ኣብ ኣስመራ ተዘኪራ። ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ሚኒስትሪ ሕርሻ ኣቶ ተኽሊ ኣብ ምስግና ኣብቲ ኣጋጣሚ ኣብ ዘስምዖ ቃል ደቀቕቲ ተሃዋስያንን ብከላ ኬሚካላትን ዝጠንቆም መግቢ ወለድ ሕማማት ኣብ ሃገርና እውን ከም ዝረኣዩ ጠቒሱ ብሰንኪ ዘይግቡእ ኣጠቃቅማ መድሃኒታት ብቑሊ ኣብ ኣሕምልትን ፍረታትን ዝስዕብ ብከላ መግቢ ቆላሕታ ክወሃቦ ከም ዝፀንሐ ብምሕባር መግቢ ወለድ ሕማማት ሰፊሕ ማሕበራውን ቁጠባውን ሳዕቤናት ስለ ዘስዕብ ንምውጋዶም ብዕቱብ ይስራሕ ምህላው ኣብርህዮም። ኣቶ ተኽሊ ኣብ ወሲኹ ኣብ ኤርትራ ተራን ሓላፍነትን ናይተን ኣብ ቁፅር መግቢ ዝነጥፋ ሚኒስትርታት ንምንፃር ከምኡውን ዝያዳ ውህደት ንምፍጣር ዝኽእል ህላዊ ሃገራዊ ፖሊሲ ወይ ሃገራዊ ኣዋጅ መግቢ ንምድላው ተበግሶታት ክውሰዱ ጀሚሮም ምህላዎም ሓቢሮም። ወኪል ዓለማዊ ውድብ መግቢ ኣብ ኤርትራ ሚስ ኣሬላ ግሌኒ ብወገና ድሕነት መግቢ ካብ ግራት ጀሚሩ ኣብ ምኽዛን ምጉዕዓዝ ዕዳጋ ሓረስቶትን ተጠቀምትን ኩሎም በብመዳዮም እጃሞም ከበርክትሉ ዝግባእ ዓውዲ ምዃኑ ቁፅፅር ድሕነት መግቢ ንምዕዋት ድማ ሓያል ውህደት ዝምልከተን ኣካላት ከም ዘድሊ ኣዘኻኺራ ኤርትራ ድሕነት መግቢ ንምርግጋፅ ኣብ እተካይዶ ንጥፈታት ደገፍ ውድብ ጥዕና ዓለም ከም ዘይፍለያ ዘረጋገፀት ንቤት ፅሕፈት ውድብ ጥዕና ዓለም ኣብ ኤርትራ ወኪላ ቃል ዘስምዐት ዶክተር ኣሰፋሽ ፍስሃየ ኣብ ዓለምና 866 ሚልዮን ሰባት ብሰንኪ ብከላ መግቢ ከም ዝሓሙ 1.5 ሚልዮን ድማ ዓመታዊ ከም ዝሞቱ ብምግላፅ ድሕነት መግቢ ዓብ ቆላሕታ ዘድልዮ ጉዳይ ምዃኑ ኣስሚራትሎም ኣብቲ ኣጋጣሚ ብዛዕባ ድሕነት ተመክሮን እስትራቴጂያዊ መፍትሒታትን ሕርሻዊ መግቢ ኣብ ዕለታዊ መነባብሮና ዘጋጥም ብከላ መግቢ መፍትሒኡን ተራ ሚኒስትሪ ጥዕና ኣብ ምውሓስ ድሕነት መግቢ ጥዕናን ድሕነትን ተጠቀምቲ ብትካል ደረጃታት ኤርትራ ዝወሃብ ኣገልግሎታት ዝብሉ ኣርእስታትን ካልኦትን መፅናዕታዊ ወረቓቕቲ ቀሪቦም 7 ሰነ ዓለም ለኻዊ መዓልቲ ድሕነት መግቢ ብደረጃ ዓለም ንሻምናይ ግዜ ኣብ ኤርትራ ድማ ንራብ

0: ኣይ ግዜኣ እያ ትዝከር ዘላ።
1: ኣብ ሓጋዝ ባህልን ክብርታትን ሕብረተሰብ ብዝግባእ ናብ ወለዶታትን ምስግጋር ዝዓለመ ኣብ ምሕያል ረቂቕ ባህላዊ ውርሻን ኣፋውያታታትን ዘተኮረ ዓውደ መፅናዕቲ ብሓሙሽተን 10 ሰነ ተኻይዶም እቲ ቤት ፅሕፈት ባህልን ስፖርትን ንእዞባ ሓጋዝ ዝተወደበ ዓውደ መፅናዕቲ ኣብቲ ንእዞባ ብዛዕባ ዝርከብ ታሪካዊ ፀጋታትን ባህላዊ ውርሻታትን ደቂቕ መፅናዕቲ ብምክያድ ኣብ ረፋ ሕብረተሰብ ዝውዕለሉ መድያት ንምፍጣር ዝዓለመ ኮይኑ ብሰፊሑ ተዘቲሉሎም ሓላፊ ባህልን ስፖርትን ኣቶ ዑስማን መሓመድ ስዒድ ነበርቲ ኣብ ከባቢኦም ዝርከብ ባህርያዊ ፀጋታትን ስድራ ቤታት ዝጥቀማሉ ታሪካዊ ትሕዝቶታትን ብምዕቃብ ፅላት ቱሪዝም ንኸማዕብሉ ከምኡውን ኣፋውያታታት ዝፅናዓሉ ባይታ ተፈጢሩ ወለዶታት ዝጥቀምሉ ታሪካዊ መፅናዕቲ ክካየድ ተላብዮም ኣመሓዳሪ ከተማ ሓጋዝ ኣቶ ነፀራ በረኸት ኣብን ሓላፊ ባህሊ ኣቶ ዘርኦ ድራርን ብወገኖም ባህልን ክብርታትን መሰረት ታሪክን መንነትን ዜጋታት ከም ዝኾነ ብምጥቃስ ንእዞበ ሓጋዝ ብቱሪዝማዊ ፀጋታት ብሓፈሻ ብዙሕነት ሕብረ ብሄራዊ ብዙሕነት ድማ ብፍላይ ሃብታም ብምዃኑ ንምምዕባሉ ኣብ ዝካየድ ፃዕሪ ዓድታትን ምምሕዳራትን ብዝሓየለ ክሰርሓ ፀዊዖም ኣብቲ ኣጋጣሚ ሓለፍቲ ትካላት መንግስቲ ንምዕባለ ረቂቕ ባህላዊ ውርሻን ኣፋውያታን ዘደንፍዑ መብርህታት ድሕሪ ምሃብ ነዚ ዝተኸተላ ኮሚቴታትን ቆይመን ኣገደስቲ ለበዋታት ሓሊፉን ኤርትራ ኣብ ዝኽሪ መዓልቲ ኣፍሪቃን መበል 63 ዓመት ምምስራት ሕብረት ኣፍሪቃን ከምኡውን ቀዳማይ ኣህጉራዊ ዋዕላ ሴንት ፔተርስበርግ ተሳቲፋ ከካብ ቦትኡ ዝበፅሐና ሓበሬታ ኣርሴማ ኣስመሮም ብመልክዕ ፀብጻብ ኣወሃሂዳ ዘላ ኣብርሃም ዓንዲ ማርያም ክቕርበ እዩ
2: ኤርትራ ኣብ ዝኽሪ መዓልቲ ኣፍሪቃን መበል 63 ዓመት ምምስራት ሕብረት ኣፍሪቃን ከምኡውን ቀዳማይ ኣህጉራዊ ዋዕላ ሴንት ፔተርስበርግ ተሳቲፋ ኣምባሳደር ኤርትራ ኣብ ቀጠር ኣቶ ዓሊ ኢብራሂም ኣብ ከተማ ኣደውሓ ኣብ ዝተኻየደ መዓልቲ ኣፍሪቃን መበል 63 ዓመት ምምስራት ሕብረት ኣፍሪቃን ንኤርትራ ወኪሉ ተሳቲፉ ኣብቲ ብ8 ሰነ ዝተኻየደ መደብ ንታሪካውን ባህላውን ውርሻ ህዝቢ ኤርትራ ናይ ኣነባብራ ብዙሓዊ ፅባቐን ኣልባሳትን ብሄራት ኤርትራን ካልእን ማሕበራዊ ክብርታት ዝገልፁ መሰናድኦታትን ከምኡውን መደባት ልምዓት ኤርትራ ኣብ ዝተፈላለየ ቱሪዝማዊ ዕድላት ዝገልጽ ሓፂር ዶክመንታሪ ፊልም ንተዓዘብቲ ቐሪቡ በጻሕቲ ነቲ ዝቐረበ ምርኢት ብኣድናቖት ድሕሪ ምዕዛብ ብዛዕባ ሓቀኛ ባህልን ታሪክን ኤርትራ ዝያዳ ክፈልጡ ዘለዎም ድሌት ገሊፆም እዚ ከምዚ ኢሉ እንከሎ ኣምባሳደር ኤርትራ ኣብ ፌደሬሽን ሩስያ ኣቶ ጴጥሮስ ጸጋይ ካብ 3 ክሳብ 6 ሰነ ኣብ ዝተኻየደ ቀዳማይ ኣህጉራዊ ዋዕላ ሴንት ፒተርስበርግ ንኤርትራ ወኪሉ ተሳቲፉ ኣምባሳደር ጴጥሮስ ጎኒ ጎኒ እቲ ዋዕላ ምስ ብዙሓት ትካላትን ኩባንያታትን ርክባት ብምክያድ ኣብ ሕድሕዳዊ ምትሕባር ተዘራሪቡ እቲ ኣብ ትሕቲ ኣላይነት ፕረዚደንት ቭላድሚር ፑቲን ዝተኻየደን ካብ 144 ሃገራት ዝመፁ ኣስታት 24,000 ተሳተፍቲ ዘአንገደ ዋዕላ ንግዳውን ቁጠባውን ኩባንያታትን ትካላትን ኣብ ሓደ መኣዲ ዝራኸበን ኣብ 4 ዓንድታት ማለት ዓለማዊ ቁጠባ ምፍጣጥን ምትሕባርን ማሕበራዊ ህይወት ኣብ ዘመነ ቴክኖሎጂን መፃን ኣንፈታትን ቴክኖሎጂ ኣከባብን ህዝባዊ ምሕደራን ምርኩስ ዝገበረ ዘተታት ተኻይዱ ብኻልእ ወገን ማሕበረኮም ኤርትራ ኣብ ጅዳን ከባቢኣን ጥዑይ ክንክን ጥዑይ ሕብረተሰብ ኣብ ትሕቲ ዝብል ቴማ ብ6-7 ሰነ ኣብ ዝተፈላለየ ሕክምናዊ ሞያታት ዝሰርሑ ኤርትራውያን ዝተሳተፍሉ ናይ ሕክምና መደብ ኣካይዱ ኣብቲ ብጠቕላሊ ቆንስል ሃገሪ ኤርትራ ኣብ ጅዳን ከባቢኣን ኣቶ ዓብዱራሕማን ዑስማንን ኣብ ወንበር ማሕበረኮም ኤርትራ ጅዳን ከባቢኣን ኣቶ ዓብደልቃድር ማልከን ዝተዋሃደን ምስ ሆስፒታል ዓይኒ ኣልሰጋፍ ማሕበር ክንክን ጥዕና ህፃናት ክሊኒክ ራማ ክንክን ቆርበት ከምኡውን ክሊኒክ ስምቡላ ብምትሕባር ዝተኻየደን መደብ ንኣስታት 1,000 ኣብ ጅዳን ከባቢኣን ዝነብሩ ኤርትራውያን ነፃ ናይ ምርመራታት ኣገልግሎት ተዋሂቡ ኣብ መወዳእታ ድማ ኣብቲ መደብ ንተሳተፉ ናይ ምስጋና ምስክር ወረቐት ተዓዲሉ
1: ኣብ ንእዞባ ድባርዋብ ዝተፈላለየ ሞያታት ዝሰልጠኑ 385 ደቂ ኣንስትዮ ዝርከብኦም 452 መንእስያት ብ9 ሰነ ተመሪቖም እቶም ካብ 2 ክሳብ 3 ኣዋርሕ ብግብርን ክልሲ ሓሳብን ዝሰልጠኑ 75 ብቴክኖሎጂ ኮምፒተር 77 ብስነ ፅባቐ ፀጉር ርእሲ 33 ብምንቃሽን ምምልኻዕን 267 ድማ ብቐዳማይ ረድኤት እዮም ሓላፊ ሃማማተ ኣብቲ ንእዞባ ኣቶ ዳዊት መንግስቲ ኣብ ዘስምዖ ቃል ዕላማት ስልጠና ሞያዊ ዓቕምታት መንእስያት ኣበሪኽካ ነፍሶም ዝኽእልሉ ንምግባር ምዃኑ ብምጥቃስ መሻርክቲ ትካላትን ሽማግለ የዕሩኽ መንእስያትን ንዝገበርዎ ኣብርክቶ መጒሶም ሃማማተ መንእሰይ በብዝምባሊኦም ንኽስልጥኑ ዝፈጥሮ ዘሎ ባይታ ዝናኣድ ምዃኑ ዝገለጹ ኣካየቲ ስራሕ ምምሕዳር ንእዞባ ድባርባ ኣቶ ተኽለ ማርያም ገብረ ኢየሱስን ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረን ኣብ መንእስያት ዝግበር ዘሎ ወፍሪ ምምዕባል ዓቕምታት ብስነ ፍልጠታዊ ኣገባብ ምስ ድራዕ ሂወት ሕብረተሰብ ኣብ ምቕያር ልዑል ተራ ከም ዘለዎ ኣረዲኦም ሓላፊ ሃማማተ ዞባ ደቡብ ኣቶ ግርማይ ገብሩ ብወገኖም ተመረቕቲ ቀሲሞሞን ዘለዎም ሞያ ብግብራዊ ስራሕ ከማዕብልዎን ክነጥፍሉን ብምዝኽኻር ኣብ ከባቢኦም ንዘሎ ዕድላት ናብ ረብሖኦም ቀይሮም መነባብሮኦም ከመሓየሹ ተላብዮም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊምና ብኽብሪ ንዕድም። ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ከም ዘፅደቐ ሓቢሮም። እዚ ሓድሽ እገዳ ንልዕሊ 170 ትካላትን ውልቀ ሰባትን ዘነፃፀረ ኮይኑ ንኣስታ 90 ባንክታት ሩስያ ከም ዘጠቓልል ተፈሊጡሎም። ኤውሮጳዊ ሕብረት እቲ እገዳ ንዋይ ዘደስክልን ንግዳዊ ምልዋጥ ዝዓግድን ምዃኑ ብምጥቃስ ኣብ ልዕሊ ቁጠባ ሩስያ ከቢድ ሃስያ ከም ዝህልዎ ኣሚትሎም። ነቲ ስጉምቲ ብትሪ ዝኾነነ መንግስቲ ሩስያ ብወገኑ ተመጣጣኒ ምላሽ ከም ዝህበሉ ሓቢሩሎም። ኤውሮጳዊ ሕብረት ካብ 222 ድሓር ጥራይ ልዕሊ 2700 ሰመዝን ኩባንያታትን ሩስያ ከመዝኣገደ ዝተቐሱ ፀብጻባት፣ ሩስያ እውን ኣብ ልዕሊ እቲ ሕብረት ተመሳሳሊ ናይ መልሰ ግብሪ ስጉምቲ ወሲዳ ኣላ። እዚ ሕድሕዳዊ ስጉምትታት እዚ ንፍልልያት ክልቲኦም ወገናት መሊሱ ከም ዘጋድድኦም ፀብጻባት ዘረድኦም። ብሪጣንያን ኣውስትራልያን ኣብ ምክልኻልን ፀጥታን ዘተኮረ ክልተሰኣዊ ውዕል ተፈራሪመን። እቲ ውዕል ሚኒስትራት ምክልኻልን ሚኒስትራት ጉዳያት ወፃእን ክልቴን ሃገራት ትማሊ 10 ሰነ ኣብ ከተማ ለንደን ኣብ ዘካየድዎ ዝርርብ ተኸቲሞም። እዚ ሓድሽ ስምምዕ ክልቴን ሃገራት ወተሃደራዊ ንዋትን ሓበሬታን ክለዋወጣን ስሩዕ ሓበራዊ ወተሃደራዊ ልምምድ ከካይዳን ዘኽእለን ምዃኑ እቶም ሚኒስትራት ሓቢሮም። ብዘይካዚ ብሪጣንያን ኣውስትራልያን ኣብ ምዕባል ብርቂ ማዕድናት ፅላ ጠፈርን ሰብ ሰርሖ ብልሕን ክተሓጋገዛ ምዃነን እውን ተፈሊጡሎም። ክልቴን ሃገራት ኣብ ቅልውላው ዞባ ማእከላይ ምብራቅ ኩናት ዩክሬንን ኩነታት ዞባ ኢንዶ ፓስፊክን ከምተመያየጣ እውን ተገሊጾም። ኣውስትራልያ ቅድሚ 4 ዓመታት ሰብማሪናት ክትውንን ዘኽእላ ስምምዕ ምስ ኣሜሪካን ብሪጣንያን ከም ዝተፈራረመት ኣይርሳዕን። ኣሜሪካ ኣብ 2025 ኣብ ምዕባል ኒክሌሳዊ ኣፅዋር ዘውፃኣቶም መጠን ገንዘብ ካብቲ ናይ ቅድሚኡ ዝነበረ ዓመት ብኣስታት 1/4 ከም ዝወስኸ ተገሊጾም። በዚ መሰረት ኣብ 2024 ነቲ ፅላት ኣስታት 56 ቢልዮን ዶላር ዝሰልዐት ኣሜሪካ ኣብ ዝሓለፈ ዓመት ነቲ ኣሃዝ ናብ ኣስታት 70 ቢልዮን ዶላር ክባቢላ ሶላ። 9 ወነንቲ ኒክሌሳዊ ኣፅዋር ዓለምና ኣብ 2025 ንምምዕባል ኒክሌሳዊ ኣፅዋር ብሓባር 119 ቢልዮን ዶላር ከም ዝሰላዓ ዝጠቕሱ ፀብጻባት ኣብ ዝሓለፈ 5 ዓመታት ኣብቲ ፅላት ብጠቕላላ ልዕሊ 470 ቢልዮን ዶላር ወፃኢ ከም ዝገበራ ኣረዲኦም። ኣብ ብርክት ዝበላ መሻርክቲ ሃገራት ኤውሮጳ ኒክሌሳዊ ኣፅዋር ኣዋዲዳ ዘላ ኣሜሪካ ናብቲ ዞባ ተወሳኺ ኣፅዋር ክትልእኽ መደብ ከም ዘለዎ እያ ትገልጽ። ነቲ መደብ ብዕቱብ ትከታተሎ ዘላ ሩስያ ልላውነታ ንምሓስ ተመሳሳሊ ስጉምቲ ከም እትወስድ ከተጠንቀቕ ጸኒሓላ። ምስ ፈፋሕ ኔቶስ ዘስከኣ ሩስያ ኣቐዲማ ኣብ ጎረቤታ ቤላሩስ ኒክሌሳዊ ኣፅዋር ከም ዘዋደደት ዝዝከር እዮም። 9 ወነንቲ ኒክሌሳዊ ኣፅዋር ዓለምና ብድምር ልዕሊ 12,000 ኒክሌሳዊ ኣፅዋር ክውንናን ከለዋ እቲ ዝበዝሐ ናይ ኣሜሪካ፣ ሩስያን ቻይናን ምዃኑ ይጥቀስ። ኢራን ብሰንኪ ፀጥታዊ ስጋት መፃበቦ ሆርሙዝ ንኹለን ንግዳውያን መራኸብ ከም እተዓፅወ ኣዊጃ። ሰራዊት ኢራን ኣብ ዘውፅኦ መግለፂ ነዚ ኣዋጅ ጥሒሰን በቲ እስትራቴጂካዊ መስመር ክሓልፋ ዝፍትና መራኸብ ከም ተሓባበርቲ ፀላኢ ተቆፂረን ዒላማ መጥቃዕቲ ከም ዝኾነ ኣጠንቂቕሎም። ብዘይ ፍቓድ ክሓልፋ ዝፈተና ክልተ ንግዳውያን መራኸብ ከም እተወቕዓ ሰራዊት ኢራን ብተወሳኺ ሓቢሮም። ይኹን እምበር ማእከላይ እዚ ኣሜሪካ መፃብቢ ሆርሙዝ ከም ዘይተዓፅወን ንንግዳውያን መራኸብ በቲ መስመር ይሓልፋ ከም ዘለዋን ኣፍሊጡሎም። እዚ ምዕባልታት እዚ ዝኽሰት ዘሎ ሰራዊት ኣሜሪካ ኣብ ልዕሊ ዝተፈላለየ ዕላማታት ኢራን ናይ ነፍሰ ምክልኻል ክብል ዝገለጾ ተወሳኺ መጥቃዕትታት ከም ዘካየደ ኣብ ዝቀላሓሉ ዘሎ እዋን እዮም። ኢራን ብወገና ከም መልሰ ግብርናቱ ኣብ ባሕሬን፣ ኩዌትን ዮርዳኖስን ኣብ ዝርከብ ወተሃደራዊ መደብራት ኣሜሪካ ናይ ሚሳይላትን ድሮናትን መጥቃዕቲ ኣካይዳላ። በዚ ሓድሽ መጥቃዕቲ 18 ኣገደስቲ ዕላማታትን ረብሓታትን ኣሜሪካ ከም ዝዓነወ ሓለዋ ሰውራ ኢራን ሓቢሩሎም። ፕሬዚደንት ትራምፕ ኢራን ኣብ ስምምዕ ንምብፃሕ ነዊሕ ግዜ ከም ዝወሰደትን ነዚ ድማ ከቢድ ዋጋ ክትከፈሉ ምዃናን እዩ ትማሊ 10 ሰነ ኣጠንቂቖም። ብኻልእ ወገን ፕሬዚደንት ትራምፕ ሰራዊት ኣሜሪካ ካብ ዝሓለፈ ውሕድ ጀሚሩ

ልዕሊ 200 ንግዳውያን መራኸብ ብመፃብቦ ሆርሙዝ ብሕቡእ ክሓልፋ ከም ዝሓገዘ ገሊፆም። በዚ ድማ ልዕሊ 100 ሚልዮን በርሚል ነዳዲ ናብ ዕዳጋታት ከም ዝበፅሐ ከምኡ ውን ነቲ ማያዊ መስመር ኢራን ዘይኮነት ኣሜሪካ ትቆፃፀሮ ከም ዘላ ፕሬዚደንት ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ሓቢሮም። ምዝ ብዝተኣሳስር ዋጋ ነዳዲ ካብቲ ዝቐነዮ ብ3.39 ሚታዊት ብምውሳኽ ንበርሚል 94 ዶላር ከም ዝበፅሐ፣ እዚ ድማ ኣብ ዕዳጋታት ዓለም ንዝፀንሐ ፀቕጢ መሊሱ ኣጋዲድዎ ከም ዘሎ ተቓሊሕሎም። ካናዳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕርሚኦም ቆልዑ ዝእግድ ንድፊ ሕጊ ኣውፂኣ ኣላ። እቲ ብሚኒስተር ባህሊ ካናዳ ማርክ ሚለር ዝቐረበ ሕጊ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ምትላልን ንምክልኻል ዝዓለመ እዮም። ብመሰረት ዝሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾነ ቆልዑ ማሕበራዊ መራኸቢታት ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲብን ክጥቀሙ ሓድሽ ሓሳባት ክኸፍቱን ኣይፍቀደሎምን እዮም። ነዚ ሕጊ ዝጠሓሱ ኩባንያታት ቴክኖሎጂ ኣብ ዓመታዊ ኣታዊታቶም ክሳብ 3 ሚታዊ ዝበፅሕ ገንዘባዊ መቕፃዕቲ ከም ዝብይነሎም ተፈሊጦም። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ነትሕቲ 16 ዓመት ዝዕድሚኦም ቆልዑ ከም ዝኸልክለ ዝዝከር እዮም። እቲ ሃገር ነቲ ሕጊ ካብ ብወርሒ ታሕሳስ 2025 ኣብ ተግባር ከም ዘውዓለቶ ዝፍለጥ ኮይኑ ብሪጣንያ፣ እስጳኛን ፈረንሳን ዝርከብአን ሓያሎ ሃገራት ተመሳሳለ ስጉምቲ ንምውሳድ ዘኽእለን መስርሕ ኣበጊሰን ከም ዘለዋ ይሕበር። ፖላንድ እውን ትሕቲ 15 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ክትክልክል ምዃና ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምሕባራ ዝዝከር እዮም። ኣብ መንጎ ሩስያን ዩክሬንን ዝካየድ ዘሎ ንወተሃደራዊ ቦታታትን ትሕቲ ቅርፂ ፀዓትን ዒላማ ዝገበረ ምልዋጥ መጥቃዕትታት ብዝሓየለ መልክዑ ይቕፅል ከም ዘሎ ተቓሊሖም። ሚኒስትር ምክልኻል ሩስያ ኣብ ዝሃቦ መግለፂ ሰራዊት ሃገሩ ብ9 ሰነ ኣብ ልዕሊ መደብራት ሓይሊ ባሕሪ፣ መኽዝናት ሎጂስቲክስን ነዳድን ዩክሬን መጥቃዕቲ ከም ዘካየደ ኣፍሊጦም። ኣብ ዝተጠቕሰ ዕለት ሓይሊ ኣየር ሩስያ ካብ ዩክሬን ዝተተኮሱ 14 ቦምባታት፣ 4 ናይ ነዊሕ ርቐት ክሩዝ ሚሳይላትን 766 ሰብ ኣልቦ ነፈርትን ከም ዘበርዓነ እቲ ሚኒስትሪ ብተወሳኺ ገሊፆም። ፕሬዚደንት ቭላድሚር ዘለንስኪ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ብወገኑ ኣብ ተመሳሳሊ መዓልቲ ሰራዊት ዩክሬን ኣብ ውሽጢ መሬት ሩስያ ንወተሃደራዊ ቦታታትን ትሕቲ ቅርፂ ፀዓትን ዒላማ ዝገበረ ናይ ነዊሕ ርሕቐት መጥቃዕቲ ሚሳይል ከም ዘካየደ ሓቢሮም። ብዘይካዚ ሓለቓ ስታፍ ሰራዊት ዩክሬን ልዕሊ 2,000 ሰብ ኣልቦ ነፈርቲ ሩስያ ብሓይሊ ኣየር ሃገሩ ከም ዝበርዓና ነፂሮም። ኣብ 2022 ዝተወልዐ ኩናት ዩክሬንን ሩስያን ዝኸንፈ ኣንፈት እናሓዘ ይመፅእ ከም ዘሎ ጸብጻባት የረድኦም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ፕሬዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ዘካየዶ ወግዓዊ ምብፃሕ ዛዚሙ ሎሚ ተመሊሶም። ሸውዓተ ሰነ ዓለምለኻዊ መዓልቲ ድሕነት መግቢ ኣብ ኣስመራ ንመበል ራብዓይ ግዜ ተዘኪራ። ኣብ ሓጋዝ ኣብ ምሕያል ባህላዊ ውርሻን ኣፋውያታን ዘተኮረ ዓውደ መፅናዕቲ ተኻይዶም። ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ከም ዘፅደቐ ተሓቢሮም። ብሪጣንያን ኣውስትራልያን ኣብ ምክልኻልን ፀጥታን ዘተኮረ ክልተ ኣውዕል ተፈራሪመን። ኣሜሪካ ኣብ ምምዕባል ኒክሌሳዊ ኣፅዋር እተውፅኦ መጠን ገንዘብ ክባቢላቶም። ዜና ተዛዚምሎ ሰናይ ምሸት።

0: ኣስማ
1: ኣወደ ፈስሉ ፈስ ኣስባ
0: ኣትበልያ ፀኒሕኒ
1: መዝቐልከል ፀኒሕን ጭይትሃሪ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ RHCP ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ሰላምታ ናይ ብዛሕኩም ኣብ ርሕቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ናብኹም ዘብለሉ ሰዓት ኣኺሎ ክሳብ ፍፃምና ከትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘቦ ዓረዛ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ኣሰር ዝርከቡ ዕዉታት ተምሃሮ ብሓባር ክንላለዮም ኢና። ኣብ ንኡስ መደብና ዘዋርድ ካሜራ ኣሰራርሓ ብሄራትና ዝነብራሉ ቤት ከመይ ይመስል ክንከታተል ኢና። ብዘይካ እዚ ኣብ ንኡስ መደብና ዓለም ስነ ጥበብ ናይ ሙዚቃ ኮምፖዚሽን ከመይ ድመስል ጀሚሩ ክሳብ ዝዛዘ ማለት እዩ። ሓደ ኮምፖዘር እንታይ ዓይነት ስራሕ እዩ ዝሰርሕ ክንላለ ኢና። ብዘይካ እዚ ፋን ክሊፕ ከምኡውን ተኸታይ ድራማ ሳውን እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንብሎ መደባትና ብደርፊ ክፍልሚ ሞ ናብዛ ትቐፅል ደርፊ እየ ከስክረኩም ሰናይ ምስትምቃር

ንኡስ መደብና ፍኖተ ሂወታ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸታተልትና ሎሚ ፍኖተ ሂወትና ጋዜጠኛና ሲራቅ ወረደ ናብ ንኡስ ዘቦ ዓረዛ ተንቀሳቂሱ ዕዉታት ተምሃሮ ናባና ከብሎሚ ኣብ ንኡስ መደብና ፍኖተ ሂወት ዝቐረብ ትሕዝቶ ብሓፈሹ ተመክሮ ሂወት ናይ ሰባት ወይ ናይ ተምሃሮ ናይ ዕዉታት መንእስያት ናባኹም ንብሎ ኢና ካብኦም ድማ ተመክሮ ክትቀስሙ ብንባልና ናባኹም ንብሎም እዞም ሎሚ ተቐሪቦም ዘሎ ዕዉታት ተምሃሮ ብወገን ወለዶም ብወገን ምምህራኖም ብወገኖም እውን ዝተኸየደ ፃዕሪ ስለ ዘለዮም ኣብ ዓወት ክበፅሑ ክኢሎም ዘለዎ ሞ ተመክሮም ከመይ ይመስል ብሓባር ንከታተል ተምሃሮ ድማ ካብዚ ክወስድዎን ክቐስምዎን ዝኽእሉ እንታይ ኣሎ ብሓባር ንከታተል ናብ ንኡስ መደብና ፍኖተ ሂወት ቀስ

0: ያሬድ ኣዳንን ሶልያና ባህልብን ይበሃሉ። ኣብ ሓውሲ ከተማ ዓረዛ ዝቕመጡ ኮይኖም ኣብ ቤት ትምህርቲ መባእታን ማእኸላይን ደረጃ ኣሰር ይመሃሩ። ያረድ ሻምናይ ክፍሊ ክመሃርን ከሎ ሶልያና ድማ ሻድሻይ ክፍሊ ትመሃር። ክልቲኦም ብቤት ትምህርቶም ዕውታት ተምሃሮ ተባሂሎም ዝተረቑሑ እዮም። እንታይ ስለ ዝገበሩ እዮም ግን ዕውታት ተምሃሮ ተባሂሎም?
1: ስመይ መምህር ክብሮም ይዕብዮ ይበሃል። ኣብዚ ቤት ትምህርቲ ከዓ ከም ሓላፊ ምምሕዳር ፋይናንስን ኮይነ እየ ዝሰርሕ። ሶልያናን ያረድን ኣብ ትምህርቶም ኮነ ኣብ ዲስፕሊኖም ዝነኣድ ኣስተዋፅኦ ዘለዎም ቆልዑ እዮም። ከምኡ ውን ኣብ ምሕጋዝ ዝደኸሙ ተምሃሮ መሰጥኦም መሓዝቶም ይዕርክቶም ዓብዪ ኣስተዋፅኦ ዘለዎም ተምሃሮ እዮም። ብቐንዱ እውን ጎኒ ጎኒ እዚ ስራሕ እዚ ኣባላት ቀይሕቲ ዕንበባ ናይዚ ቤት ትምህርቲ እዮም፣ ከም ተወሳኺ ንጥፍታቶም ማለት እዩ። ስለዚ ከምቲ ትምህርቶም እውን ኣዝዩ ዝነኣድ ያር እተኾነ ካብቲ ክላሱ ቀዳማይ ወፂኡ ዘሎ ሶልያና እውን 98 ብምምፃእ ካብቲ ክላሳ ቀዳሜቲ ኮይና ተዓዋጢ ኮይና ዘላ ማለት እዩ። ስለዚ እቲ ደረጃ ብቕዓቶም ብዘይቀልዓለም ክምስጎኑ ዝግብኦም ተምሃሮዮም ኣብ ግዜኦም ምኽባር ኣብ ዲስፕሊኖም ኣብ ተወሳኺ ንጥፈታት ናይ ቤት ትምህርቲ ኣዝዩ ዝምስገን ኣበርክቶ ዘለዎም እዮም ዞም ቆልዑ እዚኦም።

0: ንሕና ብንገብሮ ንትፈዲ ብኣብ ነጥብና ድሓይና ካብቶም ብቑዕ ተምሃሮ ንባሃል ኢና ልዕሊ 9 ነጥቢ ነምፅእ ማለት እዩ። ኣብ ተሳትፎ ናይ ቤት ትምህርቲ ከዓ ብዙሕ ተሳትፎ ነበርክት ኢና። ንኣብነት ማእቶት ኣሎ፣ ናይ ክለብ ማትስ ኣሎ ወዘተ። ኣብ ከምኡ ንሳተፍ ኢና። ካልእ ካልእ ንቤት ትምህርቲ ኣበርክቶ ንገብር ኢና ማለት እዩ።
1: መጀመርቲ ኣብ ክላስ ተሳትፍ እንትኾንካ ከምኡ ንመምሃራንካ ውን ሕግዝ እንትኾንካ እዚ ሕጂ ቤት መምህር ዝበካ መለስ ጥራይ ዘይኮነስ ሳም ክዝኽለካ ማለት እዩ እንጂ ኣብ ብኸምኡ ክብል ክኢለ ማለት እዩ። ካልእ እውን ኣብዚ ሓገዝተ ንገብር ብኸምኡ ከዓ ንምረፅ ክኢልና ማለት እዩ። ከዓ ትምህርትካ ብዓበ ማለት እዩ።
2: ንፉዕ ተምሃራይ ዝበሃል ብዘይካ ተመምህሩ ኣብ ክፍሊ ዝምግቦ ፍልጠት ውልቃዊ ተበግሶ ብምውሳድ ነብሱ ኣብ ዘዕቢ ንጥፈት ዝፅመድ እዩ። ምስቲ መምህሩ ዝህቦ ፍልጠት ደሚሩ ከዓ ዓቕሙን ደረጅኡን ክብከብል ኣብ ቀጻለ ጻዕርን ሓርኮትኮትን ይርከብ። ያሬድን ሶልያናን እውን ካብ ስረተ እምነት ዝርሕቕ ኣካይዳ የብሎምን።
3: ሶልያና ድሮ ሻድሻይ ክፍለ እያ ትምሃር ዘላ እሳ ምስ መምሃራና ዘለዋ ናይ ምትሕጋዝ ኣበርክቶ ዘይተረዳእ ንምብራህ 10 ግዜ እያ ናብዛ ስታፍ ትመላለስ ማለት እዩ። ከምኡውን ያረድ እውን ተማሃራሻም ናይ ክፍሊ እዩ ዘሎ ምስ ዘሎ ምፅባይ ናይ ሃገራዊ ምርመራ ምስ መምሃራኑ ዝናኣድ ኣበርክቶ እንዳገበረ ዝደኸሙ ተምሃሩና እንዳሓገዘ ከምኡውን ንነብሱ ምስቶም መምሃራኑ እንዳተረዳአ ዘሎ ንጥፈት ካብ መምሃራኑ ብግቡእ እናወሰደ ንነብሱን ንክላሱን ይሕግዝ ዘሎ ቆልዓ እዩ ማለት እዩ።
0: ብውልቀይ ዝገብሮ ፃዕርታት ብዙሕ እዩ። ሕጂ ኣነ ከም ተምሃራ ሻምናይ ክፍሊ መጠን ናሽናል ኤግዛም ይፅበየኒ ዘሎ ሕጂ ካብቲ ናይ ፀወታ ግዜ ቁጥባ ቢለ ናይ ምፅናዕቲ ግዜ ክብዝሓለኒ ከምኡ ገይረ ውጥና ውፅአ ብውጥነ ካብ ዝኸይድ
1: መጀመርታ ኣብዚ ክበፅሕ ከለኹ ብውጥነ ዝኸይድ ማለት እዩ። እዚ ውጥን ካ እዚ ሓጋዝ እዩ። ምክንያቱም ግዜካ ብግቡእ ትቀመሉለካ ትቀመሉ ከለካ እዚ ሕጂ ዓኻ ዓብ ተራ ይፀኸልካ ማለት እዩ። ስለዚ ግዜ ብግቡእ ጥቀመሉ ቀፂለ ድማ ዝኾነ ዘይተርዳእ እንተል መምሃራን ይሓት ከምኡውን ኣብ ላይብረሪ ዘሎ ብዙሓት መፅሓፍቲ ሓገዝቲ ዝኾኑ ካብኣቶም ክከስኽል ማለት እዩ። ካብኡ ዝተፈላለየ ብዙሕ መምሃርናት ብዙሕ ተዋስ ዝሓቱና ብከምኡ ሕጂ ኣብዚ ዝተክን በቂልና ማለት እዩ።
2: ግዜ ኣብ ተምሃሮ ዘለዎ ኣገዳስነት ብቐሊሉ ዝግለፅ ኣይኮነን። ኣገዳስነት ግዜ ዝፈልጥ ተምሃራዩ ግዚኡ ብግቡእ ዘመሓድርን ኣብ ዓወት ዝበፅሕን ስለዝኾነ ግዚኦም ብግቡእ ዘመሓድሩ ተምሃሮ ወትሩ ክዕወቱን ንኻልኦት ኣብነት ክኾኑ ንሪኦም። ያረድን ሶልያናን እውን ከምኡ እዮም ዝገበሩ።
0: ኣገዳስነት ግዜ ተምሃራይ ልዑል ዓብ ተራእዩ ዘለዎ ምክንያቱ ተምሃራይ ክሳብ ዝኾነ ዝውጡጡ ሓዳር የለን ትምህርቲ እያ። ትምህርቲ ከዓ ከመይ ገይሩ ናይ ትምህርቲ መደባቶ ኣውፅኡ ናይ መፅናዕቲ ግዜ ወዲቡ ናይ ፀወታ ግዜ ወዲቡ ከመይ ገይሩ ኣፅኒዑ ከመይ ገይሩ መደባቱ ይሰርዕ ማለት እዩ። ነቲ ግዜኡ ስናፃ ስለ ዘሎ ብግቡእ ክመሓደር ኣለዎ። ሕጂ ተምሃራይ ከሎ እዚ ክጅምሮ ኣለዎ። ምክንያቱ ምስ ዓበየ ዝኾነ ስራሕ ክውጥጦ እዩ ሓዳር ኣሎ ብዛዕባ ቆልዑ ተሓስብ ገለ እሱ ስለ ዝውጥጦስ ተምሃራይ ከለካ ቅድም ክጅምር ኣለካ ውጥ ካልእ ጎኒ ጎኒ ትምህርተይ ትምህርቲ ናይ ሙዚቃ ይመሃረይ ድሮ ከማን ኦርጋን ክኢልያ ኣብ ስነ ጥበብ እውን ይሳተፍ ኣለኹ ድራማ ትልሂት ወዘተ ግጥምታት ገለ ከምኡ ዝሳተፍ ኣለኹ።
1: ሕጂ ቡጥን ክሰርሕ ከለኹ ድማ ኣብ ኩሉካ ኣብቦቱ ሓዊስካ ዘይኮንስ ኣብቦቱ ማለት እዩ። ስለዚ ግዜ ኣገዳሲ ስለዝኾነ ብከምኡካ ተገዲሰ ይጥቀመሉ ማለት እዩ።
2: ዕውት ተምሃራይ መምህር ናብ ክፍሊ ኣብ ዝኣትወሉ እዋን ብፅሞና ይከታተል። ንነብሱ ወከፍ ካብ ኣፍ መምህሩ እትወፅእ ቃል ክቆልቡን ይቀዳደም። ንጥቕሙ ምዃኑ ስለ ዝፈልጥ ንኩሉ መምህሩ ዝህቦ ፍልጠት ብፅሞናን ተገዳስነትን ይከታተል። ዘይብርሃሉ ሓሳብ እንተሎ እውን ካብ ምሕታት ድሕራ ይብልን።
1: መጀመርታ መምህር ኣብ ክላስ ክፅሕፍ ከሎ ማዕረ ማዕሪ ይፅሕፍ ማለት እዩ። ከምኡ ክገልፅ ከሎ ድማ ብዓብዪ ማለት እዩ። ናይ ግድን ክገልፅ ከሎ ተሰሚዕካዮ ምድጋም ናይ ልካን ማለት እዩ። ምክንያቱ ተቐንቃ ተሰሚዕካያስ ድሓረዊ ኣይግልፀካ ማለት እዩ። ግደሙ ሳለካ ገዛ ማለት እዩ። ሕጂ ድማ መምህር ክገልፅ ከሎ ድምር ተፅኒ ዘሰምዕ ካልኣይ ድማ ኣብ መሕሰብ ጥራዝ ቢሩ ዝፈልዮ ድማ ኣብቲ ኣገዳስ ኣገዳስ ዝበልክዎ ትክርሳዕ ዘይግባ ማለት እዩ። ንከዓ ከም ኣገዳስ ነጡ ይፅሕፎ ማለት እዩ። እዚ ድማ ምንታይ ሕግዘን እንተልና ኣብ ዝኾነ ግዜ ሲ ተመሕሰብ መሳሰ ዝማላ ኣብ ዝኾነ ግዜ ትሕግዘና ማለት እዩ። ንከይርስዖ ትሕግዘኒ ማለት እዩ። ብከምኡ ድማ መምህር ፅኒ ዘሰምዕ ኣብነት ውን የጥቀሚ ማለት እዩ።

ናይ መፅናዕቲ ግዜ ከዓ እሱ እዩ ዝበዝሕ ማለት እዩ ካብቲ ዝዓበየ ውጥነይ ናይ መፅናዕቲ ግዜ እዩ ሕጂ ክሳብ ፍርቂ መዓልቲ እንድሕር ትምህርቲ ተውዒለ ካብኣ ከይደ ተመሲሐ ትኽኢለ ናብ መፅናዕቲ ኣብቱ ማለት እዩ ናብ መፅናዕቲ

0: እቲ ንእሽተ ኣሪፈ ሜክኣብ ክላስ እውን ኣለና ሜክኣብ ክላስ ይመርናዮም መምሃራና ዓብይ ሕጉዝና እዮም ወላ ዳይረክተራት መምህራት ማለት እዩ ሕጂ ናይ ሜክኣብ መፅኢ ከዓኒ ንገዛ ተመሊሰ መሊሰ ንእሽተ የፅንዕ እንደገና ንእሽተ የፅንዕ ድማ ናፍትያ ተወሳኺ ሞያ ዝበሉ ከዓ ናብ ኣይኸይድ እንደገና ምሸት ተደረ ምስ ተወድኦ ከዓኒ የፅንዕ ማለት እዩ
1: ናብ ንስ ብኣይ ተደዮስ ልዑል ማለት እዩ እዚ ሕጂ ብዙሕ ፀወታ ኣይንብልና ኣይንብዝሕና ማለት እዩ ከምኡውን ኩሉ ብውጥን ስለ ንገብሮስ መፅናዓት ንዓናስ ከምዓብ ነገር እዩ ማለት እዩ ስለዚ ድማ ኣብ ገዛ ክፅንዕ ከለኹ ንኣብነት ቤነይ ተፈይ ዝፅንዕ እዚ ድማ ስድራ እውን ሕግዝ እኒኦም ማለት እዩ ስድራ ሕጂ ንኣይርብሽን እኒኦም ከምኡውን ኣይጨቓጨቐን እኒኦም ግዜ ብልክ ገይሎም ሰብ ሓንቲ ይብሉ እኒኦም መፅናዕቲ ግዜ እኹል ይህቡ እኒኦም ማለት እዩ ስለዚ ድማ ብከምዝኻ መፅናዕ ናይ መፅናዕቲ ግዜ ይካይድ ምስ ሕጂ መጀመርታ ካብ ትምህርቲ ናይ ንከለዉ ሕጂ ካብ ትምህርቲ ፈሊሰ ምከትኩ መጀመርታ ይምሳሕ ማለት እዩ ድሕሪ ምስሓ ድማ ዕርፍቲ ኣገዳሲ ዝኾነ ይዕርፍ ምክንያቱ ቀትሪ ኣፅኒዕካው ብዙሕ ስለ ኣገዳሲ ዘይኮነ ስለዚ ድሕሪ ዕረፍቲ ድማ ኣብበት መደበይ ማለት እዩ 2ልተ ሰዓት የፅንዕ ንሕዚ ናይ ኩሉ ሳብጀት ማለት እዩ የፅንዕ ከምኡውን ድሕሪ ንስድራ ምሓጋዝ ድማ ስድራ ምስሓገዝክዎም ሽዑ ድሕሪኡ ድማ ድሕሪ ድራ ኣኸብ ንዑ ይቕፅሎ ማለት እዩ ደግሞ ስለዚ ብከምዚ ድማ ናይ መፅናዕቲ ግዜ ይካይድ
2: ዕውት ተምሃራይ በቲ በፂሕዎ ዘሎ ደረጃ ዝዛነ ዘይኮነስ ደረጅኡ ዝዕቅብን ኪንዎ ዝጥምትን እዩ በዚ ናይ ሎም ዓቕሙ ከይተዛነየ እውን ፅባሕ ዝኾኖ ብስለ ኣእምሩ እናርኣየ ንቕድሚት ይምርሽ ናብቲ ዝዓበየ ዕላሙኡ ክበፅሕ ብግዜያዊ ንኣሹን ዓወታት ከይሰኸረ ወትሩ ኣብ ቅድመ ግንባር ምስ ተገተረ እዩ ክሳብ ዕላሙኡ ሃሪሙ እፎይ ዝብለሉ እዋን ዝበፅሕ ከዓ ናርሱ ጉምቱ ከይነከየ ይጓዓዝ
0: ስለዚ ውጥን ኣውፂኻ ነቲ ዝነበረካ ዓቂብካ ከመይ ጌርካ ኣብ ጎስጓስ ቤት ትምህርቲ ድዩ ዝኾነ ስራሕ ናይ ቤት ትምህርቲ ብውድለ ስራሕ ማትስ ክለብ ግሪን ክለብ ኣሎ ኣብኡ ተሳቲፍካ ካብቲ ዝነበርካ ንላዕሊ ብሓፈሻ ማለት እዩ ትቕፅል ማለት እዩ ካብኡ ንላዕሊ
1: ውሕጂ መጀመርታ ኣብዚ በፂሑ ዘለኹ ብሓገዝ ናይ ወርዲ ማለት እዩ ኣብዚ ድማ ሓገዝ ናይ ወርዲ ንምሃራን ከም ዝገርም ዘሎ ከምኡውን ካብዚ ንክዓቢ እውን ኣገዳሲ ማለት እዩ ምክንያቱ በፂሑ የልካ ክትብል ዘይኮንካስ ካብ ክትቅፅል ዘለካ ስለዚ ድማ ካብዚ በፂሑ ዘለኹ ንክዕቅቦ ድማ ከምቲ ዝገብሩ ነበርኩ ግዜ ብግቦ ክጥቀም ኣለኒ ኣብ ክላስ መምሃራን ፅሊክ ሰምዕ ኣለኒ ከምኡውን ናይ ቤት ትምህርቲ ወርቀም ሕጋት ዝበሃሉ ንዓቶም ድማ ብግቦ ክተግብር ኣለኒ ማለት እዩ
2: ኣብ ትምህርትኻ ዕውት ኮንካ ክትወፅእ ተራ ወለድን መምሃራንን ኣገዳሲ እዩ ኣብ ገዛ ብወለዲ ኣብ ቤት ትምህርቲ ከዓ ብመምሃራን ምስ እትድገፍ ናብ ዝሓሸ ደረጃ ክትሰጋገር ትኽእል ስለዝኾነ እዞም ዕውታት ተምሃሮ እውን ኣብ ዘለዎ ደረጃ ንክበፅሑ ተራ ወለዶምን መምሃራኖምን ቀሊል ከም ዘይነበረ እዮም ዝገልፁ
0: ተራ ወለደ ከምዚ ንክኸውን ካብ ወለዲ እዩ ከማ ጀሚሮት ስታይት ስራሕ ማለት እዩ ወለዲ ሰላ ዝደገፉኒ ኣብዚ በዚ መገዲ ንቦይነደይን ከመስግዶም ደላዓን ካብኡ ድማ እንዳሕር ኣ ከፅንዕ ተኮይነ ኣቦይ ወያደይ ወላሓንቲ ኣይዛረቡን እዮም ማለት እዩ ናይ ቤነይ ገዛ ፈለየ እንዳፅንዖ ከለኹ ኣይርብሽን እዮም ይሕግዝን ውካዳ እንታይ ኣሎ ዶ ተረዳእካ እንታይ ኣሎ ሕጂ ኣቦይ መምህር ኣብ ከምዚኢታት የረዳእ ዶይተረዳእኒ ይሕግዘኒ እንደገና ድማ ካብ ቁልዕነተይ ከለኹ ትምህርቲ ደሓን ስታይ ምስ ሰምፃኹ ኣቦይ ከተባብዓን ጀሚሩ ማለት እዩ ተራ መምሃራን እውን ማዕረ ማዕረ ናይ ወለዲ እዩ ምክንያቱ ኣብዚ እሶም ንመፅእ ግዜና ንኽስር ክሳብ ዝሃልና ከመይ ጌርና ትምህርቲ ንተወሎም ነዞም ቆልዑ እዮም ዝብሉ እቶም መምሃራና ማለት እዩ ሕጂ ዝተፈላለየ ገብሩናዮም ዳና ናይ ሻምናይ ክፍለ ሕጂ ብሓፈሻ ናይ ሻምናይ እኳ ደይኮነስ ናይ መባእታ ንማእከላይ እንደሎ ኣብቲ ናይ ማእከላይ ደረጃ ናይ ቱቶርያ ክላስ ኣሎ ናይ ማትስ ክለብ ገለ ይመሰሰሉና እዮም ከምዚ መተባብዕ ማለት እዩ ተሓጋጊዝካ ብተምሃሮ ናይ ጉሩፕ ስራሕ ሂቡና ብተምሃሮ ጥራይ ማለት እዩ እጂ ሓንቲ ርእሲ በና ሓንቲ ክትገብር ኣይትኽእልኒ ድሕራ ዝተፈላለየ ርእሲ ተሓቢረን ግን ወላ ተምሃራ ይኹን እምበር ድሕራ ተሓቢሮም 1ሰርተ ተምሃሮ ተኮይኑ ናብቶም ርእሲ ተደራሚሩ ክንዳ ሓደ መምህር ምምፃእ ይስእኒ ስለዚ ከምኡ ሜክኣብ እውን ኣለና ሜክኣብ ሕጂ ናይ ሻምናይ ክፍሊ ሜክኣብ ሕጂ እቶም መምሃራ ወላ ሓንቲ ወስድዎ ረብሓ የብሎምን ግን ንዓና ግን ንዓና ሓልዮቶም ግን ከርዩና ኢሎም ሕቶታት ይዋፅሉና እንደገና ሕቶታት ኣዋፅኦም ድማ ኮሬክሽን ይገብሩልና እዮም ኣብ ገዛ ፈቲንኩሞም ውፅብሉና ንሕና እውን ሕጂ ናይ ሻድሻይ ክፍሊ ናይ ሻምናይ ናይ ሻውዓይ ይብናምሽ ንሕና እውን ዳሃሲስና ሽዑ ንድሕሪት ተመሊስና ንብል ማለት እዩ እዚ ከዓ ንምንታይ ሕሰካ ናቲ ናሽናል ኤግዛም ካብ ሻውዓይ ሻድሻይ ሻምናይ ስለ ዝመፅእ ዘሎ ንከምኡ ክተፅንዕ ከለካ ይሕግዙካ ማለት እዩ ብስታይ ዘበለ መገዲሲ ኣፅንዕ እብሉ ከልዉ ማለት እዩ ኣፅንዕ መፅናዕት እያ
1: ኣብ ንክነፍዕ መጀመርታ ተራ ናይ ወለዲ ደሪክኒ ማለት እዩ ንሕጂ መጀመርታ ኣብ ኣገዳናይ ክፍሊ ከለኹ ይከባተሉ ነይሮም እዮም كمون أقدمت مستر نقدمك في

0: ማለት እዩ ፅቡቅነት እንተወፃ ካገዝኒ ጀሚሮም ማለት እዩ ካብዚ ዝነበርኮ ንላዕሊ ዝኸውን ይሕግዙ ነሮም ማለት እዩ ካብኡ ድማ ከምኡ ሰብ ዝገበርኩ ድማ ከምቲ ዝደልይዎ ስለዝኮንኩሎም ድማ ናይ ሕጂ የተባብዑኒ ናብን ሕጂ ከምቲ ዝበሎ ብፕሮሚስ ናትለይ ብስድራ ጥራ ዘይኮነስ ኩሎም ኣቅርበይ ማለት እዩ ሓንታታት ኣኮታት ሓቦታት ኣሞታት ኩሎ ማለት እዩ ብሓፈሻ ናይ ሕግዝኒ ማለት እዩ ስለዚ ድማ ዝተፈላለዩ ነገር ንዓይ ትምህርቲ ሕግዝቲ መፅሓፍሲ ይኹን ካልእ ኣገዳሲ ናቶም ነበረ ዝጥቀሙ ዝነበሩ ሜራ ማለት እዩ ከምኡስና ነገሩ ንዓይ ነፍዐሲ ይሕግዝኒ ማለት እዩ ትራምሃራን ኣዝዩ ሓገዚ ማለት እዩ ናብን ሕጂ ካብቲ ቀዳማይ ክፍል እንተና ንኣብነት ካብቲ ቀዳማይ ክፍል ጀሚርካስ ወላሓንቲ ንፁ ይካ ትመፅእ ወላሓንቲ ትብልካ ምክንያቶም ምሃራን ነቲ ከም ፃዕዳ ፊልኮንካ ዝመፅካ እዮምሲ ይመልኡካ እዚ ድማ እቶም ብናይ ምሃራን የፍልጠት ስለተመላኹ ከምኡውን ኣብ ፅሕፈት ይኹን ናብ ከምዝገ ንክዛርብ ዝሓገዝኒ ምሃራን እዮም ማለት እዩ እዚ ድማ ካብኣቶም ተምክርክካ ትገብር መምሃር ንዓካ ክምህሩካ ከለውሲ ንዓትም ካጥምቶም እንታይ ገብርለዉ ከመይ ጥቀሙ ኣለዉ ኩሉ ይካ ትሪኦም ማለት እዩ እዚ ብከምኡ ድማ በቲ ናይ ምሃራን ኣሰር ክክትለ ንክስዕብ ስለዝገብረኒ ናይ ምሃራን ታራካ ኣገዳሲ እዩ ማለት እዩ
1: እዞም ንፉዓት ተምሃሮ ካብ ተመክሮኦም ተበጊሶም ሓደ ተምሃራይ ብኸመዩ ዕውት ክኸውን ዝኽእል እውን ኣዕሊሎምና ዮም
2: ተምሃራይ ክሳብ ዝበሃል ዘሎ ኣብ ትምህርቱ ጥራይ ኮነን ከደብደ ኣለዎ ምክንያቱ ተምሃራይ ተባሂልካ ልዕሊ ቴሳ ኣቨሬጅ ተምፅእ እንድሕር ዲስፕሊን ተዘይሃሊካ ተምሃራይ ኩንካ ማለት እዩ ኣብነታዊ ተምሃራይ ክትበሃል ኣይትኽእልና ኣብ ነጥብካ ፅቡቅ ዲስፕሊንካ ውን ከምኡ መምህር እንድሕር ሓንሳብ ስቆልቲ ኢልካ ስቕኢልካ ትሰምዕ ካልእ ኣብ ናይ ቤት ትምህርቲ ዝኾነ ስራሕት ትሳተፍ ንቤት ትምህርቲ ኣበርክቶ ትገብር ምክንያቱ ቤት ትምህርቲ ንዓኸ ኣበርክቶ ዓበ ኣበርክቶ እዩ ትገብረልካ ዘሎ ትገብረልና ዘሎ ሕጂ ንስኻ ውን ከምኡ ክትገብር ኣለካ ማለት እዩ ንዓቲ ውጥን ክተውፅእ ኣለካ ትዝዕበይካ እሱ እዩ ብዘይ ውጥን ክትከይድ የብልካ ውጥን ክተውፅእ ኣለካ ኣብ ናይ ቤት ትምህርቲ ዝኾነ ኣኼባድዩ ንጥፈት ክትሳተፍ ኣለካ ካልእ ካልእ እውን ጎኒ ጎኒ ትምህርትካ ከዓ ትምህርትካ ብዘይጎድእ ንኣብነት ከምዝናተ ሕጂ ጎኒ ጎኑ ሞያተ ተምሃርካ ንዕቤትካ እምበር ኣይብለካን እዩ ማለት እዩ ይሕግዘካ እዩ እዚ ኮሚታት ከዓ ኣብዚ ቤት ትምህርቲ ይረአ እዩ ላይብረሪ ተኣቱ ኣብ ዕለፍ ተሪኻ ወላ ኣብ ካልእ ግዜ ናይ መፅናዕቲ ኢልካ ንላይብረሪ መፅኢካ ተፅንዕካ ምክንያቱ ላይብረሪ ፀጥ ዝበለ እዩ ንክተፅንዕ ከዓ ምቹ እዩ ማለት እዩ እጂ ሓደ ሓደ እንታይ ንገብር ሕጂ መፂና መፅሓፍ ኣለዎ ናይ እንግሊሽ መፅሓፍ ናብ ትግርኛ ንምትርጓም ንብል ማለት እዩ ንፍትን እንጂ ፈቲና ከዓ ነቲ መምህራ ንሪኢልና ንብሎም መምህራና ውን ብከምኡ የንቑና ማለት እዩ ፍዓት ኣጆኹም እዚኣ ፅቡቅ ኣለኹም እዚኣ ግን ከምዚኣ ኢሎም ተዘጋገናይን ከዓ ይእርሙና ማለት እዩ ዘይተረዳእና ውን ንመምህራና ንሓትት እሳቶም ከዓ ኣስፊሖም ወላ ብዛዕባኡ ኣስፊሖም እቲ ኣሎ ዝበሃል መግለፂ ናቱ ኣኪቦም ይነግሩና ሓቲትናዮም ይሕጎሱ ክሳብ ዝርበሹ ኢና ንሓቶም ምክንያቱ ከምኡ እዮም ዝብሉና ሕቶትና ገለ ስለ ዝብሉና ተደጋጋሚ ንሓቶም ተደጋጋሚ ንሓቶም ምሕር ከምኡ ከማ ንስከፎም ኢና ከይጭነቁ ገሊልናስ ንስከፍ ኢና ምሕር ምሕታት ማለት እዩ
0: ጀመርታ ከምዘካ ግዚኡ ብግቡኦ ሓድር ኣለዎ ንሕጂ ግዜ ኣግዳሲ ዝኾነ ማለት እዩ ከምኡውን ኣብ ንቤት ትምህርቲ ዝጠቅም ንኣምር ዝግዲእ ክሰርሕ የብሉን እዚ ሕጂ ንቤት ትምህርቲ ሓጋሲ ዝኾነ ሓደ ኣብነታዊ ተምሃሮ ይገብሩ ዘለዎ እዩ ከምኡውን እቶም ወርቃዊ ሕጋካት ናይ ቤት ትምህርቲ ዝበሃሉ ከተግብሮም ኣለዎ እዚ ሕጂ ኣብ ክላስ ብግቡእ ክሰምዕ ክከታተል ከምኡውን ክሳተፍ ኣለዎ ማለት እዩ ቀፂሉ ድማ ነቶም ትሕዝ ዘለዉ ተምሃሮ ንዓቶም ካ ክሕግዞም ኣለዎ ማለት እዩ
1: ንፉዕ ተምሃራይ ፅባሕ ንዝበፅሖ ደረጃ ብስለ ኣእምርኡ እናሰላሰለ ዕላማ ኣብ ቅድሚኡ ኣቐሚጡ ዝሰርሕ እዩ ንዕላማታቱ ሓደ ድሕሪ ሓደ እናስርዐ ከዓ ናብቲ ዝበረኸ ደረጃ ንምብፃሕ ይቃለስ ናብ መጻኢ ዘብፅሑ መደባት ሓንፂፅ እውን ናብኦም ይስጉም
2: ናይ መጻኢ መደበይ ድማ ሕጂ ሻምናይ ክፍሊ ክሳብ ዝኾንኩ ፈተናይ ፅበየን ስለ ዘሎ ብዙሕ መፅናዕቲ ክድልየኒ ከምዚ ቀዲመ ዝበልኩካ ማለት እዩ እንደገና ኣፅኒዐ ድሕሪ 10 ዓመት ነፍሰይ ክቅርፃ ከለኹ ተማሂረ ብትምህርቲ ማለት እዩ ሙዱብ ስራሕ ሒዘ ስራሕ ጎኒ ጎኑ ከኣቲ ናይ ሙዚቃ ማለት እዩ ከይገደፍኩ ንዕካት ናይ ስነ ጥበብ መርፎ ይደልኒ ኣብ ከምኡ ከዓኒ ጎኒ ጎኒ እቲ ስራሒ ድማ ንዕኡ ግዜ እንድሕር ተረኪብሉ ማለት እዩ ቀዳማይ ትስራዕ ትምህርቲ እንዲ ቀዳማይ ትምህርቲ ይሰርዐ ጎኒ ጎኑ ከዓ ዝተምሃርክዎ ሞያ ማለት እዩ ኣብ ተግባር ከውዕሎ መደበለ
0: ድሕሪ 10 ዓመታት ገለ ማለት እዩ ድሕሪ ናይ ሰዋ ወደ ኮረጅ ወዲ ገለስ በቃ ዝኾነ ሓንቲ ኣነ ዘድልያ ሲ ከም ሓኪም ኮይነ ንዝተፈላለዩ ሕሙማት ክረዲእ ማለት እዩ እዚ ድማ ከምቲ ኣብ ዝገብናቶ ምሃራና ቀዳማ ረድኤት ከምኡ ድማ ኣብ ዝኾነ ቤት ትምህርትታት ድማ ከምኡ ንክዝርግሕ ይደሊ ማለት እዩ

ክንደይ ፅቡቅ ኮምፖዚሽን ወይ ድማ ክንደይ ፅቡቅ ኮምፖዝ ገይረሞ ንብል ኢና። ሓደ ደርፊ ተጀሚሩ ክሳብ ዝዛዘብ ምንታይ ዓይነት መስርሕ ናይ ኮምፖዚሽን ይሓልፍ ይኸውን? ኩሉ መሳርሒ ሙዚቃ ኣትይዎ ዜማ ተፀንቢርዎ ምስ ገጥሚ ምስ ድምፂ ደራፋይ ምስ ኩሉ ተዋሂዱ ማለት እዩ። ሓደ ኮምፖዘር እንታይ ዓይነት ስራሕ እዩ ዝሰርሕ? ብሓባር ንከታተል ጀሚሩ ክሳብ ዝዛዘብ ማለት እዩ። ናብ ኣርያም የማነ ከስክረኩም እየ። ሰናይ ምክልታል።

0: ድርሰት ሙዚቃ ዝተፈላለዩ ድምፅታት ብምውሃድን ብምስራዕን ሓድሽን ኦሪጂናልን ሙዚቃ ንምፍጣር ዝግበር መስርሕ እዩ። ድርሰት ወይ ድማ ምውሃድ ሙዚቃ ልክዕ ከም ካልእ ኣካል ስነ ጥበብ ኣዝዩ ምርቓቕን ጥበብን ምስትምቓርን ዝሓዘለ ዓውዲ እዩ። ዝተፈላለዩ ሙዚቃዊ ስራሓት ከም ደርፍን ካልእን ድማ የፍሪ። ድርሰት ሙዚቃ ምስ ድርሰት ዛንታ ወይ ድማ መፅሓፍ ምስ እነመሳስሎ ልክዕ ከምቲ ፀሓፊ ዛንታ ኣበይን ከመይን ዝብሉ ሕቶታት ብምምላስ ልቢ ኣንበብቲ ዝማርኽ ሓደ ኣዋሃዲ ሙዚቃ ድማ ኣብ ክንዲ መፅሓፍ ንምህናፅ ፊደላትን ቃላትን ዝጥቀም ድምፃዊ ተመክሮ ንምህናፅ ሙዚቃዊ ኖቶታት ህርመታትን መሳርሒታትን ብምጥቃም እዝኒ ሰማዒ ብዝምስጥ መንገዲ መልእኽቱ የመሓላልፍ።
1: ሕጂ ኮምፖዚሽን ክንብል ከለና ምውሃድ ናይ ሙዚቃ ማለት እንዲ እቲ በበይኑ ዓይነት ድምፅታት ወይ በበይኑ ዓይነት መሳርሒታት ከመይ ገይሩ ኣብ ቦቦታትዩ ተዋሃይዱ ነቲ ዝቐርብ ሰብ ወይ ከዓ ነቲ ዝሰምዖ ሰብ ጥዑም ዝኾነ ወይ ከዓ ደስ ዝብል ሙዚቃ የስምዕ እቲ ሓፈሻዊ ክሳዩ ማለት እዩ። ኣብ ደርፊ ክኸውን ይኽእል፣ ናይ ፊልሚ ተነፃፊ ሙዚቃ ክኸውን ይኽእል፣ መሰጋገር ሙዚቃ ክኸውን ይኽእል፣ ዝተፈላለዩ ዓይነት ሙዚቃ ኮይኑ ግን ተዋሃይዱስ ሓደ ፅቡቕ ነገር ወይ ከዓ ሓደ ደስ ዝብል ነገር ንምሃብ ተባሂሉ ዝስራሕ ዓይነት ስራሕ ማለት እዩ ኮምፖዚሽን እቲ ቀንዲ ትርጉሙ።
0: ድርሰት ወይ ምውሃድ ሙዚቃ ልክዕ ከም ካልእ ዓውድታት ክትፈልጦ ዘለካ ወይ ድማ ከስርሑካ ብዝኽእሉ ብሎካት ዝቆመ እዩ። እዞም ብሎካት ነፍሲ ወከፍ ቅንብር ወይ ድማ ድርሰት ሙዚቃ ትርጉም ንክህልዎ ወይ ድማ ስርዓት ንክሕዝ ታራ ዝፃወት እዩ። ንሳቶም ድማ ዜማ ወይ ድማ ቅኒት ስሕበት ዘለዎ ክፋል ናይ ትስራሕ እዩ። ስኒት ወይ ሃርሞኒ ድማ ብድሕሪቲ ዜማ ዝፃወቱ ደጋፍቲ ኖቶታት ከም ኮርድ ኮይኑ ነቲ ሙዚቃ ዕምቆት ሂቦን ስምዒታት ይድርኽን። ህርመትን ናህርን ናይቲ ሙዚቃ ድማ ኖታታት ክንደይ ግዜ ከም ዝሕዙን ካልእን ይእዝዝ። ኣቃውማ ወይ ቅርፂ ማለት ፎርም ድማ ክፍልታት ብኸመይ ትውድቦም ማለት መእተዊ፣ ኮራስ፣ ጥቕሲ ወዘተ ናይቲ ሙዚቃ ገልፅ እዩ።
1: እቲ ፕሮሰስ እቲ ኣሰራርሓ ንናቱ መንገዲ ኣሎ ማለት ስትሰብ በብናቱ መንገዲ ክኸይድ ይኽእል እዩ። ሕጂ ንኣብነት ናይ ኦርኬስትራ እንድሕር ኮይኑ ብፅሑፍ ተዳልዩ እቲ ዜማ ምስ ተዳለወ ኣብቲ ዜማ ምስኡ ዝኸይድ መንገዲ ሕግታት ኣለዎ። ፎር ፓርት ሃርሞኒ ዝበሃል ኣሎ። ኣርባዕተ ክፈላት ናይ ሃርሞኒ እንዳገበረ ዓይነት መሳርሒ ኣብያ ተድምዕ ዓይነት መሳርሒ ብዙ ክትወፅእ ኣለዋ። ኣናላይዝ ገይሩ ወይ ባዕሉ ምሂዙ ኣብ በቦትኡ የቐምጦ ማለት እዩ። ሕጂ ከም ኩሉ ዓይነት ሙዚቃ ወይ ከም ኩሉ ዓይነት ስነ ጥበብ ኮምፖዚሽን ጥበብ እዩ። ጥበብ ስለ ዝኾነ ከዓ ሰብ በብናቱ መንገድን በብናቱ ኣካይዳን እዩ ትሰርሖ ማለት እዩ። ሕጂ መጀመርያ እታ ዜማ ምስ መፀት ነታ ዜማ ሰሚዑ እንታይ ዓይነት ስምዒት ኣለዋ ይፈልጥ ማለት እዩ። ሓዘን ድዩ ናይ ሓጓስ ድያ ናይ ፈንጠዝያ ድያ ጭንቀት ዝበብዝሓ ድያ ነዚ ኩሉ ነገራት መጀመርያ ምስ ሓሰበሉ ድሓር እንታይ ዓይነት ስታይል ከዓ ክገብረ ከዓ ይሓስብ ማለት እንታይ ዓይነት ህርመት ኣለዋ እንታይ ዓይነት ኣካይድ ኣለዋ ኣነላይ ዝገብር ብድሕሪኡ ምስኡ ዝኸይድ ሃርሞኒ ወይ ከዓ ውህደት ዝፈጥር ሙዚቃ ማለት እዩ። ምስኡ ዝኸይድ ነገራት ብታሕቲ ብትሕቲ እቲ ሜሎዲ ከንፅፈሉ ይጅምር ማለት እዩ። ሓደ ርእሲ ሓደ ሓደ ርእሲ ሓደ ሕጂ ከም ንብሎ ናት ኢንስትሩመንትስ ብዙሕ ስለ ዝኾነ ነታ ደርፊ ወይ ነታ ዜማ ዘድልያ ኢንስትሩመንትስ ቀደም ክመርፅ እዩ። ሽዑቶም ኢንስትሩመንትስ ከዓ ኣበይ ኣበይ ቦታ ኣትዎ እንታይ እንታይ ስራሓት ከዓ ሰርሑ ሓሲቡ ይገብሩ ማለት እዩ። ሕጂ ኩሉ ግዜ ሓሲብካ ይግበር ማለት ኣይኮነን። መብዛሕትኡ ግዜ ከም ክሬቲቭ ስለዝኾነ ናይ ጥበብ ነገር ስለዝኾነ ሽዑ ዝመፀልካ ነገር ክትገብር ትኽእል ኢኻ። ኣብ ከባቢካ ዝሰማዕኸይ ነገር ወይ

0: ኣብ ሓንቲ ደርፊ ዝመሰጠትካ ነገር እንዳወሰድካ እንዳገበርካ ትኸይድ ማለት እዩ። ኣብ መወዳእቱ እቲ ሓደ ዓይነት ሕብሪ ወይ ትዝደለካዮ ሕብሪ ክመፀልካ ክእል ተዘይመፅልካ ክንባሃትሽ እንዳደገምካ ትሰርሕ ማለት እዩ።
1: ድርሰት ወይ ምውህሃድ ሙዚቃ ከምቲ ዝተባህለ ምስትምቓር ዝሓትት ዝተራቐቐ ጥበብ ካብ ኮነ ብትምህርቲ ጥራይ ዘይኮነ ካብ ተመክሮታትን ዝተፈላለዩ ዜማታት ናይ ብዙሕ ሕብረተሰባት ብምፍላጥ ብቐንዱ እውን ቅዲ ሙዚቃታት ምፍላጥን ምስ ዘመናውነት ምኻድን ካብቲ ነቲ ስራሕ ውፅኢታዊ ዝገብሮ እዩ።
0: እዋ ሕጂ ከም ዝብለክ ዘለኹ ብትምህርቲ እንተመፂና ብፅሑፍ ማለት እዩ። እቲ ናይ ኦርኬስትራ ስኮ ዝፅሕፍ ናይ ኦርኬስትራ ትምህርቲ ትማሃር ኢኻ ማለት እዩ። እዚ ክብለ ክፅንሐ ፎር ፓርት ሃርመኒ ዝበሃል ትምህርቲ ኣሎ። ከመይ ጌርካ ኮርድ ዝሰርዕ፣ ከመይ ጌርካ ኣካይዳ ተገብረሉ፣ ከመይ ጌርካ እቲ ኢንስትሩሜንት ኣበይ ክስታይ ገብር ከዓ እቲ ካልእ ከዓ ብለምዲ ዝገብር ሰብ ከዓ ኣሎ ማለት ካብ ምስማዕ ካብ ተመክሮ ብዙሕ ነገራት ካብ ዝወረሶ ነገራት ሓደ ካልእ ሰብ ከዓ ኮምፖዝ ከዓ ክገብር ይኽእል እዩ። ሕዚ ከምዚ ዓይነት ሰብ እንታይ ከገድሶ ኢላ ሓስብ ናተይ ውልካዊ ርእቶ ሓደ እቲ መሳርሕታት እንተፈሊጦ ዝዓበየ ነገር እዩ። ምክንያቱ ቤዝ ጊታር ናይ ቤዝ ጊታር ቦታ እንዳሕሪ ክትሰርሕ ኣለካ ንኣብነት ኣብቲ ኮምፖዚሽን ናይ ቤዝ ጊታር ቦታ ትሰርሕ ኣለካ ቁርባ ፍሎጣ ናይ ቤዝ ጊታር ክህልወካ ኣለዎ። እታ ቤዝ ጊታር ሰይ ከመይ ክትፅወት ትኽእል፣ ከመይ ዓይነት ኣተሃራርማ ኣለዋ፣ ከመይ ዓይነት ቅልጣፍ ኣለዋ። ሕጂ እሱ ኣገዳሲ እዩ። ምክንያቱ ንሕር ቤዝ ጊታር ክገብሮ ዘይክእል ነገር ኣብቲ ኮምፖዚሽን ካእቲኻ ሓደ ነቲ ሰማዒ ፅቡቅ ነገር ኣሂብን ድሕሪ ከዓ ነቲ ክትፃወቶ ምዲብካዮ ዘለካ ሰብ ከዓ ክሸግሮ ስለ ዝኽእል ኣፍልጦ ኣብ ብዙሕ ኢንስትሩመንትታት ክህልወካ ፅቡቅ እዩ። ኣፍልጦ ኣብ ሃርሞኒ ወይ ከዓ ከመይ ጌርካ እቲ ነቲ ዜማ ዝምጥኖ ብታሕቲ ተንፅፈሉ ክትፈልጥ ኣገዳሲ እዩ። ካልእ ከዓ ስታይላት ክትፈልጥ ከተፅንዕ ማለት ጃንራስ ንኣብነት ናይ ሬገ ኣካይዳ ከመይ እዩ፣ ናይ ትግርኛ ባይል ኣካይዳ ከመይ እዩ፣ ናይ ትግራይ ቤት ኣካይዳ ከመይ እዩ፣ ካብቲ ባህሊ ከይወፃኻ ካብቲ ስታይል ከይወፃኻ ሲ እንታይ እንታይ ክትገብር ኣለካ ምፍላጥካ ኣገዳሲ። እዚ ካብ ተመክሮ ካብ ግዜ ዝመፅእ ነገራት እዩ ማለት እዩ።
1: ኣብ ምውሃድ ሙዚቃ መስርሒ ሙዚቃታት ከከም ኣገዳስነቱ ተደልዩ ዘሎ ቅድን ይፅወት። እንታይ መሳርሒ ሙዚቃ ኣበይ ኣትያ ነታ ተደልያ ዘላ ዜማ ጣዕሚ ትፈጥር ንምፍላጥን ምቕማጥን ስራሕ ናይቲ ኣዋሃዲ ሙዚቃ እዩ። ኣብ ሓንቲ ዜማ ድማ ኩሎም መሳርሒታት ሙዚቃ ብሓንሳብ ያቱ ማለት ዘይኮነስ ከከም ኣገዳስነቶምን እቲ ትፃውቶ ዘለካ ቅዲ ሙዚቃን ይውስኖ።
0: ሕጂ እቶም ንኣብነት ዘየዛርቡ ዘይካትዑ መሳርሕታት ኣለው። ንኣብነት በይዝ ጊታር ንድሕሪ ኢልና ሕጂ በይዝ ማለት መንፀፍ ክሳዕ ዝኾነ ግድን ኣይኮነ፣ ግን ኣብ ዝበዝሕ ግዜ በይዝ ጊታር ከም ውህብ ኢና ንወስዶ ማለት እዩ። ከምኡውን ድራም ከዓ ኣገዳሲ እዩ። ፐርካሽን ከበሮሲ ግድን እዩ ኣገዳስነት ኣለዎ። ምክንያቱ እንታይ ዓይነት ስታይልካት ከም ዘለካ ውን ስለ ዝሕብር ማለት እዩ። ሕጂ ኣብ ሓደ ግዜ ከዓ ድራም ዘየድልዮ ስራሕት ኣለዎ፣ በይዝ ጊታር እውን ዘየድልዮ ስራሕ ኣለዎ። ሕጂ እቲ መሳርሒ ሙዚቃ ኣብ በቦትኡ ኣለዎ፣ ግን ኩሉ ብሓደ ግዜ ትጥቀመሉ ማለት ከዓ ኣይኮነን። ገሊኡ ብሓንሳብ ትጥቀመሉ፣ ገሊኡ ብበይነት ትጥቀመሉ፣ ገሊኡ ዘይ ክትጥቀመሉ ጣቢካ ማለት እዩ። እንታይ እዩ ኣብቲ ከምዚ ክብሎ ፅንሐ ኣብቲ ቅዲ ዝምርኮሲ ንኣብነት ኣብ ጓይላ ኣብ ገለብ ገለገለ እንድሕር ኮይኑ ንኣብነት ክራር ሕጂ ክተርፍ ዳርጋ ክተርፍ ዘይክእል ዓይነት መሳርሒ እዩ። ምክንያቱ እቲ ሓደ እቲ ምንጪ ናይ ተባህሊ ስለ ዝኾነ ወይ መበገሲ እዩ ከዓ ኩሉ ግዜ ካልኣይ ነገር ከዓ ነቲ ቀንዲ ህርመት ናይቲ ቅዲ ንብሎ ዘለና ጓይላ ቀንዲ ምንጩስ ክራር እያ። ሕዚ ኩሉ ግዜ እታ ግሪፊታ ኣገዳስነት ኣለና። ስቲክትሽ ንስንዲት ቤትና ተክራር ከዓ ኹም እያ ትብል ሕጂ ነታ ክራር እንተዘየትረፍካ እዩ ዝሓሽ ዋላ እንተትሪፍካ ከዓ ዓዝዩ ዓብዪ ሓጓፍ ይፈጥረልካ ማለት እዩ። ምክንያቱ እቲ ትስምዒቱ ካብኡ ስለ ዝብገስ፣ ካብ ክራር ስለ ዝብገስ፣ ካብ ጭራዋጣ ስለ ዝብገስ ሕጂ እሱታት ኣብ ከምኡ ዓይነት ኣብቲ መሪፅካዮ ዘለካ ቅዲ ክተርፍ ዘይብሉ ነገራት ኣለና። እዞም ድብለክ ዘለኹ ክራር ኣብ ጓይላ ከተትርፈ ኣዝዩ ኣሸጋሪ ክኸውን ማለት እዩ።
1: ሳላ ተበፅሒ ዘሎ ቴክኖሎጂ ኣብዚ ግዜ እዚ ተደልዩ ዘሎ ዜማ ብመሳርሒ ሙዚቃታት ኣብ ዝኾነ ቦታን ግዜን ክምላእ ይኽእል እዩ። እዚ ድማ ንመብዛሕትኡ መሳርሒ ሙዚቃታት ኮይኑ መሳርሒ ሙዚቃታት ከም ሳክስፎን፣ ትራምፐት፣ ሻምብቆ ብሓፈሻ ተነፋሕቲ መሳርሒ ሙዚቃታት ኣብ ዕፁ ቦታ ወይ ድማ ድምፂ ንምምላእ ኢሉ ብዝተሰርሑ ቦታ ክፅወታ ይግደድ። ብድሕሪ እዚ ስራሕ ምውሃድ ናይ ኮምፖዘር ወይ ድማ ኣዋሃዲ ሙዚቃ ይኸውን። ነዚ ኣብ በበይኑ ቦታን ሰዓትን ዝተመልአ ድምፂ ድማ ኣብ ሓደ ውዱእ ስራሕ ይቕይር።
0: እታ ሜሎዲ እታ ዜማ ተሰሪሐ መፅ ያላ ንዶ እታ ሜሎዲ ተፃዊት ያለኹ ብኪቦርድ ገይረ ማለት እዩ እዚኣ እታ ሜሎዲ

ሕጂ እታ ደርፊ ብሓፈሻ እምነት ከም ትብል እምነት ሲ ጠፊኡ ሉ ገለ እዩ እቲ ኮንሰፕት ናይታ ደርፊ ሕጂ ቁርብ ሕዝን ዝበለ ዓይነት ዜማ እዩ ሜሎዲሲ ሕዝን ዝበለ እዩ ሕጂ እቲ ቢት ዋላ ተመሪፅ ዘሎ ከዓ ስለው ስለ ዝኾነ ሕጂ ኣትሊስት ንዕኡ ዝምጥን ዓይነት ክስታይ ከ ክትጥቀም ዘለካ እቲ ትጥቀመሉ ሃርሞኒ ወይ ትካ ትጥቀመሉ ኮርድሲ ንዕኡ ዝድርዖ ወይ ከዓ ንዕኡ ዝሕይሎ ክኸውን ኣለዎ ሽዑ ነዚኣ ምስ ሰማዕኸ ንዓ ዝማጣጥን ወይ ከዓ ልክዕ ኣብቲ ትረግፆ ዘላ ሜሎዲ ዝዓልብ ኮይኑ ግን ነቲ ስምዒት ሲ ኣሕዝን ኣቢሉ ዝገልፆ ዓይነት ኢንስትሩሜንት ትጥቀም ማለት እዩ እዚ ኮርድስ ተወሲኹ ኣሎ ማለት እዩ እዚ ከም ብናተይ ክስታይ ነገርክ ዘለኹ እምበር ሰብ ብብናቱ መንገዲ ከይትኽእል ዋላ ቤዝ ጊታር ኣቐዲሙ ክጅምር ይኽእል እዩ ገሊኡ ከዓ ከም ዝብለክ ዘለኹ ብኮርድስ ክጅምር ይኽእል እዩ ማለት እዩ ሕጂ እዚኣ ተቐዳሚቲ ፓርቲ ገይረ ኣለኹ ንኣብነት እዚ ማለት እዩ ሕጂ ቤዝ ጊታር ክውስኸላ እዩ

ሕጂ ነዚኣ እንታይ ደርያ ክትንፅረለይ ወይ እንታይ ይበሃል ኣሎ መታን ክስማዕካ ካልእ ዓይነት ኢንስትሩሜንትስ ክትውስኸላ ትኽእል እያ። ንኣብነት እዚኣ ሲንተሳይዘር ክውስኸላ ኣለኹ። ኢፌክት ኣለዋ፣ ኤክስፕሬሽን ኣለዋ። ሕጂ ተጠዕመለያ ኢልካ ትውስኸላ ማለት እዩ።

ሕጂ ብኮም እንዳበርካ ለየርስ እናወሳኪያ ክትኸይድ ንኣብነት ሕጂ ፒያኖ እንድሕር ተድልየ ኢላ ሓሲበ ከዓ ፒያኖ ይገብረኛ ማለት እዩ ንኣብነት ወሲኸለ ኣለኹ ማለት እዩ ሕጂ ቁሩብ መኻያት ውስኸለ እዩ

ሕጂ ንድሕር ትሰሚዕ ኣለካ እታ ፒያኖ ኣብቲ ቅድሚት ፓርት ትሽፍን ኣላ ምሽ እታ ሲንተሳይዘር ገርያ ደሎ ከዓ ነቲ መልሲ ትምልሰለ ኣለ እታ ናናኒ ክትብል ከላ ትሪሪ ኢላ ትምልሰላ ኣለታ ኣብታ ናናኒ ትብል ዘለ ከዓ እታ ፒያኖ ነቲ ቦታ ምልእ ተብሎላ ገለ ስምዒት ካ ትውስኸሉ ትምልሰሉላ ማለት እዩ።

0: ሕጂ እዚ መሰጋገሪ በፂሕና ኣለና ማለት እንዲ ኣብቲ መሰጋገሪ ንጥቀመሉ ኢንስትሩመንትስ ኣሎ ማለት እዩ። ሕዚ ኣብዚ ስትሪንግስ ተጠቂምና ኣለና ነቲ መሰጋገሪ ክኾነና ኣሎ። ካብቲና ቀዲመን ዝነበራ ከዓ ገለገለ መሳርሕታት እናሓወስካ ከምኡ እናገበርካ ቢብላኣት እናገበርካ ትኸይድ ማለት እዩ።
1: ኣብ ሃገርና ብልምዲ ንስራሕ ምውሃድ ሙዚቃ ምስፋይ ዝብል ኣባህላ ኣሎ። እዚ ኣባህላ ብዓይኒ ሞያውያን ከመይ ይረአ?
0: ኣነ ዝቃወመ ማለት ዋላ ንስም ኣብ ከባቢና ዘለዉ ሰባት ብገጋ ክብልዋ ከለዉ ደስ ኣይትብለኒ። ሕጂ ነቲ ምስፋይ ንኣስተ ይኮነሲ ምስፋይ እውናቱ ሞያ ኣለዎ እንዲ ዲዛይን ኣለ ካልእ ብዙሕ ነገራት ኣለዎ። ሕጂ ነዚ ኩሉ ከረዳእክ ዝፀናሐኮ ፕሮሰስ ብምስፋይ ጥራይ ኢልካ ክትገልፆ ዝከኣል ኣይኮነን ማለት እዩ። ሕጂ እዚኣ ሜይ ቢ ሲምፕል ነገር ክትኮን ትኽእል ካብኡ ዝዓቢ ነገራት ኢካ ትገብር ማለት እቲ ኮምፖዘር ዝገብሮ ሲ ቀሊል ኣይኮነን። ኣዝዩ ብዙሕ ስራሕት እዩ ትሰርሕ ንኣብነት ብኦርኬስትራ ንርሓሲብናስ ን4ባ ሓምሳ ሙዚቀኛታት ነናቶም ብኖት ዝፅሒፍካ ኣብ በቦትኦም ኣዳሊኻ ከተሳትፎም ከተዳልዎም ከለካ ቀሊል ኣይኮነን ማለት እዩ። እዚያ እውን ከምዛ ዝብለክ ዘለኹ እታ ዜማ ተሰሪሓ ብደረቀ መፅአት ካስ ሂወት ትገብረላ እቲ ኮምፖዘር እዩ ማለት እዩ። ሕጂ እዚ ዓብዪ ኣገዳሲ ሞያ እዚ ብንእሽተይ ነገር ከምዚ ጌርካ ክትገልፆ ዝከኣል ኣይኮነን ኮይኑ ይስማዓኒ። ሕጂ እታ ምስፋይ ትበሃል ካል ሕጂ ከም ዝብለክ ዘለ ሓንቲ ፅንሐ ሽዑ ናብቲ ሓደ ከተላግቦ ከምኡ እናገበርካ ስለ ዝስራሕ ብገለ ብዋዛ ድመፀት ክስታይ እንድያ ግን ቁኑዕ ኮይኑ ኣይስማዓኒ። ምክንያቱ ነቲ ድኻም ነቲ ስራሕ ነቲ ፈጠራውነት ኢኻ ተቃልሎ ዘለካ ኮይኑ ይስማዓኒ።
1: ኣብ ዓለም ቀሊል ስራሕ ዝበሃል የለን። ኩሉ ዓይነት ስራሕ በቢ ዝጠልቦ መሰረት ተወፋይነትን ፃዕርን ይሓትት። ኣብ ስነ ጥበቡን ከምኡ ልዕሊ ካልእ ሰብ ክትርኢ ከተስተውዕል ክትምሰጥ ይሓተካ። ኣብ ከባቢኻ ዘለዉ ነገራት ብታራ ዓይነ ሰብ ዘይኮነስ ብዓይኒ ጥበብ ክትርእን ከተስተማቕርን ይገብረካ። ዓውዲ ምምውሃድ ሙዚቃ እውን ከምኡ ነቲ ተደልዩ ዘሎ ስምዒት ምስ ኮንኳያ ኢኻ ብሉፅ ስራሕ ተቕርብ። ኣብ መወዳእታ ፍልጠት ንተውህቦ ብምድራዕ ኣዝዩ ብሉፅ ስራሕ ንምቕራብ ዓብ ቦታ ስለ ዝሕዝ ኣገዳስነት ኣለዎ።
0: ኣብቲ ኣብኡ ኣብቲ ቦታት ኣለና ጥራይ እንታይ ዘለየና ከምዝለክ ዘለኹ ትምህርቲ እንተተረኺቡ

ፋኒ ክሊፕ ገለ ካብቶም ኣብናትራ ነቕርቦም ትሕሶና ንኣኹም ተዓዘብትና ካብቶም ኣዘኒንሎም ትሕሶታትና ንሕጂ ከዓ ይሰተት ያቆብ ካብትን ካብ ማሕበራዊ ሚድያ ተወኪሳ ከስሐቑና ይኽእል እዮም ዝበልቶም ቀሪባትና ኣለሞ ንከታተሎም።

ንኡስ መደብና ዘዋሪት ካሜራ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸታተልትና ሎሚ ዘዋሪት ካሜራና ጋዜጠኛና ሜሪ ኣማኑኤል ብዛዕባ ኣሰራርሓ ቤት ናይ ኩለን ብሄራትና ክተላለየና ብሄራትና ነፍሲ ወከፈን ዝልለያሉ ወይ ድማ ዝፍለጣሉ ዝነብራሉ ቤት ኣለውን ህድሞ እንተሌልና ንብሄረ ትግርኛ ይውክል ኣግነት ከምኡ ተንከበቱን ክንብል ንኽእልና ኣጉዶ እውን ምስ ተዛማዲ ክንብል ንኽእልና ነፍሲ ወከፈን ድማ ነናተን ዘለልየንን ዝውክለንን ቤት ኮይኑሎ ማለት እዩ። ኣሰራርሑ ከመይ መስል ብሄራትና ዝነብራሉ ቤት ብሓባር ንከታተል ናብ ሜሪ ኣማኑኤል ከስክረኩም።

ወዲ ሰብ ካብ ጥንቲ ዝተፈጥረት ነፍሲ ንኸይሓስማ ምስ ዘሎ ኩነታት ዝምችኦ ኩነት ንምፍጠር መንገዲ ሓሰው ካብ ምባል ዓዲ ኣይዋዕለን። ስለዚ ድማ እዩ ምስ ባህሪ ብምቅላስ ንዘሎ ተፃብኦን ዘይምችእ ኩነታትን ብምብልሓትን ምትዕፅጻፍን ክገጥሞ ዝፍትን። ሓደ ካብኡ ድማ መንበሪ ገዝኡን ቅዲ ኣነባብሮኡን እዩ። ዘይከም ሎሚ ኣብ ግዜ ሃሩር ከስሕለካ ዝኽእል፣ ኣብ ግዜ ቁሪ ድማ ዋዕ ክፈጥሩልካ ዝኽእሉ ዝተፈላለዩ ኤሌክትሪካዊ መሳርሒታት ከይተማሃዙ እንከለዉ ወዲ ሰብ በቲ ዝነበሮ ባህርያዊ ነገራት ተጠቂም እዩ ንዘጋጥሞ ዝነበረ ባህርያዊ ኩነታት ዝገጥሞ ነይሩ። ኣብ ሃገርና ምስ እንምለስ እውን ከምኡ 9 ብሔራትና ኣብ ዝተፈላለየ ቅርፂ መሬትን ኩነታት ኣየርን ዝውንን ኩርናዕት ሃገርና የን ዝርከባ። እዘን ብሔራት ዝኽተሎ ቅዲ ኣነባብራን ባህልን ልምዲ ድማ በቲ ኣብ ከባቢአን ዘሎ ኩነታት ክፅሎ ግድነት ይኸውን።

መንበሪ ገዛ ዕላምኡ መፅለሊ ኮይኑ ካብ ንፋስ ቁሪ ፀሓይ ወዘተ ንምክልኻል ስለ ዝኾነ ኣሰራርሑን ቅርፁን በቲ ኣብቲ ቦታ ዘሎ ክሌማ ክፅሎ ግድነት ይኸውን። እቲ ነብረሉ ከባቢ ቆራርም ዝኸውን

እውን እቲ ሃንጮ ገዛ ከመይ ገይሩ ካብ ቁርን ማይን ክከላኸለልካ ይኽእል ኣብ ግምት ዘእተወ ይኸውን። ኣብ ኣተሃናንፃ ባህላዊ ገዛ ብመንፀር ልምድን ባህልን እቲ ብሄር ዝፈላለ እኳ እንተኾነ ብሓፈሻ ግን ከምቲ ኣቐዲሙ ክጥቀስ ዝፀንሐ ብክሌማ ዝፅብሎ እዩ። ስለዝኾነ ድማ ኣብ ተመሳሳሊ ክሌማ ዘለዎ ቦታታት ዝርከቡ ብሄራት ሓፈሻዊ ዘመሳስል ኣሰራርሓ ዘለዎ ባህላዊ መንበሪ ገዛ ይውንኑ።

ክቡራት ተዓዘብቲ፣ ንሎም እምበኣር ንኣሰራርሓ ባህላዊ ገዛ ብሄራትና ዘላል መደብ ኢና ናብ ኸም ከነብሎ ህድሞ መብዛሕትኡ ግዜ ኣብ ከበሳታት ሃገርና ዝርከብ ባህላዊ መንበሪ ገዛ እዩ። ብሄራት ትግርኛን ሳውን ድማ ቀንዲ ተጠቀምቲ ህድሞ ኮይኖም ንረኽቦም። ህድሞ ነቲ ኣብ ከበሳታት ሃገርና ዝርከብ ግሌማ ክፃውር ዝኽእልን ንተጠቀምቱ ድማ ብመጠኑ መስተርሆት ክፈጥር ከም ዝኽእል ጌርካ እዩ ዝስራሕ። ህድሞ ኣብ መብዛሕትኡ ቦታታት ምስ ገበልኡ ይስራሕ፣ ሳሕቲ እውን ገበላ ዘይብሉ ይስራሕ እዩ። ንዕቤቱ ንዝብልከት ድማ ከከም ዓቕሚ ናይቲ በዓል ገዛ ይኸውን።

ህድሞ ሙሉእ ብምሉእ ብባህርያዊ ነገራት እዩ ዝስራሕ። ህድሞ ንኽስራሕ እቶም ቀንዲ ዘቕሙ ኣካላት ኣብ መሬት ዝትከል ኣዕኑድን ኣብ ላዕሊ ዝጋደን ባላ ወይ ድማ ብባህላዊ ኣፀዋውዓ ገመልን ስለ ዝኾነ ካብቶም ዝደልደሉን ዝተረሩን ኣግራብ ተመሪፆም ይዳለዉ። ዝትከል ኣዕኑድ ኣነፃፂርካ ድሕር ምቓም፣ ገመል ድሕሪ ምግዳምን ድማ ናብ ሓርከም ትሰግር፣ ሓርከም ድማ ይርብረብ። ሓርከም ባህላዊ መፀውዒ ናይቲ ኣብቲ ተዳልዩ ዘሎ ኣዕኑድን ገመልን ዝርብረብ ገረብ እዩ። ሓርከም ምስ ተረብረበ ዝስዕብ መስርሕ ድማ ምቕማጥ ሳዕርን ዝተፈላለየ ቆፅለ መፅልን ይኸውን። ዕላማ ናይዚ ድማ ኣብ መንጎቶም ዝተረብረቡ ኣግራብ ክህሉ ንዝኽእል ከፋት ንምዕባስ እዩ። ድሕሪ እዚ ዝስዕብ መስርሕ ምድብዳብ ሓመድ ይኸውን። ፅሩይን ምሩፅን ሓመድ ብምቕራብ ድማ ህድሞ ይድብደብ። ዝማን ህድሞ ኣብ ማእከሉ በሪኽ ወይ ድማ ንፍሕ ዝበለ፣ ወሰናስኑ ድማ ለጥቕ ዝበለ ወይ ድማ ማይ ኩዕ ጌርካ ይስራሕ። እዚ ከዓ ኣብ ግዜ ኣኽራማት ንዝዘነበ ማይ ንኸይዓቁር ንምክልኻል እዩ።

ምትካል ዓኑድ ንርብራብ ሓርከም ስዕብ እውን ቆፅለ መፅልን ሳዕርን ሓመድን ምስ ተዛዘመ ዘስዕብ መስርሕ ምንዳቕ ይኸውን። ህድሞ ዱልዱልን ንነዊሕ ዓመታት ከገልግል ዝኽእልን እዩ። ቅርፁን ኣቃውምኡን ብሓፈሻ እኳ ዘመሳሰል እንተኾነ ካብ ከባቢ ናብ ከባቢ ግን ይፈላለ። ከከም ኣድላይነቱን እትነብረሉ ክሌማን ድማ ክሳብ ሰለስተ መእተውን ሓደ መስኮትን ዝውንን ጌርካ ክስራሕ ይከኣል። ንውሽጣዊ ኣቃውሞ ህድሞ ንዝምልከት ድማ ንውሻጠ ዝኸውን መደቀሲ ሰብኣይ ምሕደር ማል ወዘተ እናተባህለ ክመቓቐል ይኽእል።

ምትሕጋዝን ምትሕልላይን ካብቲ ዘቕርዕ መለለይ መንነትና እዩ። ህድሞ ኣብ ዝስራሓሉ ግዜ ድማ ሓላፍነት ናይ ሓደ ውልቀ ሰብ ኣይኮነን። በዓል ገዛ ህድሞ ክሰርሕ ደልዩ ምህላው ንዓዱ ይነግር እሞ ዓዲ ድማ ብምትእኻብ ወፈራ ህድሞ ይሰርሓሉ። ኣጉዶ ልሙድ መንበሪ ገዛ መብዛሕትኦም ብሄራትና እዩ። ምስ ህድሞ ብምንፅፃር ድማ ንኣሰራርሑ ይኹን ሓፈሻዊ ኣቃውምኡ ካብ ህድሞ ፍኹስ ዝበለ እዩ። ኣጉዶ ሓፈሻዊ ካ ዘመሳሰሉ እንተኾነ ካብ ብሄር ናብ ብሄር ግን ውሑድ ፍልሊ ትረኽበሉ። ኣጉዶ ብሄረ ብሌን ንኣብነት ጎድንታታ ብኣእማን እዩ ዝንደቕ። ኣብ ውሽጣ ድማ ብዓንኬላዊ ቅርፂ ተደራሪቡ ዝእሰር ሳዕሪ ማዕርን ዕንጨይትን ትሽፈን። ብቐንዱ ድማ ክሌማዊ ፍልሊ ስለ ዘሎ ብረኻ ናይቲ ገዛን ሕብሪ ናይቲ ኣእማንን በበይኑ ይኸውን። ኣጉዶ ብሄሮ ክናማ ምስ እንዕዘብ ድማ ምስ ኣጉዶ ብሌንን ናራን ብዙሕ ምምሳል ክህልዎ ከሎ ኣጉዶ ብሄሮ ኩናማ ጎድንታታ ብኣእማን ኣይኮነን ዝንደቕ፣ ብሳዕሪ ላኻን ቀጠንቲ ኣግራብን እዩ ዝስራሕ። ኣስካላዊ ቅርፂ ቅርፂ ዘለዎን ብዓንኬላዊ ቅርፂ ድማ ክሳብ ታሕቲ ዝተኣሳሰረ ድማ እዩ።

ኣጉዶ ብሄረ ናራ እውን ንኣሰራርሑ ዝምልከት ከም ናይ ብሄረ ኩናማ ኮይኑ ዋላ እውን ቀፅር ናይቲ ኣጉዶ ብሳዕሪ ዝተሰርሐ እዩ። ካብ ናይ ብሄረ ኩናማ ፍልይ ዘብሎ ድማ ውሽጣዊ ክፋል እቲ ኣጉዶ ብፋኒት ዝተባህለ ሕብራዊ ተንከበት ዘጌፀ ስለ ዝኾነ እዩ። ገበላ ከም ተወሳኺ ክፍልን መውዓልን ስለ ዝሕሰብ ኣብ መብዛሕትኦም ብሄራት ልሙድ እዩ።

ሜላ ኣነባብራ እቲ መሰረታዊ ነገር ስለ ዝኾነ መንበሪ ገዛ ክትሰርሐሉ ዝድረኸካ ኣገባብ ካብኡ እዩ ዝብገስ። ገለ ብሄራትና ሰብ ክሳግም ስለ ዝኾኑ መፅለሊኦም ኣብ እዋን ምንቅስቃሳቶም ዘይዕንቅፆምን ብቐሊሉ ዘንቀሳቅስዎ ንምስርሑን ንምፍራሱን ድማ ቀሊል ገይሮም ይሰርሕዎ። ኣሰራርሓ ገዛ ብሄረ ራሻይዳ ድማ ክንዕዘብ ንኽእል።

መንበር ገዛ ብሔረ ትግራይ ምስ እንዕዘብ ድማ ናይ ገዛ ርእሱ ጥበብ ዝሓዘለ ኣሰራርሓ ዘለዎ መንበር ገዛ እዩ ዘለዎ። ዝባን እቲ ገዛ ብቐጠንቲ ኣግራብ ዝተረብረበን ብተንኮበት ዝተሸፈነን እዩ። ንዕኡ ደጊፍዎ ዝርከብ ገበል ድማ በቶም ኣብ መሬት ዝጥቀሉ ባላታት ቆይሙ ይርከብ። ጎድንታት እታ ገዛ ድማ ዘይከም ኣጉዶን ህድሞን ብተንኮበት እዩ ዝሽፈን። መንበር ገዛ ብሔር ዓፋርን ብሔር ሕዳርምን ሙሉእ ብምሉእ ብተንኮበት ዝተሸፈነ እዩ። እንተኾነ ዝተፈላለየ ቅርፂ ግን ኣለዎ። ኣብ ብሔር ዓፋር ምስ እንዕዘብ መንበር ገዛ ከቢብ ቅርፂ ዘለዎን ሙሉእ ብምሉእ ዝተሸፈነን ፀቢብ መእተዉ ዘለዎን እዩ። ኣብ ብሔር ሕዳርም ግን ፍልይ ብዝበለ ብዙሕ ከፋታት ኣለዎ፣ ሙሉእ ከቢብ ቅርፂ እውን የብሉን። እዚ ድማ በቲ ኣብ ውሽጢ ዘሎ ገታር ኣካል ገረብ እዩ ዝፈላለ። መንበሪ ገዛ ብሔራትና መምስ ኩነታቱን ከባቢኡን ነናቱ ብልጫታት ኣለዎ። ብዝሒ ፍልልዩ ድማ ንብዝሒ ፈጠራውነትናን ኣቃውማናን የንፀባርቕ።

0: ረኩም ፍርድሓና ዝምለስኩ ኢድበሉ ማይ ከዓ ይትረስዑ
1: ዓይንሱ እንዲ ውዲ ንሳንዳን ዓይኑ ማሓቲት ላስ በሃል ዘሎ
2: እሱ ወዚ
1: መኽምር ዓወይን ይመፅ እዩ
2: ጠየቕክ ሎ ነይሩ ኣተንሳንደይ ኩሉ እንዲ ተሓኒቕኒ ካልእ ወግዕዲ ደየ ኣሉ ኮይኑ ሳንደይ ደይቲ ገድፋና ይክ እንታይ ኢና ገይርናክ
1: ሓቂ ክንዲ እንታይ ሞ ባህሊት ምስክነይቲ ኣእኽሊ እንድ
3: እሞ ወላ ሽማያ ሰኒየኒ ደ ይብዎንቲ
4: ተቐንጓል ድሕሪ ዲኽ ብርሃን ቤት ክን ክለይ ዳውልኩ እንዲፅፍትናዲ
5: ንዛዕባ መምፂ እዩ ንዓይኖም ደል ወዲ ኸፈላኸ እንታ ሞተ ዘሚት ካ ዳዲ ትብለኒ
6: ደጋጊመ ይነግረክ ከለኹ ንንፋስካ ይትብኒ ተጠንቀቕ ንስኹ ሓደ ሓደ ግዜ ሓለውሉ የብለክ እዩ
3: ዓዲ ምሉእ ከዓ ምስ
4: እሞ ንምሸት ኸ
3: ዓዲ ምሳውን ተተራራድኦ ዓዲ ኣትዩ
7: ወ ጣዕዋርኣ ሰሪቆማ
8: በሊ ምሸት ኮ እንታይ ኮነ ወድቕሺ
9: ከፈላ ንወያ ምሳኻ ዝነበረት ጎርዞ ንዓዲ ኸብፅሓ ከይዱ ኣሎ እቲ ዓዲ ከዓ መገዲ ክልተ መዓልቲ ኢሎ ሞ ፈልጥኻ ንስኻውን ታምሳኻ ዝነበረ
8: ቀፅር ኪደሎ
9: ናንተይ ተልእኾ ዘብቅዓ ይመስል ሕይ ተሪፉ ዘሎ ናብታ ቤት ከድካ ሓዊ ብንኳዕ እዩ ካብ ሎሚ ክትሓልፍ የብላ ንሳውን እዩ
10: ግርም
9: በቃ
10: ዓስከር እንታይ ንቕሉ
11: ወይታ ሎሚ ዝሓዝናዩ ዕዮ ኮለን
10: ወይለይ እንታ ሓቂካባ ክልተ ነገር ባይ ኮይኑና ዘሎ በልቲ ኣነ ዝወፍሮ ባዕለይ ክሓስቦ ልዕሽን
9: እሞ ሕይ ክኸይድ ዳኣኒ
10: ወኺ ብዓንቲ ወከዓ ትቀሉ
9: ለስ ካብ ሎም እኳ ክትሓልፍ የብላ ሕይ እያ

0: ሃረይ!
1: ኣቤት ጎይታ።
0: ቆፀራና ገዲፍና ቤት ከፈላእቲና ሓውነት ወ
1: ግርግመኹም ጎይታ ድልወት ኣለ
0: ግዕም ድቂ ኣይንቆሉ ይታ ቤት ጥሒኻ
2: ባህር ግዲ ኮይኑ ብዝሓል ብንየስ ኣጣራጢራ ክስዑ በፀኒ ግታ ናይ ዝኸባቢ ሰብኣይ ኮይኑ ፀኒ
0: እዋ ማይ ነገርካ እንዲኻ ትኸይ
2: ንኣንፈ ርኢ ምሰበርኮሲ ባይ ህትፍ ኢሉ
0: ዘርኡ ወዳይ ካ ካልእ ቁንቅኛ ክሒሉ
2: ወይታ የቕረበለለ
0: ዓዲ ክንኣትኢና ቤት ከፈላ ከእሳ ከትፍልጦ ቤቱ ኣቲና ክነባሳውሰኢና ሃይ ምልሓና
2: ወይታ ይፈቅ
0: ሃይናኣ

0: ኣነሲ ድሕሪ መርዓይ መን ዓለይ መለይ ክብለኩም እዩ ንስ ዩ ስክፍታይ
1: ሕጊ ክተቐንጓደይ ዝቐጭና ድኺ ነብሳ ምሓራ ገልፋት ንምስክል ቤንኻ ምኳን ለሚደ እየ ዝብላ ክስ በዕለይ ዘዕበ ክንትዮች
0: ሃይወ እውን ናጥዑ
1: ተመስገን ተመስገን መን መፈልጥልኪ እየ ሪ ክተቐንጓደ ንውላ ዝመስሉ ወየኒ ሓንቲ ከምሓምስለዓክም ዝበለኩ ደግ ምንሄልክ ፀግዕን ጎነን ኮንኪ ኣብ ቦንጓልን ኮይና ካ እዛ ገዛ ጉጁ ንበሃል ኣለና እዩ
0: እሞ መሳሕደ ክቕርብ
1: ተቐንጓደ ምንድሪ ቤት ምሻጥን ሓሊፋ ላዕሊ እንተሓትን ትብለልክ ዝውራ ሓት ንክትመፅ እያ ለምለም ሓተይ ከብ ላዕለ ዓዲ
0: ግሮም ሓሳብ ሓሲብኩም ኣቦ እየ
1: ጎዛጓ ንስኻ ውራይ መርዓ ክምዋን ግን ሕሰብ
0: ዝተረፈኩ ይልዎ
1: ብዛዕባ ሳውንካ ንዓይኒ ዓዲ ግደፍና ዛጓ እዋ እንቲ ሃየስከ ንዕበል ትምሳሕ ቀርብ ረሲዕናያ ካልእ ኩሉ ምሳኽ ኣቦኩሉ ዝሃ
2: መስከ ኣነ ቐንዲ መምፅአና እዛ ዓድና ሰሊጥ ክእል ኣለኽ
3: ኣይፈለጥኩም
2: ብዛዕባ ይተገለ እንታይ ሰምዒ ወይ
3: እንታ ደ ንዓይ ከዓ ወረሰይ ተቦያ እዚ እንታይ ተባህለ እንታይ ተገብረ ከ ኣይናተዩ
2: መድሕዝኒ ኣነ ቐድም ቢለ ሽማግለታት ንመርዓ ጓልኩም ሃብና ይለሊኢ ኸፀኒሐ
3: ወይለካ ጥዕም ሽራ
2: ሕሉበይ ንፅፈ ኢለ ዝኣመን ኩላ ጎርዞ ኣብዚ ማእከል ዓድና ኣላ
3: ንዓኻ ደኣ ይድረፍ ሓቲ ቶኳይ ውሕዳኻ
2: መርዓ ብታዓፅት ቤትና ክገብሮ እየ ዝሓስብ ዘሎ
3: ተጠርሽ ዩ
2: ኣነ ስብል እቲ ውራይ ገፋሕፋሕ ግን ኣይደለኽዎ
3: ኣታይ ወዮ መርዓ ዝሓስብካ ጎርሶ ደኣ መኮይ
2: እስከገምት
3: እዩ ንድማ ዶካ መቕለ ሓስ ኣኸያ ፅገጎን መልኣክ
2: ኣይ ፈላ
3: ኣይዳ ክያ ወይና ጓል ማሃ
2: ኣይፈለጥክ እያ
3: መንዳእ ምኮኛ ተቋመ ጓል መልኣክ ሕጂ ሒዘ
2: ኣይኮነት
3: እሞ ብታሕታይ ገዛ ጀሚረ ክሳብ ገዛ ኩም ክበፅ
2: ነግረክም ዶ ጉዳ
3: እንታ ዳ ኣነ ከም ዝፀና ኣለኩ ደ
2: እንተተ ከዓ ኮነን ከይበልክ ዚ እታ ጓል መን መስለኪ
3: ቆላለካ መንገረ
2: ዓይኖም ጓል እያ ኣብረሃ
3: ዓይኖ ዓይኖ
2: ሂዳ
3: እዘንሳደ ዓይኖ
2: ተኸዓ ብድሓምክ ዲኺ ንሳወ

0: እንዳኸፈላ ኣለኹም ዶ? አንታ እንዳኸፈላ ኣለኹም ዲኹ? ሽማይ አንታ ሽማይ ሽማይ ሓንዶ
1: ከመይ ውዒልካ ናዕበል ውሽጡቶ በዓል ድ ኣለዋ
0: ኣይፋሉን ድሃይ ክገብር እየ መፅ ስድራ ከመይ ኣለዉ
1: ስድራ ግር
0: አንታ ገለ ድሃይ ያኸፈላ ይብልኩም
1: ኣና ደኣ ፅባሕ እንተመፁ ተገደደካ ድሕሪ ፅባሕ ንፅበ ኣለና
0: ገረብ ኣይ ዓዲ ምርሓቅ እንድዩ በዲልና ሞኸይድ ድሃይ ከም ገብር ኢሉ መፅ
1: ሞገዛ ከይኣተኻ
0: ኣይፋሉን ድሓ ካልእ መዓልቲ ክመፅእ እንደ ከይደ ግዳ ብሩኽ መዓልቲ ስድራ ከዓ ሰላም በለለይ ከይደ ብሩኽ መዓልቲ

0: ዓለምናያዓለምናያኮይናኖዓለማዓሰይዶ ከምኡትበሪ ዓድምሉ እንዲ እንዳኸፈላ ተኣኪባ ትበፅሕ ዘላ እንታይ ተረክበ ኣይቲቡንይርኣየኒ ሕጂ ንዓይ ዝረኣየኒ ዘሎ ከምዛ ንዓይ ሕርፍ ዘብሉኒ ተሓባስ ንዓድምልት ገለ ይረኣየኒ
1: እዞም ዳያ ክፍላ እንታይ ወደቃ ይወዲቁዎም ሓዲሩ
0: እንታይ ወዲቁዎ
1: ኣይፈለጥኩም
0: ፈለጥኩም
1: ሽፍታ ምስ ዓሳክሩ ወዲቁዎም
2: ንሽማይ
1: እግሪ ጎዲኦም
2: እወ
1: ንሽማይ ከመይ ዘለ ምክድ ድማ ዘሚቶም
2: እዋይ ዘይገደፍሎም እወይ ዘይገደፍሎም
0: እንታሓስ ዘለካ ወደይ ነዘንብሩካት ገዛ ካብዝኩሉ ዓዲ ስነዘንብሩካት ገዛ
2: ኣትዮሞ
1: እዛ እውን ድብልዎ ሽፍታ ከመይ ዘለ ፅጋባ ድ ንስዎ ምስ ዓሳክሩ ብለካ ኣሉ
0: እንታከመይ እዩ ዝበለየ ፅጋብ እዩ ፀጊቡ ዘሎ ዝወዲ መዓላዓዲ ኮሎና እዚ ከምድና እዩ ይሕምብጠላለ ዝዓድን
1: ፀጊቡ ጥራይ መንሰይ ከምዘይብላ ዝዓዲ እምበር ከምድላ ይሕምብሰላሉ
0: ትንዕናይ እስኪ ንብፃሕ
1: ከምድናተራም ንኸይ ጥራሕ ንፅሓ እዩ
0: እንታይ ካ ትዛረብ ዘለካ እንታ
2: ትንዕንደስኽካ እንታኸምከኸይ
0: ኣታያ ዝሓ

0: masa saya juga bermasa
1: apa kalau kena buka di sana? Di sana
2: ይስድ ማ ቤቴ ኣማከር ምንድር ቤቴ እወያነ ዋይ መከራ እወይ ወደቃ እቲ ከምዚ ወደቃ ከሎ ድዩ ወያነ
0: እንታይ ዝበሎ ወድፍራት ኣውሲ ኣማእኸል ሓደና ማእኸል ሓደእቲ መዓልቲ ኣለዎ ደቐሺ
3: ስማ እንታይ ደሓ እንዳ ዓደይኩም እስኪ

0: እንታይ ዝበሎ ወንበር ገመር ኣግሚ እዙ ዓድና እንታይ ንፅበለና ትንፋዝና ክሳብ ትዓል
1: ሓደ
0: ሰብ ዓድ ሓመሳ ከመቢልና ነክናለ ዓዲ ርግ

0: ናንተ እንታይ ዝበሉ ወደቃ እዩ? እንታይ ደኣ ተረኽበ
1: ተኸዓ ትም ትኽእል ኣሎ ትኽእል ኣሎ
0: ሃለዋ
1: ሞበቃ ትም ውሕጥ ዝከፍላ
0: ትምሕትም

0: በሉ ኣቶም ሕዋት ሱቅ ኢልና ና ንሰምዕ ፀኒሕና ብሓቂ ብሓቂ ኮይነየ ዘለኹ ከም ሓምሊ የ ተጨቢጠ ዘለኹ ጉየ ሓሪረ ናይ ብሓቂ ዝከበሉ ገባሮ ክፉ እዙ ብኢድ ሓዘልና ካይደ ይበሃል ኮይኑ
1: ዓንደበዚኢና ስና ይኻዮም ዶ ናይ ዓድና ነገር
2: እንታይ መታ እንዳ ዘይመለሱ ኢልካ
1: ዓድና ነገር ስቂሎም እንታይ ማ ክንብል ኢና ስኢልካ ከምዚ ሰላም ኢልካዮም ወይ ሕማቕ ተረኪብ ኢልካዮም ስቕስቕ ዝብሉ እንተኮይኖም ዳ ኣብኡ ስቕ ይበሎ እምኒ ዝቀጦም ስቂሎም
2: እንታይ ስቂሎም ማለት
1: ስቂሎም ዳ ስቂሎም
2: ብስቂልካ ወይ መስለኒ
1: እዋ ወ ኣንታ ወደይ ንሶም ዝብሎ ጉዳ ኣሎንዶ ስኢልካ ንኣሽቱ ነገር ኣንጭዋታ ዓንቀፈት ድማ ሓለፈት ስኢልካ ብርኣነ ፅሪ ከማይ ንጎህዋል ሓንቲ እንታይ ይመለኒ
2: እሞም ሰዓዲ ዘይፋት ወይ ዘይቃዱስ ኣለካ
1: በርሀዶ እንታ ወዲ ሓድሽ ዘይኮንካን ዘለካ ንስኻ እቲ ዘረባ ከንታ ኸዳ ዕሪር ተብሎ ዘይቃዱ ኢልካ ዘይኣኽለካ
2: ቁሩብከ
1: ዋ ስኺኢልካ ጠቐነ ጸለመ መኽፋ
2: እንታይ ኣብረ እንታይ ትፀገምዶ ነገረና
1: እንታ ወደይ እቲ ነገር ነዊሑ ይስሩ ብሓፂሩ ክነግረካ ዓዲ ንዓይ ኣይትፈትወንን እያ ኣነ ከዓ ንዓዲ ኣይፈትዋን እየ እዚኣ ጥራሕ ድዮም ድማ ባቃ
2: እሞ ዘይበፃሕኮ ጉርሲ ኣሎ እዩ ማለት እዩ
1: ኣለዎ ኣለዎ መሊኡ መሊኡ ኣሎ ነጊረካ ኮይ ኣብዚ ብደውና ዝኸውን ኣይኮነና ኣብዚኦ
2: ምሳኻ ጥራይ ድዮምከ
1: ኣል ኣባ ከማይ ስኢሎምኩም እንጭትዋ ዝውዕሉ እተ ከዓ ትበሃል ከማይ ውፅዕቲ ምስክደይቲ
2: እሞ ዘይበፃሕኮ ምስጢርሲ ኣሎ እዩ
1: ኣለወ ኣለወ መሊኡ መሊኡ ኣሎ ዳየር ወደይ ናይዚ ዓዲ ጉድ መሊ እዩ ዘሎ ቆፂልካ ይውዳእን ከምቲ ጣፍ እዩ ሕይ ፀዊካ ኣይኮነን ንዓናይ እሞ ቀስ ኢልና ኣብ ገዛ ክተዛራረብ
2: ኣነኩምእዩ
1: ስጋር ኮፍ ኢሎም ዘሎ
3: ሉስ ክብርኩም ዓዲ

0: ኣመፃ ና ድወር ዝወደኒ
1: እዋይ ሒዙም ትርኢት እዋይ
2: ኣመተ በስማዕም እንደበለንታይ ወርድክ
1: ክኸን ኣትልና ቅድስት እየ ካ ወረደ እንታይ ዶ ትብለ ኢኻ
2: ዋና
3: ኣትኸድካ ንሳ እንታ ከመይ እዩ ሕብሪ ባሩ ጠፊኡና ዝዓዲ
4: ኣንታ እንታይ ምኽን ምላሎ ምስ ንኩሉ ሰብ ኮ ፈሪሕና ኣሉ
3: ወረን ምሸቱ እንታይ እዩ ዝግበር
4: ንግብር
3: ግዳ ስማዕኒ እዚ ትማሊ ኣጋጢሙ ዘሎ እንዳያ ኸፈላ
4: እንታ እዚ ግበርና
3: ዋለ በዓል ክፉእ ክርትም ክርትም ተብሎ
4: ኣንታ ዘይነብሎበ
3: ወሆይ ናተይ ስግደፍላ ወፋር ዓዲ ሓዲጎም ክኸዱ ከለው ኣነ ሃዳድም ጥዑ ገረ ክሕሉ ክፀኒሕ
4: ዘፍረ ሃ ነግዳ ንዕነ ብዚ ኣንህተ
3: ናብያታ
4: ናብዛ በረኻ
3: ዓቕመይ ዶ ክነግረካ መሪቕ ፋን ወካ ሓቀ ትዕዮ ዛርብ ዘሎ ክነግረካ ከለኹ መሪቐ ከፋን ወካ
4: ኣንታ ዘምህረ ንዓዲ ለኹል ክተበልከያዝ እንታይ
3: ከይትኾኑወይ ድሓንድሓን ዓቕመ ይፈልጣ እንዴ ኩቆማጣዓ ደሊኻ ንባ ኸይደ ሓቀ እየ ትዕዮ ዛርብ ዘሎ ኣነግረካ ኣለኹ ብለካ ኣሎ
4: ኣንታ ዘምህረ ንዓዲ ለኹል ክተበልከያዝ እንታይ ከይትኾኑ
3: ክኸይድ ዶ ህውኸ
4: ጓዕ
3: ህውኸ ክኸይድ
4: ዘምህረ ኣንታ ንዓሞ
3: ኣንታ እንታይ ኸደሊኻ ሕጅ
4: ዘረባ ምሰ ጀመረና ናብ ትዕዘብ
3: ኦሆይ ዘረባ ስቀደም እንዲ ተሰሊዑ ከይደዳ ነብሰይ ከይተሰሊዐ ኸሉ
4: ኣንታ
3: ከይደዳ
4: ሞሽኳት መሓዝ ኣንስቲ ንስኻስ ምስ ዓለያ ብርሒ ዝግባእ ኣካ ነይሩ ነዚ ሒዝና ከዓ ዕድትቁፅር ኣነ
1: ፈላደ እወይ እወይ ዋንሶን

0: ናትራ ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝም ኢና። ኣብ ቀፃሊ ግን ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኾን ምረኸብና። ክሳብ ሽዑ ግን ከምትወትሩ ንብሎ ኣብ መደባትና ሓሳብኩም ርእቶኹም ንቐፊላኹም ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንናይ ክድውልና ክንቅበለኩም ክንእንግደኩም ንድልዋት ኣለና። ካብ ኣልያንስ ፍራንስ ምስ ሰኣላይ ተፋሎም ከም ዘገርግሽ ብምዃን ኢና ምሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና
1: Gaba Manai.

Yedi!

መደብና ትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብዚ ሰሙን ንኡስ መደብና ዓለም ስነ ጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበየ ክኸውን። ንኡስ መደብና ዳሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳሃዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ክብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ስቲቭ ዳዲካል ካይመስለኒ
1: ኖኖ እንታይ ድዩ መስልኪ ንብረት ኣብቲ መጀመርያ ገለ ከምዚ በዕለ ንኩሉ ነገር ኣፃፊፈ ገለ ሰርፕራይዝ እያ ትገበኩም ሓዚሩ ግን ከምቲ ዝሓሰብካ ይኮነ ዘሎ
2: ኣብታ ፊልም ዘይተሓስ ዝኽሪ ዝብላ እታ ናይ ሞት እያ እታ ናይ ሞት ኣጋጣሚ ዋላ እቲ ህዝቢ ምስ መፀናዓይ ንባዕለይ ከምዚ ናይ ብሓቂ ድሞት ክኾኑ ዝስምዐኒ ምክንያቱ ዋላ ብደገ እውን ጓለይ ሰገንሲ ካብ ኣርባዕቲ ስመርያ ኣቦኸ መኪና ተሃሪሙ ሸለታ ጌራ ማኪና ሃሪማ ቶምስ ብልዋ ጎያ ስጋብ ካልኣይ መደብር በፂሓ ኣብኡ ግን ድራማ ምዃኑ ነጊሮማ ሕጂ እዚኣ ብጣዕሚ ዋላ እቲ ሰብ ዋላ እቲ ኣቃዳድሓ ኸማን ንባዕላስ ኣነ ካብ ዝኽረይ ኣይተሃስስን እያ ዳሓዳ ቀዲምና ከዓ ዘንጊዕና የና ነቲ ህዝቢኡ ዝነበረ እታ ቦታ ምስ ፈለጥና እያ ኣበይ ወድቕ በየን መፅእ ኩላ ስለ ዝፈለጥናያ እቲ ህዝቢ ከዓ ሆሆ ስለ ዝብልቲ ቦታ ኣይተፀበዮን ህዝቢ ናይ ብሓቂ ይመሲልዎ ዋላ ምስ መፀ ከዓ ምን ኣይከኣለን ብድሕሪኡ ከዓ ክትረአ ከላ ከዓ ናይ ብሓቂ ገርም እዩ እታ ሸዓሞት ደጋጠመትላስ ደው ኢሎምለይ ካብዚ ናይ ስራሕና ማይ ዓማዊል ኣለዉ እዞም ናይ ከዋክም ምዋዕ እንታ ወዲ ክብሪ ንሕና ድራማ ምዃኑ ርዳእና ኣለዉ ግና ደና ኣላ ኣብዚ ዝብሩክ ሰብኣይ ተሃሪሙ ሆስፒታል ውሰዱ ንትብለኒና ገለመለ ምስ በለኒ ዋዚ ክንደይ ተደው ኢሉ ካብ ጊናዕ ከዓ ደው ኢሉ ዘይ ሓደ ዘማይ እንታ ሰንቢልና ኳይና ድራማ ድዩ ናይ ብሓቂ እዩ እዚኣ ናይ ብሓቂ ታዋዳድቃ ዋላ ኩሉ ነገራ ዋላ ነቲ ህዝቢ እውን ክሳይ ድገበረቱ እዚኣ ኣነ ዘይርስዓ
3: ኣነ ካብተን ዝስምዓኒ ነገራት ወይ ከዓ ኩሉ ግዜ ዝክረን ሳሊናን ቴድሮስን ክበኣሱ ከለዉ ዝቕርቆሮ ዝነበርኩ ሳሊና ከተሰይ ደልያኒ ንዕኡ ከዓ ብጣዕሚ እየ ዝፈትዎ ስለዚ እቲ ኣብ መንጎኦም ዝቕርቆሮ ዝነበርኩ ናይ ብሓቂ ገዛኣኒ ነይሩ ንዓ ከይሃርማ ይፈርሕ እሱ ከዓ ከም ገለ እንተኢለዮ ከዓ እኒ እንድሕር ኣነ ገጽ ከልእዮ ከዓ ናይ ምጥፋዕ ዕድል ኣለዎ ኢለ እየ ዝሓስብ ተን ነጥብታት ብፍላይ ሓደ ግዜ ካሃርማ ምስ ተጓያያ ገዛ ዓፅያ ዝነበረ ዕግርግር እሱ ናይ ብሓቂ ካሃርማ ሓሲቡ ነይሩ ምክንያቱ እቲ ወሲ ዝምሕር ኣይመስልን እዩ ነይሩ ሕጂ እቲ ኣብ መንጎኦም ዝነበረ ግጭት ንዓይ ናይ ብሓቂ ገዛእኒ ነይሩ
4: ንስኻስ ንባባ ካብዚ ገዛ ውፃ ክትብሎ
5: እንታ ደይ ክምልከተኒ ነቦይ ዝኽልዕለይ ክትሕለቕሉ መን ይኽስኺ
4: እንተ ኮይነ ዘይምልከተኒ ከምቲ ንዓኻ ቦካ ንዓይ ከዓ ኣቦ ይሕረን መን ይኸልካባ ክተፈራርሕ
5: ኣ ኣፍኣፍያ ትመልስለኣታ
4: ገይረኩም ኣምታ ኣብና ጉድጓዲ ከዓ ትስማዕ ከምቲ ካልኦ ዝፈርሑ ከ ኣነ ድፈርሓካ ከይመስለካ ደንቆሮ
6: ኣነ ከዓ ኩለን ተንሲኒ ፎትዎን እንደ ምስትየዲ ድሓን ቀንዲ ድፈትዋ ግን ከምዚ ኣቦይሲ ስእሊ ናይ ስዋኣት ሒዙ ይፀንሐኒ ሞ ኣነ ብባህረይ ከምዚ ኣብ ዝኾነ ገዛ እንድሕር ኣትየ ከምዚ ናይ ስዋኣት እንድሕር ርአ ብውሽጠይስ ፍሉይ ስምዒት ይስማዓኒ ከምዚ ይስማዓኒ በቂ ድሕሪኡ ንስየ ምንታይ ለዮ እንድሕርሳ ሲን ኮይናስ ንክነብዕሲ ኣይድንጉን እየ ስለዚ ብኣይ ክሎ ዝኣብሕዝ ካብ ድሓር መመሊሰ ክስታይ ድኾን ገፀይ ወላ ድባላሾስ ብኣይ ጀምር ኢለዮ ብክሎዝ ኣብ ጀምረልና ድሕሪኡ ሳ ሒዙ ይፀንሕ ገለይ ከምዚ ኣብቲ ዝተኣትዩ ይፀንሕ ወላ ክንሰኣል ከለና ኢና ኩላትና ባኺና ወላቶም ካሜራማን እቶም ቡም ሒዞም ነበሩ በዓል ወዳሌ ክትዝክሮም ኩሎም እዮም ነቢዖም ሽዑ እሳ ብጣዕሚ በቃ ካብተን ድዝክረን ሲን እዮም ማለት እዩ ድፈትዋ ሲንካ
4: ባባ ከመይ ሓዲርካ
2: እግዚኣብሔር መስገን ንሓንቲ ሓዲርካ ስሉ ባሪ
4: ናፊዕካዮም ዲኻ
2: ናፊቀዮም ናፊቀዮም ወይ እዚኦም ተዘልዉ ዶ
4: ኣነ እውን ሕጅስ ስእሎምን ክርኢ መመሊሰ ናፍቆም ባባይ
0: ሕጂ ደበልኪ ከም ኣቦ ክኾንክ ንስኽውን ኣሻሲ ሞቴና ፍቕድ እዮም ዝብሉ
7: እቲ ሲም ብዙሕ እንዲ ኩሉ ምቁር እዩ ብፍላይ ብፍላይ ኣነ ወደ ድዩ ግዲ ኮይነ መሰደይ ዝነበረኒ ኩነታት ይቕርቅራ ምንባረይ ገለ ብጣዕሚ እዩ ዝስማዓኒ እታ ኣዝያ ሕጂ ፎትዋ ኳሪ ኮንኩ ካ ድፀልኣ ሲም ከዓኒ ይቕሬታ ሕተታ ይበሃል ንክብረት ኮፋ ኣቢሎም ከዘራርቡና ከለዉ ብድሕሪኡ በል ገለ ምስ በለኒ እንታይ ከ ማዕርክ ንድኡ ተጉዕ በዕለይ ቆልዓዲ ኣነ ገለገለ ኢለ ነፂገ ክኸይድ ከለኹ ኣደይ ንባዕላ ብርከይ ሒዛ ነፂገ እዮም ክኸይድ ከለኹ ሕጂ እቲ ጎቢዘ ድዩ ዝኩሉ ዋጋ ከፍ ኢሎም ዕብየምና ወለድና ከምኡ ንገብር ምኳንና ገለሲ ኣዝየ ይፀላ እየታሲል ብስምዒት ሰሪሕያ ኸ ንክእል ቁርባ ዲፈያ ከማ ነረ መስለኒ እሳ ቁርብ ትዝክር ኣብፍሉ እዩ ማለት
8: እዚ ገዛ ክትኣቱ ክትወፅእ ንዓኻ እናርሐ ክትሳቀል ክትሓምምን ኣይደልን ኣነ ቃንዛ
9: ሓቆም እዩ ትወደ ዓበይ ሓፍቲ ከ ይቕረበለለ ይበላ ከይትርከም ዝወደ
10: ሓወ እንተበዲልካ
8: ከፋል ንስቀይኮንክትስ
11: ካብተን ኩለን ዝሰኣልና እዛ ኣብቲ ላስት ድገበርና ናይ ቤት ፍርዲ ሲን ሽዑ ከማንቲ ዝክርዕ ከተዲ ዋላ ኡሲ ከምዚ ደባብ ክሳይ ኮይኑዎም እቲ ክሓቶ ከለኹ ደቂ ክላስ ዲና ነርና ከምዚ ክባባእ ገለ ክብሎ ከለኹ ብዘይቀልዕ ኣብቲ መዓልቲ ስእሊ ብጣዕሚ ስዒቃትና ወይ ምቁፃር ሲኢድናይ ዋላ ክሳይ ትኸውኒ ኢኻ ዋላ ረድረድ ብለካ ኣቲ ካብቲ ናይ ቤት ፍርዲ ፅሓፍ ቅዱስ ኣሎ ቁርኣን ኣሎ በዚ ገለ ዋ ገልካ ትሰኣል ልዕሊ ኩሉ ግንታይ ገሪምኒ ኣብ ህዝቢ ምስ ወፀተ ሞር ክሳይ ኮይና ምክንያት ሕብረተሰብና ማዕርክ ንደይ ናይ ሓስትካ ትምስክርሲ ማዕርክ ንደይ ሕማቅ ምኳኑ ብሓሶት ምስክር ኣርእና ኩሉ ክሳብ ሎ መዓልቲ ድመፅ ሓንቲ ሰበይቲ ረኪባትኒ እቲ ሓሳዊ ብሓሶት ምስከር መንዳዕ በይካ ኣበይ ዓበይ ክትብል ኢካ ገለ ፕላስ ሓትነይካ ሓደ እዋንካ ከምኡ ብዝተረኣየት ከዓ ንማዘር ደው ኢላስ ኣብ ዓሌትና ከምዚ ደይብልና ካበይ መፅኡ ከምዚ ናይ ብሓቂ ክስታይ ገለበልታ እጂ እዚኣ ብፍሉይ ትዝክራ ዛ ናይ ሓሶት ምስክር ማዕርክ ንዱ ኢንፍሉንስ ትገብር ይመስለኒ ነይሩ ግን እዚኣ ከ ብፍሉይ ዝክራ ማለት እዩ ካብቲ ኩሉ ምበር ኩሉ ፅቡቅ ድዝከር የብሉ እቲ ካራክተር
12: ኣቶ ሻመል ኢኹም ብዛዕባ ናይ ቴድሮስ ካል ምስክር መክተቢያ መስራሓት ብዛዕባ እዚ እየዛ ናይ ቴድሮስ ምሓኑ እንታይ ክብል ዘለካ እንታይ ግዛ ከሎ ዘይከ
11: ግዛእ ከሎ ያ ማለት
12: ሕቶ ኣይከደ እንታካ ኒ ጌዙ ምዃኑ ምስ ከመይ ጌር ተብሪ
11: እቲ ሊቤቶ ብሽሙ እዩ ደሎ ክብረት ሓፍቱ ከዓ ንስካ ከም ዝገዛእ ትለካ
7: ሕጂ ኣነ ድዝክሮ ምስ ጓለይ እንዳክበድኩ ከለኹ ንቴዲ ኣብ መንገዲ ንረኽቦ እታ ቆልዓ ዝኾነ እንታይ እዩ ኣብ ሕብረተሰብና ልሙድ ኣይኮነን ኣብ ቅድሚ ቆልዓ ዝኾነ ነገር ብዛዕባ ናይ ፋሚሊካ ወይ ብዛዕባ ሓዳርካ ወይ ብዛዕባ ባእስኻ ዘለዎ ምዝራብ ስነብሩ እዩ ሕጂ እቶም ቆልዑት ብገርሆም ዝረኣይዎ ዝሰምዕዎ ኣቦይ ኣቦ ማለሰይ ወዲ ክብሊ ክዛረብ ከሎ ምስ ክብረት ምስ ንሕና ክንዛረብ ከለና ናይ ስድራ ቤት ዝሰምዕዎ ዘረባ ቴድሮስ ከም ድበደላ ምስ ሰምዑሲ እታ ቆልዓ ኣብ መንገዲ ምስ ከድናስ ሰላም ዳበል ኮነ ዝኩሉ ተበዲለ ከለኹ ኣነ ምስ ክብረት ሲ ኣነ ንዑ ሓቢአ ኣብ ቅድሚታ ቆልዓ ከይርአ ኢለ ዝገብሮ ካራክተር ሲ ንሱ ምስታታ ቆልዓ ኣስተፊላስ ሕማቅ ገፅ ያርያስ ፅቡቅ ጌራ ሰላማይ ትብሎን እያ ቴዲ ቴዲ ከ ኣብ ቅድሚታ ቆልዓ እዚኣኸ መኺርኩማ ዲኹም ነዚኣኸ ምሂርኩማ ዲኹም ነዚኣኸ ካብኡ ድያ ተማሂራ ድያ መኺርኩማ ዲኹም ኢሉ ምስተዛረበኒ ንስምዓኒ ኣሎ እጅነ ነታ ቆልዓ ፌስ ክገብረ ኣይደሊኒ ካምንታይ ሰምዒክ እዮም ስበልኳ ግን ኣቦይ ከምዚ ኢሉ ክዛረብ ከሎ ነደይ ንክብረት ሱ ከም ዝሕመማ ብሰንኩ ከም ዝሓመመት ኣቦይ ብሰንኩ ከም ዝሓመመ ኢላ ክትዛረብ ከላ ድስማዕካ ነገር ኣሎ ሕጂ እንታይ እዩ እቲ ሕብረተሰብና ሲ ኣሎ ናቱ ክብርታት ኣሎ ኣብ ቅድሚ ቆልዓ ወይ ኣብ ቅድሚ ዘይድግብኦ ሰብ ክዛረብ ነብሩ ምዃኑ እታ ቆልዓ ሰሚዓ ክትዛረብ ከላስ ናይ ብሓቂ ድስማዓኒ ኣብ ነብሰይ ኢትዮሲ ቆልዑት ክሰምዑ ከም ዓይነት ከምዘይብሎም ንርዳእካ ነገር ኣሎ ዋላ ኮት የድሪ 10 ግዜነ ናተይ ቂምታ እይሃለወኒ ኣብ ውሽጠይ ገይረ እቶም ቆልዑት ግን ከምኡ ዓይነት ሪፍሌክት ክገብሮ ኣሎ ኣብ ቅድሚ ሰብሲ ብጣዕሚ እዩ ድስማዓካ ንሳነ ይርሳዓኒ
13: ሓደ ሓደ

0: 安徽在哪？
1: 杭州。
0: 我来杭州。在杭州？安徽？还有何的？
1: 我
0: 不知道。
2: 你看，哥哥比咱们这样的，我们俩个人，我们俩。
0: 哦，是的，那那那，我们还得再干点
2: 什么？对的，那咱们还得再干点什么？那咱们还得干点什么？
3: ጊዜና ሓሊፍና ብጣዕሚ ምትሕብባር ነይርና ምክንያቱ ኤልሱ ጥዕና ስለ ዘይነበራ ንሱ ኣብ ግምት እቲና መጀመርያ ክንሕግዛ ከም ዘለናስ ኩሉ ተዋሳኣይሲ ይርድኦ እዩ ማለት እዩ ከምዚ ምክሪ ዘድልዮ ኣይኮነን ኣርቲስት ናይ ሃገርና ብጣዕሚ ተሓባባራ እዩ ኩሉ ኩሉ ብትምክሕቲ ዝገልፀሉስ ኣዝዩ ተሓባባራ እዩ ኩሉ ኣርቲስትና ድሕሪኡ ኣብ ደገ ከይዳ ትሕከም ስለ ዝነበረት ስጋብቲ ሓኪማ ትመፀ ግድን ክንፅበ ኣለና ንፅበ ኣብ ደገ ከይዳ ተሓኪማ ብኡ ጌራ ሲኢላ ስለ ትመፀና ማለት ምስቲ ሕማማ እውን ብጣዕሚ የድንቐ እየ ከም ጓል ኣንስተይትሲ ከምኡ ዓይነት መስዋእቲ ክትገብር ብጣዕሚ ትድነቐ እያ ከምኡ ጌራ ብዙሕ ብድኾታት እያ ጌራ ኣብ መንጎ ልምምድ እንዳገበርና መንጎ ተሓመም ሆስፒታል ትኸይድ ስእሊ ከለና እውን ኣብ መንጎ ሆስፒታል ሓዲረ የ መፅአ ትብለና ነራ ከይሓመመት ከላስ ትስእሊ ትሰርሕ ነራ ማለት እዩ ብኡ መጠን ከዓ ትተዋሳኣይ ከዓኒ ይተሓባበራ ማለት እዩ ንኣርባዕተ ዓመት ከም ዝለያ ክትብለካ ፀናሕት ደኺደና ምክንያት ኮ ንሱ እዩ ማለት እዩ ከይዳ ስሕከም ስለ ዝነበረት ንፅበ ስኢላ ክትመፅእ ከላ ንፅበ ኩላትካ ግዜኻ ትስውእ ኣለኻ ማለት እዩ ንምንታይ እዩ ስ ከዓ ክነተባብዓ ክንክእል ኣለና እሳ ኮ ከምዚ ክሰርሐ እንዳበለሲ ዋይኖት ንሕና ድንሕግዝ ማለት እዩ ደይር ሰዓ ማዕረ ክንደይ ኣብ ስእሊ ክስታይ ትገብር ብዙሕ ዘጋጥመካት የደይ ትዝክራ ገደም ክንከይድ ከለና ሲ ገደም ክንስእል ከለና ንቴዲኤ ዝዝክሮ ኣብታ ጃልባ ንሕና ኣቲና ከምዚ ትሕት ኢላ ስለ ዝነበረት ክንኣቱ ንኽእል ኤልሳ ግን ገለ ሰብ ሓዚሉ ዩ ክእትዋ ዘለዎ ናባ ምክንያቱ ክትኣቱ ኣይትኽእልን እያ ብድሕሪኡ ቴዲኡ ሓዚልዋ ቴዲ ሓዚልዋ ንሕና ኣብቲ ጃልባ ኣቲና ኣነ ይጭነቕ ነይረ ከምዚ ከይወድቁና ሸተት ከይብል ኣጆኹ ኤልሲ ንዓይ ጥራይ ፅቡቅ ጌርክ ጥራይ ሓዝኒ ኢልዋ ድሕሪኡ ሒዛቶ ሓዚሉ ከዓ የእትዋ ማለት እዩ ሕጂ ማዕርክ ንደይ ኸ ኣብ ግዜ ስእሊ ከምኡ ብድኾታት ብእውነት እታ ስእሊ እቲኣ ተሰኣል ነራስ የኑ ነርካ ምሽ ትዝክራ እዎ ሕጂስ ማዕርክ ንደይ ኸ ኣብ ስእሊ ትሕልፎ ሽግርሲ እቲ ኦድየንስ ከዓ ክሪኦ ክኽእል ኣለዎ እቲተዋሳኣይ ከመይ ይሕግዝ እቲ ደራሳይ ከመይ እንዳተሓጋገዝካ እንዳተደጋገፍካ ኢኻ ትኸይድ ማለት እዩ
2: እንታይ ትገብር ኣለኹ ዚ
4: ይዘውር
2: ሕጂ ኣብዚ ክሕጉሰና ዘለዎ ኩላትና ማለት እዩ ዋላ ኩላትና ንረዳዳኣሉ ኣብ መጨረሻ እቲ ፍረ ፀዕርና ንሕና ሰብ ከመይ ረኺቦ እቲ ግብረ መልሲ ናይቲ ፊልም እዩ ብሓቂ እዩ ደስ ትብለካ እቲ ዝተሰርሐ ድርሰት ናይ ኣብ ሓቂ ገሊኦም ሰባት መፂኦም ኣብ መንገዲ ረኪቦም እዚ ካብያ ምፅኹምሞ እዚ ዛንታ ናይ ገዛና እዩ መን ሂቡኩም ክንሓተኩም ኢና ዝብለካ ሰብ ንዓይ ዘጋጠመኒ ሰብ ኣሎ ናይ ብሓቂ ኣብየላ ቴሌፎን ሃበኒ ካብያ ምፅያቱ ዝድርሰት እዚ እዚ ናይ ገዛና ናይ ብሓቂ ኣብ ገዛና ዝግብር ዘለዎ ነገራት እዩ ዝብለካ ካልእ ሰብ ውን ከምኡ ርዩ ካብኡ ዝገድድ ነገራት ዝተገብረ ነገር ማለት እዩ ሓቂ ዘረባ ኣብ ኤርትራ ባህሊ ከምኡ ልሙድ ኣይኮኑ ከምዚ ዓይነት ምትላል ገለ ግን ገለ ፐርሰንት ኣለዉ ግዛ ኣብ ስራሕ እዚኣ መምሃሪት ክትከውን ስለ ዝተገበረት ብጣዕሚ ጠቃሚት እያ መሃሪት እያ መጨረሻ ከዓኒ ናይቲ ሰብ ፊድባክ ብጣዕሚ እዩ ደስ ትብለካ ብጣዕሚ ምሻሉ ካብ ደገ ደው ኢሉ ተባባዕካ ኣብ ዝረኪቦም ወይ ተማይ ደገ እቲ ዝግበር ዘሎ ነገራት ስለዝኾነ መሃሪት ስለዝኾነት ብጣዕሚ እያ ተሐጉሰካ እምበር ኣብቲ ስራሕ ዘጋጠመ ነገራት ብዙሕ ክስታይ ነይሩ ከምዚ ብፍቕሪ ተሓልፎ ነገራት እዋን ነይሩ ተኸራሪካ ትኽደሉ እዋን ውና ኣሎ ሓደ ሓደ ግዜ ግን ንስራሕ ፅባቐ ስጋብ ዝኾነ ተራዳዲእካ ትኽእሎ ወይ ሸለል ትበሃሉ ነገራት ነይሩ በር መግታ ስራሕቲኣ መገሻ ነይርዋ ካብ ስመራ ወፃኢ ባፅያ ነይርዎ ኣብዚ ከባቢ እዚ ነይርዎ ምስቲ ናይ ደገ መሊስካ ከተዋህዶ ዘሎ ነገራት ከዓኒ ንሳቶም ድምፂ ሰዱልካ ንስኻ መሊስካ ምስቲ ናቶም ድምፂ ጌርካ ንስኻ ክትሰርሖ ዘሎ ቡድሆታት ብዙሕ ነገር ኣብ ኢዲት ክመፅእ ክእሎ ንርእስ እዩ ምክንያቱ ንናስ ኣብ ስመራ ከለና ናይ ኤሮፓ ከም ዘለና ኮይና ንሰርሕ ነርና ስለዚ ኣብ ኮስቲም ዘድልየካ ነገራት ኣለዉ ናይ ደገ ክትመስል ብዙሕ ነገራት ኣለዎ እቲ ፀገማት ነቲ ኦዲንስ ዘይርድኦ ንስኻ ግን ትሕልፎ ነገራት
5: ናይ መን ድምፂ ዝሰምዕ ዘለኹ እንታይ ክትገብር መፂኻ ውፃእ ውፃእ
1: ንስኸውን ምስኹ ውፅኢ
4: ኣንዶ ህድም መበል
5: እዚ ገዛዝኮ ገዛ እዩ ናበየ ዝወፅ
6: እንታ ነጊረካ እንዴ ከይመፁ ከለዉ በጃካ ኢለካ ውፃ ኢለካ ሕጂ ከመን ውፃ እንታት ይድረስ ወ
5: ደፍናዶ ዘይኮን ዘርባ እዚ ገዛ ገዛ እዩ ሕራይ ዘውፃና ዓይልካ ክርኢ
1: ካበየ ደኻ ዘምፃካዮ ገዛ እንታ ሓመዳ ይቐበልካ እምኒ ይቐበልካ ዳሕራ ዩ ከዓ ኣገድ ውፃእ ለካ
4: ህድ እንዳ
1: ውፃእ

0: ንሰብ ሳይ ነይርዎ በቃ ኣነስ ወረግ ሓደ ግዜ እንታይ ክንዲ ተልቅሰለ ይደላ ኢለ ዎ ሕጂ ኣምፅኣቶ ግን እቲ ህዝቢ ኣብ ውሽጡ ሓጀራታ ድራማ ድሓር ካብ ሓደ ናብ ሓደ ከዓ ይባላሉ ፅንዮም ኩሉ ናይልያ ንድሕሪኢኸያ ከዓ ግደፎ ንልያ ከዓ ዛርግም ሰበይቲ ክብሉ ጠቋፊሎምና ኣነ ሕጂ ምስ ብዙሕ ህዝቢ እየ ዝራኸብ ዛርግም ሰበይቲ ከምዚ ገይራትኩም ክሸጣ ከዓ ደልዩ ሕጂ ወድኻ ከምዚ ከዓ ገይሩ በቃ ኣብ ምስራሕ ክሊኦምኒ ዋላ እዞም ካብ ደገ ድመፁ ሕጂ መብዛሕትኦም እዞም ናይ 2% ዝወስዱ ንራኸብ ኢና እቲ ሂወት ምስኦም ከም ዘሎ ስለ ዝፈልጡ ሕጂ ከመይ ኣምፅኦሞ ብምሉኦም ክትሪኦም ከለካ ከዓ ካብ ሓደ ናብ ሓደ እገለ ይበለፅ ክትብሎ ይትኽእልን ኢኻ ስራሕ ሲ ስራሐ ኢሉ ይሒዝዎ ኩሉ ካብኡ ናብኡ ግን ብዝያዳ ካብኡ ናብኡ ሕጂ ተዓሪቕና ንማሓቀል ኩሉ ግዜ ብሩኽ ወደይ ኮይኑ ዩ ዝሰርሕ ኩሉ ግዜ ከዓ ኣይንፈላለዩና ነዊሕ እንዲና ሰሪሕና ኣቦን ወዲና ንኸውን መብዛሕትኡ ግዜ ብኩሉ ኣብዛ ናይ ትማሊ ግን ፍሊጥ እያ ነይራ እዋ ሕጂ ሰብ እንታይ መብዛሕትኡ እዋ ቴድሮስ ደይናቱ ሂብኩምዎ ደይናቱ ሂብኩምዎ ቴድሮስ እዋ ሕጂ ማዕረ ክንደይ ተዋፅይዎ ፕሮቶኮል ሓልዩ ከም ትሑት ኮይኑ መብዛሕትኡ ኣብ ኩሉ ፊልም ዝፈልጦ ሰብ ሕጂ ብዛና ሕጂ እንታይ ይብሉ ነቲ ሓደ ትዓርኩ ዘሎ እሱ ይኸውን ነይርዎ ብሉ ባዕሎም ነታ ድራማ ክዛገብርዋ እሞ ከመይ ገይሩ ክፍተን ካ ኣለዎ ግድን ኩሉ ግዜ ብሩኽ ኮይኑ ክሳይ ኮይኑ ክኸውን ሓደ ሓደ ግዜ ሓደ ኣርቲስቲ ሎሚ ጨካ ንኸውን ፅባሕ ለዋ ክኸውን ኣብ ኩሉ ንድሕር ተፈቲኑ ኣብዚ ቀሺ ነይሩ ኣብዚ ሸክ ነይሩ ኣብዚ ገለ ኣብ ኩሉ ንድሕር ዳኣ ተዋፅዎ ሲ ኮታ ኣርቲስት ዝበሃል ስለዚ ቴድሮስ ከዓ በቲ ክሳይ ጥራያ ዝረኣይዎ በቲ ናይ ድራማ መልክዕ ግን ክሪኦ ከለኹ ቴድሮስ ብጣዕሚ ዛት ማለት ዘምፅኣ ልክዕ ብልክዕ ናይቶም ክሰምዑ ዘይክእሉ ደቅና ናቶም እያ ኣምፅይዋ እዩ
1: ወይታት የድትስንዶ ስኽር ሓዲርካ ሰብ ዓራት ተርየዕካ ትውዕል ኣታተይ ገይረካ እየ ናይ ብሓቂኻ ድዩ ደስ ኢሉ ካብዚ ኣነ ስራሕ ውዒለ መፅስ ካብዚ ትረይዕካ
2: ትውዕልወታ
1: ከም ሰብኡትኩን
3: ቴድሮስ ኣሎ ምክንያቱ እንታይ ሕጂ ኣብዚ ጎልጎል ዝትዕቢተኛ ወድኺ እዮም ዝብሉኒ ዝትዕቢተኛ ወድኺ እሞ ከዓ ምስኡ ከመይ ዝበልክ ሰብ ኢኺ ሓታ ቆልዑ ከይተረፋ እስኽሲ ክሓዲት ኢኺ ይብላ ንቆልዑ ደቂ ገና ካልኣይ ክፍሊ ዝመሃራ እስኽስካ ሓዲት ኢኺ እዚ ኩሉ ጌራ ትልክሲ ቴድሮስ ትብሊ እዚ ትዕቢተኛ ኣብዚ እንዳ ገለ ስቤዛ ክንገብር ተሰሪዕናሲ ናብኡ ክትመልሲ ቁርብ ተሪፍኪ ኢልሃኒ ሓንቲ ሰበይቲ ናብቲ ዝነበሮ ናብኡ ክትመልሲ ቁርብ ተሪፍኪ ዋ ነቲ ህዝቢ ዘሕረቆ ብኣንፃሩ ከዓኒ እቲ ወፃ ናይ ክብረት ስለ ዝረአ ከዓኒ ንክብረት ከዓኒ ብጣዕሚ ድንግፀላ ክብረት ከዓ በኻይት እያ ትሮፓያ ነባዒት ስለዚ ንብዓት ዘየደንግፆ ሰብ ከዓ የለን ናይ ክልቲኦም ጥርዚ እዩ ናይ ክልቲኦም ንሕና ድሓን ምሕወስታ በሎ

0: ኮንኪ
1: ክነብር ኣይደሊ በቃ
0: እርዳኒ በቃ ቀስ በሊ ኣትጨና ተጌርያ
1: ንጎላጎ

ኣብዚ ተኸታታሊ ወይ ሴርያል ፊልም ክሰርሕ ከለኻ ቀሊል ዝኾነ ሃልክ የብሉን። ብዙሕ ሰብ ኣለዎ፣ ግዜካ ሕዘካ እዩ፣ ብዙሕ ነገር ማለት እዩ። ከምዚ ኢሉ ከዓ ብሃገራዊ ብሮድካስት ዝኸይድ ዓብ ናይ ኤረቲቪ ፊልም ክሰርሕ ከለኻ ከዓ ቀሊል ኣይከውን እዩ። ሕጂ ኣነ ዝተመከርኮ ካብዛ ስራሕ ድረእኹ ብጣዕሚ ብዘይቀል ዓለም ብምሉኦም ኣብዚኣ ደለዉ ወላቶም ኣብዚ ምሳና ደየ ኣለዉ ብፆጥና ንኦም ወኪልና ክሳዕድሃ ኣለና። ኣብዚ ብዘይቀል ዓለም ነዊሕ

0: ግዜኦም ትሬኒንግ ገይሮም ኣነ ቅድሚ ምጅማረይ ከማን ከም ትካስ ዝተዋሂብኒ ቅድሚ ምእታዋይ ከማን ዚ ክልተ ወርሒ ሰለስተ ወርሒ ገርኩም ፀኒሕኩም ትሬኒ ቀሊል ኣይኮነን ምስቲ ካልእ ኮምፔር ዳ ገበርና ክንዛርብ እዚ ናይ ዩቲብ እውን ንሰርሕ ስለ ዝኮና ኩላት ኣብዚ ዘሎ እቲ ናይ ዩቲብ ሕጂ ጌርካ ግዜ ኣየላብወካን እዩ እቲ ካስት ብዝሒ የለን ምክንያቱ ናይ ባጀት ጉዳይ እዩ ብክልተ ጌርካ ብሰለስተ ጌርካ ድውዳእ ነገር እዩ እዚ ግን ሓደ ሃገራዊ ስራሕ እዩ ንህዝቢ ብኤረቲቭ ድፍነወሉ እዩ ስለዚ ተዋሳኢ ብዘይቀልዓለም ነዊሕ ሰዓት ትሬኒንግ ገይሮም እዮም እዚ ሪዛልት እዚ ሰብ ናይ ብሓቂ ርኡ ዋ ገሌሉ ነቲ ድሕርቕ እንተይዲ ተኮይኑ ክላእ ገለ ድብለሉ ሰብ ድሓርቕ ዘሎ እዚ እዚ ገሊሉ ድፍክረሉ ንገለ ንደሎ ንልዩ ከምኡ ክብረት እውን ድድንግፀላ ደሎ ባባ ንወዲ ክብሪ ከማን ድድንግፀሉ ደሎ እንታይ ኮይኑ ኣምፅኦሞ ስለ ዝኮነ እዮም ሕጂ እዚ ሪዛልት ከዓ ናይቲ ነዊሕ ዝተሰርሐ ማለት እዩ ብዘይ ቀል ዓለም ከዓ ኩላትና ከዓ ዘደለና ዋላ ኩሎም ቶም ምሳና ነበሩ ይህን ምሂን ከዓ ንበሃሃል ነርና ኢና ማለትሲ ካራክተር ከምሳኻ ድሕር ትሰርሓላ ከምዚ ንግበራ ዶ ኮመንት ንህብ ድሓር ኣብቲ ንብሎ ባህላታት እውን ከይንጋገ ብዳይረክተር ይኹን በቲ ድወሃበና ነበረ ክስታይ ኣላይ ብኤልሳ ቃል ብቓል ኢና ክስታይ ንገብሮ ነርና ማለትሲ ስክሪፕት ክበሃል ዘሎ ምክንያቱ እቲ መልእኽቲ ልክዕ ክሓልፍ ስለ ዘለዎ
1: በላኸላ ስመፅኻ ከዚ መገሻ ዝጠቂምካ ካብ መስተ ካብ ሰልሚ ድማ ካብ ኩሉ ኣሪፍካ ቀንያ
2: ቢናምካ ትዋራ ዘለ እስኻስ ብዛዕባ ገንዘብ ተያዛ ከማይ ከምማንያ ንዲ ኣልሜኖ በዕለ ወዲ ዓንዶም ዓርከይ ከምኡ ተተዛረቡ ሳራ ኢዶም ፍትሕ
1: ዓባሪ ኮና ይዛርብ ወዲ ዓንዶ እንታይ ወዲ ዓንዶ ምክፋል እንታይ ፅቡቅ ሂቦ እዩ ምስ ሓዋቶም ስድሮኦም ፋሕፋሕት ኢሉ ዘሎ
3: ተኸታታሊ ፊልም ብፍላይ እዚ ናይ ቴሌቭዥን ኣዝዩ ኣህላኽ እዩ ብግዜ ገደብ ክትሓስቦ ከለካ ምስቲ ካብ ዝተፈላለየ ቦታታት ንመፅእ ምስቲ ናይ ትራንስፖርቴሽን ነገራት ገለ ምስ ኩሉ መራ ዋጋ ይሓተካ እዩ ብመንፅርናቱ ሰባት ስጋዕ ዝኮና ግድነት ብዓስቢ እንዳሓሰበ እንዲ ዝሰርሕ ሰብ ሕጂ ንዓለትና ዝለዓለ ዓስቢ ናይ ሕብረተሰብና ነፀብራቕ እቲ ህዝቢ ዝበና ክብርታት ነዚ ኩሉ ስለ ንስከሞ ንኩሉ ነገር ንፀሮ ኢና መርሓቂ ሓይሽ ሕጂ ብግዜ ክትሓስቦ ከለካ ብቁጠባካ ብገለ ብኩሉ ይሃሴካ እዩ ብርታዓካ እዩ ግን ተወዲኡ ከምዚ ምስራእካዮ እቲ ህዝቢ ፅቡቅ ፊድባክ ምስ ሃበካ ከዓ ተዓግብ ምክንያቱ እቲ ቻነል ሃገራዊ ቻነል እዩ ዋንነት ተሰሚዕና ዋናናት ኮይና ክንሰርሓሉ ስለ ንደሊ ኢና ዋጋ ንኸፍል እምበር ክብድ ብል እዩ ካብቲ ብደንገ ንሰርሖ ስራሓት ማለት
4: እዩ ንሀልኩም በሉ እዚ ኣቲ ቴድሮስ እንዲ ግዲ
5: ኣበሎ
4: ንህለ
5: እዘይ
4: ንህለወ
5: ዋይ ኣብታይ ዳዕሊ መስሉ ትወጃሃቱ ከዳ
4: ዋይ ቴድሮስ ኣታ ቴድሮስ ዋይ እናረኣየና ስጥውያቱ
5: ግደፍዶ እዚ ዓቢድ እንዲ ዕቡድ
6: እዚ ስራሕ ኣስታት 4 ዓመት ይወሲዱ ንሕና ብዓስቢ ክንሪኦ ከለና ኔጋቲቭ ኢና ከይድና ኣውፅኢና እምበር ኣየእተና ተዓስብና ግን ከም ዝኽእልዎ ፀንሑ ኣብ ሃገራዊ ሚድያ ወይ ከዓ ኣብ ቴሌቭዥን ኤርትራ ንሰርሕ ስለ ዘለና ምስ ህዝቢ ተራኺብና ሞያና ዝያዳ ህዝቢ ፈሊጥዎ ህላውነትና ኣረጋጊፅና እዚ ትዝዓበየ መክሰብ ንዓና ተዘየለ 4 ዓመት ሙሉእ ኣይትሰርሕን ኢኻ ሓደ ብገፊሒ ሒዛቶ ከይዳ ብደገ ትስእል እቲ ብደገ ምስኣላ ብጣዕሚ ፅቡቅ እዩ ሓደ ፍሉይ ነገር እዩ ከማ ርእስቲ ከዓ ሎሚ እዋናዊ ኮይኑ ገኒኑ ኣብ ነብሲ ወከፍ ገዛ ስለ ዝኣተወ ዝያዳ ኣቓልቦ ረኺቡ ዳሕራይ ንባዕሉ እቲ ድርሰት ኣብ ርእሳ እዩ ኣብ ርእሳ እዩ እምበር ከምዚ ኣብ ወረቐት ከማ ናይ ትሪኦን ኢኻ ግን ሳ እንታይ ፅቡቅ ኣለዋ እቲ ኣምር ትበካ እቲ ኣምር ምስ ሓበትካ እስከ ነዚ ኣምር እዚኣ ተዛርብዋ በልዋ ትብለና ዳያሎግ ዳርጋ ብፍላይ ኣብዚ ዳሕራይ ናህና እዩ እቲ ቋንቋ ማለት እየ እቲ ፅቡቕ ነገራ ግን ተቕበለካ ሕራይ ፅቡቅ ሕራይ ግበርዋ ቴድ ሓወይ ከምዚኣ ግበራ እንዳበለት ሰሊና ጓሊ ከምዚኣ ግበሪ እንዳበለት ፅቡቅ ከይዳ ናይ ብሓቂ ክትሪኦ ከለካ ክንዲዚ ግዜ ወሲድና እሞ ከዓ ምስናይ ፀገማቱ ብጣዕሚ ፅቡቅ ወዲእናያ ንሕና ከም ፍቕሪ ብፍቕሪ ኢና ሓሊፍናዮ ኣነ ከምኡ እየ ዝብል ዋላ ሓደ ዝተጋጨወ ሰብ ኣይነበረና ብፍቕሪ ሓሊፍናዮ እንዳተኣላለና ድሓን ሞ ፅባሕ ዘይንገብራ እንዳበልና ሕራይ ድሓን ንኺድ ፅባሕ ንምለሳ እንዳበልና ኢና ከይድና እቲ ዝሕጉሰካ ነገር ግን ከምዚ ናይ ህዝቢ

0: መልሲ ክትርኢ ከለኻ ናይ ብሓቂ ትሕጎስ። እቲ ዘጥፋእካዮ ግዜ ከማ ዘጠፍእ ኮይኑ ኣይስማዕካን።
1: ኣንተ ትኾንኩም ኢኹም ትማል ምሳሰሊልና ትጨቓጨቁ ዝነበርኩ
2: ስቕኢለ የበጃኺ ብደገይ ተጨኒቐ መፅኸ ያክሊ ንሳኻ ብዘረባ ምስ ወሰኸትለይ ክፃወሮ ይከኣልኩ
1: ምንተ ኮንካ
2: እስቲፍ ደዊሉ ብዙሕን ደድልዮን ደድልዮን ክዛርብ ጀሚሩ ከፈራርሓን ጀሚሩ
3: እቲ መስያትካ ህዝቢ እንድዩ ኩሉ እቲ መሳ ተጠቐመትሉ ኣገባብ ካልኦት ኣብዚ ናይ ሃገርና ሳይተጠቐሙሉ ሕጂ እንታይ ይብሉ ነይሮም እንታይ በዚ ፍላሽባክ በዚሕ በዚ ከምዚ ገለገለ ይብሉ ነይሩ ንሳ ግን ድበፅሐቶ ብዛዕባ ፊልሚ ኤልሳ ድበፅሐቶ ነይሩ እዩ ካብቲ ዘለዎ ማእኸላይ ቦታ ናብ ኣርባዕቲኡ መኣዝንያቲ ተብሎ ነራ ማለት እዩ ትስራሕ ኣብቲ ደሎ ነቲ እንዳዘከርካ ነዚ እንዳምፃእኻ በዚ ኣንግል እዚ በዚ ክውሰድ ከሎ እዝን ከምዝን ዋላ ዳሓተትዋ ሰባት ምን ነሮም እዮም ካብ ደረስቲ ከመይ እዚ ኣጃምራስ ብከብዳ ጀሚርክያ ዶ ብሕቋ ገለ ክብልዋ ጀሚሮ ኣነ ብከመይ ዲኹም ትፈልጥዎ ፊልሚ ኣነ ተምሃርኮ ብከምዚ ከምዚ ኢላቶ ብጣዕሚ ከ ኣነ ዘድንቐ ምክንያቱ ዋላ ኩሉ ኣተሓሕዛእታ ፊልሚ ካበ ጃማምርአ ዋላ ካብታ ርእሲ ጀሚርካ ክብረት ንባዕላሲ ብዙሓት የሰብሉላ እዮም እቲኣ እንዳበከየት ከላስ እታ ክብረት ትብል ትነድድ ከም ስርዓት ዋላ ብቲ ክስያት እውን ንባዕሉ ይገርመካ እቲ ክመፅእ ከሎ ነቲ እንዳዘኻኸረካ እዩ ድኸይድ ነቲ ከይርሳዕ ነቲ ዝሓለፍካ ብፍላሽባክ እናግበረት እንዳምፀት እያ ብጣዕሚ ከም በዓል እዚኣ ሰንሲ ክድነቓ ድግብአኒ መፃኢ ካልእ ድርሰት ሒዛ ሃለና ክትመፅእ ያነይ ፅበ ምክንያቱ ኣተሓሕዛኣ ዝነበረ ዋላ እቲ ድኻም ነይርዋ ከምዚ ብፆተይ ክብልዎ ፀንሖ ኣብ ርእሲ ጥዕና ዘይብላ እኒኦ ከይዳ ተሓኪማ ክትመፅእ እዚ ኩሉ ክርተት ከተሕልፎ ከላ ብጣዕሚ ገርመካ እዩ እንደይ ተፃወርነት እዩ ነዚ ኩሉ ሕሊፋ ሕጂ ኣብዚ ዝረአየካ ዳሕራይ ግን እቲ ድኸፈለቶ መስዋእቲ እቲ ብልጭኡ እዚ ይረአየካ ደኺምካ ፅዒርካ ኩሉ ነገር ሓሊፍካ ኣብዚ ህዝቢ ድሕጎሰሉ ስጋብ ሕጂ ዘይተሓስስ ኮይና ሽምና ተቐይሩ ኣቢ ዓንዶም ጥራይ ብሉ ንመገዲ ክረኽቡ ንክሉ ዛርግም ሰበይ ተቐቲላትኩም ዝርጉም ወዲ ሸይጥዋ ጥራይ ኸም እዮም ዝብሉኒ መሃሪት ምክንያቱ ነቲ ዝነበረ ፍቕሪ ናይ ስድራ ቤት በዚ ዘይጠቅም ፅባሕ ገዲፍካ ትኸይድ መንደቕ ነቲ ፍቕሪ ወለዲ ነቲ ፍቕሪ ስድራ ቤት ሃደሽደሽደሽ ኣቢልካስ ኣብይኻ ክትኣቱ ገንዘብ ቆፅባሕ ንጓሓዋ ይኮነካን እዩ ንሪኦ ከ ኣለና ኣብዚ ኣብያተ ፍርዲ ከ ብኸም እዩ ውሉድ ምስ ወላዲ ሓው ምስ ሓው ከምዚታት እዮም ደብሉ ዘለዉ ግን እቲ ፍቕሪ ናበይ ኸይድ ኣሎ እቲ ክብርታትና ዝበሃል ንባዕሉስ ናበይ ኸይድ ኣሎ እታ ክብረት ትብል ትነድድ ዘላ ኮ ክብርታትና እኳ ይጠፊኡ ዘሎ እቲ ክብርታት ናይ ህዝቢ ኤርትራ እኳ እዮም ደስዎ ዘለዉ ብመንደቕ ብዘይጠቅም ብንዋይ ብገንዘብ እዚ ሕጂ ንኩሉ ሕብረተሰብና ለባም እዩ ካብ ወለድና ጀሚርካ ለባማት እዮም ንዝኾነ ነገራት ከዓ ዓገብ ዓገብ ተይልካ ኩሉ ዓይኒ ህዝብና ከቢድ እዩ ብከምዚ ይደብል ነይሩ ሕጂ ነዞም ገለገለ ካብ ሚእሲ ዘለዉ ዘረቀኛታት ኮይኖም ንዘየድሊ ሞ ዘይናቶም ናተይ ኢሎም ከምዚ ገይሮም ክገብሩ ከለዉ ነዚኦም መሃሪት ዓባይ ሴፍ እያ ምክንያቱ በቲ ሕብረተሰብናስ ፎቅ ዝበሃለሉ እዋን ዋላ ኣብቲ ጋር ነብስስ ዳርጋ ጋር ነብሲ ሕጂ ጠፊ እዩ እንዳክሶ ብዕርቂ ደቂሶም ኣይንደልኒ ኢና ኣይንበልዕኒና ኢሎም በቃ እዚ ኣስፋሕፊሑ ብጣዕሚ እንዳረእኻ ኣብቲ ናይ ወደይ ዝገብሩ ዝነበረ ነዲኡ ከጋግያ ኢሉ ንዕዳኣ ሚልዮን ንገለን ኢና ንበልዕ ኢሉ ከምዚ ክገብር ከሎ ተንሕዋቱ ክትፃብኦ ከልዋ ከምኡ እዩ ዓገብ ክብር ኣለዎ እቲ ቤተሰብ ኩሉ ምክንያቱ ኮነ ኢሉ ይቀተሎ ነቢዓንዶም ኣብ መገዲ ሓደጋ ይጋጢሙ ከምዚ ህዝብና ዝገብሮ ዘሎ ብጣዕሚ ድሕጉሰካ ኣብ ጋዜጣን ኣብ ሬድዮን ኣብ ቴሌቭዥንን ወፅእ ኣሎ ከምዚ ኢሎም ተዓሪቆም ካሕሳይ ንበልዕኒና ኢሎም ከምዚ እዚ ክልመድ ዘለዎ ስለዚ ብጣዕሚ ኤርሳ ዝሰርሐቶ ስራሕ ሲ እንድዒ እዚ ዓባይ መሃሪት እያ እሞ ኣነ ብልፅ ድብላ እዛ ስራሕ እዚኣ እዩ ዝብል
4: እዚ ጋር ነብሲ ንዓይኑ ንምልከተን እዩ ዓንዶም ኣቦ እዩ እቲ ጋር ነብሲ ዝደሊካኒ ምቅልቱ ይውሰድ ንሕና ጋር ነብሲ ኣይንደሊን ኢና ኣቦና ከዓ ንኽብሮን ነፍቅሮን ኢና ኣዋጋ ዓዳጋ ንእትወሉ ይኮነን ክብረት ሓፍተ ኣነ ኸ ካብተን ዘለዋኒ ደሞስ ተለቂሐ ከካፍለክ እየ ኣጆኺ
5: ኣብ ከምኡ ንበፅሕኒ ኢና እዚ ጉዳይ ዝትዩ ድረስ ዝውድኦ ጉዳይ ኣይኮነን

0: ሽማግለታት ጥራይ ግዜ ሃብና።
1: እንታይ ዝኾውን ግዜ
2: ንዓኻ ሰሚዕናካ ና ቴድሮስ ኣሕዋትካ ከዓ ሓሳብን ከፍሳ ግዜ ንሃበን።
3: እወ እቲ ቀንዲ መሰረት ኮ ባጀት እንድዩ ሕጂ ንሕና ከም ተዋሳኢ ሲ ኣርኣያ ናይቲ ሕብረተሰብና እዩ። ካብቲ ሕብረተሰብ ኢና መፂና እቲ ዝግበር ኣብቲ ሕብረተሰብ ጌጋ ድዩ ቁኑዕ ድዩ ከዓ ተርእዮ ማለት እዩ። ሕጂ ቀንዲ ክንክፈል ንግባኣና ሰባት እምበረ ማለት ብዙሕ ዋጋ ኢና ንኸፍለሉ ንዝኾነ ነገር ከምዚ ኣርባዕተ ዓመት ኮኒ ቆልዑ ኣለውካ ገዛ ኣለካ ኩሉ ዝኽፈል ነገር ኮ ኣለካ ኣርባዕተ ዓመት ክትከይድ ከለኻ ክንዲ ምንታይ መስዋእቲ ትገብር ኣለካ ኩላት ካብዚ ሲ ስድራ ዘይብሉ ስድራ ሰብሲ የለን ማለት እዩ። ሕጂ እቲ ወፃኢታት ከምኡ ብጣዕሚ ከቢድ እዩ። ግን መጀመርያ ውዕል ክግበር ከሎ ኣነ ከም ክስታይ ክንዲዚአን ኤፒሶድ ኢኻ ክትሰርሕ ንክንዲዚኣ እያ እቲ ግዜ ከዓ ወርሒ ድያ ክልተ ወርሒ ድያ ተዓፂኻ ትሰርሓሉ ተዓፂኻ ገዛ ከዓ ካብ ንሰብ ተሸግር ገዛ ተኻሪኻ ነተን ብሙሉአን ደድልያኻ ማለት እዩ። ሕጂ እቲ ክንከይድ ከለና ተዓፂና ክንምለስ ከለና ኮ ብዙሕ ግዜ ኢና ንሕልፍ ነርና ነታ ስእሊ ኢልና ዝመደብናያ ግዜስ ዓፂናና ክኸዳ ከለዋ እሰኑን ግድን እየን ኮ ክዓፅዋና ምክንያቱ ክንደይ ዓመት ሒዝናየን ኣለና። እዚ ኸማን ሕብረተሰብና ብጣዕሚ ዝተሓባበረካ ኮይኑ እምበር ክንድኡ ዓመት ኣይትሕዞን ኢኻ ንሰብ ማለት እዩ። ሕጂ እቲ ባጀት እንዲ ዘምፅኦ ዘሎ እቲ ምሕደራ ኸዓ መጀመርያ ክትጅምር ከለኻስ ክንዲዚአን ኣዋሪሐን ንክንዲዚአን ከዓ ከምዚ ንስራሕ እቲ ገዛ ከዓኒ ትካረ ማለት እዩ። ከየሸገርካ ድሓር እቲ ተዋሳኣይ ኣይህሰን እዩ እቲ ደራሲ እቲ ዳይሬክተር ከዓ ኣይህሰን እዩ ብግቡእካ ሰሪሕካ ከዓኒ ናብ ካልእ ስራሕካ ከዓ ትኸይድ ኣርባዕተ ዓመትሲ ክንደይ ስራሕ ክንሰርሕ ይግባአና ማለት እዩ። ሕጂ ወላ መገሻ እውን ክትሓስብ ኮ ትኽእል ኢኻ ፊልም ገዲፍካ ከመይ ጌርካ ንንውሕድ በለ ክትገይሽ ትኽእል ኣይትገይሽኒ ኢኻ ክንደይ ክስታይ ሃጓፋት ይፍጠር ኣሎ ማለት እዩ። ኣብቲ መደባትካስ ክንደይ ምዝንባል ይፍጠር ኣሎ ማለት እዩ። ሕጂ እቲ ምሕደራ እያ እታ መጀመርያ እታ ምሕደራ እያ በተን ዘለዋኻ ባጀት እንታይ ክትገብር ትኽእል ነቲ ተዋሳኢ ከይሓሰኻ ብክንደይ ወርሒ ኸ ክትውድእ ንትኽእል ዓመታት ደይኮነስ ብወርሒ ብፅቡቅ ምሕደራ ንድሕር ሰሪሕካ ንፉዕ ተዋሳኢ እዩ ኮ እዚ ኣፅንዓያ እንተይልካስ ሸዓንሸዓን ኣፅኒዕካ ተኣትው እዩ ኩሉ ሰብ። ሕጂ ሲ እቲ ምሕደራ እየ ቀንዲ ዝብል ኣነ እታ ምሕደራ ነቲ ተዋሳኢ ከይሓስካ ኣብ ጉቡእ ክስታዩ ጌርካ እቲ ሰዓታት ጌርካ ኣብ ጉቡእ ግዜ ከዓ ትውድእ ማለት እዩ።
4: ዋ ሄለን ሓፍተይ ኣዶ ባሃለለይ ኣይነበረን ኣበየ ለዳኣት ናይ ሓፍቲ
5: ሕጂ እውን ሓፍተይ እያ ሄለን
4: መቸም ሄለን ዕንቁ ኮይና መሬት ኣይትውሕጣን እያ
5: ሄለን ምስ ደቃ ኮ ክትጠፋ ኣይትኽእልኒ ድሓር ከዓ ኣነ እምበር ተገልቢጠ ይሓተኪ
4: ታልክ ክትሓትኒ
5: ንዓና እንዳ ሓትነይ ከይደለኹ ኢላትና ንሕና ከዓ እንዳ ሓትና ኣላ ትዕርፍ ኢልና ከዓ ስቂልና እምበር ብኣግኡ ዳሃያ ጌርና እንተንኸውን ኮ ዝኩሉ ይመፀን ነይሩ።
4: ሄለን ገዛ ይተትመፅእ እሞ ንዓኸ ይመሓቶት ክኾን ጓለይ መሓቆፍኩ
6: ኩሉ ግዜ ኮ እቲ ሪስፖንሲብሊቲ ከም ትብሎ ኣለካ ናይ ኣልያ ቀሊል ኣይኮነን ብጣዕሚ ምክንያቱ ድርሰት ልክዕ ክተፈልጦ ክትኽእል ኣለካ እንታይ ባህል ሎ ክትፈልጥ ኣለካ ኣንግልካ ክትፈልጥ ኣለካ ላይትካ ክትፈልጥ ኣለካ ትመቓን ናይ ግዜ ክንደይ ኣለካ ክትፈልጥ ኣለካ ብዘይ ቀል ዓለም ኩሉ እቲ ናይ ፊልም ነገር ኣብ ኣላይ ድምርኮስ ኣብዚ ግን ሓደ ነገር ከይበልኮ ክሓልፍ ደይደሊ ከምዚ ክብሎ ፅንሕ ብፍላይ ካ ወይ ስሎ ፅንሕ ተዋሶ ኣብቲ ኣክቲንግ ዘሎ ብዛ ዓዲ ኣክተር ማለት እዮ ብዘይ ቀል ዓለም እንደ ኣላይ ደሊ ኣይኮነን ተመክሮ ዘለዎ እዩ ብፍቕሪ እዩ ከም ዝበልካ ዋጋ ከፊ ኢሉ ንገንዘቡ ክረብሕ ገሊሉ ዝወፍር ተዋሳኢ የለን ፍቕሪ ኣለዎ በቃ ናቱ ገለ ነገር ክብል ኣለኒ ሓር መዓልታዊ ከዓ ኣብ ነብሱ ኣብ ምምዕባል ኣሎ እቲ ናይ ኣክቲን ማለት እዩ ካብቶም ኣያታትና ኣዴታትና ብዝለዉ ኩሎም እስካብዞም መሳትና ኣላ ምናእስና ኮኑ ብዘይ ቀል ዓለም ኣላይ ደድለይ ኮን ሕጂ ኣብዚ እንታይ እዩ ኣላይ ኩሉ ግዜ የድለይካ እንዲዩ የድለይካ እዩ ምክንያቱ ከም ዝበልካ ንኩሉ ነገር ክቆፃፅር በዛ ናይዛ ፊልም እዚኣ ክሳዕ ንዛረብ ድሃለና ግን ኤልሳ ከቢድዋ ነይሩ እቲ ሓላፍነት ናይ ኩሉ ነገር ተደራሪቡ ገለመለ ከቢድዋ ንምንታይ ከም መሪፃ ምናልባት ከምኣ ኮይነ ከም ነብሰይ ኮይኑ ክጎየለይ ድኽእል ሰብ የለን ኢላ ሓሲባ ክትኸውን ትኽእል እያ ግን ኩሉ ግዜ ናቱ እንታይ ምክሃለዎ መስሊካ ድፋሽ ኣርባዕተ ዓመት ንሰብ ሒዝዎ ዘሎ ምኻ ምስ ሕማማ ከምቲ ድበልና ወርሒ ድሕር ክትሕከም ከይዳ ወርሒ ሰብ ጠጠው ኢሉ ዘሎ ስታክ የሎ ክውድቕ ድኽእል ነበረ ትምለስ ነገና ኣብዚ እውን ገለገለገል ጥምጥማ ትምፃ ሕጂ ሳ ብሓቦ ተኸይድ ነራ እዚ ተገሊፁ እዩ መግለፂ ከማ ናይ ድልዮን 100% ናታ ፅቡቅ ነገር ግን እንታይ ምኾነ ኮይኑ ርዳእና ኣነ እቶም ኣብ ደገ ዘለዉ ካብ ኒኤልሳ ድፅበዩ ኦኬ ንዕኦም ምናልባት ክትኣኻኽቦም እቶም ኣብኡ ዘለዉ ኣርቲስቲ ካብ ዓዲ ናብ ዓዲ ናይ ትራንስፖርት ናይ ገለ ፀገማት ነይሮዎም ክኸውን ይኽእል እዩ እ ፕላስ ስርሖም ጥዕንኦም ኩሉ ብግምት እቲኻ እጂ ንዕኦም ከይዳ ክትረኽቦም እቲ ቦታታት ደድልያ ሳኻ ስለ ትፈልጦ ብልክ ኣብቲ ቦታ ስለ ዘላ ከይዳ ክትገብሮ ከላ ኣብዚ ሓደ ሪፕረዘንታቲቭ ወይ ሓደ ወኪል ገዲፋ ተተኸይድ ብእምነት ማለት እዩ ምክንያቱ

0: ኣሳይ ፀገም ዘሎ ይኮነ ግን ትደልዩ ዓይነት ስእሊ ከብለላ ሓገዝ ምኾነ ነይሩ እንድሕር ሕጂ እውን ዝኾነ ሰብሲ ስለምንታይ ድኦም ኣሲስታንት ዝገብሩ ካል ዓበይቲ ፊልምታት ኖ ናብ ዓበይቲ ሰብና ሽቶከማ ኣሲስታንት ኣሎ ምክንያቱ ገለ ክህልወካ ከሎ ሽቲ ደሴም ታይም ድሰኣላ ስእሊ ክህልወካ ክእለ ነታ ሓንቲ ክስእል ክትብል ነታ ሓንቲ ከብቲ ከስራ እቲ ሪስፖንሲብል ንኩሉ ኣረዲእካ ቅድሚያ ዘሎ ማለት ኣብ ትሬኒንዲ ኦሪንቴሽን ሂብካ ድ ገለገለ ክስራሕ ክእል እዩ
1: ኣሰይ ሃይ ፅበት ድሓኒ ክዳ ደለይካ ኣለኹ ምስ በል ግን እዚ ካብ ድቃስ ከይተበራበርኩ ከይተሓፀም ክ መፅ ንሓንዲና
2: ሕጂ ክትመፅእ ኮይ ተፀበኩ ካኑ እ ግን ብኣገዳሲ ጉዳይ ስለዘለኩ ከ ስራሕ ይምፃኒ ኢለካ
1: ኦ በላ ኣገዳሲ ጉዳይ ኣገዳሲ ብጣዕሚ ፅቡቅ ማለት ሲ ድሕሪ ነዊሕ እዋን ኣነ ከምሰብ ዘገድሰሉ ጉዳይ ተረኪቡ በሊ ሙሉእ ነብሰ ንኹን ክሰምዓ ክሎ ፅበት እንታይ ክትብ ንደልዮ ታግዲ ክለካ ኣለኩ ገለ ክትደና ሓዘ ሶሪ መክሰብ ዓለም ተጋጊድ
2: መጀመርታ ኣነ ናትካ መክሰብ ዓለም ኣይነት
1: ኣቤት ኣቤት እስከድገምለይ ኣይሰማዕክን ኣለኹ
2: ኣነ ስይብለካ ዘፍቁረን ዘፍቅረንን ኣለኒ
3: ከምዚ ማይክ ክብሎ ፀንሐሲ ሓደ ተዋሳኢ ኮንካ ኣላይ ኮንካ ዳይሬክተር ዳራሲ ኮንካ ክትሰርሖን ሓደ ስራሕ ኣዝዩ ከቢድ እዩ ሞከዓኒ ተኸታታሊ ን57 ክፋል ዝኸይድ ክተብሎ ከለካ ኣይኮነን ዶ ንኤልሳ ምኳ ምስ ትፅዕና ዘይብላስ ንማንም ሰብ እዩ ዝኸብዶ ዋላ እቲ ኣነ ዝበለ ዳይሬክተር ኣብ ሆሊውድ ከማንስ ከምኡ ዓይነት ስራሕ ክሰርሕ ይኸብዶ እዩ ንሳ እቲ ምስቲ ጥዕናኣ ኩነታታት ሓይላት መንፋዓታ ብጣዕሚ እየ ከትንቃ ዝደሊ እቲ ፓወር ዘለዋ ንሳ እቲ ክገብር የምባል ዘለዋ ነገርናታ ብልጫ ብጣዕሚ እዩ ፅቡቅ ግን ነቲ ስራሕ ክቐለልካ ግን ከምዝክብልዎ ፅንሑ ኣሲስታንት ዳይሬክተር ትገብር ንገለ ክእለልካ ገለ ሓደ ንገለ ሕግዘካ ኩሉ ባዕልካ ትገብሮ ዘለዎ ፀገም ግን ብጣዕሚ ክብደት ኣለዎ በዚ ጋጣሚ እዚ ንኤልሳዊን ምስቲ ሕማማ ምስቲ ኩሉ ደገ ከይዳት ስእሎ ዝነበረት ኣብ ነፍሶ ክፍ ኣብ ሽወደን ስኢላት ሉ ኣብ ጀርመን ኣብ ዓዲ እንግሊዝ እንዳሰኣለት ክትከይድ ከላ እቲ ናታ ብልጫ ይረኣየካ እዩ ብዙሕ ነገር ክትገብሮ ክትክእል እቲ ክገብር እየ ናይ ምባል ዓቕማን ባህርያን ምኣም ጓልንስተይት ምኳና እቲ ሓይላ ከርእያ ኢላ ስና ንከይሳ ነዛ ስራሕ እዚኣ ክትሰርሓ ከላ ኣነ ብጣዕሚ እየ ከመስግና ዝደሊ ግን ተማቒልካ ትሰርሖ ስራሕ ከዓኒ እናቲ ውፅኢትካ ኣለዎ በዚ መንገዲ እዚ ክገለፅ ዘለዎ ሓቂ
4: ኣነ ዝገዛስ መመሊሶ ክሪኦ ከለኹስ መመሊሱ ኳ ይድሕድሰኒ ነዚ ምቾት ገዲፍካስ
5: እንታይ ገዲፍካ ትብለላ
4: ነዚ ዝበለፀ ገዛ ገዲፍካስ ለይቱ ይፍለጥ ቀትሩ ይፍለጥ በረዱ ይፍለጥ ሃሩሩ ይፍለጥ ስደት መሪፅካ
6: ኣብዚኣሰ ሓቂ ኢካ ተዛሪብካ ኣኪለ ኣብ ኢድካ ደሎ ፀጋ ሞዴር ዳእካ
5: ክብረት ከማ ንምስ ኮንኪ ነዛሪበን ትሕግዘ ኣለኹ
6: ሓቂ ክዛረብ ከሎ ኣን ሕጉዛ ኢና በታይ ድኣ ተሲኩ ዋ
4: እታ ሓቂና እንዲና እሞ ዋ ገዛኻ ዓፂኻስ ኣምዳጓና ከትካ ስራሕ
5: እንታይ ድ መሲልካ ኣኪለ መጀመርታ ኣይለበምና ከይረአኸ ከዓ ዝኾነ ነገር ፅቡቅ እዩ ዝመስለካ
0: በዝሕ እዋን ናብ መንገዲ ዘጋጥመኒ ሰብ ሕጂ ንዓይ እቲ ሜክኣፕ ዲ ዶይኮነለይ ኮይኑ ዋላ እንታይ ዋላ ኣብ ቅድሚ ሕጂ ዝነበረት እውን በዚታት ነራት ንሽበት ኣብ ንጣብሪ ዝኽርዘበን ኣይኮነትለይን ዋላ ሽዑውን ነቒፈያ ነይረ ኣብዛ ስራሕ እዚኣ ከዓ ኣቦይ ፈያ ቢቡካ ከም ናይ ኣቦይ ኮይኑለይ ወይ ኩሉ ሕጂ ፋሕፋሕ ትብለና ነይረ ኣብ ገለ ተጣዕሰኒ እጅስኣ ወይ ብገለ ነገር ክትሽፈን ትኽእል ነራ ያ ብሞያዊ ዓቕምናስ ክንሽፍና ምኽኣልና
7: እጃኻ ትየድሕብ እቲ ዝነበረ ሰላም ኣናፊቀ ዩ ኣለኹ ሰሓ ፀወታ እቲ ብሓንሳ ምብላዕ ኩሉ እኳ ይጠፊእታ ትየድሕወ ካብ ዝጥዕም ነገር የለን ወላ ገንዘብ እኮ ድሕሪ ኢ በጃኻ ደቅና ኸማ ተዳሂሎም ቆልዑት ኢልካ ኣይትንዓቆም ኩሉ ነገር እዩ ዝርድኦም
8: ሄሎ በጃ ክባ ተረድኒ ኣነ ኩሉ ዝገብሮ ዘለኹ ነገራት እኮ ንዓኽን ንደቀይ ናብ ግምት እት እዩ
3: ናይ ሜክኣፕ ኣሎ ፀገም ወይ መቐምቀም ድዩ ገለ ነቲ ኣርቲስት ዘድልዮ ኣክሰሰርሳሉ ንርእሲ ኮስቲም ብባዕሉ ናይ ደገ ተኾንካ ንደገ ዝመስል ክዳውንቲ የድልየካ ዝኩሉ ኣክሰስ እዚ ካብ ገንዘብ ከዓካ ትገብሮ እንደገና ናይ ዓዲ ድዩ ቀዳድ ክዳን ድዩ ኹን ዋላ ኩሉ ባዕሉ እቲ ኣርቲስት ዳርጋ ድበዝሕ ትገብሮ እቲ ምካና ናይ ክዳውንቲ እቲ ኣርቲስት እዩ ዘብሎ ባጀት ንርእሲ እዩ ዘድልየካ ናይ ትራንስፖርት ነገራት ኣሎ ብዙሕ ነገራት ስለ ዘሎ እዚ ኣብ ግምት እትዩ ንኣብ መፃእሲ ነቲ ኢንዳስትሪ ንዓትና ክዓቢ እንተ ደኣ ኮይኑ እዚታት ሸፋፊንካ ብሙሉእ ፓኬጅ ሒዝካ መፅእካ ካለት ሰብ ፅቡቅ ተርኣይነት ክህልዎ ንሰብ ከዓ ሞቲቬት ገይሩ ተዋሳኣይ ከዓኒ ክሰርሕ እንተ ደኣ ኮይኑ ሲ እዚታት እንተ ደኣ ተማሊኡሉስ ምስቲ ዘለዎ ብቕዓት ሓይልን ሲ ኣዝዩ ዝበለፀ ስራሕ ክስራሕ ከም ዝኽእል እየ ዝኣመናነን

ሰላም ከመይ ተምስኡ ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 11 ሰነ ሰዓት 9:30 ዝተዳለወ ዜና ውሽጥን ወፃን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርስተ ዜና። ፕሬዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ዘካየደ ወግዓዊ ምብፃሕ ዛዚሙ ሎሚ ተመሊሱ። ኣብ ዝኽሪ መዓልቲ ኣፍሪካን ምምስራት ሕብረት ኣፍሪካን ከምኡውን ቀዳማይ ኣህጉራዊ ዋዕላ ሴንት ፒተርስበርግ ተሳቲፋ። ኣብ ሓጋዝ ኣብ ምሕያል ባህላዊ ውርሻን ኣፋውያታን ዘተኮረ ዓውደ መፅናዕቲ ተኻይዱ። ኤውሮፓ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ከም ዘፅደቐ ሓቢሩ። ብሪታንያን ኣውስትራልያን ኣብ ምክልኻልን ፀጥታን ዘተኮረ ክልታዊ ውዕል ተፈራሪመን። ኣሜሪካ ኣብ ምምዕባል ንኩሌ ሰብ ኣፅዋር እተውፅኦ መጠን ገንዘብ ክባቢላቶ። ፕሬዚደንት ኢሳያስ ኣፈወርቂ ካብ 7 ሰነ ኣብ ሪፓብሊክ ግብፂ ከካይዶ ዝቐነየ ወግዓዊ ምብፃሕ ዛዚሙ ሎሚ 11 ሰነ ኣብ ሰዓታት ቅድሚ ቀትሪ ተመሊሱ። ፕሬዚደንት ኢሳያስ ኣብ ግብፂ ኣብ ዝፀንሐሉ ምስ ፕሬዚደንት ዓብደልፈታሕ ኣልሲሲ ኣብ ዝገበሮ ርክብ ታሪካውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕባር መድረክ ክብ ንክብል ኣብ መዳያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተገበረ ምርርዳእን ዝተበፅሐ ስምምዕን ኣብ ሃብቲ ዓሳ ከምኡውን ትሕተ ቅርፂ ወደባትን መጓዓዝያን ዕቱብ ንጥፈታት ንክካየድ ንዝምልከቶም ኣካላት መምርሒ ስራሕ ሂቦም። በዚ መሰረት ኤርትራን ግብፅን ኣብ ፅላታት ዕደና ትሕተ ቅርፂ

0: መጓዓዝያ ባሕርን ምትእሳር ወደባትን ምምዕባል ወደባት ኤርትራ ብፍላይ ከዓ ዓሰብ ባፅዕን ማርሳ ፋጥማን መፍረ መድሃኒት ህንፀት መንበር ኣባይቲ ከምኡውን ንክልቴን ሃገራት ብመሬት ባሕርን ባቡር ምድርን ንምትእሳር ብሓባር ክሰርሓ ተስማሚዐን። ፕሬዚደንት ኢሳያስን ፕሬዚደንት ኣልሲሲን ብዘይካዚ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎም ቁጠባዊ ፖለቲካዊ ዲፕሎማስያውን ፀጥታውን ጉዳያትን ምዕባልታትን ብዕምቀት ዘትዮም። እዚ ከምዚ ኢሉ እንከሎ ፕሬዚደንት ኢሳያስን ምስ ዝተጓዕዘ ጉጅለን ካብ ከተማ ካይሮ ኣብ ዙርያ 150 ኪሎ ሜትር ናብ ዝርከባ ኣፍረይትን ወሃብቲ ኣገልግሎት ትካላትን ዘካየደዎ ዕለት ትካል መፍረ መድሃኒት ጂፕቶ ፋርማ ቁጠባዊ ዞባ መትረብ ስዌፅ ፋብሪካታት ሓፂንን ቸሜንቶን ኮርፖሬሽን መሰረታዊ ኢንዳስትሪ ግብፂ ከምኡውን ወደብ ኤን ኣሱኽን ኣብ መስርሕ ህንፃት እትርከብ ሓዳስ ርእሰ ከተማን ዘጠቓለለ ነይሩ። ሚኒስተር ዑስማን ሳልሕ ምስ ፕሬዚደንት ኢሳያስ ኣፈወርቂ ሓቢሩ ጌሹ ነይሩ። ኤርትራ ኣብ ዝኽሪ መዓልቲ ኣፍሪቃን መበል 63 ዓመት ምምስራት ሕብረት ኣፍሪቃን ከምኡውን ቀዳማይ ኣህጉራዊ ዋዕላ ሴንት ፒተርስበርግ ተሳቲፋ ከካቦቱ ንዝበፅሓና ሓበሬታ ኣርሲማ ስመሮም ብመልክዕ ፀብፃብ ኣዋሂዳቶላ ኣብርሃም ዓንደ ማርያም ከቕርቦ እዩ።
1: ኤርትራ ኣብ ዝኽሪ መዓልቲ ኣፍሪቃን መበል 63 ዓመት ምምስራት ሕብረት ኣፍሪቃን ከምኡውን ቀዳማይ ኣህጉራዊ ዋዕላ ሴንት ፒተርስበርግ ተሳቲፋ። ኣምባሳደር ኤርትራ ኣብ ቀጠር ኣቶ ዓሊ ኢብራሂም ኣብ ከተማ ኣደውሓ ኣብ ዝተኻየደ መዓልቲ ኣፍሪቃን መበል 63 ዓመት ምምስራት ሕብረት ኣፍሪቃን ንኤርትራ ወኪሉ ተሳቲፉ። ኣብቲ ብ8 ሰነ ዝተኻየደ መደብ ንታሪኻውን ባህላውን ውርሻ ህዝቢ ኤርትራ ናይ ኣነባብራ ብዙሓዊ ፅባቐን ኣልባሳትን ብሄራት ኤርትራን ካልእን ማሕበራዊ ክብርታት ዝገልፁ መሰናድኦታትን ከምኡውን መደባት ልምዓት ኤርትራ ኣብ ዝተፈላለየ ቱሪዝማዊ ዕድላት ዝገልጽ ሓፂር ዶክመንታሪ ፊልም ንተዓዘብቲ ቐሪቡ። በጻሕቲ ነቲ ዝቐረበ ምርኢት ብኣድናቖት ድሕሪ ምዕዛብ ብዛዕባ ሓቀኛ ባህልን ታሪኽን ኤርትራ ዝያዳ ክፈልጡ ዘለዎም ድሌት ገሊፆም። እዚ ከምዚ ኢሉ እንከሎ ኣምባሳደር ኤርትራ ኣብ ፌደሬሽን ሩስያ ኣቶ ጴጥሮስ ጸጋይ ካብ 3 ክሳብ 6 ሰነ ኣብ ዝተኻየደ ቀዳማይ ኣህጉራዊ ዋዕላ ሴንት ፒተርስበርግ ንኤርትራ ወኪሉ ተሳቲፉ። ኣምባሳደር ጴጥሮስ ጎኒ ጎኒ እቲ ዋዕላ ምስ ብዙሓት ትካላትን ኩባንያታትን ርክባት ብምክያድ ኣብ ሕድሕዳዊ ምትሕባር ተዘራሪቡ። እቲ ኣብ ትሕቲ ኣላይነት ፕረዚደንት ቭላድሚር ፑቲን ዝተኻየደን ካብ 144 ሃገራት ዝመፁ ኣስታት 24,000 ተሳተፍቲ ዘአንገደ ዋዕላ ንግዳውን ቁጠባውን ኩባንያታትን ትካላትን ኣብ ሓደ መኣዲ ዝራኸበን ኣብ 4 ዓንድታት ማለት ዓለማዊ ቁጠባ ምፍጣጥን ምትሕባርን ማሕበራዊ ህይወት ኣብ ዘመነ ቴክኖሎጂን መፃን ኣንፈታትን ቴክኖሎጂ ኣከባብን ህዝባዊ ምሕደራን ምርኩስ ዝገበረ ዘተታት ተኻይዱ። ብኻልእ ወገን ማሕበረኮም ኤርትራ ኣብ ጅዳን ከባቢኣን ጥዑይ ክንክን ጥዑይ ሕብረተሰብ ኣብ ትሕቲ ዝብል ቴማ ብ6-7 ሰነ ኣብ ዝተፈላለየ ሕክምናዊ ሞያታት ዝሰርሑ ኤርትራውያን ዝተሳተፍሉ ናይ ሕክምና መደብ ኣካይዱ። ኣብቲ ብጠቕላሊ ቆንስል ሃገሪ ኤርትራ ኣብ ጅዳን ከባቢኣን ኣቶ ዓብዱራሕማን ዑስማንን ኣብ ወንበር ማሕበረኮም ኤርትራ ጅዳን ከባቢኣን ኣቶ ዓብደልቃድር ማልከን ዝተዋሃደን ምስ ሆስፒታል ዓይኒ ኣልሰጋፍ ማሕበር ክንክን ጥዕና ህፃናት ክሊኒክ ራማ ክንክን ቆርበት ከምኡውን ክሊኒክ ስምቡላ ብምትሕባር ዝተኻየደን መደብ ንኣስታት 1,000 ኣብ ጅዳን ከባቢኣን ዝነብሩ ኤርትራውያን ነፃ ናይ ምርመራታት ኣገልግሎት ተዋሂቡ። ኣብ መወዳእታ ድማ ኣብቲ መደብ ንዝተሳተፉ ናይ ምስጋና ምስክር ወረቐት ተዓዲሉ።
0: ኣብ ሓጋዝ ባህልን ክብርታትን ሕብረተሰብ ብዝግባእ ናብ ወለዶታት ንምስጋር ዝዓለመ ኣብ ምሕያል ረቂቕ ባህላዊ ውርሻን ኣፋውያታታትን ዘተኮራ ዓውደ መፅናዕቲ ብ5-10 ሰነ ተኻይዱ። እቲ ብቤት ፅሕፈት ባህልን ስፖርትን ንዞባ ሓጋዝ ዝተወደበ ዓውደ መፅናዕቲ ኣብቲ ንዞባ ብዛዕባ ዝርከብ ታሪካዊ ፀጋታትን ባህላዊ ውርሻታትን ደቂቕ መፅናዕቲ ብምክያድ ኣብ ረብሓ ሕብረተሰብ ዝውዕለሉ መድያት ንምፍጣር ዝዓለመ ኮይኑ ብሰፊሑ ተዘትሉ። ሓላፊ ባህልን ስፖርትን ኣቶ ዑስማን መሓመድ ስዒድ ነበርቲ ኣብ ከባቢኦም ዝርከብ ባህርያዊ ፀጋታትን ስድራቤታት ዝጥቀምሉ ታሪካዊ ትሕዝቶታትን ብምዕቃብ ፅላት ቱሪዝም ከማዕብሉ ከምኡውን ኣፋውያታታት ዝፅናዓሉ ባይታ ተፈጢሩ ወለዶታት ዝጥቀምሉ ታሪካዊ መፅናዕቲ ክካየድ ተላብዩ። ኣመሓዳሪ ከተማ ሓጋዝ ኣቶ ነፀር ኣብ በረኸት ኣብን ሓላፊ ባህሊ ኣቶ ዞርኡ ድራርን ብብወገኖም ባህልን ክብርታትን መሰረተ ታሪክን መንነትን ዜጋታት ከም ዝኾነ ብምጥቃስ ንዞባ ሓጋዝ ብቱሪዝማዊ ፀጋታት ብሓፈሻ ብሕብረ ብሄራዊ ብዙሕነት ድማ ብፍላይ ሃብታም ብምዃኑ ንምምዕባሉ ኣብ ዝካየድ ፃዕሪ ዓድታትን ምምሕዳራትን ብዝሓየለ ክሰርሓ ፀዊዖም። ኣብቲ ኣጋጣሚ ሓለፍቲ ትካላት መንግስቲ ንምምዕባል ረቂቕ ባህላዊ ውርሻን ኣፋውያታን ዘደንፍዑ መብርሂታት ድሕሪ ምሃብ ነዚ ዝከታተላ ኮሚቴታት ቆይመን ኣገደስቲ ለቦታት ድማ ዓሊፉ። ኣብ ንዞባ ድባርባ ብዝተፈላለየ ሞያታት ዝሰልጠኑ 385 ደቂ ኣንስትዮ ዝርከቦም 452 መንእስያት ብ9 ሰነ ተመሪቖም። እዞም ካብ 2 ክሳብ 3 ዋርሒ ብግብርን ክልሰ ሓሳብን ዝሰልጠኑ 75 ብቴክኖሎጂ ኮምፒተር፣ 77 ብስነ ፅባቐ ፀውሪ ርእሲ፣ 33 ብምንቃሽን ምምልኻዕን 2

67 ድማ ብቐዳማይ ረድኤትዮም ሰልጢኖም ሓላፈይ ሓማመተ ኣብቲ ንዞባ ኣቶ ዳዊት መንግስታብ ኣብ ዘስምዖ ቃል ዕላማት ስልጠና ሙያዊ ዓቕምታት መንእስያት ኣበሪኽካ ነፍሶም ከም ዝኽእሉ ንምግባር ምዃኑ ብምጥቃስ መሻርክቲ ትካላትን ሽማግለ ዓሩኽ መንእስያትን ንዝገበሩ ኣብርክቶ ተመጊሱ ሓማመተ መንእስያት በብዝምባሊኦም ንኽስልጥኑ ዝፈጥሮ ዘሎ ባይታ ዝናኣድ ምዃኑ ዝገለፁ ኣካየዲ ስራሕ ምምሕዳር ንዞባ ድዋርባ ኣቶ ተክለማርያም ገብረ የሱስን ኣቦ እምበር ባይቶ ኣቶ ያቅራይታ ኣቦ እምበር ባይቶ ዞባ ደቡብ መምህር ወልዳይ ገብረን ኣብ መንእስያት ዝግበር ዘሎ ወፍሪ ምምዕባል ዓቕምታት ብስነ ፍልጠታዊ ኣገባብ ምስ ዝድራዕ ሂወት ሕብረተሰብ ኣብ ምቕያር ልዑል ተራ ከም ዘለዎ ኣረድዮም ሓላፈ ሃማመተ ዞባ ደቡብ ኣቶ ግርማይ ገብሩ ብወገኑ ተመረቕቲ ቀሲሞሞ ንዘለዉ ሞያ ብግብረባዊ ስራሕ ከምዓብልዎን ክነጥፍሉን ብምዝኻር ኣብ ከባቢኦም ንዘሎ ዕድላት ናብ ረብሕኦም ትቀይሮም መነባብሮም ከመሓይሹ ተላብዩ ኣብ ንዞባ ዓዲ ቀይሕ ብምክንያት 20 ሰነ መዓልቲ ሰማዕታት ሰራሕተኛታት ዝተሳተፈዎ ማእተታዊ ንጥፈታት ኣብ መቓብር ሓርበኛታት ተኻይዱ እዚ ካብ ሲቪል ሰራሕተኛታት ፖሊስ ኢሚግሬሽን ውሽጣዊ ፀጥታ ቤት ፍርዲ ሃገራውያን ማሕበራት ህግደፍ ተሃድሶን ማእሰርትን ከምኡውን ትካላት መጓዓዝያን መራኸቢታትን ብጠቕላላ ልዕሊ 300 ጉልበት ዝተሳተፈ ማእተታዊ ዕዮ ብቐንዱ ኣብ ምክንኻን ኣግራብ ዘተኮረ እዩ ብካልእ ወገን ኣብ ከተማ ዓዲ ቀይሕ ንትካላት ውሃብቲ ኣገልግሎት ማለት ሆቴላት ባራትን መዕረፊ ኣጋይሽን ኣፍልጦም ኣብ እሩም ስነ ምግባርን ምክልኻል ገበንን ንምዕባይ ዝዓለመ ኣስተምሮ ብ10 ሰነ ተዋሂቡ ኣዛዚ ፖሊስ ንዞባ ዓዲ ቀይሕ ካፕቴን ኪዳነ ፍትዊ ውሃብቲ ኣገልግሎት ትካላት ምስ ፖሊስ ጥቡቕ ዝምድና ብምፍጣር ዘይሕጋዊ ተግባራት ምክልኻል እንተተፈፂሙ ድማ ምቁልዑን ገበንኛ መሓዝን ግዴታዊ ሓላፍነትን ከም ዝኾነ ኣብሪሁ ዝኸበርኩም ተኸታተልቲ ስዕብ ኣኩራዊ ዜናታት ኤሮጳ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ከም ዘፅደቐ ሓቢሩ እዚ ሓድሽ እገዳ ንልዕሊ 170 ትካላትን ውልቀ ሰባትን ዘነፃፀረ ኮይኑ ንኣስታት 9 ባንክታት ሩስያ ከም ዘጠቓልል ተፈሊጡ ኣሎ ኤሮጳ ሕብረት እቲ እገዳ ንዋይ ዘደስክልን ንግዳዊ ምልዋፅ ዝዓግትን ምዃኑ ብምጥቃስ ኣብ ልዕሊ ቁጠባ ሩስያ ከቢድ ሃስያ ከም ዝህልዎ ኣሚቱ ነቲ ስጉምቲ ብትሪ ዝኾነ ንመንግስቲ ሩስያ ብወገኑ ተመጣጣኒ ምላሽ ከም ዝህበሉ ሓቢሩ ኤሮጳ ሕብረት ካብ 222 ነዳሓር ጥራይ ልዕሊ 2700 ሰመዝን ኩባንያታትን ሩስያ ከም ዝኣገደ ዝጠቐሱ ፀብጻባት ሩስያ እውን ኣብ ልዕሊ እቲ ሕብረት ተመሳሳሊ ናይ መልሰ ግብሪ ስጉምቲ ወሲዳ ኣላ እዚ ሓደሕዳዊ ስጉምታት እዚ ንፍልልያት ክልትዮም ወገናት መሊሱ ከም ዘጋደዶ እዮም ፀብጻባት ዘረድ ብሪጣንያን ኣውስትራልያን ኣብ ምክልኻልን ፀጥታን ዘተኮረ ክልታዊ ውዕል ተፈራሪመን እቲ ውዕል ሚኒስትራት ምክልኻልን ሚኒስትራት ጉዳያት ወፃእን ክልትኤን ሃገራት ትማሊ 10 ሰነ ኣብ ከተማ ለንደን ኣብ ዘካየደዎ ዝርርብ ተኸቲሙ እዚ ሓድሽ ስምዕ ክልትኤን ሃገራት ወተሃድራዊ ንዋትን ሓበሬታን ክለዋወጣን ስሩዕ ሓበራዊ ወተሃድራዊ ልምድ ከካይዳን ዘኽእለን ምዃኑ እቶም ሚኒስትራት ሓቢሮም ብዜካዚ ብሪጣንያን ኣውስትራልያን ኣብ ምምዕባል ብርቂ ማዕድናት ፅላት ጠፈርን ሰብ ሰርሖ ብልሕን ክተሓጋገዛ ምዃንን ኣፍሊጠን ክልትኤን ሃገራት ኣብ ቅልውላዊ ዞባ ማእከላይ ምብራቅ ኩናት ዩክሬይንን ኩነታት ዞባ ኢንዶ ፓስፊክን ከም ተመያየጣ እውን ተገሊጹ ኣውስትራልያ ቅድሚ 4 ዓመታት ሳብማሪናት ክትውንን ዘኽእላ ስምዕ ምስ ኣሜሪካን ብሪጣንያን ከም ዝፈረመት ይዝከር ኣሜሪካ ኣብ 225 ኣብ ምምዕባል ንኩሌሳዊ ኣፅዋር ዘውፃእቶ መጠን ገንዘብ ካብቲ ናይ ቅድሚኡ ዝነበረ ዓመት ብኣስታት 1/4 ከም ዝወሰኸ ተገሊጹ በዚ መሰረት ኣብ 224 ነቲ ፅላት ኣስታት 56 ቢልዮን ዶላር ዝሰልዐት ኣሜሪካ ኣብ ዝሓለፈ ዓመት ነቲ ኣሃዝ ናብ ኣስታት 7 ቢልዮን ዶላር ክባቢላቶ 9 ወነንቲ ኒክሌሳዊ ኣፅዋር ዓለምና ኣብ 225 ንምምዕባል ኒክሌሳዊ ኣፅዋር ብሓባር 119 ቢልዮን ዶላር ከም ዝሰላዓ ዝጠቐሱ ፀብጻባት ኣብ ዝሓለፈ 5 ዓመታት ኣብቲ ፅላዝ ብጠቕላላ ልዕሊ 470 ቢልዮን ዶላር ወፃኢ ከም ዝገበራ ረድዮም ኣብ ብርክት ዝበላ መሻርክቲ ሃገራት ኤሮፓ ኒክሌሳዊ ኣፅዋር ኣዋዲዳ ዘላ ኣሜሪካ ናብቲ ዞባ ተወሳኺ ኣፅዋር ክትልእኽ መደብ ከም ዘለዋ እያ ትገልጽ ነቲ መደብ ብዕቱብ እትከታተሎ ዘላ ሩስያ ላዕላውነታ ንምውሓስ ተመሳሳሊ ስጉምቲ ከም ትወስድ ከተጠንቅቕ ጸኒሓላ መስፍሕፋሕ ኔቶ ዘስጋ ሩስያ ኣቐዲማ ኣብ ጎረቤታ ቤላሩስ ኒክሌሳዊ ኣፅዋር ከም ዝዋደደ ትዝከር እዩ 9 ወነንቲ ኒክሌሳዊ ኣፅዋር ዓለምና ብድምር ልዕሊ 12,000 ኒክሌሳዊ ኣፅዋር ክውንናን ከለዋ እቲ ዝበዝሐ ናይ ኣሜሪካ ሩስያን ቻይናን ምዃኑ ይጥቀስ

ኢራን ብሰንኪ ጸጥታዊ ስጋት መጻብኦ ሆርሙዝ ንኩለን ንግዳውያን መራኽብ ከምቲ ዓጽዎ ኣዊጃ። ሰራዊት ኢራን ኣብ ዘውፀ መግለጺ ነዚ ኣዋጅ ጥሒሰን በቲ እስትራቴጂያዊ መስመር ክሓልፋ ዝፍትና መራኽብ ከም ተሓባበርቲ ጸላኢ ተቆጺረን ዒላማ መጥቃዕቲ ከም ዝኾነ ኣጠንቂቑሎ። ብዘይ ፍቓድ ክሓልፋ ዝፈተና ክልተ ንግዳውያን መራኽብ ከም ተወቕዓ ድማ ሰራዊት ኢራን ብተወሳኺ ሓቢሩ። ይኹን እምበር ማእከላይ እዚ ኣሜሪካ መጻብኦ ሆርሙዝ ከም ዘይተዓጽወን ንግዳውያን መራኽብ በቲ መስመር ይሓልፋ ከም ዘለዋን ኣፍሊጡ ኣሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ሰራዊት ኣሜሪካ ኣብ ልዕሊ ዝተፈላለያ ዒላማታት ኢራን ናይ ነፍሰ ምክልኻል ክብል ዝገለጾ ተወሳኺ መጥቃዕቲ ከም ዘካየደ ኣብ ዝቃልሓሉ ዘሎ እዋን እዩ። ኢራን ብወገና ከም መልሰ ግብሪ ናቱ ኣብ ባሕሬን፣ ኩዌትን ዮርዳኖስን ኣብ ዝርከብ ወታደራዊ መደበራት ኣሜሪካ ናይ ሚሳይላትን ድሮናትን መጥቃዕቲ ኣካይዳኣላ። በዚ ሓድሽ መጥቃዕቲ 18 ኣገደስቲ ዒላማታትን ረብሓታትን ኣሜሪካ ከም ዝዓነወ ሓለዋ ሰውራ ኢራን ሓቢሩ። ፕሬዚደንት ትራምፕ ኢራን ኣብ ስምዕ ንምብፃሕ ነዊሒ ግዜ ከም ዝወሰደትን ነዚ ድማ ከቢድ ዋጋ ክትከፍለሉ ምዃናን እዩ ትማሊ 10 ሰነ ኣጠንቂቑ። ብኻልእ ወገን ፕሬዚደንት ትራምፕ ሰራዊት ኣሜሪካ ካብ ዝሓለፈ ወርሒ ጀሚሩ ንልዕሊ 200 ንግዳውያን መራኽብ ብመጻብኦ ሆርሙዝ ብሕቡእ ክሓልፋ ከም ዝሓገዘ ገሊጹ። በዚ ድማ ልዕሊ 100 ሚልዮን በርሚል ነዳዲ ናብ ዕዳጋታት ከም ዝበፅሐ ከምኡውን ነቲ ማያዊ መስመር ኢራን ዘይኮነት ኣሜሪካ ትቀፃፀሮ ከም ዘላ ፕሬዚደንት ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ሓቢሩ። ምዚ ብዝተኣሳሰር ዋጋ ነዳዲ ካብቲ ዝቐንዮ ብ3.39 ሚታዊት ብምውሳኽ ንበርሚል 94 ዶላር ከም ዝበፅሐ፣ እዚ ድማ ኣብ ዕዳጋታት ዓለም ንዝፀንሐ ፀቕጢ መሊሱ ኣጋዲድዎ ከም ዘሎ ተቓሊሑ። ካናዳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚዮም ቆልዑ ዝእግድ ንድፊ ሕጊ ኣውፅያ። እቲ ብሚኒስተር ባህሊ ካናዳ ማርክ ሚለር ዝቐረበ ሕጊ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ምትላልን ንምክልኻል ዝዓለመ እዩ። ብመሰረት ዘይሓድሽ ሕጊ ዕድሚዮም ትሕቲ 16 ዓመት ዝኾኑ ቆልዑ ማሕበራዊ መራኸቢታት ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕሻትን ዩቲዩብን ክጥቀሙን ሓደሽ ሕሳባት ክኸፍቱን ኣይፍቀደሎምን እዩ። ነዚ ሕጊ ዝተሓሱ ኩባንያታት ቴክኖሎጂ ካብ ዓመታዊ እቶቶም ክሳብ 300 ዝበፅሕ ገንዘባዊ መቕፃዕቲ ከም ዝብየነሎም ተፈሊጡሎ። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚዮም ቆልዑ ከም ዝኸልከለ ዝዝከር እዩ። እቲ ሃገር ነቲ ሕጊ ካብ ወርሒ ተሓሳስ 2025 ኣብ ተግባር ከም ዘውዓለቶ ዝፍለጥ ኮይኑ ብሪጣንያ፣ ስፓኛን ፈረንሳን ዝርከበን ሓያሉ ሃገራት ተመሳሳለ ስጉምቲ ንምውሳድ ዘኽእል መስርሕ ኣበጊሰን ከም ዘለዋ ይሕበር። ፖላንድ እውን ትሕቲ 15 ዓመት ዝዕድሚዮም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ክትክልክል ምዃና ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምሕባራ ዝዝከር እዩ። ኣብ መንጎ ሩስያን ዩክራይን ዝካየድ ዘሎ ንወታደራዊ ቦታታትን ትሕቲ ቅርፅንዕን ፀዓት ዒላማ ዝገበረ ምልዋጥ መጥቃዕትታት ብዝሓየለ መልክዑ ይቕፅል ከም ዘሎ ተቓሊሑ። ሚኒስትሪ ምክልኻል ሩስያ ኣብ ዝሃቦ መግለፂ ሰራዊት ሃገሩ ብ9 ሰነ ኣብ ልዕሊ መደበራት ሓይሊ ባሕሪ መኽዘናት ተተኮስትን ነዳድን ሩስያ ይቕሬታ ነዳድን ዩክሬን መጥቃዕቲ ከም ዘካየደ ፍሊጡ። ኣብቲ ዝተጠቕሰ ዕለት ሓይሊ ኣየር ሩስያ ካብ ዩክሬን ዝተተኮሰሉ 14 ቦምባታት፣ 4 ናይ ነዊሕ ርሕቀት ክሩዝ ሚሳይላትን 766 ሰብ ኣልቦ ነፈርትን ከም ዘበራሕነ እቲ ሚኒስትሪ ብተወሳኺ ገሊጹ። ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ብወገኑ ኣብ ተመሳሳሊ መዓልቲ ሰራዊት ዩክሬን ኣብ ውሽጢ መሬት ሩስያን ወታደራዊ ቦታታትን ትሕቲ ቅርፂ ፀዓትን ዒላማ ዝገበረ ናይ ነዊሕ ርሕቀት መጥቃዕቲ ሚሳይል ከም ዘካየደ ሓቢሩ። ብዘይካዚ ሓለቓ ስታፍ ሰራዊት ዩክሬን ልዕሊ 2,000 ሰብ ኣልቦ ነፈርቲ ሩስያ ብሓይሊ ኣየር ሃገሩ ከም ዝበርዓና ነፂኑ። ኣብ 2022 ዝተወልዐ ኩናት ዩክሬን ዝኸፍአ ኣንፈት እናሓዘ ይመፅእ ከም ዘሎ ፀብጻባት ይረድ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ፕሬዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ዘካየደ ወግዓዊ ምብፃሕ ዛዚሙ ሎሚ ተመሊሱ። ኣብ ዝኽሪ መዓልቲ ኣፍሪካን ምምስራት ሕብረት ኣፍሪካን ከምኡውን ቀዳማይ ኣህጉራዊ ዋዕላ ሴንት ፒተርስበርግ ኤርትራ ተሳቲፋ። ኣብ ሓጋዝ ኣብ ምሕያል ባህላዊ ውርሻን ኣፋውያታን ዘተኮረ ዓውደ መፅናዕቲ ተኻይዱ። ኤውሮፓ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ከም ዘጽደቐ ሓቢሩ።

ብሪታንያን ኣውስትራልያን ኣብ ምክልኻልን ፀጥታን ዘተኮረ ክልታዊ ውዕል ተፈራሪመን። ኣሜሪካ ብምምዕባል ንኩሌሳ ኣፅዋር ተውፅኦ መጠን ገንዘብ ክባቢላቶ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ ሰላም።

መደብና ትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብዚ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ይክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘባ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኸብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

0: ኩሉ ዝከኣለና ብታንክታት ገርና ፈትና ኣይተዓወትና ኣብ መወዳእታ መሬት ክበርስ ምስ ዘለየ ብፃይ ውጩ እሞ ንሕና ኣብ ክንዲ መደባትና ብከምዚ ተሰናኺሉ ደው ድብል ኣነ ብድሕሪ ተበልሸ ብሽሙት ቢለ ንመርሳ ፋጥማ ከኣቱ እስኻ ዝከኣለካ ክፍትትን እንተተዓወትካ ፅቡቅ ተተዓወትካ ግን ዝሓዝካ ሒዝካ ኣብዚ ናይ ኣልወልየ ዝበሃል ቦታ ኣብኡ ንራኸብ ተባሂልና ንሳቶም ከይዶም ንሕና ክንፍትና ቢልና መወዳእታተን ክልተ ታንኪ ኣጋላጊልናየን ኣውፅኢናየን ማለት እዩ ሓንቲ ታንኪ ግን ፋይናል ድራይቨር ስለዘበላሸወት ክትሰሓብ ኣይትኽእልኒ ክዘውር ኣይክእል እቲ መንኮርኮር ኣብኣ ነታ ታንኪ ንዓ ገዲፍና ናቶም ክሳይ ከይድና
1: ጢዖ ሓራ ከውፃእ ዝተበገሰ ተዋጋ ኣህዱታት ወገን ፓራኮማንዶ በጠሉንታት 216 285 296 ከምኡውን ሓንቲ ቦጠሎኒ ኮማንዶ ባደ 7 ሓንቲ ቦጠሎኒ ሃንደሳ ውድብ 4 ቦጠሎኒ ናይ መካናይዝት ክፍለ ሰራዊት 74 ገለ ክፋል ካብ ሓይሊ ባሕሪ ሓንቲ ጋንታ ስለያን ሓንቲ ጋንታ ኣጋር ከቢድ ብረት ኮይነን ካብ ውሃብቲ ደገፍ ኣባላት ክፍልታት ውድብ ምውፋር ነዳዲ ጋራጅ ሕክምና መጥባሕቲ ኣህዱ ክፍሊ ህዝቢ ዕቃበ ብረት ወዘተ ነይሮም
2: ንደንከል ክንንቀሳቀስ ስለ ዝኾና ሓንቲ መጥባሕቲ ኣህዱ ኣዳሉ ተባሂሉ ሽዑ ፀንቂቕና ስለ ዝነበርና ከበይና ክነምፅእ ኦረዲ 15 ድዩ መጥባሕቲ ኣህዱ ኣብ ኩሉ ተዘርጊሐን ነይረ ብምሉእ እቲ ግንባራት ስለዚ ካብ ኣፍዓበት ኣራሪና ሓንቲ ኣህዱ ሳይ ገርና ግን ዳሕራይ መንኺድ ምስተባሃለ ዶክተር ወረደ ተወጊሱ ማለት እዩ ምስ ወዲ ሽቃባ ኮይኖም ኣብቲ መብጋስ ካብ ሕርጊጎ ተወጊሶም ንቅድሚት ከይዶም ግን ቀዋሚ ቦታ ክሕዙ ኣይከኣሉ ተቐባሊ ምክንያቱ ምቹእ ቦታ እዩ
3: ሓላፊ ስንቂ ዞባ ምብራዕ ኮይነ ነቲ ኩነታት ባታተሎ ፅኒሐ ማለት እዩ ስንቂ ማለት መግቢ እዩ ሂወት ኢኻ ሂወት ስለ ዝኾነ ናይ ሰራዊት ሂወት ከዓ ማዕሪ ማዕሪኡ ደድሕሪኡ ከይድካ ከተሳልጥ ዘለካ ነገር እዩ ማለት እዩ ነዚ ስራሕ እዚ ንምዕማም መጀመርያ ካብቲ ማእኸላይ ቦታና እዩ ዝውገስ ካብ ማእኸል ቦታ ሂንበል ተበጊስና እውን ብወገና ዘድሊ ምቅርራብ ኣብ ውሽጥና ንገብረሉ ፀኒሕና ብፍላይ ምስ ምእታዊ ናይ ከተማ ባፅዕ ዝሰብሐ ናይ ስራሕ ዕማም እዩ ነይሩ ኣብዚ ብሓቂ ክግለፅ ዝግብኦ ከቢድን ኣትካምን ዝኾነ ስራሓት ናይ ኣባላትና ነይሩ ኣብኡ ፀንሐ ኣብ ወደብ ፀንሐ ንብረት ናይ ፀላኢ ከመይ ጌርካ ካብ ደብዳም ነፈርቲ ብደብዳም ነፈርቲ ከይቃፀል ኣውፂኢኻ ንብረት ውድብ ትገብሮ ትዛዕበየ ዕማም ኣባፅዕ ተኻይዱ እዩ
4: ወደብ ባፅዕ ተታሒዙ ስለ ዘሎ ነቲ ብመንገዲ ኣላእን ዝቃፀል ዘሎ ንብረት ኣድሕንኩም ናብ ረብሓ ሰብራና ክትገብርዎ ምውፁእ ተበገሱ ኢልና እና ነቲ ስራሕ ተበገሰ እቲ ወደብ ከምዚ ክግለፅ ፀንሐ ብርቱዕ ንብረት እዩ ነይርዎ ብርቱዕ ቃፀሉ ነይርዎ ነዚ ክንገብር ዘለና ዓቕሚ 25 ኣባላት ኢና ኣብኡ ምስቲ ህዝቢ ተሓባቢርካ ስለ ዝስራሕ ህዝብና ከዓ ካብቲ ውዕ ድመርፅናዮም ነቲ ስራሕ ተመክሮ ዘለዎም 100 ሰራሕተኛ ጌርና 125 ጉልበት ኢና ነቲ ስራሕ ተበጊስናዮ ማለት እዩ ካብቲ ብኣሃዝ ሽዑ ዘውፀናዮ ንብረት ማለት እዩ ምእንታን ብዙሕ እንዲ ካብቲ ብዙሕ ግን ልዕሊ 56,000 ፊኖ ኩንታል ፊኖ ካብቲ ዘሎ ወጊና እቲ ካልእ ኣስቤዛ ስንቂ ኣብቲ ወድብ ንኩሉ ዝምልከት ከዓ ልዕሊ 10,000 ኩንታል ከዓ ተወሳኺ ኣምዑ ወጊና ኣብዚ እቲ ምሮቱ እዚ ኩነታት እዚ ኣብ ውሽጢ 15 መዓልቲ እዩ ዝፍፀም ዘሎ ምክንያቱ ኩሉ እቲ ንብረት እዩ ኣብዚ እውን ካብቲ ወደብ ወፃኢ ኣብ ውሽጢ ባፅዕ እውን እቶም ጀጓንና ሓርበኛታትና መራሕቲ ማካይን እቲ ኣብ ውሽጢ ባፅዕ እንዳተቐፀለ ነቲ ንብረት እንተን ማካይን ዘድሓንዎ ከዓ ክዝክር ከለካ ማዕር ክንደይ ተወፋይነት ከዓ ብዙሕ ንብረት ብዙሕ ስንቂ ዘድሓኑ ከዓ ሓርበኛ

0: መራሕቲ መካይናት ኣለውና። እዚ ተዋሂዱ ነቲ ዝነበረ ናይ ፀላኢ ኣትንፋስ ዘይህብ ኣብ ረብሓ ሰውራና ኩሉ ንብረት ገርና ኣብዚ ዝተረኣየ ቅያ ኣባላት ስንቂ መስተንክር እዩ
1: ምሉእ ባፅዕ ምስ ተሓረረ ምግዓ ዝመፅዩ ትቐንዲ ብድሆ ናይ እንዳ ስንቂ ዝነበረ ሓንቲ መስርዕ ከ11 ሰባት ትኸውን መበል 12 መዝገብ ማለት እዩ ኣብ ደጎሊ ኮፊልና እዚ ኩሉ ስንቂ ሽኮር ናይ ኩንታል እዩ ትቐቢልካ ኣብኡ ኢኻ ተራግፎ ናይ ሲቪል መኻይን ፅዒኖ ኖ መፅ ስለ ዝነበራ ናይ ግድን ክራገፋ ስለ ዘለዎ ንዕአን ኣራጊፍና ብቐጥታ ነቲን መኻይን ነፋንዎ ንኣብኡ ኢና ንኽምሮ ነርና ከም መሰጋገሪ ና ሕጂ ደጎል ንጥቀመሉ ነርና ኣብ ርእሲ እዚ ከዓ እንታይ መፀና ከዓ ዘይሓሰብና እኽሊ ከዓ መፂኢና መልሽ ስርናይ ንሕና ኢና ኣራጊፍን እዮም ኣብኡ ትኸሚ ነይሩ መወዳእታ እቲ ስራሕ እንዳ ፀዓፅዐ እንዳ በርትዓና ይኸይድ ስለ ዝነበረ ሎም መዓልቲ እንተ 6 ማኪና ነናይ ኩንታል ኣራጊፍና ፅባሕ ንኩ ከዓ ናብ 600 ኩንታል ከዓ ክኸይድ ኣለዎ ኣበይ ንደጌን ገፁ ክእሊ ክእል ኣሎ ምክንያቱ ደጎሊ ነፈርቲ ጀሚረን ፈሊጠን ድሮድሮ ዳረጋፍና ከለና ኣብኡ ደብዲበናና ዝኾነ ሂወት ናይ ሰብ ዋላ ናይ መጉዕቲ ዘጋጠመና ኣይደምርን ማለት እዩ
2: ሓደ ንብረት ተቐምጠሉ ዝበሃል ኣይንበረን ከም ቦታ ሕጂ ነቲ ኩናት ዘድሊ ንኾነታት ዘድሊ ንብረት መሓዝ እዩ ካብ ባፅሕ ኮይኑ መገሲና ናይ ባፅ ኣካል ናይ ባፅሕ ኮይና ነቲ ግንባር ግን ዘድሊ እቶም ዘድልዩ ነቲ ግንባር ከዓ ሓደ ምስቲ ኩነታት ተረፍ መረፍ ዝነበረ እዚ ኖርወይ ቁሩ ነይሩ እዚ ነገርኛ ጣሕሚ ዝበሃል እውን ተረፍ መረፍ ነይሩ ካልእ ሽኮር ፀባ ልዕሊ ኩሉ ካ ዝኩሉ ጠቂሱ 10 ግዜ ትቀንዲ ከዓና ዝከብደና ባተረ ዝበሃል ነይሩ ስለዚ ነዚ ክጠቅም ትኾንካ ሓንቲ መስርዕ ድልድልቲ እያ ነራ ምራሕ ምስር ነይሩዋ ኦፕሬተር ነይሮምና ማለት ንበሶም ዝካሉ ሕጂ ኩላና ንሕና ዳርጋ ብምልኡት እዩ ናትና ስራሕ ኣብ ትሕቲ ትእዚ ኢና ምክንያቱ ባተረ ዝበሃል ካ ልዕሊ ኩሉ ጥንቃቐ ስለ ዝኾኖ ምሸታዊ ንበፅዕ ሚዛንካ ተርክብ እንደገና ከዓ ናብቲ እዝካ ክንዝለኒ ሚዛንካ ተቕርብ ጎደሎ ተለካ ከምዚ ቀርቡ ከዓ ትበሃል ከምዚ ኢልና ንኸና ሕጂ ኣብቲ ኩነታት ብፍላይ ኣብቲ መረብራ ዝነበረሉ ዳርጋ ቀዋም ቦታ እውን ይሓዝና ቢንቶ እዩ ቢንቶ ካ ተቐምጦ ተነ ፀባካ በለን ተነ ሽኮርካ በለን እተን ባትሪ በለን ክረምቲ እዩ ነሩ ከዓ ዝኩረት ኮይና ክረምቲ ከዓኒ ተራ ማይ ኣቢሉ ከዓ ቀትሪ ነፋሪት እዩ ቢንቶ ትገብሩ ከላ ቢንቶ ገረርያን ከዓ ንርና ታዕቲ ሕጂ ኩሎም ኣባላት ስለ ዝነበሩና እቲ መዝገብ ሕጂ ኣበየናይ ገለርያ ቢንቶ ፀባላቶ ኣበየናይ ገለርያ ከዓኒ ባትሪ ኣሎ ኣበየሎ ኩሉ ሕጂ እቲ መዝገብ ንስኻ ትቋፀሮ ዘለካ ነቶም ኣባላት ስኻ እንዳዘርግሕካ እዚኣ ኣብዚኣ ከም ጀሃርኩም ክዕደሉ ተመፂኦም ኣብዚኣ መፂኦም ዓዱል እዳበርካ ክፍሓ ደቢ ሕጂ ኣብቲ ሞቕነን ልዕሊ ኩሉ እቲ ንሰርሖ ንሕና ከዓ ብሞቕነን ኢና ኩሉ ግዜ ከም ዝትፈልጥዎ ዝኾነ መዝገብ መፂኡ ኣለካ መምሒ ፍቓድ ኣለካ ናይ ሞቕነን ኣገባባ ተዓዳድላ ማለት እዩ ብከምኡ ኢካ ትኸይድ እጂ ብቐዳማይ ናይ ኩነታት ተባሂሉ ዝወሃበና ዝነበረ ኖርወይ ንሓደ ሰብ ሰለስተ ባኮየን ባንኩ ሕጂ ኣብቲ ውሽጢ ሪኢኹም ኣንኩም ኣብ ኩነታት እየን ዘን ሕጂ ኣብቲ ኩናት ዝነበሩ ውሽጢ ተዘይኮይና ከማን ንኩሉ ዳኣክል ኣይነበርን ኣብቲ ኩነታት ዝነበረ ግን ኖርወይ ንሓደ ሰብ ሰለስተ ባኮ ንመዓልቲ ንዎ ነርና ቢስኩት ተኮይኑ ከዓ እተ ብገለ ወገን ከዓ ኖርወይ ብስቶ ተወዲኡ ከዓ 5 ሓባ ብስኩት ዘንጣሓሸም ኢልና ዝዛረብ ነበርና ንሰንካ ምስቲ ኩነታት ንሽርፈን ነርና ካልእ ሽኮር ብ2.5 ንሓደ ሰብ ንወረ ተሓሲቡ ፀባት ረንሸዋ እውን ብ4.5 ተሓሲቡ በዚ ኢና ንቀሳቀስ ዝነራ በዚ እዩ ተሰራዊ ዝተኸይኑ ነይሩ ኣብ መንጎ ድሓን ዝኾነ ቦታ ተልዩ ግን ካብ ባፅዕ ፎርኖ ተሰኪኡ ካብ ፎርኖ ተሰርሑ ላቫንቨይዝ ካብ ባፅዕ ውሽጢ ከዓኒ ብፎርኖ ዝኣትወሎም ስጋ ብመብራህቲ ኣጥፊኦም ፃዕዳ ጨርቂ ገሮም ዝኣትወለዎ ኩነታት እውን ነሮም ኣብ ዘለዎ ናይ መጓዓዝ ዘራሶም ገልፅዎ ስካብ ከምኡ ኣብ ውሽጢ ኣትካ ዝዕደለሉ ነበረ ኣብቲ ውሽጢ ግንባር ከም ንስለያ ንሰጣ ዝበሃል ግን እዚ ደረቕ ኣራሽ ንዚአ ኢልና ንጥቀም ነርና ማለት እዩ ድሓር እቲ ናይ ባትሪ ኩሉ ግዜ ኣብ ናይ ባትሪ ንዕደሉ ሕጂ ኩሉ ግዜ ዝነበረ ኣብቲ መቕሮ ናይ ባትሪ ኸዓ ንክፍለ ሰራዊት ንብርጌድ ንማእኸላይ መደበር ብክልተ ቅያር ካብኡ ንታሓት ከዓኒ ብሰለስተ ቅያር ንኣሽቱ ባትሪ ስጋብ ጋንታታት ዝኸይድ በዚ ንቋፀሮ ነርና ባትሪ ንኣሽቱ ብተመሳሳሊ ኸም ብልካ እዚ ክንብል ከለና ምስኡ ዝኸደ ከዓ ዘን ደገፍቲ ሓይልታት ዝበሃልካ ብፍላይ ዘን ናይ ሕክምና ናይ መጥባሕቲ ሓደ እጂ ከም ሓደ ክፍለ ሰራዊት ተወስዶ መጥባሕቲ ሓደ ተኮይኑ ከም ሓደ ክፍለ ሰራዊት ብናይ 200 ትሽርፎ ማለት ዝኾነ ነገር
1: ብቐጥታ ፊኖ ተፃዓይኒ ትኺሉ ናብ ፈርኖታት ብዓንዳ 85-61 ካብ ባፅዒ ትኸይድ ነይሩ ንሕና እንታይ ኢና ንሕዝ ነርና ከም በዓል ፀባ ደረቕ ራሽን ባትሪ እዚአን ባትሪ ዝበሃለ ከዓ ኩሉ ግዜ ክተሓዛ ኣለውን ብጥንቃቐ ዝበሃል እየ ናብ ቢንቴን ዝቕመጣ ማይ ካሃርም ከሎ ውሕሽከ ይመፅካ ሕሽከያን ከዓ ጉያካ ትገብረብ ሓደ ትዕቁን እቲ ናይ ውሽጢ ባፅዕ ኣነ ክገልፆ ኣይክእል እኒአ ምክንያቱ ልክዕ ናይ በዓል ማማ ስንክልና ስጋብ ሕጂ ምስትርዕዮ ሰብኣዊ ድሕነት ንትሰርሕ ዘላት ማለት እዩ ሽዑ ሰንኪልሃና ነቲ ኩነታት ድግድግታ ንባፅዕ ንኸይዲ ዘዋሃ ዝነበረካ ኣጎንበሳ ነይሩ ማለት እዩ
3: ድሕሪ ዝተወሰነ እዋን እቲ መነባብሮ ናቸሮ

ናብ ንብሩ እቲ ምርብራብ ዝነበረሉ እዋን እዩ ናብ ንብር እዩ ተመሊሱ ናብ ንብር ተመሊሱ ኣብ ድግድግታ ኣብ ገለ ቦታታት ክሳብ 6ዱሽተ ዝኾና ፍርኖታት ስራሕን ጀሚረን ህወት ናይ ሰራዊትና መናብሮ ናይ ሰራዊት ናብቲ ንብር ካብ ዘረቕራሽን ወፂኡ ናብ ንብር ዝተመለሱ

0: መዲብና ተኣህዞ ህውገስ ከሎ ዝተወሰነ ግረሲኒ ምናሉ ኣብዚ ደረቕ ራሽን ዝበሃል ኣይነበረናን ስለዘይነበረ ግረሲኒ ተሰሪሑ ገለ ግረሲኒ ፀባ ሽኮር ምስኡ ውን ብኣዴታት ናይ ወግረት ዝተሰርሐ ውሑድ ኮረንሾ ሒዞም እዮም ተበግሾም ኣብ ናይ ዓሰብ ኩነታት ምናልባት ዝወፍዱ ደንከል ዝበሃል ብውሕዱ ኣብኡ ቅሩብ ፀገማት ከም ዝነበረ ንባዕሉ እቲ ግረሲኒ ጣዕሙ ቀይሩ ንምብልዑ ኣሸጋሪ ከም ዝነበረ ምስኡ ውን ዋሕዲ ከም ዝነበሮ ብኣጠቃላለ ብዓይነት ዝበሃል መግብስ ዘይምንባሩ ኣብ ሰራዊትና ሓደ ካብቲ ዓበይቲ ፀገማት ዝነበረ እዩ ንዚ ተኣሳሲርና ንከዶ ነበርና እንታይ እዩ ነይሩ ናይ ዞባ ደቡብ እውን ተመሳሳሊ ምስምክፋት ርባ ሓዳስ እቲ ዕደላ ናይ ዞባ ደቡብ ብመንገድና ብመንገዲ ስንቂ ዞባ ምብራቅ ኢና ተባሂልና ዘለና ተወዳድዋ ሽዑ ማለት እዩ ብኡ ዝኸይድ ነይሩ ከም ተወሳኺ ስራሕ እውን ንሕና ኢና ንኽዶ ነርና ማለት እዩ ብጠቕላለ እቲ ንሕና ንከታተሎ ነበርና ዞባ ምብራቅ ስንቂ ተባሂሉ ካብ ግንባር ከረን ክሳባ ፋዕበት ነበረ ቦታታት እዩ ኣብዚ እቲ ከበድቲ ስራሓት ተኸያደሉ ክበሃል ክእል እዩ
1: ስንቂ ተደራቢ መደብ ናይ ስሪሕ ደንክል ኣመፅ እዩ ኣብቲ ዝነበረ ምርብራብ ኣብቲ ዝነበረ ወቅቲ እቲ ደረቕ ራሽን ዝበሃል ኣብቂዮ ንዑ ዘድሊ ደረቕ ራሽን ግርሲኒ ክነዳሉ ንመዓልቲ 20 ኩንታል ፊኖ እንዳሰንከታ እዘን ፈርኖታት እዚኣተን ኣብ ውሽጢ 120 መዓልቲ 25 200 ኩንታል ፊኖ ተሰንኪቱ ህዝቢ ግርሲኒ ኣትሪኦ ከለካ ከ 12,000 መሸማዕ እዚ ምድላው ዝተ
2: እቲ ናይ ግረሲኒ ናይ ደንከል ፍላይ ዝነበሮ ፀቕጢ ኣቐዲሙ ዝተሰርሐ ከምዝፀንሑ ሒዞም ኣኺዶም እዮም ብድዕሪኡ ግረሲኒ ተባላሽ ጫባጣሎም ዝተባሃለ መጀመርያ ቀዳማይ ተሰርሐ ግረሲኒ መብዛሕት ኣፍ ዓበት እዩ ኣፍ ዓበት ኣብ ናይ ናህና ዝነበራ ፍርነታትን ኣብ ናይ ግልን ኣፍ ዓበት እዩ ዝስራሕ ነሩ ድሓር ግን ከምዚ ይባላሸሎ ጫባጣሎ ምስ ተባሃለ እሞ ኣብኣበና መንታን ክንከታተሎ ኣብ ላቫልቬጅ ናና ነረና ፈርኖ ፕላስ ንህዝቢ ፊኖ ትዕድለን ሽኮር ትዕድለን ዘይቲ ትዕድለን ንዕን ትቋፀረ ኣንቅፅዎ ይጫበጥ ስለ ዘሎ ብርሑሶ ኣብ መሸማዕ ይኣቱ ስለ ዘሎ ስለ ዝተባሃለ ድሓር እስከ ይመሓይሽ ተባሂሉ ስጋብ 3 መዓልቲ ኣንቂፅካ እዚ እውን ሓደ ካብቲ ብድ ዝነበረዩ ምክንያቱ ካብኡ ክንሰደሎም ብጥዕ ሽዑ ጀላቡ ጌርካ እቲ ናይ ጀላቡ ጉዳይ መጓዓዝያ ብማኪና ክሰዶ ይትክእልና ጀላቡ መፅን ስጋብ ጥዕ ዝሓሉም ካብኡ ከምዚ ዓይነት መልእክቲ እዳተባሃለ ይስደድ ነይሩ ማለት እዩ ናይ መልእክቲ ብከም ዝሳለጥ ነይሩ ካልእ በተወሳኪ እውን ድሕሪ እውን ኣብቲ ርጉእ ዝነበረሉ እዋን ባፅ ዓብድሓና ኣብ ዝኸተሉ እዋን እውን በረድ ዕደል ነይሩ ዓሳ ዕደል ነይሩ እቲ ዝዓበየ ስራሕ እውን ነበረካ ፍሉይ ጉዳይ ዝበሃልካ ነይሩ ሓደ ብደቡብ ውጋኣት መፁ ሓወዮ ምምለሱ ንዑ ንምሕዳር እውን ንገዛእ ርሱ መናብሮኦም መንበሪኦም ምክንያቱ ሓወዮም ክምለሱ ከለዉ መውዓሊ ምሕደር እዩ ተልዩ ትሰዶም ውጋኣት ክመፁ ከለዉ ከምኡ ሓልፉ ከለዉ ከ ናይ ሓደ ነቁጣ ገርካ ተብሎም ስለዚ እቲ ናይ ባፅዕ ኩነታት ከቢድ ስራሕ ግዜ ዘይብ
1: ስጋዕ ከባቢ 200 ኮረንሾ ተሰንኪቱ ንፈሳሱ እውን ክንትክዕ ድሕር ኮይና 450 ኩንታል ሽኮር 600 ኩንታል ፀባ ከምኡውን ዕጥቂ ናይ ግድን ናይ ባትር ረዲታ ስለ ዘለዋ ባትሪ ዓብዪ 275 ካርቶን ወይ 70,000 ሓባ ባትሪ ንእሽተ ከዓ 190 ካርቶን ወይ ከዓ 328,000 ሓባ ንዚ ምድለዋትና ኣፅፊፍና ማለት ንልዕሊ 4500 ዓቕሚ ሰብ ናብቲ ዘንከል ክንብገስ ከለና ካብቲ ተዳሊና ዘለና ስንቂ ወይ ዕድቂ ካብኡ ናይ 25 መዓልቲ ማለት እቲ 10 መዓልቲ ምስተን ኣህዱታት ትብገሳ ዘላ እቲ 15 መዓልቲ ከዓ ትሕጃ ምሳና ተባሂሉ
3: ጥዑ ክብገስ ከለኹ ከምቲ ሓዚ መዝገብ እየ ተበጊሸኒ ሓንቲ መስርዕ ሒጅና ተበጊሽና ደሱ ዘሎ ማለት እዩ ኣነ ከምቲ ሓዚ መዝገብ ራሕ መስርዕ ገብሪ ሂወት ዝበሃል ኢና ተበጊሽና ነርና እያ መስርዕ ዝገርም መካሽዑ ድሕሪ እንዳተወስኹ እንዳተወስኹ ብኣምኒው ስለዝመፁና እምበር ሽዑ ዳርጋ 8 ሰብ ገለ ኢና ተበጊሽና ይነበርና
4: ኣብ ወፍሪ ደንከል ዝነበረ ኣበርክቶ ወታደራዊ ዕጥቅን ስንቅን ክሪኦ ከለኹ በዚ ሕጂ እዚ ክግምቶ ከለኹስ እምበርዶ ተስርሒት እምበርዶ ተስራሕ ሲ ንሕና ንፍፅሞ ነርና ኢና ኣብቲ ብለሉ ደረጃ እዩ ድወስደካ ስርሒት ደንካልያን ካልኦት ስርሒታትን ከዓ ድሕሪ ምልስ ኢልና ካብቶም ቅድሚኡ ዝነበሩ ስርሒታት ወይ ወታደራዊ መጥቃዕትታት ተመክሮ ብምውሳድ ኣብ ንውስ ወከፍ ተዋጋኢ ክፍልታትና ሓያል ጥንቃቐን ሓያል ፅንዓትን ሓያል ተባላሕነትን ነቲ ተዋሃበካ ዕማም በቂዕኻ ናይ ምምካት ተኽእሉኡ ተሓያል ናይ ተጋዳላይ

0: ሞያን ብቕዓትን ኣብ ንቕሓተ ሕልንኡን ዝሰፈረ ናይ ፅንዓት ሓይሊን እዩ ተባሂሉ ክግለፅ ከሎ ዝያዳ ነቲ ታሪክ ሓያል ታሪክ ከም ዝነበረ ንሕና ንገጥሞም ዝነበርና ከ ድኹም ኣድዮም ብወገን ፀላኢ ዝነበረ ምድላዋት ድኹም ኣድዮም ነቲ ሓያል ምድላዋት ናይ ፀላኢ ክስዕር ዝኽኣለ ተጋዳላይ እንታይ እዩ ተኢልካ እቲ ኣብ ነዊሕ መስርሕ ዘጥረዮ ተመክሮታት ዘስፈሮ ኣብ እምርኡን ኣብ ሕልንኡን ንቕሓትን ትብዓትን በዚ መኪትዎ ስዒርዎ እምበር ፀላኢ ዝገጥመና ዝነበረ እውን ድኹም ኣይነበረን ስለዚ ደንካልያ ብውፅኢት ናይ ተማኡ ቅድሚኡ ዝነበሩ ወታደራዊ ስርሒታትና መቐፀልታ ናቱ መስለኒ ወታደራዊ ዕጥቅን ስንቅን ከዓኒ ከምቲ ናይ ካልኦት ምድላዋት ናብ ደንከል ክኣቲ ከሎ ነዚ ዓይነት ምድላዋት ሒዙ ይኣት ስንቂ ከም ኩልሃና ንፈልጦ ሓያል ናይ ማእተት ውድብ እዩ ኣሃዲ እዩ ሓያል ናይ ምስጢር ኣሃዲ እዩ ምክንያቱ ፀላኢኻ መቕነን ምስጢር እንተውፅኢኻ ዓቕሚ ሰብ ምስጢር ተውፅኢኻ ኣሃዲ እውን ናይ መን መፅያ ከም ደላ እንተውፅኢኻ ፀላኢ ሳይ ድደሊ ካብዚ ብምብጋስ በቲ ውድብ ዝውሃብ ዝነበረ ዕማማት ኣፅኒዑ ዝሓዘ ኣካል ተዋጋእ ኣሃዱ ዩ ክበሃል ይከኣል ደንከል ክንከይድ ከለና ከዓ ነዚ ዓይነት ዕጥቂ እዚ ኢና ከይድና
1: መጓዓዝያ ክትሳኽቡ ዘድልየኩም እንዘቐረብኩም ነቲ ግንባር ክመርሕ ዝኽእል ሰብ መዚዝኩም ክንዲ መጓዓዝያ ኮይኑ ዘዳለዉ ዝብጎሲ ኢኹም ተባሂልና ንዳሎ ማለት እዩ ካብዚ እስኻ ኣብ ማእከላይ ቦታ ናሕና ዝነበረ ባፀ እዩ ማለት እዩ ካብዚ ኢና ንምገስ ብፍሪ ደንከል ዝሰርሑ ወይ ዘመሓድሩ ሰባት ክላእኹ ከዓ ናይ ግድን ክኸውን ማለት እዩ ኣብዚ ግዜ እዚ ንሕና ከም ሓለፍቲ ናይቲ ግንባር ክሰርሑ ይኽእሉ እዮም ክዋህዱ ይኽእሉ እዮም ክመርሑ ይኽእሉ እዮም ኢልና ዝመዘዛዮም ሓለፍቲ ኣሎ ሓደ ዓንዲ ሕሻል ከም ወኪል ናይ መጓዓዝያ ክሰርሕ ከም ዘለዎ መዲምና ካልኣይ ምክትሉ ግርማይ ሃይለ ምስ ዓንደ እንዳተሓጋገዘ ናይ ፀብፀባቱን ናይ ስርሑን ኣመዳድቡን ክምዝግብን ምስ ዓንዲ ኮይኑ ከዓ ክሰርሕሉት ከዓ መዚዝናያ ካልኣይ ፍሉይ ቦታ ምውፋር እሶም ዝረእኽዎ እሶም ዝሓበርዎ ዝሰርሕ ተጋዳላይ ከዓ ስዉእ ስዩም ተስፋልለት ወሎ ዝበሃል መዚዝና ምብጋስ መፅኡ ሰለስተ ኣባላት ናይ ተዘዋዊ ምብራቅ ኢና ነር ሓደ ኣነ ነረ ክልተ ገብራይ ዘርአ ነይሩ ሰለስተ ከዓ ፋልየ ነይሩ እዚኦም ኢና ንከታተሎ ማለት እዩ
2: ንብረት ወይ ደግል ቅጥቅታት እዚ ሰብሒት ናይና ካብ ሓርጎ ተበግሽና ውዕዞና ምስ ቀፅልና ካብ ፍሮ ንኢረፋይለ ንምስጋር ሓደቲ ሩባታት በዝሐዩ ነይሩ ትጓንቲ ቀንዲ ከኣሪፈ መካይን እውን ናይ ንኣብሱ መካይን ወይ ወታደራዊ መካይን ጥራይ ንክዝቦ ንስለ ዝነበራ ኣብፈቐድኡ ወትደድ መረፅካዮ ክየር ስለ ዝነበረ ሽከላ ስለ ዝነበራ ብኦራግን ብታንክታትን እናሰሓብና ኢና ናተርባ ናይ ብሓቂ ምስታሽ ሸጊራሕና ወይ ድማ ከምቲ ሓሳብ ዝነበረ ግዜ ከምዝወሰደና ይፍለጥ ስለዚ ዝኾነ ይኮኑ ኣብ መወዳእትኡ ምስ ወፃእና ከባቢ ሰዓት 4ርባዕተ ክኸውን ንገላዓላኣትና ኣብ ገላዓሉ ደድሊ ድረዋት ደድሊ ዕርፍትን ገለመታት ምስተገብረ ከዓ ውሕዞና ንጥዑ እዩተበግሱ
3: እተን 35 ናይ ዘርቅ ጥዕነት እዩ ስጋብ 6ሽ ዝኾና ድማ ናይ ነዳዲ ፋርማሲ ትፀዓና ተተኮስቲ ትፀዓና ማይ ዘማላውን እየ
4: 85 ዝኾኑ ተሽከርከርቲ ሒዝናና ንምገስ ታንኩ በሉ ስንቂ እምዳት ዝሓሰ ዓዲ ተሰቂልካ ምካድ እዩ ከምዚ ሕቡእ ሽፉን ገለ ዝበሃል ነገር ኣይነበረት ግን ናይ ነፈርቲ ኩነታት ጥራሕካ ተጥንቀቕ
5: መጀመርታ መበገሲ ንግንባር ዓሰም ኣብ የብዓንዲ ማርያም ካብ ባፅዕኒ ፈሮ ከባቢኣን በዓል ስሞቲ እዚ ወሽሞጥ ዝላገለ ዝበሃል ኩሉ መፅናዕቲ ማይ ተባሂለ ተንቀሳቂሰ ነረ ንሓደ ወርሒ ካብኡ መፅ ሸሮክ ዝበሃል ሕማም ሓሚምና ኣብ ኮሮ ንባፅዕ ከይደ
6: ሕጂ 9 እቲ ምሰልኩ ንባፅዕ ንዐ ከምዚኣ ክገብር እየ ከይል ሓራ ኢለ ምስ ወዲ ኮረኒ

0: ተታሒዝና እንዳኸድና ከለና ኣብዚ ናይ ወሽሞጥ ዙላ በዓል ስሞት ሕልፍ ኢል እዛባ ይራፋለ ሕልፍ ኢልካ ዘላ ሩባ ትፀንሓና እዚ ስውእ ወርጨጋ ኣጋጣሚ የነተረቦጥ ሒዙ ነይሩ ኣብ ሳጃ ተሓስ ሙሉ ለይተሓዲርና ሙሉእ መዓልቲ ውዒልና እዚ ፀጋይ ላምፐን ታንከኛ ምስ ካልኣዩ ክልተ ታንኪ ኮይነን ስሒበን ኣውፅአና ነታ የነተረ ሽዑ ሽኮር በፂብፅዎ ድኸረኒ ላስቲ ኒ ነዛ ማይ ሰቲናያ ጥዑ ኣቲና
1: ኣነ ኣባል መጓዓዝያየ ናይ ነዳዲ ሓላፊ የ ነረብቲ ግዜቲ ድግድግታ ማዓስከር ውሃበና ናይ ካይና ኣሎ ናይ ወዲ ኢፍሬም ኣሎ ክልተ ፈርኖ ነይረን ሓንቲ ናይ ነሳን ሓደን ምውፋርን ነዳድን ከዓ ኣብታ ሩባና ኣቱ ኣነ ጫፍ ናይ ድግድግታ ኸውን ኣብዚኣ ኮይንና ኣብ ሳልሳይ መዓልቲ ክልተ ቦጥ ነረናኒ ሰለስተ ውሳኻኒ እዘን ሰለስተ ቦጥ ሕጂ ንሰርዐን ሓንቲ ብሽፍቲ እየን ተስፋ ይሽረ ኣሎ ኣብኡ ኮይና ትመልእ ስጋ ብነዳድ ትውድእ ሓንቲ ደንጎሎ እያ ትኸይድ ክልተ ዓድሮስ እየን ዝኸዳ ሓንቲ ሓልዋ ጠጠ ትብል ካብዘን ሓሙሽተ ከምዚኣ ገርናታ ስራሕ ነካይዳ ዕርፍቲ ዘይብሉ ስራሕ እዩ ንግሆ ሰዓት 4ባዕተ ንድሕር ተመሊሶም ኣብተን መማዕሽጎም ምስኣቶ እታ ሩባ ተመሳስላ ኢኻ ንሕና ኸ ኩሉ ግዜ ኣብ ቡንቶ ኢና ንኣቱ ኣብ ቡንቶ ኮይንና በቃ ነዛኻና ተራ ምንታንት ኢና ንገብር ኣብኣ ንውዕል ነቲ ኣፍደገ ሃሩር በጊ ዝብለካ ፀበብቲ እቲ ጎዳጉዲ ክሻ ማያ ጠልቂና በዚ ክሻ ነጠልቂ በዚ ክሻ ነጠልቂ ኣብኣ ንውዕል ምሸት ልክ ሓሙሽተ ፈርቃን ሽዱሽ ትኾን ከላ ይብገሱ ተስፋይ ሽረ ምስ ካልኣ እዩ ንላዕሊ ዝበፅሑ ከዓ መሓሪ ዝብልዎ ነይሩ ከምዚ ገርና ከዓ ነፋንዎም
2: ካብ ዓድሮሰ ሽዑ ፀዊዖም ንባፅዕ ተፀዊዕና ከም ኩሉ ኣወታት ተተመሪፅ ዝኸይድ ዝነበረ ተፀዊዕና ንባፅዕ መፅና ማእኸላዊ ቦታና ኣባፅዕ ንእሽተይ መግለፂ ተገይርና ከዓኒ ቀዲምናየን ኢና ከዓ ሕጂ ወርሒ ኢና ንገብር ንሕና ድሕሪ ወርሒ እዮም ብመፁና በዓል ውጩ ንሕና ግን ወርሒ ገርና ኣለና ኣብ ኢንገል ዝበሃሉ ቦታ ነቲ ኢንገል ዝበሃሉ ቦታ ርኢናየ ንፈልጥን ኢና ከይድናየ ንፈልጥን ኢና ብዝኾነ ግን ከምዚኣ ናይ ኣቧጋቢ ካይዳ ኢካ ትኸዶ ገእማን መኪና እናጠረት እያ ትኸይድ ኣይበፃሕ ነቲ ቦታ በፂሕናያ ኣብኡ ንተበፃሕካ ግን ልክዕ ከምዚ ማጃሕጃሕ ዛእተካ ኢድ ምስልካ ክፅሪ መዓሽቲ ቦታ ኣብኡ ከቢድ ብረት ቤትን 30 ናብኡ ተኺሎም እንዳሃላ ካርሙ ነይሮም መርከብ እንዳሃላ ከይተኣቱ ማለት እዩ ሽዑ ንሕና ኣነ ምስ ጎደፋይ ተኽሉ ዝበሃል ሓደ ተወሲኽኒ ሰለስተና ወዲ ባሻይ ዝበሃል ሓላፊ መጓዕዝያ ዞ ምብራቕ እዩ ነይሩ ካብ ቀደሙ በዓል ነይሮም ብዙሓት 7-8 ኣባላት ዘለዎ ካሱ ምሳናብኡ ፀኒሕና ብድሕሪ ዳርጋ ብነፈርቲ ከም ብቻኻየን ከልዕላካ ዝደልያ እቲ ቦታ ግን እንታይ ጠቒምና ብምሉኡ እቲ ቦታ ዝተወደቐ ተወደቐ ኣብ ርእሲኻ እንተዘይወዲቑ ናይ ነፈርቲ ታኣሹም ዋላ ሓንቲ ገብረካይ ንስኽኢሉ ይሰጥምናው ብድሕሪ በዓል ውጩ መጥቃዕቲ ናይ ብዓብዩ ኮይኑ ንገላዕሎ ሕለፉ ኢሎምና ንገላዕሎ ንሓልፍ ማለት እዩ ኣብ ገላዕሎ ምስ ሓለፍና ንብሙሉእ እንተናብኡ ዝነበራ ማካይን ምስአን ወታደራዊት መኪና ነዳዲ ዝፀዓነት ኣይመፀትን ካብቲ ዘለና ኣነ ክመልኣልና ኣለ ማለት እዩ ንዓያን መሊአ ንባፅዕ ኣትየ ካብ ባፅዕ ተመሊሰ ኣርኪበ ንዓያን ከዓኒ ምስአን ንመስመር ጥዑ ንተሓሓዞ ኣብ መስመር ጥዑ ሕጂ ክንከይድ ከለና ብዙሕ ነገር እዩ ዘጋጥመና ብዙ
3: ብቐጥታ ሓለዋ ባሕሪ ንክትኩር ተባሂልና ናብ ደሴት እንገል ናብኣ ንኸይድ ሓንቲ ሓይሊ ናይ በዓል ኣዝየ እንዳሓዝዋ መድፍዕን ንሃና ሓይልን 6ዱሽተ ረሻሽ ማለት እዩ ሓደ 4 ሚሜ ሓደ 37 4 23 ሚሜ ሒዝና ኣብ ኢንገል ንነብር ነርና ኣብዚ እዋን እዚ ዕለት 24 ወርሒ 291 ብፃይ መኮነን ገብረኣብ መፂ እንታይ ይብለና ዳህላ ከነጥቅዕ ስለ ዝኾና ንዓይኒ ወዲ ዓዜ ምዞም ኮማንዶ ኮይና ድልዋ ፅኑ ሰዓ 8 ገለ ተባሂልና ብወገና ምድላዋት ገርና ብዝኾነ ግን ንሕና ምስ ኮማንዶ ዝገበርናዮ ልምምድ ኣይነበረን ቶም ኣብ ኢንገል ዝነበርና እቲ ታንከኛ ክልተ ሓይሊ ዝነበረ ኣብ ባፅሒ ዝነበረ ናይ ብርጌ 23 ስግን ምስ ሓይሊ ባሕሪ ቀፃሊ ልምዳት የካይድ ነይሩ ሰዓ 8 ፀቢና 11 እንታይ ትመፅእ ንገልዓሎ ተበገሱ ተባሂልና ዕለት 24 ዕለት 25 ሕጂ ይኸውን ከሎ ብፃይ ገረ ዝገር ዓንባርዮም ውጩ ከምኡውን ቻይንስ እዚኣቶም ኣኼባ ይካይድልና ናይ ሕጂ ተልኦ ኮና ይብለና ውጩ ነዚ ኣብ ከባቢ ጢዖ ዘሎ ፀላኢ ምድምሳስ እዚ ከምዚ ኣምሰለ ሓበሬታ ወሲደ ኣለኹ ንሓለፍተይ ከዓ ንዓና ሞራል ንምስዳቂል እዩ ንሓለፍተይ ከዓ መነመን እዮም ዝኸዱ ምሳይ ኢለ ተወኪሰ እዮም ሓለፍተይ ከዓ ብርጌድ 63 ምስ በሎኒ ዓሰብ ኣለኹ ኢለ እዮም ሓሙሽተ ሓይልታት ሓሙሽተ ወጥለ ናይ ኮማንዶ ከዓ ነረ ኣብዚ ብጣቅዒትን ጨብጨባን ሰብ ከዓ ኩሉ ከም ብተይ ክዕንድር ጀሚሩ ገለ ሰባት እውን ናይ ሓይልታት ካብ ኮትሮ ሓጎስ ክትኩስ ጀሚሮም እቶም ሓለፍቶም ውን ጠጠው ክብልዎም ክኢሎም ብድሕሪዚ ዕለት 25 ተበጊስና ንጢዑ ክነጥቅ ኢልና ክንከይድ ከለና ገለ 50 ኪሎ ሜትር ምስ ገልና ሰልሚ ፀኒሑ ቅድሚኡ ኣይነ ኣለም ወዲ ዓዜን ምስ ሓደ ናይ ምውፋር ምስ እንዳስለያ ኮይኖም ነቲ ቦታታት ወዲ ገብረኣብ መኮነን ገብረኣብ ኪዱ ረኣይዎ መንገዲ ገለይልዎም ከይዶም ሪኦሞ ሕጂ ንቆይ ፀኒሕዎም ባሕሪ ገሹ ስለ ዝነበረ ማለት እዩ እዛ ዝብለካ ዘለኹ ካብ ገልዓሎ ተበጊስና ክንከይድ ከለና ሕጂ ገለ ታንክታት ክወፅእ ኣለዋ ገለ ከዓ ሰጢመን ሙሉእ ለይቲ ክንፍሕር ታንክታት ክሰሓባታ ትስሕብ እውን መልሻ ንባዕላ እውን ተኣቱ ስለ ዝነበረት ገለ ዳሓለፋ ድሕሪት እንደገና ንገልዓሎ ተመሊስና ብሶሳ ጌርና ሽዑ ተጠዊና ማርሳ ፋጥማ ኣቲና
4: ሰለስተ ታንኪ ተደራሪበን ተሸኺለን ብሙሉእ እዚ ኣጋርካ ሓንቲ ወፀለን እያ ትመርሕ ዘላ ናይ ማናጃ እምበር ብሙሉእ እቲ ኣጋርሃታት ከዓ ምዘን ድሕሪት ማካይን ተዓፅዩ ማለት እዩ 8 ታንኪ ሒዝና እቶም ቀዳሞት ይስዕቡና ኣለዉ መፁ ኣለዉ እናበልና ከምዚ ሽግር ከም ዘጋጠሞ ኣይፈለጥና ክድ ሓዲርና መርሳ ፋጥማ ክንበፅ ወጊሕና ኣብኡ ውዕልና ማለት እዩ ረድዮ ርክብ ከዓ ፀላኢ ዝኾነ ገምጋም ከይወስድ ኣብቲ ከባቢ ፍሉይ ርክብ መፂ ሎ ኢሉ ገለ ገምጋም ከይወስድ ረድዮ ርክብ ከዓ ሳይለንት ተባሂሉ ረድዮ ርክብ የለን ንሳቶም ክሕብሩና ይክእሉ ከምዚ ኮይና ኢሎም ንሕና ከ እንታይ ኮንኩም ኢልና ክንሓትት ኣይ ንኽእል ናይ ዘረ ሰዓት ሽዕየን ረድዮ ዝክፈታ ጥዮ ምስ በፃሕና ተባሂሉ ተሓቢርና እዩ
2: ሙሉእ ለይቲ እምኒ ተምፅና ዕንጨቲ ተምፅና ኣብኡ ወጊሑ ወጊሑ መወዳእታ ብሲሞቱ ጌርካ ምካት ኮይኑ ተጠውና ብሲሞቱ ጌርና ጉዕዞና ቀፂልና
5: ንሕና ግን ሓይልና ንሃና ግን ኣጋጣሚ ቅድሚቲ ናይ ታንክታት ምሽካል ኣቐዲመ ሓሊፋ ስለ ዝነበረት መሳናኸላይ ኣጋጥማን እዚ ክልተ ኣንፍብያን እሰና ቀዲመን ምሳና ሓሊፈን ሓንታን ናይ ሃንደሳውን ሓንቲ ጋንታ ሓሊፎም እዚኦም ንሕና ምስ ሓለፍና ዝኾነ ድሕሪት ተመሊስና እንታይ እቲ ኩነታት ምስፈለጥና ንሕና ግን ብድሕሪ እሳቶም ድሕሪት ገጾም ምለሱ ስለ ዝነበሩ ንሕና ግን ድሕሪት ክምለሱ እውን ስለዘይንቕል ዋላ ተደለናዮ ብዘለናዮ ንቅድሚት ቀፂልና ኣብ ከባቢ ማርሳ ፋጥና ምስ በፃሕና ከዓ ስለዚ ናቶም ህላውነት ክፍለጥ ኣለዎ ንሕና ኡ ክንሓድር ኣለና ማለት እዩ ኣብኡ ሓዲርና እንደገና እውን ኣብኡ ውዒልና ኣብኡ ሕጂ ከም ሽግር ግለፅ ዝኽእል ናይ ማይ ፀገም ነይርና ማይ ኣይነበረን ኣዝዩ ከቢድ ዝኾነ ፅምኢ ነይሩ ምክንያቱስ ሓዲርናስ ሙሉእ መዓልቲ ውዒልና እሞ ከዓ ዋላ ወርሒ ክልተ ይኹን እምበር ወርሒ ክልተ እውን ንባዕሉ ኣብ ደንከል ኩሉ ግዜ ንድሕር ኣ ግመ ሃሊ እዩ ድሕግዘካ እምበር ግመ ንድሕር ደየለ ፀሓይ ንድሕር ወፅያ መሪር እዩ ፀሓይ ማለት ብፍላይ ንዘይፈልጦ ሰብ ከዓ ከቢድ እዩ ከምኡ ስለ ዝነበረ ከዓ ኣብ መወዳእታ እሞ ምስ ደንጎይና እንታይ ንግበር ኣንቦድ ምሳይ በይን ሰመረ ካልኣየ እዩ ብሓንሳብ ኢና ኣፍቲ ሓይሊ ሕጂ እሞ ማይ ስክንፈትሽ ተባሂሉ ብሓንቲ ቦታ ማይ ከም ዘለ ፈል ግን ፀላኢ ከምዘይብሉ ነፃ ምዃኑ ምስ ተፈልጠ ትቁፅሮም ምናልባት ኣነኳ ሕጂ ይዝክሮምን ግን ማይ ከምፁ ኢሎም ከይዶም ንሳቶም እውን ኣብ ግዜኡ ክመፁና ኣይከኣሉን ኣብ መወዳእታ እውን ንሳቶም እቲ ቦታ ርሑቕ ስለዝኾነ ካብኡ ማይ ተሰኪሞም ክመፁ ከለውን እቲ ፅምኢ እውን ንዕኦም ልዕሊ ዓቕሞም ስለዝኾኖም እቲ ማይ እንዳሰተይዎ ወዲኦም ሞናባና በፂሑ ኣብቲ ዝውዓልናዮ ከም ፅንኩር ናይ ማይ ፅምኢ ከምዝነበረ ክግለፅ ይኽእል ኣብቲ ጉዕዞ ማለት እዩ
6: ተበጊስና ኣብ ከባቢ ማርሳ ፋጥማ ክንበፅሕ ከለና ንሕና ሓሊፍና እዮም ሎጂስቲክ ይኹን ሓይልታት ይኹን ካልእ ካልእ ብድሕሪት ይዕገታ
7: እቲ ብምሉኡ መካናይዝ ዝበሃልን ታንክታት ኣለዋ ረሽራሻ ዝፃዓና መካይን ኣለዋ ሰራዊት ኣብ ልዕሊ መካይን ኣሎ ኩሉ እዚ ብድሕሪ እየን እዩ ዘሎ ብድሕሪ ተን ታንክታት ናይ ምኢት እቲ ሰልሚ ከዓ ዳርጋ ሕይል ዝበለ እየ ውሽጢ ወሽመጥ ዓይነት እያ ኣትየን እየ ኣብኡ ተጠውየን ክምለሳ ይክእላ እየን ሕጂ ሽዑ ንሽዑ ብላዕለወት ኣዘዝቲ ትኩርነት ስለ ዝነበረ ኣመራፂ ጥራሕ ምምላስ ጥራይ እዩ ተባሂሉ ንሳብ ኣገዲፍካ በዚ ክሓልፋ ኣይክእላን እየን በዚ ግን ክሕትሕለፍ ኣይትከኣልን እያ ምምላስ ሓይሽ ተባሂሉ እቲ መካናይዝ ማርሻ ንዴትረ ንድሕሪ ተመሊሱ ንገላዓለ እዩ ተመሊሱ ኣንፈቱ
8: ሓደ ብርጌድ ናይ ናትና ኣጋር እውን ብባሕሪ ዝተበገሰ

0: ነይሩ። ስለዚ ንሱ ንመሬት ከም ዝምልስ ተገይሩ ኩሉ እቲ መካናይዝ ይኹን ተኣጋር ይኹን ብሲሞቲ ገይሩ ብምዕራብ ገይሩ ንጢዑ ተበጊሲ ማለት እዩ።
1: ከይዚ ሓዲሮም ከይዱ ዒሎም ፅ ምሸት ኣብ መርሳ ፋጥማ ኣብኣ ፀኒሕና እዮም። ኣብኣ መፅኦምና ኣብኣ ዓሪፍና ሓዲርና ሌቲና ንውገስ ንፅዖ ካብኣ 9 ሰዓት ወሲድና ንፅዖ
2: ኣብንጉ ሕል ተመለሱ ተባሂሉ ንገርዓሎ ተመሲና ንገርዓሎ ሕልፍልና ንፀጋም ኣልጊስና ንቦያ ሰሙቲ ገደ ብኡ ደይብላ ከዓ ተኸድና ንጎላጎል እዩ ዝዓሉ ዝባል ምስ መፀይ ኣብቲ ጎላጎል ወን ምስካር ግዜ ወን ስለ ዝወስደልና ስለዝነበረ ሙሉእ መዓልቲ ክንጓዓዝ ሓጎዒልና ኣጋምሸት ንመገዲ ባዳ ትወስድ መገዲ ምስረክብና ንድሕሪት ተመሊሽና ማሳፋትና ከምናኣትውቱ ገይሩ ማሳፋትና ምሳባተና እውን ኣብኡ ናይ ዕርፍተቱ ገይሩ
3: ዝሓር ካብኡ ዝነበራ ቃፍላይ ኩሉ ብደገርቶ ገይርቶ ጠውዩ ብኣሳዒላ ደገርቶ ጌርካ ድሓር ብድሕሪ ኣኬሎ ንማርሳ ፋጡማ ካብ ማርሳ ፋጡማ ሕጂ ንማሕለጎ ማሕለጎ ዝበሃል ሽዑ ብኡ እዩ ነይሩ ፅርግያ ማሕለጎ ዝበሃል ሓንቲ ማይ ኣላ ኣብቲ ማይ ኢና ተኣኪብና ነ ኣክንዲ ብ26 ክጥቃዕ ዝነበረ ኣጢዖ ሓደ መዓልቲ ወሲኽና ተፀውየን ክርክበና ስለ ዝነበረን ድሓር ኣብ ማሕለጎ ዝበሃል ማይ ዘለዎ ቦታ ተኣኻኺብና ሽዑ ንመጥቃዕቲ ተበጊስና ማለት እዩ። 27
4: እቲ መንገዲ ሕማቕ ነይሩ ናይ ብሓቂ ሕማቕ ነይሩ ናይ ብሓቂ እቶም ተጋዳልቲ እቶም መጓሕዝያ ኩለና ዛሕባብና ካብ 3 ታንኪ ተሓለን ዝነበረ ክልታውፅን ሓንቲ ተወፍያ መስለኒ ተሪፋ መንገዲ ከዓ ቀይርናስ እቲ ጉዕዞ ብከምኡ ጀምር
5: ልዕሊ ፀላኢ ተፃብኣና ነገር ተዳልዩ ባህሪ ላዕለዋይ ሓላፊ ናይቲ ግንባር ንስ ገረዜር ዓድማርያ ውጡ ስለዝነበረ ካብቲ ቦታ ስሒብና ብሸነክ ሲሞቲ ኣቢልና ቦርደልያ ኣቢልና ናይ ዝተወሰነ ሰዓታት ዕረፍቲ ተዋሂቡ ሰራዊት ከም ዘለዎ ክንተቕፅል ገና ጢዕኹንታባ ውጩ ተባሂላ ትዋዕ ዘላ ሕጂ ካብኣ ብፃሕ ክንብል ከለና እቲ ዝገደደ ናይ ባህር ተፃውቃ መፅ ካብዚ እኒኦም ኣካይል ናቕቢፀን ምክንያቱ መገዲቲ ክተቐዲሙ ዓንዲ ክገልፆ ፀንሐ ንናኣሽቲ ማካይን ወይ ድማ ንቑራላት እዩ ቅድሚ ሕጂ በዘናና ማካይን ተረጊፁ ኣይፈልዩ
0: ምስ ተበገስና ኣብ ከባቢ ገልዓሎ 6 ታንክ ዝኾና ኣብ ባሕሪ ስለጭቃ ስለዝሓዘ ነሰልማ ኣብቲ ገምገም ባሕሪ እቲ መደብ ኣብቲ ክንብጉሰሉ ዝግባኣና ኣይተበገስናን ማለት እዩ። ሓደ ብርጌድ ናትና ኣጋር እውን ብባሕሪ ዝተበገሰ ነይሩ። ስለዚ ንሱ ንመሬት ከም ዝምልስ ተገይሩ ኩሉ እቲ መካናይዝ ይኹን ተኣጋር ይኹን ብሲሞቲ ገይሩ ብምዕራብ ገይሩ ንጢዑ ተበጊሲ ማለት እዩ። ኣብዚ ሙሉእ ለይቲ ክንከይድ ሓዲርና ኣብ ከባቢ ጢዑ ምስ በፃሕና እቶም መገዲ መሪሖም ዝኸዱ ዝነበሩ ናይ ስለያ ኹኑ እቶም ህዝቢ ኣብ ጥቓ ፀላእ ከም ዝበፃሕና ተሓቢሩ ማለት እዩ። ኣብዚ ሕጂ መጀመርታ ወዲእታይ ዝገበሮ ኣክንዲ እቲ ሓይሊ ብኩሉ ንቅድሚ ዝኣቱ ቲዝበዝሐ ሓይሊ ብድሕሪት ገዲፍካ ውሱን ሓይሊ ንቅድሚት ንዳእተኻ ናይ ፀላእ ኩነታት ምፍታሽ ዝብል ነይሩ ማለት እዩ። ኣብዚ እቶም ስለያናትና መጀመርታ ኣብቲ ታባ ምስ ደየቡ ፀላእ ይፀንሖምን ንታሕቲ ገፆም ወሪዶም ኣብ ታሕቲ ግን ናይ ፀላኢ ስቃጥልታት ዝበልዖ ቀልቀል ሓደ ሓደ ምልክታት ምስ ረኸቡ ኣብቲ ከባቢ ፀላእ ከም ዘሎ ተሓቢሩ ማለት እዩ። ስለዚ ኣብዚ ተኽሱ ተጀሚሩ ማለት እዩ። ቅድሚ ዳብቲ ዓዲ ዘሎ ማለት እዩ። ተኽሱ ምስ ተጀመረ ኣንፈት ናይ ፀላእ ከዓ ክንፅረልና ጀሚሩ ማለት እዩ። እቲ ድሕሪ ዝነበረ ኣህወታት ንቅድሚት ከምዝሰሓብ ተገይሩ

0: ብራቦታት እምበኣርከ ስሎሚ ካብዚ ንትርብሊ ክትከዱ ስለ ዝኾንኩም ንዅሎም ስድራ ቤትኩምን ኣንስትኹምን ተፋኒኹሞ ንትመፁ ሱቢቶ።
1: እሺ ጐይታ
0: ወድየ ኣለኹ እንዲያሙ።
2: ኣይ ረአ ይበሉ ካብታን ፈራሕናያ ከይወፃና ተበጎስ ኢሎምና ንኺደታ
3: ንኺድ እምበር እንታይ ዳ ክንገብር ኣብ ምንታይ ኣድያና ዳ ክንኣቱ
4: ንኺድ እምበር ካብዚኦም

0: እዋ እዞም ሰብኣይ ደኣኒ ከምዚ ኢሎም ጠፊኦም ትማለ በቕት ትማለ ምስኮርስ ድሓ ይብሉ ገሌ ይብሉ እወ ኣነ ጉዳም
1: ማካ ድሓ እንደቐኒኺ
0: አልሓምድላህ ድሓ ንዲኹም ደኣኒ ከምዚ ኢልኩም ጠፊኹም ቀኒኹም
1: ክላእ ናይ ድሓንን ደይ ድሓንን ገዲፍ ክግዳ ተበጎስ እንዶ ኢሎም ናይ ኣለዉ
0: ናበይ
1: ንትርብሊ
0: ትርብሊ እዋ ኣነ ተሓሳረይ ኣንታ ክንደይ ከፊል ኣይትጉብሮም
1: ድሓን ማካ ንዕሞ ኮፈሊ ኮፈሊ ዝደይተርፍ ጉዳይ እዩ
0: ሕራይ
1: ማካ ኣይትሕመቕ እጆኹ ኣነ ኸይደ ሸሪናካ ድሓን ወዓሊ ማካ ድሓን ወዓሊ ኣነ ኸይደ ሸሪናየ ድሓን ወዓል ማማየ ድሓን ወዓል ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ ማካ ኣይትሕመቒ ኣይትሕመቒ እቲ ግራት ንኺዳነ ዓርከይ ሕረሰላ ኽብለ ንዕኡ ንመሰለስ ንዋላ ንፍርቂ ተይብክ ጽቡቕ እንተደይ ኮይኑ ኸዓኒ ዋላ ንብላዕ ሃብዮ ከይደ
0: እምበኣር ከይድኩም ድሓን በሉ ብድሓን ከይድኩም ብድሓን ተመለሱ ረብኻ ምሳኹም እዩ ምሳኹም ኢኹም
1: ኣሚን
0: እዋይ እዚኦም ምስክረግሙ
2: ባሻይ ከመይ ውዕልካ
3: እግዚኣብሄር መስገን ድሓን ዶ ውዕልካ መስገን
2: እዞም ስድራ ተፋኒኻ እዮም ዶ መፅኻ
3: ተፋኒየ እዮም ወ ኣበይ ዳ ክንኣቱ
2: እዋ ኣነኻ ተፋኒየ እዮም እየ መፅሐ ሽምባ ሽንካሓ ኣብዚ ክንራኸብ ኢና ሓሲብና ነርና ግን ጠፊእና ደንጉና ድሓቀ
3: ደንጉና ጥራይ ወረኻ ቕስለና እዩ
1: ወይ ኣነ ኣሕዋተይ ኣይ ከመይ ክሓዲርኩም
2: ድሓንዲ ሓዲርካ ከመይ ሓዲርካ
1: ደንጉዮኩም ዶታ
2: ደንጉኻና ጥራሕ እዩ ወረ እንታይ ኻኹንካ
1: እንታይ ኮይነ ዘይከውን እቲ ምፍልላይ ደጢዕመናታ ተዳናፊቐ
3: ኣተዳፋኒቕካ ንሕና ግዳ ሓቦጭቦጭቦጭቦጭ ኢልና ኣሎ ተዳናፊቕና ኩላና
2: እዎ ወርኻኡ ዝኸፍእ ኸይመፃና ከሎ ቀልጢሕና ንኽድ
3: ንኽድ ሕረ
0: እዋይ ዝምፍልላይ ክሓስም እወይ ፅምዋ ክሓስም
4: ሓደርክን ማካ ከመኢልክን ሓዲርክን
0: አልሓምድላህ ደሃበ ደሓንዲ ሓዲርክን
4: መስገን መስገን ደሓኔ ኣትን ማካ ሓፍተይ እቲ መሃያና ዳ እንታይ ዳ ወሪድዎም የጓለይ ትቲ እንታይ ድብልዎ እቲ ባልያ መዓስ ዳኣሎም ዝሰዱልና ደቂ
0: ንድዕሎም እንታይ ከ ፈሊጠልክናኒ
5: ኣሰላሙ ዓለይኩም ኣንስቲ ከመይ ውዒልክን
0: አልሓምድላህ ሓበይ ሓጀ
5: ንሓን ደለኹም
0: እቶም ርሕቡ
5: ረሓብ ርከብ ረሓብ ርከብ ባልያ መፅኢክን ኣሎ ባልያ ባልያ ካይ ደንጎይኽን በፅሒፈት ክዳ ኣይቲ ደንጉያ ድሓን ዋዕላ
0: ሕረ ኣበሓጀ ድሓን ዋዕሉ
4: ኣትን ማካ ሓፍተይ እግዚኣብሄር ዶ ሰሚዕና ኮይኑ ድኣ ጓለ ዋይ ብሩኽ መዓልቲ በላ ንዓናይ ንኺድ ንዓናይ
0: ሰይ ኣይ ብርክቲ እንዲኽን ኣንቲ ንድሃብ ሓፍተይ ንዓናይ በላ
4: መካ በላ ሕጂ ኣብ ከተማ ምስኣተና ሕልፈት እቲ ናብ ለንድን ዘለዋ ጥንቅቕ በላ ይኽን
0: ኣጆኹን ነዛ ነፀላኸን ሒዘ ደድሕሪ ኹን ዘይከይድ
6: እንታይ ዘጎም እዩ እዚ ኩሉ ሰብ ልኢኽና ኣለንሲ እንተኮይነን እዚአን ጠፊአን
4: ንዓርኩም ጎይታይ
6: መስገን ድሓን ደው ዒልክል ብኡ ፅጋዕ ፅጋዕ በላ ንዕዝ ከስኺ መን ሽምኪ
0: ማካ
6: ማካ ማካ ማካ ማካ ኤኮ ማካ መሓመድ
0: ኣብት
6: መን ሽሙ ሰብኣይኪ
0: እዋይ ጉድመፂኒ እዋይ እንታይ ኣንቲ ክብል

0: ኣቱን ጐይታይ፣
1: እዚ
0: ደፍተርኩም እሞ ገንፅልዎ ኣስማት ክፅውዑ ከለኹም ኣፍታ ስሙ ምስ በትሐዙ ንስ ይኽብለኩ።
1: ኣቲ ክንደይ ኣብዚ ዘለዉ ብዚ ደብተር ዘለዉ ኢልካ ክፅውዓልኪ ደሊኺ? ንዕስካ ክልትፍና መጃኽልናኪ
0: እወይ እንታይ ድብሎ ኣንተ ተደ ክገብር ንዕኡ ትፈልጥዎ እንዲኹም እዚ ቆልዓ ትሪእዎ ዘለኹም ቅምጥ ኢሉ ነብ ይመስል።
1: ኣቲ ክንደይ ክንደይ ክንደይ ክንደይ ክንደይ ነዚ ድመስሉ ኣለውና ንዕስካ መጃኽልናኪ
0: እወይ ጉድርኺ ኣንቲ እንዳሃበየ እንታይ ደና ክንገብር?
2: ኣቲ ንማካ ሓፍተይ እሞ ባዕለይ ዶ ክነግሮም?
0: እወይ እቲ ፍታሕስ ኩሉ ግዜ ሓባኸን እንዲ ዝርከብ ንዕነ በላ ንገሮም።
2: ጐይታይ ሽምባን ሽንካሓ እዮም ድበሃሉ።
1: እንታይ ደኣ ከምኡ ደይ ትብላ?
2: ኦ ሽም ሰብኣይ ካ እምበር ዘይስመ ኮይኑ እወን
1: ክላኽላኽላ ኣብዚኣ ጥራይ ፈርሚ ኡኖ ዶይ ትሬ ኳትሮ ፍኒታ ንዕ በዓል ትሪጋ መኒ ሽም ሰብኣይኪ?
2: እዋይ ወይ ለከ ጉድ ረኺብና። ንዕነ በላ ከምታ ዝነገርኩል ክንንገር ኣለይ
1: እንታ ቐልጥፋና ዶ
0: ሕራይ ኣንቱም ጐይታይ ሸቃ ገረ ዝግሄር እዮም ዝብሃሉ
1: ኣትታይ ዳ ከምኡ ደይ ትብል
0: ኣትስማእቶም እምበር ዘይስመ ኮይኑና
1: ንዕነ ንዕነ ንዒ ቕልጥፊ ኣብዚኣ ፈርሚ እንኪ ኖ ዶ ትረ ኳትሮ ቺንከ ኒት ድሕሪ ሎሚ ኣስማቶም ኣብ ወረቐት ፅሒፍ ክንኦት መጻ ተዘየለ ክምለስ እዩ ደመስግን
0: ወለከት ጉድና ኣንተ እንታይ ዝበለ ፈኽራድ ኣሉ እዙ
2: ሱቕ በበላ ብኣምኾ ታሰይቲ ኺዳነ ሽም ኣቦኣን ሽም ሰብኣያን ሓደ እንድዩ በለ ንዒ ሽም ሰብኣይ ክንገሪ ተልዋ ኣይፋለይ ላኸም ቀደማ ክርትም ተብለ ንምስ በለት ወዮ መሃያ ተመሊሹ ተመሊሹ ይረኸበቶን
0: እዎ በላ ካብ ሰሩ ማዕቱ የውፃና ንዓናይ በላ ድሃበየ ንዓናይ ደኣኒ
2: ግር ንዓናይ በላ ሕረ
3: ኣይ ስምዑ ስክታ ኣብቲ ዓድና መቸም ኣብ መኸወሉ ዘይብሉ ቦታ ክሸይን ማለት ነውሪ እዩ ዝነበረ ኣብዝን ከዓ ኣብ መኸወሉ ዘይብሉ ቀላጥ ቦታ ሽን ውዒልና መፂና ፅቡቕ ዶ
4: ክላኽላኻ እስኻ በራሕ እንተደኣ ኮይኑ ዓዶም ደኣ ኣምታይ ክሸይን ደይኻ ኣይነገረብ ደለዎመ ስምዑ ነግዳ ከምዚ ኣነ ንሰበይተይ ዝናፍቓ ዶ ነንስትኹም ትናፍቕዎን ኣለኹም
5: ወይለይ ብሕልፊ ኣነ ናይታ ክመፁ ከለኹ ደቕኖነ ኩላ ግዲ ኮይኑሲ ለይትን ቀትርን እየ ድዝክራ
6: ኣይ እምበኣር ክትብጎስ ከለኻ ኸዓ ኣቐነኒኻ ኣለኻ ደይተስምዓና ዳ ወደይ
5: ከስምዓኩም በሉ ተቐበሉኒ ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ
7: ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ
5: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
7: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓሊ
5: ኣነ ኸይደ ሸሪናካ ትቖነንዮ ማካ ተቆነንዮ
7: ኣነ ኸይደ ሸሪናካ ተቆነንዮ ማካ ተቆነንዮ
5: እልክዋ ንብለኩም ሃያበሉ ናትኩም ክኣስከ
6: በላ ንኻ ኸስማዕኩም
4: ሓስኩ ስማዓና በ
6: መቼም እታ ሰበይተይ ቁኖን ድያ ትፈቱ መንስያት ትርኢ ትህነን ከም ኣይርእኹም ሕጂ ኣነ ኸዓ ክደርፈላ የበለ ስምዑኒ
4: ሃይ በሎ ስማዓ ንሓረ
6: ጓሉ ብቀሺ ዘራጥን ፍቶ ክዶ መረፀ ለተ ሃይማኖት
7: ጓሉ ብቀሺ ዘራጥን ፍቶ ክዶ መረፀ ለተ ሃይማኖት
6: ጓሉ ብቀሺ ዘራጥን ፍቶ ክዶ መረፀ ለተ ሃይማኖት
7: ጓሉ ብቀሺ ዘራጥን ፍቶ ክዶ መረፀ ለተ ሃይማኖት
4: በላና ክስምዓኩም እየ ሃስምዑኒ
6: ሕራይ ኣስምዓና
4: ባልያ ሰሪደልክ ኣለኸ ኣምቢርከ ዶ ኣለኸ ሰቲኽዮ ሸህ
7: ባልያ ሰሪደልክ ኣለኸ ኣምቢርከ ዶ ኣለኸ ሰቲኽዮ ሸህ
4: ባልያ ሰሪደልክ ኣለኸ ኣምቢርከ ዶ ኣለኸ ሰቲኽዮ ሸህ
7: ባልያ ሰሪደልክ ኣለኸ
8: ኣምልከሎ ለኸየ ሰዕቲኸያ ሻሒ
9: ጓልዶበሳይ ጓልዶበሳይ
8: ጓልዶበሳይ
9: ሶብየልን ንዕናይ ምሳይ
4: ወዳእትኸይ ታ ፈፂምልና እምበር
6: ረይ ይበሉ ከምዛ ጥን ክብሉና ዝፀንሑ ካብታ ጠም ትዕላልና ክኸሊፎምና ክሉፍ በሉ
5: ክልኣ ባዕሎም ይፍለጡ ንግበር ነግዳእ
9: ዋልዶቦ

0: ሰማይ ሰማይ ትኸይድ ከም ግመይ ኣብቲ ርሑቕ ኣብቲ ማዕዶ ዘለኸይ ለለየ ኸመዓልካ ሽሙ ዘይስመይ ለለየ ኸመዓልካ ሽሙ ዘይስመይ
1: መካ መካ የሰምዓክን እንደ ደለኹ ትቕዝማ ደለኽን ትጥዕማ ድሓ እንደ ውዒልክን
2: ድሓ እንደ ውዒልክን ድሃበየ ኣተናብቖት እንዲበዚሕና እንታይ ምክንገብር ናፊቕና
1: ናፍቖት ዳኣ ንኩልና ናፍቖት ወበዚሕና
3: ዓቐብ ኮይኑ ይተረኩም ደኾነ ፀሓይ ኮይኑ

0: መዓል ክንስገትን
1: እወይ እንተ ንመንእ ዝርኢ ዘለኹ ኣተን እዚኦም ዛባሻይ እንድዮም ግዲ
0: ኣነ ባሻይ ወቲ በይኑ ዝመፅእ ባሻይ ቁርሱስ
1: ኣቶም ባሻይ በይንኹም ድኹም ድኣ መፂኹም ይሕዋትኩም ከዳ ኣበይ ገዲፍኩሞም
0: ይሕዋተይ ዶ ይሕዋተይ ዳ ብቆደም እውን ዓስከር ጣልያን ምስኮንካ ዓድኻ ገዲፍካ ኣብ ዓድኻ ምስከድካ እንታይ ዳ ደሊኽን ተሪቦም እዮም
2: መይታብ እዮምካ
1: እወይ እወይ እወይ እወይ እወይ
0: እስከ ሓንሳ ሱቕ በላ ህወት እዛ በዓልቲ እንዳይ ደኣ ኣበይ ከይዳ
1: ኣቶም ባሻይ በዓልቲ እንዳኹም ደኣ ብድሕሪኹም ኣይትዓመኒ ናፍቐት ወሲኽን ሓሚመን ከዓ ነይረ ንሰንከ ዓሪፈን ሰብ ድበፅሑ ይበፅሑኩም
0: እወ ኣነ ሓፍተይ መወዳእትኡ ስምበኣር እዚ ኮይኑ ዕጫና
3: ከንፈረካ ጥልያን ፃዕዳ ስኒ ፈላላይና ክፉ መጋቡር ዘርእመርገም ሰምና ዝወደ ሰምና ዝወደ
0: ዘርእመርገም ሰምና ድወደ ሰምና ድወደ
3: ከንፈረካ ጥልያን ፃዕዳ ስኒ
0: ጥልያን ፃዕዳ ስኒ
3: ፈላላይና ክፉ መጋቡር
0: ክፉ መጋቡር
3: ዘርእመርገም ሰምና ዝወደ ሰምና ዝወደ
0: ዘርእመርገም ሰምና ድወደ ሰምና ድወደ
3: ተካል ግብሩ ሰምና ዝወደ ሰምና ዝወደ
0: ተካል ግብሩ ሰምና ድወደ ሰምና ድወደ
3: ተካል ግብሩ ሰምና ዝወደ ሰምና ዝወደ
0: ተካል ግብሩ ሰምና ድወደ ሰምና ድወደ
4: መደብ ናትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበይ ክኸውን ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፅእ ሳምና ዝዳህዘሰ መደብ እዩ ክቐርበልና ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ይኸውን ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ክቐርበልና

ተኸታታሊት ፊልም ሰውን መበል 19 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኸብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራ።

0: ዝቕዳዩ
1: ኣዝሙር ወጀኒቱ ረቢ ደርአኒቱ
2: ሸማዕት ልብራሕመቱ ስናይግል ኣሞቱ

0: ሰላትም
1: ሰልማ ሜዛን ከሪ ቄባይ ቅቤቢ ኢትቀሸሚኒ
2: ዝማኣነ ብሮፍ ሃሽም ጨመውደነ ከገባለት
3: ኒት ብሮፍ ልብብለ ይንመለ እናት ሙማ
2: እንዩት ላማሕና ንብሎ ፕሮፌሰር ሃሽም ማለት እስከ ከፍ የባሳጠዩ
3: ድህም ፕሮፌሰር ቤልካ ንመለ ወለት ቀብብለከያ
2: ሃሻውንላ ቀበቀበከ እንተ ሃሽም እንተ ሰበት ትፈላፈስ ወታሕሊላት ሰበት ትተኣትሄ እብልዩት ለፕሮፌሰር ሃሽም ቤለከ ለነወስ ሓደ ዲፈ
3: እዘይመት ቀብብለከያ ዚዒም ሼከ ሱግ
2: ላኢላላ ዘዒብ ምሽግ ከባጋ እንታይ ዓነ እዘ እብቅቡብ ትትፈደቸለየካ ካዘዒብ ትብለለካ ምሽ
3: ሓተብ ሓተብ ለከለይኩ እሊ ኒገር ልብሉ ብእንግሊዝኒ ሜታፎር ልብሉ
2: በስ እተስበት እየ ኣነ እሊ ትለሉ ብለለየኩ ያ ከለ ጠቢዓት ወድቢን ኣደም ንሕና ዛቱ ኮፈን እትማቅራሕ ምስለ ኮፈን እፅባጣ ወንጣለካ ተሓለልና ያ እመረት ናይ መሓዝ ገበት በስ እትትመላሓጥ
3: ግምሰለናይካ በለቱ ኣዳም ሸከ ሱግ ልብለካ እንተይን ሕማጥ ናይ ሱግ ገባ ከገለስለካ ወግል ሃሽም ትበል ፕሮፌሰር ትብል ወሸናቅረ እታታ
2: ክም እለናየ በልግለ ነፍስካ እንደባሳፍካ ሕነ ዛት እሉ ትለለት ሃጌና ለያ ጀማዕት ልኬር መሓለተ ኣይ እሉ ወዲን ኣደም እትዕሱ ወስዱ ምንዲ ከድም ወሸቅ እላ ኣድንያ ርእሰ ቀደም ወገይሰ ላኪን ኣነ ሓጀቲት ወደየካ መንገቢ እብክኒ ወዳያ ውብክኒ ፈዓላያ ወዛዓቲ ኣፍጋርካ ምንገቢ ናዮም ተርጀመት ሃባዋ ለእንተይ ቤልካ ሉ ኣርፍዑካ ከበረገቦም ከማሓለት ኣለያ
3: ወላ ሸከ ሱጌም ኣባንታጌኮ ወክል ኣድሕድያት ሓሊላቸ ድበት ክመስለካ ባሕርተ ንርኢከ ዘቱ ምባሕ እንደበገሰው እሊ ተርጀመት ሂበት ህትበዘንቱ ወዘነ የንሰኒ ይኮኒን
2: በስ እተስበት

0: ወልቦ ለስራይ ወሮዛና
1: ልሌ ልሌ ልሌ ወለሌና ልሌ ልሌ ልሌ ወለሌና ልሌ ልሌ ልሌ ወለሌና ሀወልቲ ባሓልቲ ኣብሕላያ
0: ማሻኣላ ምን እየ ብዙሕ ነስእለየክ ውረስሕ ልብየ ሕና ምሕላይ ዓዳት ምን እማትና ናሰኣምሕ
1: ወርስ ልየካ ሓልቶ ወክርንቸ ከፎታ ግርምታ
0: ማረ ግርም ኣተላለያ ወመን ሕላይ እማትክ እየ ዲብክል መናሰበክ ሓቲ ሕላይ ትግላ ፅበጢ ወዲብ ከብደን ሕላይ ሕልብ
1: እንትንማ ሓልቶ ኣበርና ምጫፅብጣና በስ
0: እንሻላ ሕልብ እንሻላ ነፀብጠኪ ኣሃው ኣክባር ምንታይ ቢና ሳልማ ከፈፀር ሓተኪ ወሚቱ ሰበብላ ዲ ባህዳ ይመፀትቡ
1: ሰልማ ሓልቶ ቀፅብቡ ማረ ንፈትልት ንወስግለይቲ ፈንጀር ፈርህ ልዩ ከና
0: ኣማራት ምን ትጥቀፅ ኣትክሜልማ ኩይ ወደዋ እዋጅብ ግልዕዞማ ዓለት እብሎም ቀበዋ ምገእክይቱ ቀበዋ
1: ሓልቶ ህቶም ኣባ ወደዋ እብሎም ኸስስ ሕነ ላኪን ቀበዋ ግኒበል ይንቀድርኒ
0: ቀበዋ ወቀበዋ ምን ኩሉ ሉ ኣዳም እግላ ባል ናኣትረፈዋ ምን ኩሉ ሉ ኣዳም እግላ ባል ናፈንተዋ እሊ ቅብብ ይኮን
1: ሓልቶየ ረቢንወሶ ሸር ዘን ልክልኣና ከም ሰሉ ይትበለኒ ህቶም ኣም ክንረስዐው ገቢእ ኣብ ሄነ ኣዳም እንደለኣከው ህትለልኡክ የብፅሐ ሕነ ትልኣካነት እንደገባእና ግንፍረድ ይንቀትርኒ ህታ ላኪ ነቶም ሌጠ እንደይገቢእ እንትማ ከይንኩም ዲቢ እንደቢለ ተቀፅበትሌት ንወሱ ቀፅብቡ ቅፅቅለተኒ ከም ቤታ ፈገርኳ ክመፅክለ ዩ ከሰ
0: ያ እልዮ ጆርቱ ክሕና ምይ ወደና ኣካን ዓትክሜል እንደገብኣና ክሕና ግንዕዛማ ትሓዘለት ውታ ናይ ዓትክሜል ላኪን በስ ቀይበቶም ኣማና ትቀበዋ
1: ሕና እላ ወልሃ ግኒበል ይንቀድር ላኪን ላኣባን ኣባ ምዕላ ኖሰ ግትበይንቱ
2: ሓባ ሳልማ ለባርሀ ኢት ፈትያ ከይዝዓት ኮሕለየከ ሕልብየ
3: አልሓምዱልላ ሰኒት ክርአና ሰኒኢና ሓልቶ እሪ ሕላይኪ ብኣማን ተሓሊኒ ትልየኪ መከም ሰርዓት ወሮ ሸናቃርቲ
2: ኣነ ላቱ ንስርዕየ ይታብልዒኒ ኩሉ ስጀብለኪታ ኣለየኩ ወለተኣድም ለስዩስ ወሓክም ኣፈኣድም ወይዳትከድም እምብላ ኣነቡኪ
3: ንሓርኪ ልደባ ሓልተየ ፃዕዳ እላ ምንገብእ በጋ እሊ ልእግሪ ትብልህልየኪ እግሪ ከራትምኔት እለን ቄበት ወላ ካይናት ርኤኪ እግረ ንእስ ኢሉ በጋ
2: ኣከይ ህጊዕቲ ታሃገይ ሕልብ ኣባይክ ክእና ልይበል ወከፎ ኣለየኪ እታህዳዮም ምን ይርአናኪ ሱፍሪ ተዓልኪ
3: ሓልቶ ህዳዮም ላቱ ይዓዝመኖ ዲብክእባይ መፀናም እንዲኢኮን ቤት ለይጣውዕሉ ተዓልኮ
2: ሜት ይትላከውኪ
3: ኢመትላካይ ለይጣ ይኮን ሓልቶ እላ ቅባቱ እቲ ፈርሓቱ ልላክየካ የ ለቀባካት ክተኣምሪ ሕና መድሓን ምሽክለት ኣልዋእ

0: ኤት ሚነውድ
1: ኣባይ ክልጥቃበብ ሳልማር ሰዓም ክገብኦ ዋሓር እንተሄኒ ሕቡብርት እቶም እንትማሚ ዕግልማ ስክልትላከው ክትፀበረ ፈኖስኪ ይመፀኪ
0: ሓልቶም እትብልለየኪ እንደይ ልትላከውን ከፈ ከም ጭንጫይ መረቕሳ ክትጠራቐሽ ዲቦም ኣብ ወርአኪ እዋጅብ ገልዕ ዞምውን ዓልትእግሎም ዋሓር ሄልህ ዳይ መዲነት እምበል ከርት ዋዓዝመት ከፈ ትገብእ
1: ሎሎት ኣቃርብ ክርቲ ተመፅግቦ ክርቲ ተይባ ኣምረት ለየኪ ኣቅረበው ክክባት ብኬት ትንፅ እየ ለግሉል ዓዝማ ወእክሮት ለመፀግሉ ህየ ጋናቱ ኣዳምኖስ በስ እግል ልክደም ወግል ለእግምል ለወሱማ መፅእ ሊካይድ ሓዘ ዋዓዝመት
0: ሓልቶ ባርሀት ከብዳ እሊ እንትወስንክለ ትብኢሉ ለየኪ ተሕል ብየንዲ ኮንቶም ለከብዶም ክተኣምሪ ሰንፀላምህለ ውእላህ የሊ ብእማመቶ ደዋ ሰምዒኒ ለኪ ኣዘንወሳ ብጠርክዎ ክበስ ድሓን ዋዕሊ የግስኮ
1: ካልኣስ ድሓን ዋዕሊ ሕልብየ ኣደከኒ እሊ መትኣታል ከም ብዕል ሕልብያ ቃልፍ ክባሪ ከፍእክ
0: ካላስ ያላ መርሓብ ድሓን ዋዕሊ እየ
1: ንረቢ ልሕፈዘክ እየ ሳልማ እለ ፍዋሻ ካልእትሃገድ እዩ ክለልባሄለወለ ባይዳቱ
2: ስማኣነ መለየ ዘ ዘኒና ፈን በይና ኣለና ያኸ እለ ሳልማ ላምኤል ምና ህዳይና ያ ድዓሚ ክመል ኣትረፈውን እንትበ ቃፅብቡ ትብ ውሕብ እንትበወስ ክትንቃቅሩብ
3: ያኸለኪቴን ጉልጉል ኣዳም ላከማ ትብለካ ሓር ኖስ ከረይከ ለይገባ ሓጃት ህግ ነተርጀማ እንዳብካሃ ክክኒ ወደወ ብለ ወደወ ግልቲ በል ሰኒ ይኮኒን
2: ኣለይቶም ኣትለላቱ ባህላቀው ያ ከምና ጀማዓትና ኩሎም ባይና እንተፋንታዋ ኣትረፎታ በስ ሊ ሕብዕ ተርጀመ ተለቡ ቅቡብ ትብላ መርኢካዎም ንግቢ
3: ዓጀብ ያዚዒም ተንጃላይ ጠለይከ ዘ ቀደም ከም ደይከ ዘም ትብሎ ንፃናሓካ ኣዳ ኣብንወሱ ተርጀማ ትግልህበ ለቡ ትብል ያልካኒ ያ ሸገሱ ግን ተንወስ ርኢካ ኣደብካም ኣተማር ግን ኣባ ሓር ግለስለካ በስ መለ ሂቶም ዲብ ገበዮ ማለት ኣባን ምስሎ ማለት በስ
2: ገበዮ ኣሎ ታሓንታሓነ ዝበስ ህጊ ኣካር ምሪ ዓሚ ክሜል ትመፃለት
3: ግልሚ ህግን ቃይር ትምኒ ይበል በስ ህግናት ኣመት እዩ
2: ትም ትም ትም ስብሓን ኣላ
4: ሰላም ዓለይኩም
2: መርሓባ ዓለይኩም ሰላም
3: ዓሚ ክሜል
4: ፍሉይ ሰኒ ለይኩም
2: ማሻላ
4: ልሙዱሊላህ ሚቱ ሚቱ ፈትምትዎ እነት ሓማዓልኩምሽ ነብራሆም እኮ ይዓለም ፅብሕዎም ሓራ ወራቶም ታመት ይኮን ኣዳሚ ፀግበ ትብላዓልኩምሽ ከምሰር ትብላዓልኩም ኣኪድ ኣኪድ ከምሰር ትብላዓልኩም እንቱም ኣምበል ባጫቀሎት ሓቲ ሓምደለኩም
2: ዓሚ ክሜል መጀረግልኩም ኣላ ያ ከረቢ ፍርሀ ያ ዓሚ ክሜል እበ ንሳልኩም ነፍስኩም ነወስኩም ታዕይውር ኣለይኩም ሕና ለ እምበል እቡን
3: እብዮ ክሜል ሕና ህግያነ ሰበት ኣትማምና ብት ነትም እምበ ሕና ኩር ርእሱል እንቱም ትብልይኩም ወለ ርእሲሉ ዛት ሃትጋ እምበ ሕናኒ እዚ ብለይ ገብ ኣብዛ ንግራሕኩም እግለይታት ከፍ ወግና ይትሕሙ
4: ከሰብ ኣማን ምንገብኡ ኣፈትጉምኩም እያተላለይኩም ኣነም ርይም ርኩም ልኩ ዳግሞ ኣልኩም ላኪን ሓደ ኣነ ከመፀኮ እቱም ትቡ እልእክቱ እንቱም እኩያም እንቱም ወኪ ትብላ ልኩም
2: ኦብየ ክሜል ክመሃሽም ቤላ ሕና እንዳግማዕና ውድግምና ከም ተለየት ምነና ትም እ እዚ እንቱም ሄን እብዘን ቡሳኪ ዝተሃገቡ ህዳይኩም ሓርሚ ምሽክለት ዓለቱ ማሻላ ትባረካላ ነብራሁ ጥዕም ወንዛሙ ግሩም ዓላ ኣክል ለ ዒብ ዛቱ ይትፈግር ምኒ ዒብ ዛ ዲብኩም ንሪኦ ኣለና ዓሚ ክመል እብዘን እቡ ላኣላይ እምበህግያላ ተረፍቑን ኣለይኩም ረቢ ፍሩ
4: ኣምሽክ ኣምሽ እንተንወስካ ሸክ ሱ ግሪካ ዝዒም ናይ ሕሜት እንተ ኣነ ዛቱ ምስልኩም መታጋ ዒብቲ ያኸ ደረጀቸ እንትምኒ መጣሚስ ምስልኩም ድገስእና
3: ሓለተለየ ጀማ ንውስ እንዳሓመ ግነግልሓምም ይህ ነግኦት ትባይጎት ባለት እ ግሊተ ለመስልት ወላ ሸክ ሱ
2: እሊዩት ለሎም ብልኣና እዚ ዓለይ ከለቀና ፀና ወሮ ሕሙም እንደማፃ ዘየመ ግና ኢልሓማና ምስሊ
3: ይለክመስ ምድር ሰ ንርኢ ልከዮ ማ
0: መን ሰላም ዓለይኩም ዓድሪሻይ እንቲቱ ኣይዋናቱ ኬን ትወለቡ ይትትቀፀቢ ዝዓገብክ እንትይቱ በዲር እሽቁል ይመፀኪ ወዘግል ትድሓሪ ይመፀኪ ሚት ንሰበብ
5: ይኸው ግን ሕኩም ለድቦሃ ዮም ሄ ኣቕብብክት ቤቸ ግታልኒ ተመፀኪ እንትይት ማ ምንድሂዳይ ወተላክምኪ ምንእሉ ኩሉ ኣዳም በኝ ለፈንተኪኒ ዋሓረ ህየዮም ለቕብብክ ግሊ ትክፍየኪ እግሊ ድሓር ግልክ ቤት ግምፀክ ትሓዝዓልኪ ናይ ምንደልሞት በዝሖ ትእሊ ለቕብብክ ርኤኪ ስዳሕ ልፈትከፍየካ እዘ
0: ስብሓናላ ሰልሞም ትገብለኪ ቤቸ ቤትኪ ተማሚ ማዓዙመታት ሓዘይተኪ ኣዳምኖስ እንትእበእ ከይዓዘምኮኪኒ ሓረሀለ ሽቁል እትቤቻ ዓላ እንደ መፀኪ ትሸቂ ከሰዲ ንብል ዓልኳነ ላኪን እንቲ ፈናታይት ውቀባይት እንትግልተ ኣምሪ
5: ሓልቶ ምንፈድሊክ ቤቻ ርሕየ ቅብብክ የ ከፍየኒምልና እዮም ሄት ቤቸ ንመፀኪ ግትዓየሪ ትሓዝነኪ ወሓረ ሽቅልክ ድቤት ማሲሱ ግተ ኣምሪ
0: ኣሃ ዓዳድላሓቁህለኪ ኣነ ምንከኣክግልተ ኣምሪ መንቱ ለቐብብ ላሃለያ ግንትርኤቱ اللي توديه لك نوسو قباته والا بيتك هي حاجه تجلك لك تيفي حكي يلا
5: قيسي وقيسي يوم هي من العلده قبت ايه لمواديتها تشماس السله انا ولد ادم

መደብና ትራን ኣብስሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ዩ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ዝእዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ እዩ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኸብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

ብደረጃ ዓለም ነዊሕ ዕድመ ምጽናሕ ከም ጸጋን ጽቡቕ ዕድልን ይዝርአ። ስለ ዝኾነ ኸዓ ኣብዛ ዓለም ዝኾነ ሰብ ነዊሕ ዓመታት ክጸንሕ ይደሊ። ብፍላይ ምስ ምሉእ ጥዕና ማለት ካብ ውሽጣውን ግዳማውን ቃንዛ ነፃ እንተ ኮንካ ኸዓ

0: ዝበለጸ ማለት እዩ። እስከ ፈለማእት ናይ ህይወት መሰረታዊ ባእቱን ኣቃውሞን ክንርኢ ዶክተር ዘራብርኩ ተስፋ ማርያም ተሓጋጋዚ ፕሮፌሰር ኣብ ኮሌጅ ኦሮታ ሕክምናን ስነ ፍልጠት ጥዕናን ንሞይኡን ንተመክሮ እናተኣሳሲሩ ገልጸልና እዩ።
1: መጀመርያ እቲ እርጋን ብውሕታት ጀሚሩ ናብ ኣካላት ዋሕ ስርዓታት ናብ ምሉእ ሰብነት ይኸይድ። ሕጂ እቲ ዋህዮ ኩሉ ግዜ እንታይ እዩ? ሰብነትና ዋህቶ ዋህታት ውስን ዕድመ ኣሎም ሓፂር ዕድመ፣ ግን ኩሉ ግዜ እንዳተኸኸቡ ይኸዱ። ነዚ ስራሕ ነዚ መስርሕ እዚ ዘካየድ እንታይ ኣለና? ጂናት ዝበሃሉ ኣብ ውሽጢ ዋህዮ ዘለዉ ጂንስ ወይ ከዓ ንስተረተ ሂወት ክንብሎም ንኽእል ኢና። ሳቶምቶም ጂንስ ኣብ ውሽጢ ዋህዮ ኮይኖም ክሮሞዞም ዝበሃሉ ኣብ ውሽጢ ክሮሞዞም ኣዝዮም ደቀቕቲ እዮም። ብዓይኒ ይኹን እቲ ብዚ ኦርዲናሪ ወይ ከዓ ንቡር ማይክሮስኮፕን ክረአ ይኩን እዮም። ግን ኩሉ ንሕና እንኾኖ ካብ ወለድና እንወርሶ ተወርሶ ናይ ጥዑ ይኹን ናይ ሕማም ናይ ጥዕና ይኹን ናይ ሕማም ኣካላትና እውን እንታይ ክመስል ንሕና እንታይ ክንመስል ና ኣብነት ሓይልኣብ ስኻ ሕጂ ፀጉርካ ከመይ ክኸውን እዩ? ኣፍንጫካ ከመይ ክኸውን ኢኻ? ዓይንኻ፣ ቁመትካ፣ ሕብሪ ቆርበትካ ኩሉ ብኦኦም እዩ ዝውሰን። ንሳቶም ተወርሶ ማለት እዩ፣ ካብ ወለድና ንወርሶም። እዚኦም ሕጂ እንታይ እመ ነቲ ክስታይ እውን ንዋህታት ክመቃቀሉ ክባዝሑ ክራብሑ ክተኻኽኡ እውን ንሶም እዮም ዝውስኑ ኣለዎም። ከምዚ ኮድ ዝበሃል ከምኡ ኣለዎም። ሕጂ ንሶም ይውስንዎ ጅታዩ ዋህታት ድመቃቀል። ግን ንባዕሉ እዚ ንዘለኣለም ዝኸይደ ኣይኮነት ንመቃል ናይ ዋህ እሱ ንባዕሉ እውን ምስ ግዜ እንዳጎደለ እንዳተዳኸመ ይኸይድ። ኣብ ውስን ዕድመ ድማ ዋህታት ምምቕቃሎም ምብዝሖም ጠጠው ኣብሉ ጠጠው እንተቢሉ ዋህዮ እንታይ ማለት እዩ? እቶም ልዕሊኦም ዘሎ ኩሎም ዘክሎም ፀሓና ኣካሊታት ኣካላት ስርዓታት ሰብነት ብዓብኡ እውን ጠጠው ይብል። ልቢ ኣእምሮ ብፍላይ ልቢ ጠጠው ትብል
2: ኣብ ራፈታዊ ሽሮዩ ናይፆም ወተወኒ ፅቡቅ መገር ኣብ ናይ ስጋ እዚ ናይ ጠለበጊዕ እንተዘይኮይኑ እዚ ስጋ ናይ ብዕራይ ስጋ ናይ ዕጋራ ይሕመኒ ዝኾነ ኮይኑ መግቢን ናዛና ኣካለ ስጋ ዝኸውን ዶካያብና ተቕኑ ኮይና
3: ኣይስስዕኒ ኣይበልዕኒ ተቃቕሙ በሊዑ ተኣክለኒ እዩ ዝብል ብዙሕ ስዋይ ሰቲ ብዙሕ ኣረቂ ሰትኒ ምክንያቱ ተኣክለኒ እዩ ዝብል ዝበላዕካዮ ሰዓት ኣርባዕተ በሊዑ ሕጂ ኣይድረርኒ ምሸት ከማይ ዝሓብር
0: ነዊሕ ዕድመ ምፅናሕ ምስ ብዙሕ ነገራት ዝተሓሓዝ እዩ። ገለና ካብ ወለዶ ናብ ወለዶ ዝሰጋገር ተወርሰይ ንብል፣ ገለና ድማ ናይ ፈጣሪ ነገር እዩ ብምባል መደምደምታ ንህቦ ኢና። እዚ ኣቦትኡ ኮይኑ ብተወሳኺ ኸ ብውልቂ ብእንወስዶ ስጉምትታት ዕድመና ኽነናውሕ ንኽእል ዶ? ቅድሚኡ ግን ነቶም መሠረታውያን ባእታታት ኣካላትና ዘጥቅዑን ንሕማምን ንእርጋንን ዘቀላጥፉን እንታይ ክኾኑ ይኽእሉ?
1: እቶም ጂናት ብብዙሕ ነገራት ይፅለዉ እዮም እ እቲ ሓደ እቲ ኣጋባናብረና ኣጋባናብራ ክንብል ከለና ምንቅስቃሳት ነዘውትርዶ ከም መስዋሲ ኣካላት ኹን ኣመጋግባና ንባዕሉ እንታይ ዓይነት ኣመጋግባ ጥዑይ ኣመጋግባ ና ንምገብ ወይስ ጥዑይ ኣመጋግባ ኣይንምገብን? ድቃስ ንባዕሉ እኹል ድቃስ ኣለና ዶ የብልናን? ሕማማት ብደገ ዝመፁን ሕማማት ኣሎ ንዕኦም እቲ ናይ ምክልኻል ብቕዓት ኣሎ ዶ የሎን? ሕክምና ንባዕሉ ሓደ ተኣሽሙ እዩ። እቲ ማሕበራዊ መዳይ እውን ንኣብነት ዝምድናና ምስ ሰባት ኣተሓሳስባና ናይ ህይወት ኣጠማምታና ሕጉሳት ዲና ፀቕጢ ጭንቀት ኣለና ዶ? እዚ ኩሉ እቲ ቴክኖሎጂ እውን ዘለዎ ንባዕሉ ይፀልወና ሕጂ ብፍላይ ኣብዚ እዋን እዚ ዓበ ፅልዋ ኣለዎ ኣብ ሂወትና። ስለዚኦም ኩሎም እዚኣቶምን ከባቢ ከዓ ንባዕሉ ናይ ከባቢ ዓምቱም ተዓተልኩ ኣብ ከባቢና ሰለስተ ብውሕዱ ሰለስተ ዓይነት ፅልዋ ዝፈጥሩ ነገራት ኣለዉ። ሓደ እዞም ድቀ ህይወታውያን ንብሎም ባክቴሪያ፣ ቫይረስ ወዘተ ዝኣመሰሉ ኣለዉ። እዚኣቶም ሕጂ ብግዳም ውሽጢ የጥቅዑ ሕማማት እዮም ፅሉና ማለት እዩ። ካልኣይ እዞም ቀመማት ኣለዉ ኬሚካልስ ንብሎም ሳ

0: ሳይ ድማ እዚ ኣካላዊ ብክልቲ ንብሎም ከም ጨረር ጨርታ እዚ ራጂ ኤክስሬይስ ንብሎ ጋማ ሬይስ ዝተፈላለዩ ጨረታታት ካብ ዝተኣሽሙ ይኹን ካብ ናይ ኒክሌራዊ ትካላት ይኹን ሰብ ስርሖን ባህርያዊ ከዓ ካብ ፀሓይ ይኹን ንባዕሉ ሕጂ እዚ ኣልትራቫዮሌት ላይት ቢ ዝበሃል ኣሎ እዚዩ ሓደገኛ ኣብ ውሽጥና እውን ኣለዉ ንዕኦም ዘብሉ እዞም ፍሪ ራዲካልስ ብሎም እንታይ እዩ ሰብነት እቶም ውሃይታት ክከፋፈሉን መግቢ ክምገቡን ከለዉ ሓደ ሓደ ግዜ እዞም ፍሪ ራዲካልስ ዝበሃሉ ዝፍጠሩ ኣለዉ እዚኣቶምን ንጂን ክጥቅዑ ይኽእሉ ጂናት ክጥቅዑ ይኽእሉ እዚኣቶም ጂኣትዮም ኣብ ውሽጢ ንተፈላለየ ኣካላት የጥቅዑ እዚ ንባዕሉ ትሕማምካ ነቶም ጂንስ ይፀልም ቶም ሰልስ
1: ወዲ ሰብ ፍጥር ካብ ዘበል እርጋንን ሞቱን ምስኡ ምኻይድ ድምዃነን ፍሉጥ ነገር እዩ ኣብ መጀመርያ ክሳብ ማእከላይ ዕድመ ዝበፅሕ ሰብነቱ እናጠንከረን እናደልደለን እዩ ዝኸይድ እንደገና ድማ እናንቈልቈለ ክኸይድ ይጅምር ኣብ መወዳእቱኡ ኸዓ ብሞት ይፍለዩ እዚ ኣብ ኩሉ ህይወታዊ ዘሎ መስርሕ እዩ ብሓፈሻ ክረአን ከሎ ግን ወዲ ሰብ ክሳብ ክንደይ ዕድመ ክጸንሕ ይኽእል
0: ወዲ ሰብ ስጋ ሕጂ ከባቢ 120 እቲ ዝለዓለ ዕድመ 120 ቁሩብ ከኣንኻዊ ስጋ 125 እቲ ዝለዓለ ወዲ ሰብ ተበፅሒ ዘሎ ታሽምን ሓንቲ ኢጣልያዊት ኣላ 120 ሰያ ዘለ እቲ ዝለዓለ ትበሃል ኣብ ዓለም ሕጂ ገለ ጃፓናውያን እውን ኣብኡታት ድበፅሓ ነይረን ቅድሚያ ማለት ኣብ ካረንተሊ እምበር ሓንቲ ጃፓናዊት እውን 120 ክንደይና እዮም ንብልክዕ ግን ቁርብ ካብ 120 ዝሓለፈት እውን ነይራ የላን ብሂወት ማለት ሕጂ እታ ብሂወት ስካብ ዘለዉ ግን እዛ ኢጣልያዊት እያ ሕጂ እዚ ሕጂ ህልዊ ናይ ዕድመ ገደብ እዩ ግን ወዲ ሰብ ብኣድ ትውሰን ካብኡን ላዕሊ ክኸይድ ክእል ዶ እንድሕር ኢልና እወ ብቴዎሬቲካሊ ወይ ከዓ ብክልሲ ሓሳብ መፅናዕቲ ውሃዮታት ስራሕ ናይ ጂናት ገለ መለ ኩሉ ብመፅናዕ እንታይ ብ ወዲ ሰብ ክሳብ 150 ዕድመ ናይ ምብፃሕ ተኽእሎ ኣሎ ስለዚ ኣሎ ዝተኽእሎ ዘሎ
1: ወዲ ሰብ ኣብ ውሽጡ ብውሃዮታት ኣካሊት ስርዓታት ብግዳም ድማ እቲ ዝረአ ቅርፂ ሰብነት ዝለበሰ እዩ ንሰብነትና ብዙሓት ነገራት እዮም ዝጻረርዎ ከምቲ ሃዋስያን ማለት ድቀ ህይወታውያንን ካልእ ብግዳም ዝጽልወና ሃሰይቲ ቀመማትን ጨረራትን ምጥቃስ ይከኣል ነዚኦም ስርዓተ ምክልኻል ኣካላትና ብጉቢኡ ዝከላኸሎም ግን ንዅሎም ይቈጻጸሮም ማለት ኣይኮነን ምስ ዓለማዊ ምዕባለ ዕድመ ወዲ ሰብ እናወሰኸ እዩ ዝኸይድ ዘሎ ጽሬት ኣመጋግባ ብቑዕ ኣገልግሎት ሕክምናን ካልእን ተደማሚሩ ንዕድመ ወዲ ሰብ ኣደይብዎ ኣሎ ተወርሶ ኸዓ ኣብ ቦትኡ ኮይኑ ማለት እዩ
0: እሱ ጥራይ ዘይኮነ ብመይኖት ሕማማት ክትጥቃዕ ትኽእል ኣለዎ ትወርስ ኢኻ ንይኖት ሕማማት ክትፀወር ትኽእል ዋላ ስካብ ክንደይ ዕድመ ክትበፅሕ እውን ትኽእል እውን ካብ ሰብ ስድራኻ ተወርሶ ኢኻ እዚ ተወርሶ እዩ እዚ ሓደ እዚ ግን ከምቲ ኣንተ ወይ ዝበልኮ እዚ ብሓደ ረቑሒ ጥራይ ኮን ዝተፈላለዩ ረቑሒታት ድምር ናይ ኩሎም ረቑሒታት እዩ እዚ ፍሉይ ናይ ዕድመ ስታይት እዚ ልዑል ደረጃ ክብፅሕ ዝኽእል ሓደ ካብቶም ረቑሒታት እዚ ዝብልናዮ ነቲ እዞም ጂናት ኣብ ገለ ስድራ ኣለዉ ፍሉያት ጂንስ ጂናት እዞም ናይ ሰረተ ፍጥረት ንብሎም ፍሉያት ኣለዉ ይመሓላለፉ ናብ ደቀም ማለት እዩ ብወይ ብወለታት መሓለፉ እዚኦም እጂ እንታይ እዩ እቲ ሰብ ድሕሪ እቲ ዝግባእ ኩሉ ዘማልአ ኮይኑ ዕድመ ኣዝዩ ይኸይድ ይውስኽ ሓደ ስ እዩ ካልኣይ ነገር ናይ ከባብያዊ ረቑሒታት ከባቢ ረቑሒት ንብሎ እንታይ እዩ ፅሩያ ከባቢ ድሕር ኮይኑ ካብ ብከላ ንፀረ ዝኾነ ወይ ከዓ ትሑት ብከላ ዘለዎ እቶም ብከል ተዝበንበልናዮም እዞም ዓንተ ወይ ዝጠቐስናዮም እዮም እዞም ህይወታውያን ኮኑ እዞም ኬሚካልስ እዞም ተኣሽሙ ካብኡ ነፃ ዝኾነ ከምኡውን ንጥዑያት ነገራት ትቃልዕ እንድሕር ኮይንካ ካብ ጨረታት ትቃልዕ እንድሕር ኮይንካ እዚ ከባብያዊ ካብ ብከላ ነፃ ዝኾነ ነገራት ኩሉ ትበልዖ ትምገቦ ንኤክስፖዝ ንታሽሙ ትቃልዖ ነገራት ተኣሽሙ እንተኮይኑ እዚ እውን ንባዕሉ ሓደ ካልእ ረቑሒ እዩ እዚኣቶም ከዓኒ እንታይ እዮም ዝገብሩ ንቶም ውሽጠዊ ኣካላትና ካብ ዝኾነ መጥቃዕቲ ይከላኸልሎም

0: የባራትዕዎም ከዓ ስለዚ ዕድመ ትውስኽ ማለት እዩ ልቢ ሓንጎል ፀላም ከቢ ገለ ኩሎም እዚኣቶም እቶም ቫይታል ኦርጋንስ ብሎ ከዓኒ ውስንቲ ንህይወት ዝኾኑ ኣካላት ንዕኦም ይከላኸልሎም ሓይሊ ከምዝገብሩ ከምዝጥንክሩ ስለዚ እንድሕሪ ልቢ ፅቡቅ ሰሪሓ ኩሉ ኣካላት ይጥዐ ናቱ ኦክሲጅን ይረክብ ኣሎ ፀዓት ይረክብ ኣሎ ኩሉ ሳምቦ እንድሕር ጥዕን ከዓ ንከምኡ ልክዕ
1: ጥዑያ ነባብራ ዝበሃል ምንቅስቓስ ምግባር ትሕዝቶ ዘለዎ ዝተመጣጠነ መግቢ ምውሳድ ብዝያዳ ከም ኣሕመልቲ እንጣጢዕ ዓሳ ፍረታት ዘይቲ ኣውሊዕ ውፅኢት ጸባ መዓርን ካልኦትን ብኣገባብ እንተወሲድና ከም በዓል ፊኖ ሽኮር ጨው ስብሒ ዝኣመሰሉ ኸ እንታወጊድና ካብ ዝተፈላለዩ ሕማማት ነጻ ክንከውን ንኽእል ከምኡውን ሙሉእ ጥዕናን ነዊሕ ዕድመን ይህልወና እኹል ዕረፍቲ ምርካብን ካብ ዝኾነ ሃሳይ ወልፊ ነፃ ምስ እንኸውንን ዕድመና ክነውሕ ዓብዪ ተኽእሎ ከም ዘለውን ይግለጽ እዩ። ብተወሳኺ
0: ሓደ ሰብ ብፍላይ ብዕቤቱ ስድራ ቤቱ ኣዕሩኽቱ መሓዙቱ ከባቢኡ ምዚ ፅቡቕ ርክብ እንድሕር ሃልይዎ ፅቡቕ ምውሳዕ እንድሕር ሃልይዎ ዕጀቲ ኣእሙራዊ ኩነታት ኣእሙራና ንባዕሉ ሓደ ዓበ ነገር እዩ ንምንዋሕ ዕድሜና ኣዝዩ ጣሽሙ እዚ ኣወንታዊ ኣጠቃምታ እንተልይካ ንመፃእ ተሓስብ ትምድብ እንተኮይንካ ዕድሜ ኸውን ይነውሕ እዩ ናቱ እንድሕሪ ፅቡቕእወታዊ ኣጠቃምታ እንተልይካ እንታይ ማለት እዩ እንታይ ሂወት ምልእቲ ትስፈውቲ ኮይና ክትቅፅል እያ ዝብላ ተሓሳስባ ኣለካ ስለዚ ዕድሜኻውን ክነውሕ ክእል ድሕሪ ፅቡቅ ማሕበራዊ ርክባት ሃሊካ ምስ ኩሉ ምስ ድረኻ ፅቡቅ ዝምድና ምስ ከባቢኻ ኣብ ተፈላለዩ ኩሉ ናይ ማሕበራዊ ክሳ ተዋስ እንድሕሪ ኮይንካ እዚ ንባዕሉ ንዕድሜኻ ንምንዋሕ ዓብ ተር ኣለዎ ኣብዚ ሓሊ ዝነብሩ ዝያዳ እንታይ እዩ እቲ ዛሕሊ ይዕቅቦም እዩ ነቶም ነሰብነትና ነቶም ዋህታት ዚ እቲ መስርሕ ክንዲቁርብ የዳናጉዮም ሞኒ ዝነውሐ ዕድመ ትፀንሕ ሙቐት እንተኮይኑ ኩሉ ግዜ ኣፍኮርስ ሎሚ ወዲ ሰብ ዳርጋ ንኸምኡ ብፍላይ ኣብዚ ምዕብል ዓለም ንሙቐት ተቆፃፂርዎ እዩ
1: ሰባት ኣብ ሓፂር ግዜ ኣካሎም ናይ ምንቁልቋል ለውጢ ክገብር ተዓዚብና ንኸውን ኢና እዚ ዕድሚኦም ስለ ዝኣኸለ ወይ ስለ ዝኣረጉ ኢልና ንድምድሞ ኣይኮነን ብውሽጣውን ግዳማውን ፅልዋታት ብቐጥታ ስለ ዝህሰ እዮም ኣበ ሰሙናት ይኹን ኣዋርሕ ብሓንሳብ ነብሶም ዝወድቕ ከምዚኦም ዓይነት ሰባት ገለ ነገር ዝጎደሎም እዮም
0: ኣወታዊ ኣጠቃምታ እወታዊ ኣተሓሳስባ እንተልይካ ኣብ ሂወት ንባዕሉ ኣብ ምንዋሕ ዕድመ እውን ልዑል ተር ኣለዎ ከምኡ ኣጠቃምታ እንድሕር ኣለዎ ኣብቲ ሰብ ዕድመ እታሽምሉ ሕጂ እዞም ከምዚኦም ሰባት እዞም እወታዊ ኣጠቃምታ ዘለዎም ከምዚ ትብሎ ዘለካ ሕጉሳት የመ ሕውሳት የመ ዋዛ ንሂወት ሲ ብታሽመም ድርዎ ኣይጭነቑን እየመ እቲ ምጭናቕ ንባዕሉ ኳ ሕማም እዩ ትፈልዲኻ ስትረስ እንዲና ንብሎ እዚ ምጭናቕ ከምኡታት ኣመሰለ እንታይ እዩ ታሽሙ ጥራይ ኣይኮነን ኣእሙራዊ ታሽሙ ጥራይ ኣይኮነን ሕማም ልቢ የምፅእ ሕማም ፀቕጢ ደም የምፅእ እዚኣቶም ቀተልቲ እየመ ካልኦት ኣካላት እውን ከም ፀላም ከብዲ ገለ መለ እውን እዚኣቶም ክጥቁዑ ይኽእሉ ብፍላይ ግን ናይ ልቢ ናይ ኣእምሮ ናይ ፀቕጢ ደም እዚኣቶም ከምፅእ ኽእል እንድሕር ሰብ ዝጭነቕ ዝሓስብ ዝን ትብል ቅዛነት ዘጥቅዖ እንድሕር ኮይኑ ናይ ቅድም ብሕማማት ክጥቃዕ እዩ እዞም ናይ ልብን ስርዓተ ዝረት ደምን ንብሎም ብፍላይ ናይ ኣእምሮ ጭንቀት ንባዕሉ ዝታሽሙ ምፅኣልካ እዩ ዕድመኻ ክሕፅር ይኽእል እዩ
2: ሕጂቲ ክንብሎ ንኽእልናይ ኣቦይ ኣብቲ ምስፋሕ ናይቲ መነባብሮ እ ኣብቲ መነባብሮ ቦይ ርጉእ እዩ ከምቲ ክብሎ ፀንሐ ርጉእ እዩ ማሓድሩ ከዓ ብግቡእ እዩ ዘመሓድር
0: እዞም ከምዚኦም ሰባት ሕጂ ካብዚ ናይ ፅምዋን ማሕበራዊ ተነፅሎን ኣይትንክፎመን እዩ ንባዕሉ ፅምዋን ማሕበራዊ ትነፅሎን ዕድመኻ ይሕፅረልካ ስለምንታይ ኣብ ጭንቀት ኣብ ቅዛነት ኣብ ተፈላለዩ ሕማማት ተኣቱ ካብ ሰብ ትነፅ ኢልካ ቅዛነት ንባዕሉ ሓደ ዓበይ ሕማም እዩ ሕማም ናይ ኣእምሮ እዩ ኣብኡ እውን ናብዞም ከምዞም ኣልዛይመር እዚ ዝበሃል እዚ ሕማም ኣልዛይመር ማለት እዩ ሕጂ ናይ ሕማም ረሲዕ እሱ ንባዕሉ ሕጂ ነቶም ነቲ ስርዓተ መትኒ ዚ ነርቨስ ሲስተም ይጥቀዕ ስለ ዝኾነ ኣእምሮን ኩሎም እዚኣቶም

0: ዲቴር እንዳተዳኸሙ ይኸዱ ሞኒ ኣብ መወዳእታ ናብ ሞት ክብፅሕ ክኽእል እዩ።
1: ንእርጋን ኣቐዲምካ ኢኻ ክትዳለወላ ዘለካ ቅድሚ ኣካላት ምድካሙ ዝተፈላለዩ ክንክናት እናገበርካ እንተ መጺኻ ቀጻልነት ክህልዎ ይኽእል እዩ። ኣብ ዝተወሰነ ግዜ ጥራይ ኣካላትካ ክትከናኸን ምፍታን ግን ጽቡቕ እኳ ተኾነ ውሑስ እዩ ክንብሎ ግን ኣይከኣለን እዩ። ነዊሕ ዕድመ ምጽናሕ ናይ ብዙሓት ነገራት ውህሉ ልዕየ እዩ ክኸውን ዝኽእል።
2: እንታይ ደዘውትራቦይ መግብን እዚ ማዕርን ጠስምን ተወስኾ ውፅኢት ጸባ ጠስሚ ብመግቢ ወስዶ ብምስታይ ካ ወስዶ ጉበያ ገይሩ ብንጎ ፈውሳዓሰ ኢሉ በዛ ጉበያ ማይነሰት የላ በዚኣ ብኣውድእ ንጎ እዚ ሂወት እዚ ብፍላይ ኣብዚ ኣነ ኣብዚ ዕድመ ድብለካ ዘለኹ ኣነ ደርከብ ኩሉ ግዜ እዚ ትጭቡጥ ሓበሬታ እዩ ማለት እዩ። መዓር እውን እንተኾነ በዛ ስልጣና ናይ ፀብሒ ንእሽተይ እንተኾነት ክውዳእ ትኽእለሉ ግዜ እውን ነይሩ እዩ ኣብቲ ግዜ እዚ።
0: ካልኣይ ነገር እንታይ ኣሎ ምስጋና ምስጋና ከዘውትር ኣሎ ወዲ ሰብ ሕቲ ብትዝረኸቦ ምስጋና ተዘውትር እንዳሃር ኮይንካ እቲ ኣወንታዊ ዝረኽብካዮ ኣወታዊ ነገራት ኣብ ሂወትካ ንሱ ትዝክር ሞ ኩሉ ግዜ ሕጉስ ትኸውን ሕጉስ ትኸውን። ሳልሳይ ፍሽኽታ ዘውትር ይብለካ ፍሽኽታ ምስ ኩሉ ሰብ ፍሽኽታ ተዘውትር ሰባት ክትረክበ ለት ድኳን ድሕሪ ከይድካ ክትብል ትዕልል ምስኦም ፅቡፅቡቑ ኣብ ሕክምና ክትፅበ ከለካ ምስቶም ከባቢ ዘሎ ፅቡቕ ትዕልል ኣብ እንዳ ሻሂ እንዳ ገለ ከይድካ ትዕልል ኣውቶቡስ ክትፅበ ከለካ ምስ ሰባት ዝረኸብካዮም ሲ በቃ ብፍሽኽታን ፅቡቅ ዕላለ ንርካ ንርእስካ ሕጉስ ኢኻ ንስኻ ትሕጉስ ንሰብ ትሕጉስ ካልእ ኣብ ማሕበራዊ ክለባት ዋለ ገለ መለ ኣብኡ ትሳተፍ እንታ ማለት እየ ማሕበራት እቶ ናይ ቦት ናይ መፅሓፍቲ ክለብ ክኸውን ይኽእል ናይ ስፖርት ክለብ ክኸውን ይኽእል ወይ ካልእ ናይ ዕቁብ ማሕበር ድዩ ናይ ገለ ኮታት ምስ ሰባት ትራኸበሉ ትዘናጋዕሉ ምክንያቱ ምስ ናትካ ተመሳሳለ ኣተሓሳስባን ኣረኣያን ዘለዎም ሰባት ትራኸብ ኢኻ። ስለዚ ሓንኮልካ ኩሉ ግዜ ካብ ጭንቀትን ካብ ዝታይ ነፃ ኸውን። ካልእ እንታይ እዩ ኣብ ሃይማኖት እውን እምነት ንባዕሉ ዓብዪ ነገር እዩ። ኣብታ ናይ ሃይማኖትካ ክካይ ትካላትን ኣብኡን ተሳተፍ ኣብኡ ኣዘውትር ተሳተፍ ናቲ ኣብኡ ኣተመሳሳሊ ብዙሕ ነጥፍታት እዩ ዝካየድ ተሳተፍ ድኻታት ሓግዝ ሰባት እንዳር ሓጊዝካ ንኻ ዓብዪ ዕጋበት እዩ ዝህበካ። ካልእ ወለንታዊ ሓገዛት እውን ንኣብነት ፍልጠት እንተልካ ንሰባት ኣካፍል ዝኾነ ሓገዛት እንተልካ ዓቕሚ እንተልካ እውን ትሕግዝ ንባዕሉ እዚ ንሕጋዝን ሰባት ዓብዪ ክስታ እዩ። ናብ ሰባት ብፃሕ ናብ ቤተሰብካ ናብ ኣዕርክቶ ኬትካ ብፃሕ ኣዕልል ተዘናጋዕ ብኣንፃር እውን ኣዕርክትኻ ቤተሰብካ ክበፅሑኻ ዓድሞም ኣተባብዓዮም መፂኦም ክዕልልካ ንባዕሉ እዚ ንባዕሉ ብፍላይ ኣብ ቤተሰባት ካብዚ ዝቕዛነ ተነፅሎ ፅምዋ የናግፎም እዩ። ንዓኻ ባህ ዝብለካ ነገራት ከዓ ክትገብር ኣለካ መፅሓፍ ክኸውን ይኽእል ኣትክልቲ ገለ ምግባር ዕንበባት ክኸውን ይኽእል ገለ ምግባር ክኸውን ይኽእል ወይ ከዓኒ ኣለው ገለ ሰባት እውን ገለ ሓኾት ድብሉ እዚ ሆቢስ ዝበሃል ማለት እዩ ዝተፈላለዩ ከምኡውን ክህልወካ ኣሎ ምክንያቱ እቲ ሓንጎልካሲ ኩሉ ግዜ ትሑዝ ክትገብሮ ኣለካ ማለት እዩ።
1: ብዛዕባ እዚ ኣርእስቲ ጎስጓሳት ምክያድ ኣገዳሲ ምኳን እዩ ዶክተር ዘረኣብርኩ ዝገለጽ። ሰባት ክንዲቲ ዝሰምዕዎ ዝረኣይዎን ዝፈለጥዎን እዮም ተመክሮኦም ዛዕቢ ኣብዚ ዓውዲ ጎስጓስ እንተ ኣካይድና ድማ ሰባት ክሳብቲ ብሂወት ዘለና ጥዕናና ንምሕላው ካብኡ ሓሊፉ እውን ነዊሕ ዕድመ ምእንቲ ክንጸንሕ ኣካላትና ኣበ ምክንኻድ ንጡፋትን ንቑሓትን ክገብረና ይኽእል እዩ የበል።
0: ኣብ ሕብረተሰብና እቲ ውሉድ ንወላድኡ ይኣሊ ናላት ኣብቲ መዕብል ዓለም ካል እዩ ይኣሊ ካኣልዮ ግን ኣፍልጦ ክህልዎ ኣሎ ብዙሕ ግዜ ብጉጉይ ኣተኣላልያ ከይ እንታ ሽሙ ባእሲ ምስ ወለድን ወሉዳትን ኣለዉ እቶም ወለዲ ኣብዘይ ዕድሚኦም ይሓልፉ ኣብዘይ ሕማማም ይወድቁ ሰኣን ኣተኣላልያ ግን ፍልጠት ሰኣን ፍልጠት ናይ ኣተኣላልያ ማለት እየ እዚ ክህሉ ግን ከይ ጎስጓሳት ክካየድ ኣለዉ መስለን ብኩሉ መዳይ ከይ ብወገን ሕክምና ብወገን ዝመዓከናት ዜና ብወገን ምስ ማሕበራዊ ንባዕሉ ማሕበራዊ ሚኒስትሪ እየን ሰብኣዊ ድሕነትን እዚ ዓብ ታሪክ ክህልዎ ዝግበ ምክንያቱ ዝያዳ ሓላፍነት ንሱ ኢዩ ንኣብነት ናይ እዚኦም ከምዚኦም ተሰኪሙ ዘሎ
1: ደጊም ዝተረፈ የለን ክመውት እየ ካብዚ ዓለም ንሓዋሩ ክፍለየ እናበልካ ምሕሳብን ምጭናቕን ንባዕሉ ንሞት ዘቀላጥፍ ባእታ እዩ ካብ ጽምዋ ምግልጋል ተዘክሮታትካ ከተሐድስ ምፍጣን ኣወንታዊ ሓሳብ ምሕሳብ ምንቅስቓስ ዝሕጉሰካን ዘድልየካን ነገር ምስማዓን ምርኣይን ቁጥዐ ምውጋድ ገዳፍ ምዃን ኣሻቐልቲ ዛዕባታት ምውጋድ ቀጻሊ ሕክምናዊ ክትትል ምግባር ለጋስ ምዃንን ካልእን ዕድመ ኸናዊሕ ዝኽእሉ ገለ ካብቶም ረቋሒታት እዮም
3: ዘረብኦም ጥሉል ምኽሮም ጥሉል እዩ ፅቡቕ ኢና ተናቢርና እሶም እዚኣ መዓልቲ ድን ገይሮም ኣነ እዚኣ መዓልቲ ገይረ እቲ ከዓ ይኣክል እዎ እንታይ ክንብሎ ንኣምላኽ እሞ
1: ተወሳኺ ዝኽብሃል ዝጸንሐ ህይወትና ውሕስቲ ክትከውን ኣብ ዓለም ክሳብ ዘለና ጥዑይ ኤርጋን ክነስተማቕር ከይኣረግናን ምስ ኣረግናን ክንገብሮ ዘለና ነፍሰ ክንክን ንኽንፈለጥ ዕድሜና ኽነናውሕ ብሞያውያን ዝተዳለዉ ጽሑፋት ሃሰስ ምባልን ንትሕዝቱ ኣብ ጥቕምና ንምውዓል ምጽዓርን እውን መመላእታ እዚ ኸነዕለሉ ዝጸናሕና እዩ ብዛዕባ እዛ ኣርእስቲ ዝተሰነዱ ሃሰስ ምባል ኣገዳሲ እዩ
0: ኣነ ንባዕለ እውን ናብ ከምኡ ገጸ ይኸይድ ስለ ዘለኹ ንዓየ መጀመርያ እታ መፅሓፍ ከምብባ ጀሚረ ካብኡ ግን እዚኣስ ካብ በይነ ዝጥቀመላ ስለምንታይ እዚ ህዝቢ ነቲ ቅድሚ ሕጂ ብዛዕባ እዚ ኣፍልጦ የለን ብዛዕባ እዚ ዝወፀ ዝተፃሕፈ ነገር የለን ዳርጋ ዝተረስዐ ኣርእስቲ እዩ ክንብሎ ንኽእል ኢና ኣቓልቦ ዘይተገብሩ ሕጂ ግን እዚኣ ከምኡ ምኽርን ምዕዶን ትህብ ከይነቶም ተኣለይቲ ጥራይ ደይኮነ ንኣለይቲ እውን ኣለይቲ እውን ንስድሮኦም ከመይ ገይሮም ንስድሮኦም ክኣልዩ ከለዉ እንታይ እንታይ ክገብሩ ኣለዎም ንባዕሉ መምርሒታት ኣለዋ ንኩሉ ትጠቅም እያ

መደብ ናትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነ ጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ይክኸውን። ንኡስ መደብና ዳሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳሃዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኸብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ኢኮም ንሎም ዓርቢ 12 ሰነ ፍርቂ መዓልትን ፍርሃን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ ንዓደምኩ ብቕንዲ ርእሰ ዜና ፍለም ኣብ ንዞባ ፀሮና ሓረስቶት ርቡሕ ምህርቲ

ኣምዶን ዞባ ድባርዋ ብሞያ ዝሰልጠኑ ልዕሊ 450 መንእስያት ተመሪቖም። ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕፅል ውሕዳት መዓልትታት ስምምዕ ሰላም ከም ዝፈራረመ ኣሚቱ። ቤልጅዮም ኣብ ዝመፅእ 10 ዓመታት ኣብ ወተሃደራዊ ምህዞ ናይ 4.27 ቢልዮን ዶላር ወፍሪ ከም ትገብር ኣፍሊጣ። ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ብልዑል ናህሪ ላባዕ ከም ዘሎ ተሓቢሩ። ዝርዝር ዜና። ሓረስቶት ንኡዞባ ፀሮና ርቡሕ ምህርቲ ዝህብ ሜላታት ሕርሻ ተጠቒሞም እቶታውነቶም ንምዕባይ ክፅዕሩ ፀውዒት ቀሪቦም። ሞያውያን ሕርሻ ብ9 ሰነ ምስ ሓረስቶት ኣብ ዘካየድዎ ርክብ ያታዊ ኣገባባት ማሕረስ ከምቲ ዝድለ ውፅኢት ስለ ዘይህብ ሓረስቶት ምስ ተመክሮኦም ብምዝማድ ብስነ ፍልጠት ዝተደገፈ ኣገባባት ተኸቲሎም እቶቶም ከዘይዱ ዘኻኺሮም። ሓላፊ ቤት ፅሕፈት ሕርሻ ተውሃብትሽ ተኸለ ብርሃን ኣብ ዘስምዖ ቓል መሬት ሕርሻ ብዝግባእ ምድላው ብመስመር ምዝራእ ምሩፃ ዝርእቲ ምጥቃምን ዑደታ ዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት ከም ዝኾነ ብምጥቃስ ሓረስቶት ንተግባራውነቱ ክፅዕቱ ኣተሓሳሲቦም። ኪላ ልምዓት በቑልን ዘራእትናም ንኡዞባ ፀሮና ኣቶ በሪሁ በየነብ ወገኑ ጎኒ ጎኒ እቲ እቶታውነት ሕርሻ ንምድንፋዕ ዝካየድ ፃዕሪ ሓረስቶት ንመማዕበሊ እቶትን ምክልኻል ባልዓትን ዝጥቀምሉ ብባህርያዊ ኣገባባ ዝተዳለወ ክኸውን መኺሩ። ብዘካዚ ሓረስቶት ኣብ ልምዓት መስኖን ምርባሕ እንስሳታትን ዘካይድዎ ንጥፈታት ብዝተዋሃደ መገዲ ከሰላስሉ ዝሓብር ኣቶ በሪሁ ውፅኢት ኬሚካላዊ ፀረ ባልዕን ድኹዕን ካብ ጥቕሙ ጉድኣቱ ስለ ዝዓቢ ከወግድዎ ተላብዮም። ኣብ ንኡዞባ ማይ ዓይኒ ጉድኣት ልምድታት ንምውጋድ ዝዓለመ ጎስጓሳት ንነበርቲ 15 ዓድታት ተኻይዱ። እቲ ኣብ ምምሕዳራት ከባቢ ዑናዋጦትን ቅናፍናን ዝተኻየደ ጎስጓስ ንቕሓት ሕብረተሰብ ብምብራኽ ሓደጋኛነት ጉድኣት ልምድታትን ባህላዊ ፍወሳን ንምግላፅ ዝዓለመ እዩ። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ተኽለ ዛይድ ኣብ ዝሃቦ መብርሄ ኣብቲ ንኡዞባ ብደረጃ ኮሚተ ምርጋፅ መሰላት ቆልዑ ምውጋድ ክሽቦን መርዓት ትሕቲ ዕድመን ዝካየድ ዕማማት ፅቡቕ ውፅኢት ይህብ እኳ እንተሎ ጉድኣት ልምድታት ምሉእ ብምሉእ ንኽጠፍእ ግን ዝያዳ ፃዕሪ ከም ዘድሊ ኣገንዚቦም። ኣብ ቆልዑ ዝካየድ ከም ምኽላእ ዓንቀር መትኮሳ ምኽላሕን ካልእን ዝኣመሰለ ሓደገኛ ሳዕቤናት ዘለዎ ባህላዊ ልምድታት ክእረም ከም ዝግባእ ዝጠቐሰ ኣቶ ተኽለ መራሕቲ ሃይማኖት ከም ፀለውቲ ኣካል ሕብረተሰብ ንጡፍ ተርኦም ክፃወቱ ተላብዮም። ኣብ ማሕዳር ንኡዞባ ማይ ዓይኒ ኣቶ ኣፈወርቂ ርእሶም ብወገኑ ጥዕና ህዝቢ ዝጎድኡ ልምድታት ሓቢርካ ብምቅላስ ንምግተኦም ክስራሕ ብምዝኻር ንቕሓት ህዝቢ ብምብራኽ ካብቶም መሰረታውያን ናይ ምክልኻል ሜላታት ስለ ዝኾኑ ኣስተምህሮታትን ጎስጓሳትን ክድፋእ ኣሎም ኣዘኻኺሮም። ኣብ ንኡዞባ ድባርባ ብዝተፈላለየ ሞያታት ዝሰልጠኑ 385 ደቂ ኣንስትዮ ዝርከብኦም 452 መንእስያት ብ9 ሰነ ተመሪቖም። እቶም ካብ 2-3 ዋርሕ ብግብርን ክልሲ ሓሳብን ዝሰልጠኑ 75 ብቴክኖሎጂ ኮምፒተር፣ 77 ብስነ ፅባቐ ፀጉሪ ርእሲ፣ 33 ብምንቃሽን ምምልኻዕን 267 ድማ ብቐዳማይ ረድኤት እዮም። ሓላፊ ሕማመት ኣብቲ ንኡዞባ ኣቶ ዳዊት መንግስቲ ኣባት ዘስምዖ ቓል ዕላማት ስልጠና ሞያዊ ዓቕምታት መንእስያት ኣበሪኽካ ነብሶም ከም ዝኽእሉ ንምግባር ምዃኑ ብምግላፅ መሻርክቲ ትካላትን ሽማግለ ዕርኹን መንእስያትን ንዝገብሩ ኣበርክቶ ሞጊሱ። ሕማመት መንእስያት በብዝምባሊኦም ንክስልጥኑ ዝፈጥሮ ዘሎ ባይታ ዝነኣድ ምዃኑ ዝገለፁ ኣካየዲ ስራሕ ምምሕዳር ንኡዞባ ድባርዋ ኣቶ ተኽለ ማርያም ገብረ የሱስን ኣብ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረን ኣብ መንእስያት ዝግበር ዘሎ ወፍሪ ምምዕባል ዓቕምታት ብስነ ፍልጠታዊ ኣገባብ ምዝድራዕ ህወት ሕብረተሰብ ኣብ ምቕያር ልዑል ተራ ከም ዘለዎ ረዲኦም። ሓላፊ ሕማመት ዞባ ደቡብ ኣቶ ግርማይ ገብሩ ብወገኑ ተመረቕቲ ቀሲሞሞን ዘለዎ ሞያ ብግብራዊ ስራሕ ከማዕብልዎን ክነጥፍሉን ብምዝኻር ኣብ ከባቢኦም ዘሎ ዕድላት ናብ ረብሖኦም ቀይሮም መነባብሮኦም ከም መሓይሹ ተላብዮም። ኣብ ንኡዞባ ዓዲ ቀይሕ ብምኽንያት 20 ሰነ መዓልቲ ሰማእታት ሰራሕተኛታት ዝተሳትፎ ማእቶታዊ ንጥፈታት ኣብ መቐብሪ ሓርበኛታት ተኻይዱ። እዚ ካብ ሲቪል ሰራሕተኛታት፣ ፖሊስ፣ ኢሚግሬሽን፣ ውሽጣዊ ፀጥታ፣ ቤት ፍርዲ፣ ሃገራውያን ማሕበራት፣ ህግደፍ፣ ተሃድሶን ማእሰርትን ከምኡውን ትካላት መጓዓዝያን መራኸቢታትን ብጠቕላላ ልዕሊ 300 ጉልበት ዝተሳትፎ ማእቶታዊ ዕዮ ብቐንዱ ኣብ ምክንኻን ኣግራብ ዘተኮረ እዩ። ብካልእ ወገን ኣብ ከተማ ዓዲ ቀይሕ ንትካላት ወሃብቲ

ኣገልግሎት ማለት ሆቴላት ባራትን መዕረፊ ጋይሽን ኣፍልጦም ኣብ እሩም ስነ ምግባርን ምክልኻል ገበንን ንምዕባይ ዝዓለመ ዝተምህሮ ብ10 ሰነ ተዋሂቦም ኣዛዚ ፖሊስ ንእዞባ ዓዲ ቀይሕ ካፒተን ኪዳነ ፍትዊ ወሃብቲ ኣገልግሎት ትካላት ምስ ፖሊስ ጥቡቕ ዝምድና ብምፍጣር ዘይሕጋዊ ተግባራት ምክልኻል እንተተፈፂሙ ድማ ምቅልዑን ገበንኛ መሓዝን ግዴታዊ ሓላፍነተን ከም ዝኾነ ኣብሪሑም ዝስዕብ ዜናታት ሃገራት ወፃኢ እዩ ዝኸበርኩም ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕፅል ውሕዳት መዓልትታት ታሪካዊ ክብል ዝገለጾ ስምምዕ ሰላም ከም ዝፈራርማ ትማል 11 ሰነ ብዝሃቦ መግለፂ ኣሚቱ። እቲ ስምምዕ ብላዕለዋይ ሃይማኖታዊ መራሒ ኢራን ሙጅታባ ኻሚኒ ከም ዝፀደቐ ዝጠቐሰ ፕረዚደንት ትራምፕ ብምክትል ፕረዚደንት ኣሜሪካ ጄዲ ቫንስ ብኤውሮጳ ክኽተም ከም ዝኽእል ሓቢሩ ኣሎ። ፕረዚደንት ትራምፕ ነዚ ዝገልጽ ዘሎ ኣብ መንጎ ክልቲኦም ወገናት ዝካየድ ዘሎ ዝርርብ ገስጋስ ከም ዝርአ ብምጥቃስ ኣብ ልዕሊ ኢራን ንሳልሳይ ተኸታታሊ መዓልቲ ክካየድ ተወጢኑ ንዝነበረ መጥቃዕቲ ከም ዝሰረዞ ድሕሪ ምሕባር እዩ። ይኹን እምበር መንግስቲ ኢራን ነቲ ስምምዕ ብዝምልከት ገና ኣብ ናይ መወዳእታ ውሳነ ከም ዘይተበፅሐ ብምሕባር ብፕረዚደንት ትራምፕ ዝተዋህበ መግለፂ ግምታዊ ምዃኑ ፍሊጡ ኣሎ። ኣፈኛ መንግስቲ ኢራን ዝምልከቶም ኣካላት ንዝርዝር ናይቲ ስምምዒ ይግምግሙ ከም ዘለዉ ብምግላጽ ኢራን ኣብ ረብሓታታ ፈጺማ ዋጋ ዕዳጋ ከም ዘይትገብር ኣንጺሩ። ኣቐዲሙ ፕረዚደንት ትራምፕ ሰራዊት ኣሜሪካ ኣብ ልዕሊ ኢራን ከቢድ ደብዳብ ከም ዘካይድ ከምኡውን 900ታዊት ነዳዲ ኢራን ንዝሓልፈላ ስትራቴጂያዊት ደሴት ካርግን ካልእ ትሕቲ ቅርፂ ነዳድን ከም ዝቆፃፀር ይጠንቂቕ ዘሎ። ሰራዊት ኣሜሪካ ኣብ ዝሓለፈ 2 መዓልትታት ኣብ ልዕሊ ዝተፈላለዩ ዕላማታት ኢራን ናይ ነፍሰ ምክልኻል ክብል ዝገለጾ መጥቃዕቲ ከም ዘካየደ ዝፍለጥ እዩ። ኢራን ብወገና ከም መልሰ ግብሪ ናይዚ ኣብ ባሕሬን ኩዌትን ዮርዳኖስን ኣብ ልዕሊ ዝርከብ ወተሃደራዊ መደበራት ኣሜሪካ ናይ ሚሳይላትን ድሮናትን መጥቃዕቲ ኣካይዳ። መንግስቲ ቤልጅዮም ኣብ ዝቕፅል 10 ዓመታት ኣብ ወተሃደራዊ ምህዞ ናይ 4.27 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። ሚኒስተር ምክልኻል ቤልጅዮም ቴዮ ፍራንከን ኣብ ዝሃቦ መግለፂ እቲ ካብ 2026 ክሳብ 2035 ዝትግበር መደብ ወተሃደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድልዳልን ዘመናዊ ንምግባርን ዝዓለመ ምዃኑ ሓቢሮም። ብመሰረት መደብ ቤልጅዮም ኣብ ነፍሲ ወከፍ ዓመት ኣስታት 400 ሚልዮን ዶላር ንምርምርን ምህዞን ክትስልዕ እያ። መንግስቲ ቤልጅዮም ኣብ ዝሓለፈ ወርሒ መጋቢት ንወተሃደራዊ ወፃኢታት ሃገሩ ናብ 2.1 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዮም። ጀርመን፣ ብሪጣንያ፣ ፖላንድን ሮማንያን ዝርከበን ሓያሉ ሃገራት ኤውሮጳ እውን ወተሃደራዊ ወፃኢታትን ናይ ምዕባይ ስጉምቲ ከም ዝወሰዳ ዝፍለጥ እዮም። ፀጥታዊ ዘይምርጋ ኤውሮጳ ሃገራት እቲ ዞባ ዓቕሚ ምክልኻልን ከደንፍዓይ ደፋፍአን ከም ዘሎዮም ወተሃደራውያን ክኢላታት ዝጠቕሱ። ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ብቫይረስ ቡንዲ ብጉዮ ዝስዕብ መልከፍቲ ሕማም ኢቦላ ብልዑል ናህሪ ይላባዕ ከም ዘሎ ሚኒስትሪ ጥዕናት ሃገር ኣፍሊጡ። ቁፅሪ ናይቶም በቲ ቫይረስ ከም ተለኸፉ ዝተረጋገፁ ሰባት 676 ከም ዝበፅሐ ዝሓበረት ሚኒስትሪ ዛጊት 136 ሰባት ከም ዝሞቱ ነፂሮም። ኣብቲ ሃገር ብ10 ሰነ ጥራይ 41 ሓድሽ መልከፍትን 9 ሞትን ከም ተመዝገበ እቲ ሚኒስትሪ ብተወሳኺ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ ሚኒስትሪ ጥዕና ኡጋንዳ ብሃገሩ ተኸሲቱ ዘሎ መልከፍቲ ሕማም ኢቦላ ንምክልኻል ተወሰኽቲ ቅጥዕታት ከም ዘተኣታተወ ኣፍሊጡ። ሕማም ኢቦላ ንምክልኻል ዝሕግዝ መሳርሒታት ናብ ኩለንተን ምስ ዲሞክራስያዊት ሪፓብሊክ ኮንጎ ዝዳወባ ዞባታት ከም ተዘርግሐ እቲ ሚኒስትሪ ብተወሳኺ ገሊጹ ኣሎ። ኣብ ኡጋንዳ በቲ ቫይረስ ዛጊት 19 ሰባት ከም ተለኽፉን 2 ከም ዝሞቱን ፀብጻባት እተሃገር ይሕብሮ። ዲሞክራስያዊት ሪፓብሊክ ኮንጎን ኡጋንዳን ብለብዒ ሕማም ኢቦላ ከም ተጠቕዓ ብ15 ጉንበት ምእዋጀን ዝፍለጥ እዩ። ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ድሕሪ እቲ ኣብ 1976 ፈለማ እዋን ኣብ ወሰናስን ፈለግ ዛየር ዝተረኣየ ቫይረስ ኢቦላ ሓድሽ ለብዳት ሕማም ክኽሰት እዚ ንመበል 17 ግዜ ምዃኑ ፀብጸባት ይሕብሮ። ሕማም ኢቦላ ብምትንኻፍ ፈሳሲ ሰብነትን ዝተለኽፈ ሰብ ዝተጠቕመሉ መሳርሒታት ብምጥቃምን ከም ዝመሓላለፍ ክኢላታት ጥዕና ይሕብሮ። ናይ መወዳእታ ዜና ኣብ ፓኪስታን ብዘጋጠመ ሓደጋ ምውዳቕ ወተሃደራዊት ሄሊኮፕተር 22 ተሳፈርታ ብምሉኦም ከም ዝሞቱ ማዕከናት ዜና ቃሊሐን። እታ ኤም17 ዝዓይነታ ሄሊኮፕተር ኣብ ከተማ ሙዛፋራባድ ዞባ ካሽሚር ካብ ዝርከብ ማዕርፎ ነፈርቲ ድሕሪ ምብጋሳ ነዊሕ ከይተጓዕዘት ብዘጋጠማ ቴክኒካዊ ፀገም ከም ዝወደቐት ዝግለጽ ዘሎ። ጠንቂቲ ሓደጋ ንምንጻር ጽዑቕ መርመራ ይካየድ ከም ዘሎ ሚኒስትሪ ምክልኻል ፓኪስታን ሓቢሩ ኣሎ። እዚ ሓደጋ ዘጋጥም ዘሎ ኣብቲ ብፓኪስታን ዝመሓደር ክፋል ዞባ ካሽሚር ብርቱዕ ህዝባዊ ተቃውሞን ግጭታትን ተኸሲቱ ኣብ ዘለወሉ እዋን እዩ።
ይኹን እምበር ሰራዊት ፓኪስታን እቲ ሓደጋ ምስቲ ፀጥታዊ ኩነታት ምትሓዝ ከም ዘይብሉ ገሊጽ ኣሎ። ፓኪስታን ኣብ ዝሓለፈ ዓመታት ን22 ካብተን ስራሓት ሩስያ ዝኾና ኤም-17 ዝዓይነተን ሄሊኮፕተራት ፅገና ከም ዝገበረትለን ፀብጻባት የረድኡ። ኣብቲ ሃገር ኣብ 2022 ብዘጋጠመ ተመሳሳሊ ሓደጋ 6 ወታደራውያን መኮንናት ሂወቶም ከም ዝሰኣኑ ዝዝከር እዩ። ዜና ንምዝዛም ኣርእስታቱ ክደግመልኩም። ኣብ ንዕዞባት ፀሮና ሓረስቶት ርቡሕ ምህርቲ ዝህብ ሜላታት ንምትእታው ክፅዕሩ ፀውዒት ቀሪቡ። ኣብ ንዕዞባ ማይ ዓይኒ ጎዳእቲ ልምድታት ንምውጋድ ጎስጓስ ተኻይዱ። ኣብ ንዕዞባ ድባርዋ ብሞያ ዝሰልጠኑ ልዕሊ 450 መንእስያት ተመሪቖም። ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕፅል ውሕዳት መዓልትታት ስምምዕ ሰላም ከም ዝፈራረመ ኣሚቱ። ቤልጅዮም ኣብ ዝመፅእ 10 ዓመታት ኣብ ወታደራዊ ምህዞ ናይ $4.27 ቢልዮን ወፍሪ ክንትገብር ኣፍሊጣ። ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ብልዑል ናህሪ ላባዕ ከም ዘሎ ተሓቢሩ። ነቲ ሰዓት እዚ ዝተዳለዉ ዜናታት ተዛዚሙ ኣሎ። ምስተረፉ መደባትና እናሓደገኩም ብወገነይ ብሩኽ መዓልቲ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክታልኩም ብክብሪ ዕድም። ሊግ ዞባ ማእከል ትማል ሓሙስ ብክልተ ግጥማት ቀፂሉ ኣሎ፣ ውፅኢቱ ይስዕብ።
1: ትማል ሓሙስ 11 ሰነ ሊግ ዞባ ማእከል ኣብ ስታድዮም ከተማ ኣስመራ ቀፂሉ ዝበዕለሉ ቀይሕ ባሕሪ ምስ ሰገን ሓደ ብሓደ ደንደን ንኩባንያ ዕንፀይትን ሓፂንን ሰንበል ክልተ ባዶ ብምስዓር ቀይሕ ባሕርን ደንደንን ማዕረ ነጥቢ ሒዘን ፍልማ ቀይሕ ባሕሪ ምስ ኩባንያ ህንፃ ሰገን ተረኺባ። ሰገን ናብ መበል 36 ደቕ ተመዝገን ክፍለ ብዘመዝገባ ሸቶ ሓደ ባዶ ክትመርሕ ክኢላ ቀይሕ ባሕሪ ዝተመዝገባ ሸቶ ንምምላስ ኣብ መጥቃዕቲ ኣድሂባ ተፃዊታ ሸቶ ኣይሰላጣን ንዕረፍቲ ብመሪሕነት ሰገን ሓደ ባዶ ምሪሐን። ድሕሪ ዕረፍቲ ቀይሕ ባሕሪ መበል 66 ደቕ ተቐይሩ ዝኣተወ ኬብሮን ያሬድ ብዘመዝገባ ሸቶ ሓደ ብሓደ ምስ ሰገን ክትመዓረ ክኢላ። ድሕሪዚ ዝተመዝገበ ሸቶ ብዘይምንባሩ ፀወታ ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሞም። ብሉፅ ፀወታይ ናይቲ ግጥም ድማ ካብ ጋንታ ሰገን ተኸላኻሊ ኣቤል ወልደ ትንሳኤ ተረቂሖም። ቀፂለን ናብ ሜዳ ዝወረዳ ደንደን ምስ ኩባንያ ሰንበል ተራኺባ። ኣብ ዝሓለፈ በዓል ታሕሊ ተሳዒራ 3 ነጥቢ ዘጥፍአ ደንደን ነዚ ፀወታ ናብ ረብሓ ንምቕያርያ ኣንቂዳኣት እያ። ፀወታ ብክልቲኡ ወገን ሚዛናዊ ዝኾነ ምንቅስቃስ ነይርዎ። ኩባንያ ሰንበል ኣብ መበል 35 ደቕ መንገዲ ሜሮን ዕቑባይ ዝተፈተነት ኩዕሶ ድሕሪ ምብኻና ደንደን ካብ ናይ መኣዝን ቅላዕ ናሆም ታደሰ ዝቕልዓ ሰይ መብራህቱ ድማ ብርእሱ ገጪኡ ናብ ሸቶ ቀይርዋ ደንደን ኣብ መበል 37 ደቕ መሪሕነት ሒዛ። ፀወታ ብዝቐፅለሉ ድማ መበል 42 ደቕ ደቨን ግብፃዊ ካልኤት ሸቶ ወሲኹ ደንደን ክልተ ባዶ መሪሕነት ሒዛ ንዕረፍቲ ወፂያም። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ መበል 72 ደቕ ኣከፋፋሊ ደንደን ናሆም ታደሰ ንተሓጋዚ መስመር ዳኛ ብምፅራፉ ማእከላይ ዳኛ ብቀይሕ ካርድ ኣባሪርዎ እዩ። ደንደን ብጎደሎ ፀወታ ንዝተረፈ ግዜ ዛዚማ ብዓወታ ድማ ክልተ ባዶ ፀወታ ተዓፂዮም። ስለዚ ቀይሕ ባሕርን ደንደንን ብ26 ነጥቢ ማዕረ ነጥቢ ኣዋሂለን ኣለዋ። ብሉፅ ፀወታይ ናይቲ ግጥም ድማ ካብ ደንደን ደቨን ግብፃዊ ተረቂሖም። መደብ ፀወታ ሰንበት ማይትመናይ ምሳል ተሕሪር ሰዓት 2 ዘርእትን ጥሪትን ምሳል ሊስ ሰዓት 4 ክረኸባ የን። ዋንጫ ሰማእታት ካልኣይ ዲቪዥን ዋንጫ ምን ሓለፈት ሰዓት 2 ደንደን ካልኣይ ዲቪዥን ምሳል ተሕሪር ካልኣይ ዲቪዥን ክረኸባ የን። ሰዓት 4 ድማ ኣኽርያ ምስ ታለንት ዞባ ማእከል ክረኸባ የን። ኣብ ናይ ደቂ ኣንስትዮ ዋንጫ ሰማእታት ንዋንጫ ምን ሓለፈት መምሕዳር ሰንበል ምስ ታለንት ዞባ ማእከል ቅትሪ ሰዓት 8 ከምኡ ድማ ጎዳይ ምስ ዕዳጋ ሓሙስ ሰዓት 10 ክረኸባ መደብ ኣሎም።
0: ዋንጫ ዓለም 2026 ትማሊ ሓሙስ ፈሊሙ። ምስ ብዙሕ ፍልይነቱ ዝፈለመ ዋንጫ ዓለም 2026 ኣብ መንጎ ኣንጋሪት ሃገር

0: ሜክሲኮ ኣንጻር ደቡብ ኣፍሪቃ ዝተኻየደ ግጥም ፈሊሙሎ
1: ካብ 11 ሰነ ክሳብ 19 ሓምለ ዝካየድ ዋንጫ ዓለም 2026 ምስ ብዙሕ ፍልይነቱ ትማሊ ኣብ መንጎ ኣንጋሪት ሃገር ሜክሲኮ ኣንጻር ደቡብ ኣፍሪቃ ምኽፈት ግጥም ፈሊሞም 48 ሃገራት ሓቒፉ 104 ፀወታ ዘካየድ ዋንጫ ዓለም 2026 ኣብ ታሪክ እቲ ዝዓበየ ዋንጫ ዓለም ኣብ 3 ሃገራት ክካየድ መደብ ኣሎም እዚ ንምኽፈት ግጥም ንታሪክ ዋንጫ ዓለም 2010 ደቡብ ኣፍሪቃ ዝመሰል ፍጻሜ እምበኣር ኣብ ታሪካዊ ስታድዮም ኣስቴካ ሜክሲኮ እዩ ተኻይዶም ኣስቴካ ስታድዮም ንድሕሪት ምልስ ኢልካ እንተተመልኪትካ ቅድሚ ሕጂ 2 ግዜ ንዋንጫ ዓለም ዘአንገደ ስታድዮም ምዃኑ እዩ 1970 1986 ከምኡ ድማ ሕጂ 2026 ንዋንጫ ዓለም ክአንግድ ዝበቕዐ ስታድዮም እዮም እዚ ጥራይ እውን ዘይኮነ ብ1970 ናይ ፍጻሜ ዋንጫ ዓለም ብራዚላዊ ኣጥቃዓይ ፔሌ ኣብ ልዕሊ ዓዲ ጥልያን ናይ 4-1 ተዓዊቱ ንሳልሳይ ግዜ ዋንጫ ዓለም ንብራዚል ዘግዝመላ ፍጻሜ ኣብዚ ስታድዮም እዩ ታሪክ ተሰሪሖም ዲያጎ ማራዶና ንኣርጀንቲና መሪሑ እውን ብ1986 ርብዕ ፍጻሜ ዋንጫ ዓለም ኣንጻር እንግሊዝ ብሃንድ ኦፍ ጋድ ዝተሰመየት ሸቶ ዘመዝግበላ ዘይትርሳዕ ፍጻሜ እውን ኣብዚ ስታድዮም ኣስቴካያ ተሰሪሓ ብ1970 ፍርቂ ፍጻሜ ዓዲ ጥልያን ኣብ ልዕሊ ምዕራብ ጀርመን ኣብ ተወሳኺ ግዜ 4-3 ስዒራ ዝሓለፈትሉ ክስተት እውን እዚ ስታድዮም እዩ ፈጺምዎ እቲ ኻልእ ፍሉይ ዝገብሮ ድማ 1993 ናይ መኸተግ ውስጢ ጁልዮ ሴዛር ኣብ ልዕሊ ረግ ሃውገን ዝተዓወተሉ 132,000 ተዓዘብቲ ዝተኸታተልዎ ናይ ፍጻሜ ጸወታ ኣብዚ ስታድዮም እዩ ተሰናዲኦም ዋንጫ ዓለም 2026 ኣብዚ ስታድዮም ብምፍላሙ እምበኣር ታሪኻዊ ገይርዎሎም ንዓለምና ጸለውቲ ደረፍቲ ንዋንጫ ዓለም 2010 ካብቲ ዘይርስዕ ዝገበሮ ደርፊ ሸኪራ ታይም ፎር ኣፍሪካ ኢላ ዝደርፈታ ፍጻሜ ምንባሩ ዝዝከር እዩ ኣብዚ ናይ ትማሊ መኽፈቲ ግጥም እውን እዛ ኮሎምብያዊት ክኸብ ተረኺባ ንዋንጫ ዓለም 2026 ተዘካሪ ክገብሮ ካብ ዝኽእል ደርፊ ይቕሪባላ ምስኣ እውን ናይጀራዊ ደራፊ ብሩና ቦይ ተረኺቡ ነይሩ እዩ 1.1 ቢልዮን ህዝቢ ዓለም ንመኽፈቲ ግጥም ዝተኸታተሉ ኮይኑ ኣብ ስታድዮም ኣስቴካ ዝተረኸበ ተዓዛብ ድማ 83,000 ዝበጽሕ ነይሮም መኽፈቲ ጸወታ ኣባላት ምድብ ሓደ ዝኾና ሜክሲኮ ኣንጻር ደቡብ ኣፍሪቃ ብብራዚላዊ ማእከላይ ዳኛ ዊልቶን ሳምፓዮ ምስ ተኸፍተ ከም መኽፈቲ ግጥም ትጽበየ ጸወታ ኣብ ማእከል ዝተሓጽረ ኮይኑ ቐሪቦም እዚ እናኾነ ግን ጌጋታት መስመር ምክልኻል ደቡብ ኣፍሪቃ ገና ከይተጓዓዘ ፈሊሞም ኣብ ለታሽ ዓይድቕ ብጌጋ ተኸላኸልቲ ደቡብ ኣፍሪቃ ኣጥቃዓይ ሜክሲኮ ኪዩኖነስ ካብ ሳንዱቅ ቅላ መቕጻዕቲ ደቡብ ኣፍሪቃ ቀሊዑዎ ሸቶ ኣመዝጊቡ ፈሊምዎም ኪዩኖነስ ኣብ ሊግ ስዑድ ዓረብ ዝመደበሩ ምስቶም ዝለዓሉ ኣመዝገብቲ ሸቶ ናይቲ ሊግ እውን እዩ ጸወታ ኣብ ዝቐጸለሉ ደቡብ ኣፍሪቃ ገና በዛ ጌጋ ዝተምሃሩ ይመስሉን ወላ እኳ ጸወታ ማእከል ዝተዓብለለ እንተነበረ ሓሓሊፉ ዝርአ ዝነበረ ዘይውሕልነት ዳሕረዋይ መስመር ደቡብ ኣፍሪቃን ንዝተፈጥረ ዕድል ዘይምጥቃምን ካብ ሜክሲኮ ንጸወታ መሊስዋ ዝሒልዎ እዩ ኣብ መበል 41 ከምኡውን 42 ደቓይቕ ካብ ሜክሲኮ ራኦል ኺሜነስ ከምኡውን ኪዩኖነስ ዝተፈተና ኩዓሳሱ ኣብ መወዳእታ ደቓይቕ ናይ ቀዳማይ እብረ ዝጥቀሳ ነይረን መበል 17 ደቕ ኣካፋሊ ደቡብ ኣፍሪቃ ሞኬና ዝወሰዳ ብጫ ካርድን ኣብ ታሽዒቲ ደቕ ዝተመዝገበ ሸቶ ሜክሲኮ ካብ ኪዩኖነስን እተን ዝቐልጠፋ ብጫ ካርድን ሸቶን ናይ ዋንጫ ዓለም 2026 ኮይነን ተመዝጊበን ቀዳማይ እብረ ተዓጺዮም ኣብ ካልኣይ ብሪ ጸወታ ናይ ክንፊ ኣጥቃዓይ ሜክሲኮ ጉተረዝ ዘበኸና ኩዕሶ ፈሊሞም ኣይጽንሕን ጉተረዝ ኣብ መልሲ መጥቃዕቲ ዝተቖርጸት ኩዕሶ ቅድሚ ሳንዱቅ ቅላዕ ምእታዉ ክቓልዓ ምስ በለ ተኸላኻሊ ደቡብ ኣፍሪቃ ሲትሆል ሓንኪሉ ውዲቕዎም ነፃ ቅላዕ መቕጻዕቲ ንሜክሲኮ ቀይሕ ካርድ ድማ ንደቡብ ኣፍሪቃ ተኸላኻሊ ሲትሆለ ተዋሂቦም ሲትሆል ኣብ መበል 49 ደቕ ዝተዋህባ ቀይሕ ካርድ ድማ እታ ቀዳመይቲ ቀይሕ ካርድ ዋንጫ ዓለም 2026 ኮይና ተመዝጊባላ ራኡል ኺመነዝ ሓላፍነት ወሲዱ ቐሊዕዋ ኣብ ተኸላኸልቲ ተጋጫ ተመሊሳ ጸወታ ናብ ልዕሊ 1 ሰዓት ምስ ተጓዓዘ ኣብ መበል 67 ደቕ ብመኣዝን ዝመጸት ኩዕሶ ናይ ኩሉ ግዜ ኣመዝጋቢ ሸቶ ሜክሲኮን ብ2020 ብዘጋጥሙ ሓደጋ ኣብ ርእሱ መንቃዕቲ ገይሩ ካብ ፉልሃም ናብ ወልቭስ ተጓዒዙ ዘሎን ኣጥቃዓይ ራኡል ኺመነዝ ብርእሱ ሸቶ ኣመዝጊቡን ውፅኢት ናብ 2 ባዶ ቐይርዎ ጸወታ ቐጺሉ ወጥሪ ደቡብ ኣፍሪቃውያን ሰማይ ዓሪጎም ኣብ ምክልኻል ደቡብ ኣፍሪቃ ዝርአ ዝነበረ ጌጋታትን ካብ ሜክሲኮ ድማ ንዝተፈጥረ ዘበለ ዕድላት ናይ ዘይምጥቃምን ግን ዘይተፈወሰ ክስተት ናይ 2ኤን ሃገራት ኮይኑ ነይሮም ሲበሲ ናይ ደቡብ ኣፍሪቃ መበል 73 ደቕ ካልኦት ብጫ ካርድ ናይቲ ጸወታ ምስ ወሰደ ደቡብ ኣፍሪቃ 2 ብጫ ካርድን ሓደ ቀይሕ ካርድን ኣመዝጊባላ ዝዋነ ናይ ክንፊ ኣጥቃዓይ ደቡብ ኣፍሪቃ እውን መሊሱ መበል 82 ደቕ ኮነ ኢልካ በደል ፈጺምካ ተባሂሉ ማእከላይ ዳኛ ብቪድዮ ዳንነት ምስ ተጸውዐ ተመሊሱ ንዝዋነ ብቐጥታ ቀይሕ ካርድ ካብ ሜዳ ኣባሪርዎም ዝዋነ ካልኣይ ተጻወታይ ካብ ሓንቲ ሃገራዊት ጋንታ እሞ ኸኣ ኣብ መኽፈቲ ግጥም ብቐይሕ ካርድ ዝተባ

0: ረ ኮይኖም ደቡብ ኣፍሪቃ ናብ 9 ተፃወቱ ወሪዳ ክሳብ ዚ ሰዓት መኽፈቲ ግጥሚ ዋንጫ ዓለም 2026 ክልተ ቀይሕ ካርድ ክረኣዮ ምስቲ ብ2006 ኣብ መንጎ ፖርቱጋል ኣንጻር ኔዘርላንድስ ዝተመዝገበ ክልተ ቀይሕ ካርድ ተማዕራሪዎሎ ጸወታ ክልተ ባዱብ መሪሕነት ሜክሲኮ ናብ ተወሳኺ 7 ደቓይቕ ምስ ኣተወ ኣብ መልሲ መጥቃዕቲ ደቡብ ኣፍሪቃ ተኸላኻሊ ሜክሲኮ ሴዛር ሞንተስ ኣብ ልዕሊ ናይ ክንፋት ቃዒ ደቡብ ኣፍሪቃ ሙዳኑ በደል ፈጺሙ ማእከላይ ዳኛ ብራዚላዊ ዊልቶን ሳምፓዮ ንደቡብ ኣፍሪቃ ነጻ ቕላዕ ንሴዛር ድማ ቀጥታ ቀይሕ ካርድ መዚዞም መዓልቱ ናይ ቀይሕ ካርድ መዓልቲ እዮም። ሴዛር ሞንተስ ኣብ መኽፈቲ ግጥም ዋንጫ ዓለም 2026 ሳልሳይ ተጻዋታይ ብቀይሕ ካርድ ዝተባረረ ኮይኖም ኣብ መኽፈቲ ግጥም ይኹን ብሓፈሻ ኣብ ሓደ ጸወታ 3 ቀይሕ ካርድ ክምዝገብ ኣብ ታሪክ ዋንጫ ዓለም ንፈልማ እዋን ኮይኑ ተሰኒዱሎም ብ2022 ዋንጫ ዓለም ቀጠር ኣብ ሙሉእቲ ውድድር ዝተረኣየ 4 ቀይሕ ካርድ ነይሩ። ኣብ ዋንጫ ዓለም 2026 ግን ኣብ ሓደ ጸወታ እሞ ኸዓ ኣብ መኽፈቲ ግጥም 3 ቀይሕ ካርድ ክረኣዮ ኣገራሚ ገይርዎሎም። ዳንነት ከምዚ እንተቐጺሉ ባዶ ተጻዋርነትን ምሕደራ ጸወታን ኣብ ሙሉእ ውድድር 103 ጸወታት ከደኣ ክንደይ ቀይሕ ካርድ ክምዝገብ እዩ? ማእከላይ ዳኛ ብራዚላዊ ዊልቶን ሳምፓዮ ካብ ትጽቢትና ወጻኢ ንጸወታ 3 ቀይሕ ካርድን ምስ 2 ቢጫ ካርድ ብዓወት ሜክሲኮ 2 ባዶ ዓጺዎም። ጉድለት ዲስፕሊን ነዛ ጸወታ ጥራይ ዘይኮነ ንዝስዕብ ናይ ምድብ ግጥማ ግዳይ ዝገበራ ደቡብ ኣፍሪቃ ብኣግኡ ኣብ ሓደጋ ትርከብ። ኣብ ወጋሕታ ሰዓት 5 ብኣቋፅሪ ሃገርና ዝተረኸባ ካልኣይ ጸወታ ኣባላት ምድብ ሓደ ዝኾና ቼክ ሪፐብሊክን ደቡብ ኮርያን ተራኺበን። ቼክ ሪፐብሊክ ብመንገዲ ክሪሲ ኣብ መበል 59 ድቕ ንዝሓዘቱ መሪሕነት ክትዕቅብ ኣይከኣለትን። እዛ ኣጥቃዒ ቶተንሃም ነበር ሶን ሓለቓ ጋንታኣ ዝኾነ ደቡብ ኮርያ ካብ ድሕሪት ተበጊሳ ብሸቶታት ህዋን ግን ኦህን ኣብ መበል 67 ከምኡውን 80 ደቓይቕ 2 ብ1 ረቲዓታ። ሜክሲኮ ንቐዳማይ ምድብ ብ3 ነጥብን 2 ፅብለልታን ትመርሖ፣ ደቡብ ኮርያ ብ3 ነጥብን ሓንቲ ፅብለልታን ካልኢት ኮይና ትስዕባላ። ብስዕረት ዝተበገሳ ደቡብ ኣፍሪቃን ቼክ ሪፐብሊክን ዝመጽእ ሓሙስ ኣብዚ ውድድር ንናይ ምቕጻል ተኽእልአን ዝውስን ግጥም ይጽበየን። ብዓወት ዝነቐላ ሜክሲኮን ደቡብ ኮርያን ድማ ዓርቢ ክራኸባየን። ብዘይካዚ ሎ ምሸት እውን ውድድራት ዋንጫ ዓለም ሓደ ጸወታ ሰሪዕ ኣሎ። ኣንጋሪት ሃገር ካናዳ ንቦዝኒያ ሄርዘጎቪንያ ኣብ ቶሮንቶ ስታድዮም ሰዓት 10 ድሕሪ ቀትሪ ክካየድ እዮም።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘደለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም ነይሩ። ምስ ተረኽብ ምድባትና ንገድፈኩም ብወገነይ ሰላም።

0: ከም ይኹን ሓድነት ናይ ህዝቢ ኤርትራ ኣነ ገልፆ ይክእልኒ
1: ማንታ ፀላእቲ እዩ ሰዒሩ እዚ ሓይሊ እዚ
2: እንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
3: ጉዕዞ ሕብረተሰብ ኤርትራ ናይ መኸተን ዓወትን እዩ ኣንጻር ክሕሰብ ዘይኽእል ግድል ዝገጥም ህዝቢ ኩሉ ግዜ ይዕወት ካብ ምንታይ እዩ እቲ ሓይሊ ዝብል ሕቶ ክስዕብ እውን ባህርያዊ እዩ እንተኾነ ምስጢር ሓይሊ ሕብረተሰብ ኤርትራ ብቐሊል ክትርድኦን ክተስተማቐሮን ዝከኣል ኣይኮነን ይትረፍ ብማዕዶ ንዝዕዘብ ትካልን ኣካል

0: ርን ነቲ ዓወት ዝጎናፀፍ ህዝብን እውን ትንግርቲ ብቐሊል ክፍታሕ ዘይኽእል ግድል እዩ።
1: ኤርትራ ሓይሉ ኩሉ ግዜ ኣብ ሓድነቱ ምክብባሩ ነንርእሱ ምክብባሩ ምድሉ ህዝቢ ኤርትራ ኩሉ ግዜ ሕማቕ ኹን ፅቡቕ ብሓደ እዩ። ኣብ ሕማቕን ኣብ ፅቡቕን ህዝብና ዋላ ውሕዱ ኹን በቲ ዓቕሙን ዘላቶ ግን ክንዲ ብዙሕ ይራባሕ ብምንታይ ስለ ዝከባበር ኩሉ እምነት ኣየገድሶ መን ኣበይ ኣየገድሶ ኤርትራዊ ኣብ ዝኾነ እንድሕር ተራኺቡ ንዝኾነ ስራሕ ንዝኾነ ውድሆ ብሓባር ሰሚሩ ገብራ ስለምንታይ ህዝቢ ኤርትራ ባህሉ እዩ ካብ ቀደም ወለድና ዶፅንሕዎ እዩ። ቀደም ወለድና ሲ ወፈራ ገይሮም ዝሰርሑ ነይሮም ቀደም ወለታሽ ምከይበለ ከሎ ስለምንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምረት እዩ። ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
2: ሓይሊ ህዝቢ ኤርትራ ተሕቶ ሕካሕሽ ንድሕሪት እዩ ክትኸይድ ዘግደካ። ምክንያቱ እቲ ኣብ መፃፃኣና እንተሪእኸኻ ዝያዳ ኣብ ባሕሪ ሓይሊ ህዝቢ ኤርትራ ተኣቱ ንድሕሪት ዝብለካ ዘለኹ እዚ ህዝቢ እዚ እቲ ውሕድ ከሎ ወይ እቲ ንቑሕ ናቱ ውሕድ ከሎ ናፅነተይ ዝበለ ህዝቢ እዩ። ናፅነተይ ኣብ ምባል ጥራሕ ጠጠው ይበለን ኩሎም ውፅዓት ህዝብታት ነፃ ክኾኑ ኣለዎም ኢሉ እጂ ሓይሊ ህዝቢ ኤርትራ በዚ ኣረኣያ በዚ ኣናበባ ናቱ ብፀላእቲ ቅልጢፉ ኣብ ቴንሽን ዝኣተወ እዩ። እዚ ፍፁም ካብዚ ዘለዎ ንላዕሊ እንተከይዶም ኣይንብረናን ናብ ዝብል ደረጃ ዘብፅሖም እዩ።

0: ጽዓትን ኃይልን ክብርን ርዝነትን ሓደ ህዝቢ ዝልቃዕ ብብዝሒ ቁፅርን ግዝፊ ዝውንኖ ባህርያዊ ጸጋታትን ዘይኮነ ብዝውንኖ ብሉፅ ማሕበራዊ ክብርታት እዩ። ብሉፅ ክብርታት ዝውንን ህዝቢ ጥምረቱ ተሪር ክብሩ በሪኽ ልዕሊ ኩሉ ድማ ሓያል እዩ። ህዝቢ ኤርትራ ንርዝነቱ ርዝነት ንግርምኡ ግርማ ንጥምረቱ ትርብ ዝውስኸሉ ኣብ ብዙሓት ኣህዛብ ዘይርከቡ ንዘበናት ብሰላ ኮይኖም ኣንፈት መጻኢኡ ዝቕልስዎ ሕቡ ሓይሊ ኣለዎ።
1: ሓይሊ ህዝቢ ኤርትራ ካብቲ መግዛእትን ድምሃር ዝነበረ ኩሉ መግዛእትታት ኣብ ልዕሊኡ ናይ ምእሳር ናይ ምቕታል ናይ ካልእ ካልእ ስለ ዝነበረ እቲ ታሪክ ባዕሉ ክፈልጦን ክምሃሮን ክኢሉ ተማሂሩ እውን ብምልኡ ስጋብዚ ሕጂ ሰዓት ደለናዮ ኣብ ስርሑ ኣብ ልምዓቱ ኣብ ዝኾነ ይኹን እዚ ኩሉ ዲጋታት ክስራሕ ከሎ ኣሎ ተህዝቢ ልምዓት ክኸይድ ከሎ ኣሎ ተህዝቢ ፀላእ ክመፁ ከሎ ኣሎ ተህዝቢ
2: ሚስጢር ናይ ህዝቢ ኤርትራ ነቲ ሰብራ መበገሲ ኮይኑዎ ንሕና ገድሊ ክጋደል ከሎ እሲ ካብቲ ዝነበሩ ሕብረተሰብ ሒዝዎ ዝኸደ እዩ። ዲስፕሊን ደይከኣል የለን ንፀላኢኻ ምምካት ተፀሚምካ ምባር ብዘለሃካ ምኽኣል ዘይምንብርካኽ እዚ ከዓ ናብ ዝለዓለ ደረጃ ኣብፅሕዎ ህዝባዊ ጉንባር ክሳለፍ ከሎ ዋላ ካብ መሰረቱ 61 ክብገስ ከሎ ህዝቢ ኤርትራ መበገሲኡ እቲ መበገሲ ናይ ፀላኢ ዋላ ይኹን እምበር ንህዝቢ ኤርትራ ኣትሪርዎ ሓደ ከም ድኸውን ገይርዎ ከም ዘይከኣል ዝየለ ገይሩ ከም ድከኣል ከዓ ገይርዎ ንኩሉ ሽግራቱ ጥሜት ኣየገድሶ ፅሜ ኣየገድሶ ናይ ፀላኢ ግፍዒ ኣየገድሶ ይጥመ ይዕረቕ ኣይግድሶ ከምታ ድፀንሐቶ በታ ዘላቶ ዓቕሚ ክነብር እንታይ ኣወታ ሽምቢልዎ እዚ እቲ ዘሕለፎ ምረት ናይ መግዛእቲ
3: ሓይሊ ህዝቢ ኤርትራ

ራድኣ፣ ፅንዓት፣ ጥምረት፣ ውህደት ብዝተፈላለየ ብሄራት ይኹን ብዝኾነ ቋንቋ ይኹን ኣብ ሓደ መኽባዕቲ ስለ ዝጥምር እቲ ፅንዓት ከዓ እሱ እዩ ዘሰጉሞ ነዚ ግንባር እሱ እዩ።

0: ሓይሊ ሕብረተሰብ ኤርትራ እቶም ብሉፃት ክብርታት ዝያዳ ኩሎም ከዓ ዘይተበትከ ሰንሰለት ሓድነት ስለ ዝውንን ከዓ ግርምኡ ዘይድፈር ዕፎርን ክቡርን ህዝቢ ኮይኑ ክነብር በቂዩ። ክብርታት ንህዝቢ ኤርትራ ኪኖ ፍልስፍና ዝኸዱ እምነ ኩርናዕ ሕላዊኡን ምስጢር ርቅቕ ሓይሉን እዮም። ክብርታት ናይ ሓደ ሕብረተሰብ ብዝተፈላለዩ ምሁራት ብዝተፈላለየ መልክዕ ክግለጽ ይከኣል ይኸውን። ሓይሊ ህዝቢ ኤርትራ እንታይ እዩ?
1: ሓይሊ ናይዚ ህዝቢ እዚ በቃ ብቕልል ዝበለ ወይ በዚ ንሕና ንኽእሎ ዓቐን ዓቕሚ ሓድነት እዩ። ሓድነት ቀለልቲ ምሳሌታት ኣለዋ። እዚ ጥሪት ይዝመታ ነይረን በዞም ዝብለካ ዝነበርኩ ብፍላይ ብግዜ ሃይለ ስላሴ ጥሪት ተዘሚተን ካብ ገጠራት እዚ ኩላህና ንፈልጦ ምብራቅ ኣወፃድፍ ናይ ሳሆ በሎ ናይ ትግሪ በሎ ናይ ትግርኛ በሎ ካብቲ ጫፍ እቶም ዋናታት ምስ ተቆተሉ ተን ጥሪት መፅአን ዕዳጋ ወርታ ኣብቲ ዕዳጋ ናይ እከለ ጥሪት እየን መፅአን ዘሎ ከይትገዝኡ ባህላት ኣብ ከተማ ዘሎ ህዝቢ ከይገዝእካብ ተዘሚተን መፅአን ዘለዋ ጥሪት ሲ ከይዝመታ እቶም ንፉዓት ከዓ እንታይ ይገብሩ? ናይ እከለ በቕሊ እንድያ እዚኣ ኣነ ክገዝአ እዩ ክመልሰሉ እየ እሱ ከምዚ ገዝእ ኣምሲሎም ናይ ዋና ኣይመልሱ
2: መግዛእትታት ዝነበረሲ ንህዝቢ ኤርትራስ ምሂርዎ እዩ ከምዚ ሓልፍ እዩ ምሂርዎ ኩለን መግዛእትታት ዝሓለፋ ስለ ዝምሃርኦ ካብኡ ተመኪሩ ካብቲ ሓደ ናብቲ ሓደ እንዳኸደ ካብቲ ሓደ ናብቲ ሓደ ወለዶ እንዳኸነ ቀጠብሎ
3: ህዝቢ ኤርትራ ካብታ ፍጥር ውሉድ ክብል ብመግዛእት እዩ ሓሊፍዎ። ስለዚ ተገዝእ ከዓ ተሓባቢሩ ምስ ኩሉ ፀገማቱ ምስ ኩሉ ዋሕዱ ምስ ኩሉ ናይ ቁጠባ ሽግሩ ተሓባቢሩ በታ ዘላቶ ክፀኒዖ ክምክት ነይርዎ። ስለዚ መከተ ከዓ እዚ መኸተ እዚ ከዓ ናብ ምንታይ ይሰጊሩ ናብ ቃልሲ ክብገስ ከለኩም መበገስ እዩ እቲ ናይ ህዝቢ ኤርትራ ሽግር ካብኣቶም ሞኪሩ ከዓ ህዝቢ ኤርትራ ከዓ በታ ዘላቶ መድፍዕ ተሃሉ ታንኪ ተሃሉ ጥሜ ተሃሉ መራታ ይሃሉ ኒሕ ተፃዊርካ ተኸዓ ኢልካ ዘሎ ሽግር ከምዚ የሎ ጌርካ ንናፅነት ክተምፅእ እንድሕር ኮይንካ ነቲ ተጠፊእካ ደሎ መሰልካ ክትክኦ እንድሕር ኮይንካ ንኩሉ ፀገም ከምዚ የሎ ጌርካ እዚ እንታይ እቲ ምክኣል ናይ ህዝቢ ኤርትራ ደበገሶ መበገሲ ኢኻ ምረት ናይ ቃልሲ
1: እምበራ ሰላማይ ክስታና ኢሎም ፈቲኖምና ባሕሪ ከበሳ ኢሎም ፈቲኖም ናብ እዚ ክትብሎ ይትኽእል እዚ ፈተናታት እዚ ሕጂ ውፅኢት ናይዚ ፈተናታት እዚ እንተኾና ንሕና ውፅኢት ናይዚ ፈተናታት ክንከውን ዝኸፈልናዮ ዋጋ ኣብ ቅድሚና ኩሉ ግዜ ጌርና ንዕኡ እንዳዘከርናን እንዳኣንበብናን ንቐፃሊ ነዚ ክብርታት እዚ ንምዕቃብ ወፈራ ምግባር እዩ ትትኽእሎ ብዛዕባ እዚ ክኸውን ኣሎ። እዚ ኣብ ገዛ እዩ ኣብ ኣዳራሻት መዲርካ ኣብ መንግስታዊ ቦታታት መንግስቲ ካብ ዋና ናይ ክብርታትካ ጌርካ እንተወሲድካዮ ሓንቲ ስጉምቲ ናይ ጥፍኣት እያ። መንግስቲ ኣማእዛኒ እዩ መሃሪ ኣብዚ ብፅሐና ዘሎ ደረጃ እዩ ካብ ፅሓና ዘሎ ካብዚ ንዳሓር ኩሉ ሰብ ዕዮ ገዝኡ ንሱ ክኸውን ኣሎ። ኣብ ገዛኻ ደቂኻ እንድሕር ዛ ሃገርካን ብዛዕባ ሓድነትካን ብዛዕባ መፃኢኻን እንድሕር ዘይትዘራርብ ኮይንካ ካብኡ ይጅምር እቲ ሸለልትነት እጂ ናፅነት ከምቲ ቅድመ ዝበልኮ ብክልተ መንገድታት ይመፅእ ክንብሎ ንኽኢልና ብሓንቲ መንገዲ ከዓ ጠፍእ ብናተይ ርድኢት እዩ ብሸለልትነት ፈውሲ ሸለልትነት ምኸት እያ ኣብ ኩሉ ክንምክት ኣለና። ሕማቅ የብልናን ኣይውለደናን ክንብል ኣይንኽእልና ሰባት ሰብ ዝኾና ሕማቅ ክውለደና ንኽእል እዩ ግን እቲ ዝበዝሐ ነቲ ሕማቕ ናቱ እንተወሒጥዎ ብዙሕ ክሳራታት ናይ ሓደ ሰብ ጥራሕኻ እሱ ንክሳሩ ጥራሕኻ ንሱ ነብሱ እዩ ዝኸስር እምበር ነቲ ህዝቢ ወይ ነታ ሃገር ጉድኣት ካብርደላ ይክድኒ ሓደ ክልተ ሰለስተ ግን እዚ እውን ከይርከበና ኢና ንብል ሕጂ

0: ክብርታት ህዝቢ ኤርትራ ድማ ኣብ ውሽጢ ባህልን ልምድን ሕብረተሰብ ዝሰረፀ ሻልሻይ ህዋስ ተባሂሉ ክግለጽ ይከኣል እዩ። ሕብረተሰብ ኤርትራ ኣንፈት ኩዕዝኡ ዘማእዝኑ ዝተፈላለየ ረቂቕ ሓይሊ ዝውንን ጽንዓት ኣብ ዕላማ ተወፋይነት፣ ሓድነት፣ ፍቕሪ ሃገር ብጻዕርኻ ምንባር ንሓቅን ፍትሕን ምስያፍ ምትሕግጋዝን ርእስኻ ምኽኣልን ከዓ ገለ ካብ ብሉፃት ክብርታት ሕብረተሰብ ኤርትራ እዮም።
1: ህዝቢ ኤርትራ ክብርታት መለለ እዩ ዝለለየሉ ብፅንዓቱ ምትሕግጋዙ ኣብ ኩሉ ነገር። ኣነ ኣብ ዝኾነ ቦታ ተንቀሳቂስካ ህዝቢ ኤርትራ መለለ እዩ ምትሕግጋዙ እዩ። ኣብ ዝኾነ ሽግር የጋጥም፣ ሓጎስ የጋጥም፣ ፀገም ይሃለዎ፣ ጥሜት ሃለዎ፣ ብዘይ የገድስ እታ ዘላቶ ብሓባር ተሓባቢሩ ይሰግራ። እዚኣ ከዓ እታ ክብርታት ናይ ህዝቢ ኤርትራ ኢልና ንገልፀ።
2: ኣነ ክስዋ እስኻ ፅናሕ፣ ኣነ ክብጆ እስኻ ፅናሕ እንዳበሉ ነዛ ሃገር ዘውሓስ ደኣ ደይሱ እዩ ጠቒምና ደኣ ኣብዚ ከምዚ ደረጃ በፂሕና ዘለና ሳላ ከምኡ ድኾነ እንዲዩ ናይ ገድሊ ሞ መግለፂ ከማን ይብሉን እቲ ክብረታት ኣብቲ ናይ ገድሊ ዝነበረ እንደገና ሕጂ እንዳተጓዓዘ ስለ ዝኸይድ ኣሎ ክብርታትና ኣዝዩ ሓያል ሓያል ክብርታት ይበል ንዓና ከጓዕዘና ናብ ከምዚ ደረጃ ከብፃሓና ትሪአ እንዲ ኣለኻን ዓለማት ክብርታትን ዘይዕቅባ ስለ ዝኾና እንዳይ ኣብዚ ኩሉ ከምዚ ተበፂሒ ደሎ
3: ረብሓ ክተቕድም የብልካን ረብሓ ክንብል ከለና ምሳሕ ድራር ማለትና ኣይኮነን። እቲ ሓፈሻዊ ሓዊኻ ሸይጥካ ክትድረር ክትሓስብ የብልካን ስድራኻ የዕኒኻ ክትነብር ክትሓስብ የብልካን ሃገርካ ይሕልፍካ ሂብካ ክትረብሕ ንሕሳብ ከይ ከይስዕርር ወይ ከይህሉ ክንቃለስ ኣለና። ዕላማና ሓድነትና ገርና እዚ ትብሎ ዝነበርካ ዝበልካዮም ብሙሉ እንተን ሰውራታተን ዝርዝር ናይ ክብርታት እንተሰሪሕካሉ ጥራሕየን ክቕፅላ እሞ ክትጥቀመለን ትኽእል እምበር ብሸለልትነት እዚአን እንተጠፍአን ንድሕሪት ሚእቲ ዓመት ጥራሕ ኣይኮንካ ንትኸይድ ብፍላይ ብዚ ሕጂ እዋን ሚልዮናት ዓመታት ኢኻ ንድሕሪት ካብ ሰብ ህላውካ እዩ ዝጠፍእ። ሕጂ ከም ህዝብን ሃገርን ክንቅፅል እሞ እዚ ናይ ሓቂ ፍሉይ ዝኾነ ወርቃዊ ታሪክ

ወይ ክብርታት ኣብ ምውራስ ለይትን መዓልቲ ብቢ ብቕዓትና ብቢቲ ኣብዚ ሃገር እዚ እቲ ሃገራዊ ንቕሓት ብዙሕ ዘሰክፍ ኣይኮነን። ፖለቲካዊ ብስለት እዩ ዘድልየና። እዚ ፖለቲካዊ ብስለት ንብሎ ዘለና ንሓደ ውድብ፣ ንሓደ ሰብ፣ ንሓደ ከባቢ፣ ንሓደ ገለ ዘገልግል ኣይኮነን። ኤርትራ ከም ኤርትራ ዘገልግል ነዚ ሕብረተሰብ ክብ ዘብል ምዃኑ ብተመክሮ ፍርያቱ ኢና። እዚ ሓድነት እዚ ተፈቲኑ ንቕ ምባል ኣብዩ ዝቕፅል ዘሎ እዩ ዚ ክብርታት እዚ።

0: ብኤርትራ ስስዑን ገባትን ዓለማዊ እስትራቴጂ ንምርዋይ ተባሂሉ ንዝተነፍጎ ሕጋዊ መሰሉን ናጽነት ክብረቱ ቐንጢጡ ብልመናን ትካቦን ክረኽቦ ኣይሓለናን። በንጻሩ ንዓመፅትን ገበትን ንምብዳህ ናጽነቱ ብቕልጽሙ ንምርግጋጽን ከም ህዝብን ሃገርን ክብረቱ ንምዕቃብን ደሙ ክኩዑ ዓጽምቱ ክስክስን ረሃጹ ክንጥብጥብን ብሓፈሻ ኣድላይ መስዋእቲ ክኸፍል እዩ መሪጹ። ምንጪ ናይ ትረቂቕ ሓይሊ እውን ክቡር ዋጋ እዩ።
1: ብክልተ መንገዲ ኢኻ ናፃ ናጽነትካ ትረክብ። እታ ሓንቲ ኣብ መጋባእያታት ናይ ዲፕሎማሲ ውሳነታት ጌርካ ናፃ ትኸውን። እታ ሓንቲ ከዓ ዛናትና በትሪ ኣልዒልካ ኢኻ ናፅነትካ ተምፅእ። ንሕና ግን ኣብ መጋባእያ ጥራሕ ናፅነት ኮነት እንተኸእል እዩ እዚ ህዝቢ እቲ ከይንወስድ እዩ ተፈሪዱ። እቶም ከባቢና ናፃ ክኾን ከሎ በዓል ሊብያ በዓል ሶማ ናፅነተን ክረኽባ ከለዋሲ ይግብኦ ነይሩ፣ ግን ንረብሓና ኣይኮነን። ስለዚ ናፃ ከይከውን ዝበለ ጸላኢ ኣቐሚጡ እዚ ህዝቢ እዚ እዚ ትቐንዲ ጸላኢ እዩ። ድሕሪኡ ነዚ ኣባሃ ወይ ነዚ ውሳነ እዚ ዝሕሉ ሓደ ዋላ ሓንቲ ዘይፈልጥ ደንቆሮ ዲኻትብሎ ዋላ ብረብሓ ጥራሕ ናይ ውልቀ ሰባት ዝዓስከረ ስርዓታት ናይ ደርግን ሃይለስላሴ ማለት እዚ ናይ ቀረባ እዋን ክንዛረብ ኢለ
2: ፅኒኢልካ ምስማዕ ምኽባር ሓለፍትኻ ዝኾነ ጉን ብትምህርቲ ድመፅእ እንዳረእኻ ክምህረክ ድኽእል ሰብ እንዳሰማዕኻ እቲ ዘሎ ኩነታት ኣብ ዓድኻ እንዳዝተወዓልካ ስለ ዝኸይድ እቲ ሓይሉ ዱልዱልን ረዚኒ ናይ ህዝቢ ኤርትራ ምክንያቱ ቀዳምነት ግን ዲስፕሊን ኣለዎ ህዝቢ ኤርትራ፣ እቲ ዝለዕለ ዲስፕሊን ኣለዎ። ካብኡ ስለ ዝኾነ ሕጂ ትመሰረቱ ብምሉኡ ንኩሉ ነገር ዲስፕሊን ዘለዎ ሰብ ኳ ኩሉ ኢደ ዝተውዕል እንታይ ምፅእ እንታይ ይኸውን የስተውዕል ቲ ህዝቢ። ካብዚ ስለ ዝብገስ በቲ ሓደ ከይዱ ኣይሽረፍ፣ በቲ ሓደ ከይዱ ኣይጥወ፣ እቲ ሓደ ተመፆ ኣይጥወ። ስለምንታይ ኩሉ ፈሊጥዎ ስለ ዝፀንሕ ህዝቢ ኤርትራስ ቀሊል ኣይኮነን። ዲስፕሊን እያ እታ ኩላ ክስታይ ትኾነ ሓይልን ዲስፕሊን እዩ።
3: ሓድነት ክትገልፆ ከቢድ እዩ። ሓድነት ንኩሉ ፍልልድየትካ ብዘየገድስ እምነትካ ብዘየገድስ ምርዳእትካ ብዘየገድስ ኣብ ሓደ ምዃን ማለት እዩ። እዚ ሓድነት እዚ ከዓ ንህዝቢ ኤርትራ ከም ዋልታ ኮይኑ ኣብ ሓደ ጠሚሩ ናፅነቱ ኣምፅዎ። ንሕና ሓድነት ህዝቢ ኤርትራ ክንብል ከለና ኤርትራዊ ኣነ ሕጂ ኣብ ዝኮድኩ ከይደ ኤርትራዊ እንድሕር ኮይነ ሳላ እታ መሰረተ ካብታ ደንፅናሕትና እንድያ ናይ ወለዲ ናይ ሓድነት ህዝቢ ኤርትራ ሲ ልክዕ እቲ ውድብ ህዝባዊ ግንባር ካብ ኩሉ ፍልይ እዩ ዝበለ ቃኒዎ ወይ ከዓ ታእሽማ ወዲንዎ እምበር መሰረቱ ካብቲ ሕብረተሰብ ናይ ኩሉ መበቆሉስ ካብ ህዝቢ ኤርትራ ዘበጎሰ እዩ። ሓድነትና ግን ንኩሉ ክኢልና ንክንከይድ

ዋላ ጠሚና ከለና ዋላ ተሸጊርና ከለና ዋላ ኸፊእና ከሎ ሓደ ነቲ ሓደ ጆኻ ኣይትሕመቕ ስንንኸስ በርትዕ ኢልና ነንርእስና ስለ ዝተኣሳሰርና ስለ ዝተፃወርና በርከማና ከም ህዝቢ ኤርትራ ዳ ኩሉ ኮ ሽግር ደሎ የለን ግን ሳላ እቲ ሓድነት ስኒ ምንካስ ምኽኣል ምፅዋር ንዘይከኣል ከም ዝከኣል ንዘየለኹም ዘሎ ክፉእ እንተ መፅእ ክሓልፍ እዩ ከም ቀደሙ እንዳበለ ስለ ዝተፃወሮ ህዝብና ማስ ኩሉ ህዝቢ ኤርትራ ወላ ዝተጋደለን ዘይተጋደለን ኣብዚ ደሎ ዋርሳይ ኮይነ ዝቐፀሎ ናፅነት ኣብ ምምፃእ ይኹን ኣብ ምክልኻላ ዝሰርሕ ደሎ ክሳብ ሕጂ ደቅና ልዕልና ተጋዲሎም ኣለዉ ደይከኣል ከም ዝከኣል ዝየሎ ኹም ዘሎ ጥሚ ኸፊእኒ ኢልካ ኢልካ ደይምሃብ እቲ ከዓ ኢልካ ነታ ዘላ ሸቶ ንኽተብፅሓ ስኒ ንኽሳ ኢልካ ተፃዊርካ መኻድያ ናይ ህዝቢ ኤርትራ ኣርማ ብኣ ከዓ ንኸይዳ ኣለና ሳላ እዚኣ ከዓ ህዝቢ ኤርትራ ፅሕልና ንሕና ከዓ ሓንቲ ዘይንፈልጥ ተቓሊስና ከዓ ሳላ በላሕቲ መሪሕነታትና ከዓ ቃንዮምና ብዓቕምና ሰብ ኮይና ናብ ከምዚ መረዳእታ ብዓቕምና እውን ኢድና ክነበርክት ክኢልና

0: ድሕሪ መሪር ተጋድሎ ድማ ንናይ ምዕራብን ምብራቐን ርእሲ ሓያላን ስዒሩ ዘውንዳ ጽነት ደፊኡ ህዝቢ ኤርትራ ኣብቲ ጽንኩር ናይ ሓርነት ቃልሲ ንበይኑ ኣንጻር ርእሲ ሓያላን ዓለምና በብእብረ ገጢሙ ክዕወትን ከቢድ ውድታት ሰጊሩ ናጽነት ሃገሩ ከረጋግጽን ዘብቅዖ ዕጥቂ ዘመናዊ ኣጽዋርን ብዝሕሰብን ዘይኮነ ብኣውርኡ እቲ ንውሱን ዓቕሙ ናብ ዘይጸዓት ሓይሊ ዝቐየረ ብሉፅ ማሕበራዊ ክብርታት እዩ ነይሩ።
1: ሓድነትናት ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ጸጋታት ውን ሳላ ዘጋጠመና ውን ጸጋታትና ውን ብዓቕምና ንገጥሞ ኣይከኣልናን ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና ሳላ እታ ጥምረትና ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎታትልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢሉ ኣነ ይፅበ
2: እወዚ ሕጂ ንብሎ ዘለና ፅንዓት ኣገዳሲ ዲስፕሊን ገለ ኣብኡ ንዲ ዝጠቓለል እንታይ ሓጊዞሞ ክንብል እንተኮይና ንዝኾነ ኹን ነገር ዝመፅእ ብትዕግስቲ ክዝተውዕለሉ ሞ ንክምልሰሉ ንክምክትን ይኽእሎ ዝኾነ ኹን ንኣብነት ንበል ሕጂ ሓደ ሰብ ከይሰርሐ ሰሪሑ ክበላዕሎ እምበር ከይሰርሐ ክበልዕ ከም ደይክእል ህዝቢ ይፈልጥ ማለት እዩ። ንኣብነት ሕጂ ኣነ ክሰርሕ ከለኹ እቲ ሓደ መፅኡ ዝሰርሕ ምሳኻ እቲ ሓደ መፅኡ ናይ ክስታይ ኣየንቀዓርርን ናይ ካልእ ዝኾነ ይኹን ክመፁ ከሎ ፀላኢ ኹን ገለ ኹን ወላ ዓቃብ ሰላም ኹን ነዚ ሃገር ድዘየ ድልያ ብምሉእ ገና ከሎ እቲ ህዝቢ ይፈልጦ ዝተውዕሎ ኣለካ። ስለዚ እቲ ህዝቢ እንታይ ዝጠቕሞ ብሰካ ተሓይሉ እንታይ እዩ ምስተውዓል ኣለዎ ኣስተውዕሉ እዩ ዝኸይድ ኣይጉቶትኒ ኢኻ ሓደ መፅኡ ሕጂ ኣነ ከምዚ ክገብረልካ ኣነ ከምዚ ገብረልካ እንድሕልዎን ህዝቢ ኤርትራ ኣይሰምዖን እዩ ህዝቢ ኤርትራ። ስለምንታይ ብዲስፕሊን ተማሂሩ ወይ ከዓ ብፅንዓት ስለዝዓበየ ማለት እዩ።

0: ኣብ 1998 ብጉልባብ ዶብ ዳግማይ ንዝተፈጸመ ቁልዒ ወራር ኣብ ምፍሻልን ልውላውነት ሃገሩ ኣብ ምውሓስን ከም ዋልታን ኩናትን ዝተጠመሉ ዝገዘፈ ዕጥቂ እውን እቶም ንኤርትራዊ ስነኣእምሮ ዝሃነፁ ስውራት ኣፅዋሩ ዝኾኑ ብሉፃት ክብርታት እዩ። ህዝቢ ኤርትራ ብውልቃዊ ረብሓታት ከይሰድዐን ብግዜያዊ ሽግራት ከይተፃዕደን ባህሊ ስራሕን ዓያይነትን ብምኩስኳስ ብኩናት ንዝባደመት ሃገር ዳግም ንምህናፅን ንምብልፃግን ኣብ ዘካይዶ ዘሎ ሓያል ምርብራብ ብሉፃት ክብርታቱ ዝያዳ ሓይሊ ኮይኖም ንጉዕዝኡ ናህሪ ይውስኽሉ ኣለዉ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ፀጋታት ውን ሳላ ዘጋጠመና ውን ፀጋታትና ብዓቕምና ንገጥሞ ኣይከኣልና ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና፣ ሳላ እታ ጥምረትና፣ ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎተት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪኣ ኢሉ ኣነ ይፅበ

0: ኣብ ምውዳድ ምዕሩይ ዝርጋሕ ዘለዎ ማሕበራዊ ኣገልግሎታትን ትሕተን ልዕለን ቅርፅን ንቕልጡፍ ምዕባለ ዝድርኽ ዓበይቲ ልምዓታዊ መደባት ኣሰላሲሉ በዚ መንፅር እዚ ክርአን ከሎ ክብርታትና ተጻብኦታት መኪትናሎም ፅንኩር መድረኽ ሰጊርናሎም ናይ ልምዓት ፕሮግራማትና ኣንጻር ኩሉ ግንጥነትን ተጻብኦን ተሪር መሰረት ሃኒፅናሎም እቶም ትማሊ ዕል ሓይሊ ዝፈጠሩ እቶም ሎሚ ኣብ ዝለዓለ ጫፍ ብቕዓት ዘብፅሑ እቶም ጽባሕ እውን ካብ ትማልን ሎምን ዝበርኸ ክእለት ዝፈጥሩ ንሶም እዮም ወትሩ ሰረት ህላወናን ዓወትናን እዮም እዞም ፍኖተ ብርሃንና ዝኾኑ ብሉፃት ክብርታት ከይብረዙን ከይሃሱን ከም ብለን ዓይንና ክንከናኸሎምን ክንዕቀሞም ብዘይ ብተኽ ሰንሰለት ናብ ወለዶታት ክነሰጋግሮም ግዴታን ሓላፍነትን ኣለና ምኽንያቱ ምስጢር ዓወት ህዝቢ ኤርትራ ንሶም ስለ ዝኾኑ
1: እዚ ክኸውን ንሕና ክንሕይል ክንክእል ኣለና ንሕና ሓያላት ወ ሓያላት ኢና ንዝኾነ ነገር ተፃወርቲ ኢና ብፅፍርና ስለ ንብል እቲ ብፅፍርና ከዓ ረአዮ ኣብ ምንታይ ደረጃ ብፅሒና ኣሎ ኣዝኻ እቲ ምሕያል ካብዚ ዘለናዮ ንላዕሊ ክንሕይል ክንክእል ኣለና ንወሃሃድን ክንጥመርን ኣለና ጥምረት ክህልወና ኣለዎ ናፅነት ሂወቶማ በጅም ዘምፅልናስ ክንጥመር ኣብ ሓደ ሓይሊ ንዝኾነ ዝተፈላለየ ዝመፀና ሓያላት ኮይና ምስጢራውያን ኮይና ዓቂብና ነዚ ሃገር ሓፍ ክንብላ ክንክእል ኣለና
2: 35 በዓል ናፅነት መጀመርታ ንኩሉ ህዝቢ ኤርትራ ናፅነታ ኣብ ምምፅአን ኣብ ምዕቃብ ልዕላውነትን ዝተጋደለ ገና ኣብ ምክልኻል ዘሎ ኣባላት ምክልኻል ብፆትናን ደቅናን ወርሳይን ተጋደልቲ ማለት እዩ እዚ ኩሉ እዚ ተወዲኡ ኣብ ዳሓሸ ደረጃ ምስድሮኦም ሃገሮም ዓቂቦ

0: ምስ ድረኦም ተራኺቦም ደረጃ ትምህርቶም ክህባቢሎም እቲ ንሓስቦ እቲ ዳሓስቦ ኩሉና ንሓስቦ ክንበፅሖን ክበፅሕዎን ይምነየሉ ንኩሉ እዚ ብጣ ካልኣይ ንሙሉእ ህዝቢ ኤርትራ ክሳብ ዛ ሕጂ ብዘይ ዕረፍቲ ኩሉ ነገሩ ፀጋታቱ ትምህርቱ ዕድላቱ ኩሉ ነዛ ሃገር ኩሉ ነገሩ ዘወፍየላ ኣብ መወዳእታ ድካሓሰላ ብርሃና ንሕናክካሓሰላ ክልከሎ ቀሲና ብልፅብቲ ኤርትራ ኣነ ተሪያ ካሓሳይሲ ካልእ ሕጂ ድፅበየ የብለን ድፅበየ የብሎም ብፀት እውን ወላ እዞም ደቅና ውን ከማነ ኣርኪቦም ልዮም ኣነ ፅበያ ግን ብልፅብቲ ልምዕቲ ኣብቲ ንደልያ ዝበፅሐት ሃገር ክትህሉን ክርያን ኣነ ዋላ ይረኣያ ደቀ ይኹን እቶም ብፀተይ ተሪኦማ ብጣዕሚ እዚኣታ ትምኒተይካ ካልእ ንኩሎም ምእንቲ ናፅነት ኹን ምእንቲ እዚ ሃገር ክርተ ዝብሉን ዝብሉ ደሎውን ኣብ ግንባር ኹን ኣብ ደገ መዓልቲ ናፅነት መዓልቲ ሓጎስ መዓልቲ ብርሃን ኩሉ ንደልዮ ንረኽበሉ ንቆስነሉ ንሕጎሰሉ ይግበረልና ይብል
1: ኣካል ናይዚ ሕጂ ንብሎ ዘለና ሕጂ ዘድልየና ዘሎ ምውርራስ ወሪስናስ ክነውርስ ሕጂ ኣብ መንጎ ክልተ እምኒ ጭቃ ጌርካ ኢካ ትነድቕ ገዛ ሕጂ እቲ ጭቃ ችመንቶ ክኸውን ኣለዎ ማለት ትርር ዝበለ ኣብ መንጎ ክልተ እምኒ ዝብለካ እቲ ሓደ ናፅነት ዝተጋድለ ኣካሉ ዝኸፈለ እቲ ዝተሰወአ ምስ ተሰወአ እቶም ተረፍ መፅኦም ዘለዉ ሓደ ደረጃ እዮም እዚ መምህር እዩ ሕጂ ኣብ ናፅነት ኣለና ንብል ንሕና ናፅነት ስለ ዝረኸብና እዚ ንዕለሉ ዘለና ብዛዕባ ነብስና ብዛዕባ ውሽጢና ብዛዕባ ሂወትና ብዛዕባ ሃገርና ንዛረብ ኣለና ዝመፅእ ወለዱ ካባና ዝፅበዩ ከዓ ኣሎ ሕጂ እዚ ሓድነት እዚ ዓቂብና ክንቅፅል ከም ህዝቢ ካብዚ ዝሓለፈ ወለዶ ዝተቐበልናዮ ሓደራ ናፃ ሃገር ናፃ ህዝቢ ልኡላዊት ሃገር ብክብርታት ዝዓጠቐ ህዝቢ ኮይና ክትቕፅል ኩሉ ሰብ ንሓድነት ኣብ ዕጋዕዳጋ ክእቱ የብሎ

መደብና ትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነ ጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ዩ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፅኣ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ እዩ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ዝሰሙን እዚኦም እሞ ንኽትከታተሉ ክብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ

መደብና ትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበይ ክኸውን ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳሃዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ክኸውን ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ክቐርበልና ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኸብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ

0: ሰላምቲ ደርፍና ድምፃዊት ታደቀ ተስፋ ሂወት ናብ ቴሌፎንኩም ና ክንምለስ ዝኸበርኩም ተዓዘብትና ቴሌፎን ኣላትና ሃሎ
1: ሰዓድ
0: ሃሎ ደባይዋ መርሓባ
1: ሰላም

0: ጽቡቕ መን ክብል?
1: ኣነ ዝያድ ኣሕመድ ሓጎስ ይበሃል።
0: በያን ከመይ ውዒልካ?
1: ኣልሓምዱሊላ ከመይ ውዒልካ? ጅምዓት
0: ጽቡቕ ኣልሓምዱሊላ። ትሰምዓኒ ኣለኻ ሕጂ?
1: ሓይ ተሰባት ኣለኹ ሰዓት።
0: ትፈضል ቀፅል በያን። ሕራይ
1: ንወላዲ ኖርያ ማሓመድ ዓብድልዋ
0: ሕራይ
1: ንሓትኒ ሩማን ኣሕመድ ዓብድልዋ
0: ተማም
1: ንሓትኒ ዘሊባ ማሓመድ ዓብድልዋ ባኸርያ ደቕመጠ
0: ተማም ሕራይ
1: እውን ኣብ ስዑድያ ዘለዉ ማሓመድ ዓብድልዋሃብ
0: ተማም
1: ሕርያ ማሓመድ ዓብድልዋሃብ
0: ሕራይ
1: ሓያት ማሓመድ ዓብድልዋሃብ
0: ተማም
1: ጀሚላ ማሕሙድ ዓብዱልዋሃብ
0: ሕራይ
1: ከምኡ እውን ኩሎም ቤተሰበይ
0: ሕራይ
1: ንእዞባ ድዋርዋ ኩሉ ማለት እዩ
0: ተማም
1: ንሓወይ መንሱር ማሓመድ ዒሻ
0: ሕራይ
1: ንወደይ ሙራድ በያ ማሓመድ ሓጎስ
0: ሕራይ
1: ከምኡ እውን ንሓፍተይ መሬ ማሓመድ ሓጎስ
0: ሕራይ
1: ንኩሉ ህዝቢ ዓድዋጠት ማለት እዩ ንእዞባ ድዋርዋ ደርከብ
0: ተማም ሕራይ
1: ከምኡ እውን ንዓኺ
0: ሽኩረን በያን ይቐኒ የለና ሽኩረን
1: ከምኡ እውን ንክቡር ፕረዚደንት እያሳ ፈወርቂ ቅድመን ጣዕሚንትምኒኤል
0: ሕራይ
1: ከምኡ እውን ንኩሉ ምልታት ምክልኻል ኤርትራ
0: ሕራይ
1: በቃ ኬር ዘለዎ ማለት ሽኩረን
0: ሽኩረን በያን ይቐኒ የለና ሽኩረን መርሓባ
1: ኬር ዘለዎ ማለት
0: ንኩሉና ሽኩረን መርሓባ
1: ኣራእ
0: ከማን ቴሌፎን ኣላትና ሃሎው ሃሎው ሃሎው ቴሌፎን ኣላትና ምስለን እንተዘይተጋግየ ሃሎው ሕራይ እምበዓል ዝኸበርኩም ተዓዘብትና ዝተፈላለዩ ደርፍታት ብዝተፈላለዩ ቋንቋታት ናይ ኤርትራ ዝድረፉ ደርፍታት ኢና ሒዝናልኩም ቀሪብና ዘለና ከም ወትሩ ጅምዓት እንገብሮ ኣብ መደብና መደብ ሄሎ ድባይዋ ማለት እዩ በናቅርበልኩም ዘለና ትሕዝቶ ድማ ክትዓግቡ ተስፋ እናገበርና ናብዚ ቀፂለት ትስዕብ ዘላ ደርፊ ኣኸብለኩም ማለት እዩ ክሳብ ቴሌፎናትኩም ዝመፀና ቴሌፎን እውን መፅያትና ኣላ ምስለኒ ሃሎ
2: ሄሎ
0: ሄሎ ደባይዋ መርሓባ
2: ከመይ ውዒልኩም
0: ፅቡቅ አልሓምዱላ ከመይ ውዒልካ
2: ማሻላ
0: መን ክብል
2: ራሚ
0: ራሚ ከመይ ውዒልካ ራሚ
2: ቤላ ማሻላ
0: አልሓምዱላ ትፈضል
2: ጅምዓ ምባረክ
0: ኣላ ይባርክ ፊክ ያ ረብ
2: ከመይ ውዒልካ
0: ትፈضል ፅቡቅ አልሓምዱላ
2: ፅቡቅ መልእክቲ ክተሓላልፍ ደልየ ነ
0: ሕራይ ጠዋሊ
2: መጀመርታ ወላዲ ዘማን መሓመድ ብርሃን ኣብ ስዑድያ ንነብር
0: ሕራይ
2: ካልኣይ ንወላዲተይ ነጅማ ኣሕመድ ፈረጅ ኣብ ስዑድያ ኣብ ስመራ ትነብር
0: ሕራይ
2: ንሓወይ ኣብ ዩጋንዳ ዘሎ ኣክረም ጀማል
0: ሕራይ
2: ንሓፍተይ ኢክራም ጀማል ትበሃል ኣብ ስመራ ምስ ሰብኣያ ጀማል
0: ሕራይ ተማም
2: ንሓፍት ንሲስተር ከዓ ንምዕበይ ሓንቲ ከዓ ኤርሜሳ ጀማል ትበሃል
0: ተማም
2: ንምልኣት ሓወይ ኣስዓት ጀማል
0: ሕራይ
2: ሓደ ድፎትዎ ከኣሎ ሬያን ወዳሓትነይ
0: ሕራይ
2: ንዓኺ
0: ሽኩራን ይቐኒ
2: ጅምዓ ምባረክ ክብለኪ
0: ሽኩራን ኣላ ይባረክ ፊክ
2: ንኩሉ ፋሚሊ እንዳ ፈረጅ ዳሕመድ ያ ፈረጅ
0: ሕራይ
2: ብዓብደልከሪም ዘይኑ
0: ተማም
2: ዓባይ ሉላ ዓብደልከሪም ዘይኑ
0: ሕራይ
2: ነብሓጎይ ኣሕመድ ያ ፈረጅ
0: ተማም
2: ረቢ ረሓመሉ ነኮይ
0: ተማም
2: ኖኮይ ከዓ ሙስጠፋ ኣሕመድ ያ ፈረጅ
0: ሕራይ
2: ንሓትነይ ለምለም ኣሕመድ ያ ፈረጅ
0: ሕራይ
2: ንሓትነይ ሙን ኣሕመድ ያ ፈረጅ
0: ሕራይ
2: ብሓፂሩ ንኩላቶም
0: ሕራይ
2: እሞ ሕጂ እዎ ንቐርቡተይ ከዓ እንዲ
0: ሕራይ
2: ሓደ ሪያን ሬድዋን ዝበሃል ዓርኪ ቤስተይ
0: ተማም ሕራይ
2: ዓዚዝ ምረዲን
0: ሕራይ
2: ኣነ ከዓ ነስረዲን ጋሸ
0: ሕራይ
2: እቃዳሓን ከዓ ከይበዝሓኪ እኹል
0: ሽኩረን ራሚ የቐኒ የልና ኩሎም ሰሚዖም ክኸውን ተስፋ ገብር የቐኒ የለይ
2: ቤላ
0: መርሓባ ከማን ቴሌፎን ኣላትና ሃሎው ሃሎው ሃሎው ሕራይ እምበር ዝኸበርኩም ተዓዘብትና ናብዚ ቀፂላ ትስዕብ ዘላ ደርፊ ይኸብለኩም ደርፊ ብቋንቋ ትግረ ናይ ድምፃዊት ከዲጃ ኣደም ደርፊ ኢናቐሪብና ዘለና ማለት እዩ ሞዳይ ሓብን ትብል ንዓ ተኸታቲና ክንምለስ ኢና ንመስል ዘለና ከምቲ ዝበልናዮ ምሳኹም ብቐጥታ ካብ ቴሌቭዥን ኤርትራ መደብና መደብ ሄሎ ድባይ ዋሒዝ ነቐሪብና ኣለና ደውሉ ኣብ መደብና ተሳተፉ

ሓራይ ባል ንሃበርኩም ተዓዘብትና ናብ ደብዳቤታትኩም ኢና ደብዳቤ መፅያትና ኣላ ከምዚ ስዕብ ድማ ትብል ብዕለት 30 ወርሒ 5 2026 ቃል ኪዳን ዝኣሰርኩም መርዓውቲ መስፍን በይን ምስ ሚካኤል እሳያስ ርሑስ ጋማ ይግበረልኩም ይብልኹም ኩሎም ስድራ ቤትኩም ብፍላይ ድማ ወላዲትኪ ምሕረት ተኽለ ብርሃን ምስ ኩሎም ኣሕዋትክን ፈተውትኽን ትብል ድብዳቤ መፅያትና ኣላ ንሕና ብወገና እውን ንቋዕቃዓኩም እንዳበልና ነዛ ቀጢላት ትስዕብ ናይ ድምፃዊት ፍረወይኒ ኪዳነ ሃባና ትብል ደርፊ ንሕና እውን ንጋብዘን ማለት እዩ ሓቢርና ክንሰማዓ ኢና።

ተራይን ባርዝ ሃበርኩም ተዓዘብትና ጊዜና ናይሎም ማዓንቲ መደብና መደብ ሄሎ ድባይ ዋን ምዝዛም ዳርጋና ብምዝዛም ኢና በፂሕና ዘለና ናይ መወዳእታ ሓንቲ ደርፍላትና ካብ ሕጂ እውን ካብ ሃገርና ኤርትራ ውፀ ኢልና ናይ ሂንዲ ደርፊ ኢና ቀሪብና ዘለና እዚኣ ናይሎም ማዓንቲ ናይ መወዳእታ ዜማ ናይ ኣህትከውን እስካ ሓቢርና ክንሪያ

መደብ ናትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ እዩ ክኸውን። ንኡስ መደብና ዳሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳሃዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ እዩ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚዮም እሞ ንኽትከታተሉ ክብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ንድሕር ቀትሪ

0: ኣብየት ኣብየት፣ እንታ እንታይ እዩ ዝረአየኒ ዘሎ? እንታ ኸመይ ዝበለ ጎበታት እቲ? ኣብየት ጎባ፣ ኣብየት ተናጭራ፣ ኣብየት ጎላጉል ፓው! እንታ ክንደይ ጽብቕ! እንታ ኸመይ ከመይ እንታ እዚ ትቃውሙ? ቅዱስ ቦታ!
1: ኣነ እዚ እዞም ኣቦታተይን ኣብ ሓጎታተይን እዚ ኣብዚ ግዲ ነሮም እዮም ኣብዚ ቦታ እዚ
0: ካሓስበላ ኣለኒ እዚኣ ካብታ ጎበቲኣ ክሳብታ ንዮ እንሀለት መይዳ ንሓደ ሚሎን ይኣኽለኒ ወይ ካብዓኒ ንዮ ዘሎሃ ሃትፊ ከዓ ብምሉ ረብኡ ሰናጭሩ ነቶም ክልተ ሚሎም ደቀ ይኮነኒ ወስደለኒ ወስደለኒ መን ይኽልክለኒ ከም ድላየይ ፓርከ ደቀይ እንዳ በዚሑ እዮም ዝኸዱ ዘሎ ኣብ ሓንቲ ለይቲ ሚሎና እትወልድ ትኾንካ ዳ ገለ ኳ ክትገብር ኣለካ ኩሉ ጠራኒፈ ኣብ ኢደይ ከዓ ክእትወለኒ ጮቕ ዝብል የለ ዕግርግር ዝገብር የለ በቃ እንተደለኹም ዓራተይ እንተደለኹም ኔደይ በት ምስ ጽቡቕ ሕልመይ ኣይትሕለም ዝብለኒ ኸዓ የለን በጢ ኢለ ቐሲነ ክነብር የይ ወላ ኣይግባኣካኒ እንተበሉኒ ኸዓ ለፍሊፈ ለፋሊፈ ተዛሪበ ክእለት ኣለኒ ናይ ዘረባ ኣብ ኢደይ ከእትወ የይ እዚ ክሓልፈኒ ይብሉን
2: ጉድ እኮ እዩ ጉድ ስማዕ ዘይነበረካ ነይሩኒ ዘይነበርካ ነይረ ዝበሃለሉ ዘመን ኣርኪብና ምጽኦታት እዩ ቦጎግ ይብሉ ደቀ ስመራ ቦጎግ ዝበሃል ሲ እንሆሎም ንሰምዕ ኣበይ ነርካ ዝብል ሕያዋይ ሓታቲ እንተ ተረኽበስ እንታይ ይበሃል ይኸውን

0: ቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡ ብእሳት ይለብለብ ከም ቆርበት ይቀለጥ ርስቲ ብሓጎታተይ መን እዩ ዝወስደለያታ ሕቡቡቡቡቡቡቡቡቡቦ ዘራፍ ዘራፍ ንዓይ ዘየለሊ ይበለል ብዕሊ ንዓይ ዘየጣይቕ ይጥፋዕ ብምሉቕ ምሉቕ መን እዩ መን ንዓይ ዘይፈልጥ ቀሎ ዲታ ንዓይ ዋ ንዓይ ንዓይ ዘይፈልጥ ዋንታንታይ ወላ ይፍለጥ ወረ
1: ዋዕ ኣቦ እንታይ ዘነድረኩም ዘሎ ዝሓረቕኩም ትመስሉ ኣለኹም ሰረቕቲ ጐኒፎምኹም ድዮም ኣቦይ እ
0: እወ ዝወደይ ሰረቕቲ እዮም እዚኦም ርስቲ ቦታተይ ኣብሓጐታተይ መሬት ኣብሓጐይ ናይ ቦታተይ ብምሉእ ዘሚቶም ዋዕ እንታ ወረ እንታ እንታይ መዓቱ ኣይንፈልጠካኒና ንካበሉን
1: ምዋዕ እዚ ደኣሞ ሓቁኹምን ዲኹም ዘራፍ ክትብሉ ትማቦ ድምፅኹም ዓዋ ቢልኩም ከማን ውይ በሉ ተዘሚትኩምን ዲኹም
0: ወ
1: ዘራፍ በሉ ሰብ ክእከብ ፍትሐ ክርከብ
0: ልካ
1: ፈኸራ ኸዓ ፍርቂ ሓይል እዩ ከምዚ በሉ ወኻርያ መፂ ኣሎ ካብ ጐዳ ጕዱ
0: ኣንበሳ በል ወረ
1: በሊሕ ሴፍ ተሃንጊጡ ንነብሪ ክቖርፅ ክሳዱ ዓጕዝኒ በዓል ኰቶምቶ እንተ ሰሪረ ትብርክቱ እንተ ሞይተ ድማ ትሞቱ ተስኡ በዓል ዕንቅርቢት መርዝኹም ስደዱ
0: ብደድ በሉ
1: እምበራነሳይ ድቀስን ደቀይ እናበርከቱ ነዚኦም ሒዘኸ ናበይ የታኸኣቱ ዘራፍ ዘራፍ ዘራፍ ኢልኩም ኡይ በሉ ተዘይሰሊጡ ድማ ናብ ሕጊ ኺዱ
0: ንኸይድን ፈረቓን እስከበል ስምዓኒ ዘራፍ ክብል እየ ይድህል ዶ ኣይድህልን ዝድምፃይ ጽቡቕ ገርካ ስምዓኒ ሕቡቡቡቡቡቡቡቡቡቡቡቦ ተበጊሰ ኣለኹ ኣባ ጨመራ ምድረ ሰማይ በንቁሰ ኽሕሪራ ነገራይ ጥቁን እዩ ብዘይካራ እዛ ኻራ ተሳሒላ ያ ዘላ ካብ ዒላ ዝወፃኹ ካብ መግደራ ጽሩራ ዘለኒ ምስ ዘፈርፈራ ደቀይ እውን ኣለዉ ኣብ ጥቓይ ዝሓለፍዎ ብብዙሕ ስቓይ ጐታን የ ፍሉጥ ብሽራራይ ዘራፍ
1: በቃበጅም
0: በኣቦ
1: በቃባ እኹሉ ይግባአኩም እዩ ደቅኹም ዶ ኣብ ኸመይ ከዓብ እሞ ዘራፍ እንዳበልኩም በፅብፅዎም እሞ ኣፅምም ምሰበልኩም ሞ ክቕበልኹም እዮም በዕሎም
0: ኣፅምም ከብሎም እየ በቃ ዘራፍ እንዳበልኩም
2: ዓድና ዕርፍና ፅኒዕና ክንምርሽ ዝግባአና ምስ ዝነፈሰ ንፋስ ክንነፍስ ምስ ዝወረደ ውሕጅ ክንጋማዳሕ ኣየድልን እዩ ክጽለል እየ ዝበለ ይጸለል ከጕር እየ ዝበለ የጕሩዕ ኵሉ ካብ ሓቁ ይሓልፍን እዩ ብዕራይ ናብ ዘበለ የብል ዕርፍኻ ጽኒዕኻ ቀጥ ምባል እዩ ኣደዳ ፈካሮን ዘማሮን ክንከውን ኣይኰናን ዓድና ንበለካ ለኸዓካ እዝኒታብ እጅግኻ ሰብሲብካ ኸም ቀደምካ መርሽ ዘደንፁ ዘረባታት ክሰምዕ ትኽእል ኢኻ ዘይወልዱ መጎታት ከይተወልዱ ዝበርዓኑ ሰረተ እምነታት ከስግኡኻ ክፍትኑ እዮም ነዚኦም ከም ቀደምካ ብስቕታ ኻመልሰሎ
3: እዚ ሓደ ኣቦቕሪብዎ ዘሎ ኽስ እኹል መርትዖ ይብሉ ኣነ ዓፅመ ስጉኦም እየ መንበርን ደቀይ ዝዕብየሉ ርስትን ይግባኣኒ እዩ ዝብል ዘሎ ይኹን እምበር ከም ጎረቤት ተዘይኮይኑ ከም ኣካል ሕብረተሰብ ናይዚ ዝበሃል ዘሎ ርስቲ ይኮነ
4: እዚ ዝረብ ዘሎ ርስቲ ኣብ ትሕቲ መን ይጸኒሑ ንሱ ኸ ኣበይ ነይሩ ኣካሎም ድ ቖላስ እንታይ እዩ ዝብል ዘሎ
3: ኣብ ትሕቲ ባዕዳውያን ገዛእቲ ዝነበረ እዩ ነቶም ባዕዳውያን ገዛእቲ ዝኾነ ተቓውሞ ኸይገበረ ጸኒሑ እኳ ደኣ ሃለዋቱ ትፍኡ ተሓቢኡ ክዕዘብ ዝጸንሐ እዩ እቶም ሰብ ርስቲ ድማ ነቲ ባዕዳዊ ብቕልጽሞም ኣባሪሮም ርስቶም ምሰው ሓሱ ኣነ ወደ ባቴ ይብሎም ኣሎ ኣብሓጎታቱ ክዞምቲ መጺኦም ተባሪሮም እዮም እዚ ድማ ሕማሞም ይደጊስዎ ዘሎ
4: ንሶም ቶም ሰብ ርስቲ ኸ እንታይ ይብሉ ርስቶም ምስ ተረከቡ ሰቦም ኣኻኺቦም ዶ ሽዑ ዝኸሳስ እንታይ በለ
3: መዛግብቶም ከም ዝሕብሮ ነቲ ተዋዲቖም ዘምለስዎ ርስቶም ብድምፆም ኣውሒሶሞ እዮም ከሳስብ ክልቲ እዩ ዋዕለን በዚ መሰረት ናይ ጥፉእ ውሳነይ ካብ ዘመሓላልፉ ኣብ ውሽጢ 30 መዓልታት ጥፉእ ኣይመፀን ሃንደበት ሎሚ ይግባአኒ ርስተ ይብላ ኣሎ እንደገና ቦታቱን ኣባሓጎታቱን ከምዚ ዓይነት መጎታ ኣምፂኦም ብሕግን ብሓይልን ኣይግባኣኩምን እዩ ተባሂሎም ተመሊሶም እዮም ብመሰረቱ ርስቲ ዝበሃል ኣብዚ የብሎም።
4: ናይ ጥፉእ ውሳኔ እንተ ተፈጺሙ እቲ ብድሕሪኡ ዝመጽእ ሰብ ብሕጊ ከም ዝዓረፈ እዩ ዝቝጸር። ኣብ መፈጸምቱኡ ዝበጽሐ ብሕጊ ዝተዳነየ ድሕሪ ግዜ ይግባይ ዝበሃሉ ኣይኮነ። ስለዚ ጉዳይ ሞይቱ እዩ፣ ከሳሲ ቅድሚ ነዊሕ ዓመታት ሞይቱ እዩ።
0: ኣይሞትኩን ኣይሞትኩን ኣለኹ። እኳ ደኣ እዚ ኩሉ መውዕል ቈልዑ ክወልድ የሕሊፈዮም። ደቀይ ሚልዮናት በጺሖም ኣለዉ። ብሕጊ ዝሰኣንኮ ብሓይሊ ደቀይ ክረኽበ ወ መትካ ዝብለኒ መን እዩ? እዛረብ ኣለኹ ንዶ ረ ዋላ ቐንጥወኒ ንዶ ቐንጥወኒ ከምዚ ገርካ ሞ ይስምዓኒ ኣሎ ረ ንዶ ረ
1: ከም ዘለኹም መረጋገጺ ኸተምጽለኩም መስለኒ። ብህይወት ምህላእኩም ሕጋዊ መረጋገጺ ምምጽሎም ዋላ ብሆስፒታል ነጀምሩ ዋዕ ከም ዘለኹም መረጋገጺ ይሃብኹም ቶም ሆስፒታል። ዝእምን ድማ ተዛረቡ ዝእምን። ሓደ ሰብሲ ሚልዮናት ይወልድ ይወልድ
0: ሻሕሻሕ ይብልዎ ኣምላኽ እንታይ ይብዎ ዳ
1: እሞ ሻሕሻሕ ኢልኩም ኣለኹም ማለት ድኾን ዘሎ
0: እንታ ክነግረካ እንድ ዋህልል እሞ ዝወዳይ
1: እሞ ዘረባኹም ህያው ምዃንኩም ዘረጋግፁ ይኮኑን።
0: ዳሓን ዳሓን ቀስ መበላ ዝተውዕላ ዋህልል ዝወዳይ ደቀይ ሚልዮናት እዮም ዝበልኩኻ እኮ ሰለስተ እዮም ደቀይ። ግን እቲ ሓደ ሚልዮን ይስሙ፣ እቲ ኻልኣይ ውሉደይ ከዓ 100 ሚልዮን ይስሙ፣ ሳልሳይ ድማ 200 ሚልዮን። ስለዚ 301 ሚልዮን እዮም ብጠቕላላ። ከም ዘለኹ ድማ ርግጸኛ ንስኻውን እትርአንን ትሰምዓንን ኣለኻ ወ ጋሃምን ለካ ዲ ዝወደይ የለኹ እንድ ትርአኒ ደለኻ ብዓይንኻ
1: ኣለኹም

0: መቸም መንፈስኩም ኣይኮነን ዛረበን ዘሎ ንዓይ ስጋ ዝለበሰ ሰብ እዩ ዝዛረበን ዘሎ ሰይጣን እንተኾንኩም ድማ በስመ ኣብ ብወልደ መንፈስ ቅዱስ
1: ከባበር እባ ንከባበር ሰብየ ሰብየ ሰብየ ብእውነት ይብለካ ኣለኹ ሰብየ ኣነ ዋላ ቅንጥወኒ እንዶ ብህወትኩም ዘለኹ ከተረጋግፅ ተደሊኻ
0: ኣይቅንጥወኩም ኒአ ኣይቅንጥወኩም ኒ ንኣካላት ደቂ ሰባት ብኢደዋኒንካ ክትቅንጥወኮ ብሕጊ የሕትተካ እዩ ሕጊ ንዓኹም የለኹም ንብለኩም ኣሎ ኣነ ድማ ልዕሊ ሕጊ ኮይነ ኣለው ኢለ ኣይምስክርኒ ናብ ዶክተር ንኺድ ናብ ዶክተር ንኺድ ኣነ እውን ከሰኒየኩም ብፍጥረተይ ከዓ ዝሞተ ሰብ ክዛረብ ሎም እየ ዝርኢ ዘለኹ ናብ ዶክተር ንኺድ በቃ እስ ትፍታሕ
1: ኣብ ዶክተር
0: ናብ ዶክተር እወ
1: ናብ ጠንቋላይ ንኽድ ናብ ጠንቋላይ ንኽድ ድሓን
0: ናብ ጠንቋላይ
1: እዎ ናብ ጠንቋላይ ንኽድ ዋ እዞም ጠንቋሎ ክሰማምዑ ንጉድዮም ኮይለካየ
0: ጽቡቕ ናብ ጠንቋላ ካብ ደለኹም ደኣ እሞ ኣነ ድፈልጦ ከመይ ድበለ ጠንቋላይ ኣሎ ንዕና ናብ ክወስደኩም
1: እስኻ ትፈልጦ ጠንቋላይ ኣሎ ጽቡቕ ሓሳብ ጠንቋላይ ደኣ ንዓይ ክብርሃኒ ጉድን ድዩ ግን ዝወደይ ነቲ ጠንቋላይ ሲ እንታይ እንታይ ኢና ክንብሎ እምበር ጠንቋላይ ዳ ከምዝብለካ ዘለኹ ዘህረይ እንድዩ ዋ ዘህረይ እንድዩ ኸበረ ዓምዓመይ እንድየ ዘሃርም ጠንቋላይ እንተሰሚዕዳ
0: ጽቡቕ በሉ ናብ ጠንቋላይ ምኻድ ካብ ተቐበልኩም እሞ ሕጂ ንዑናይ ተኻቢለ ናብቲ ኣነ ድፈልጦ ጠንቋላይ ክወስደኩም እየ
1: እሞ እንታ ወደይ እዚ ንስኻ ትፈልጦ ጠንቋላይ ሲ ምናልባት ካብቶም ኣነ ዝፈልጦም ፍልይ ዝበለካ ኣይኮውን ሲ ከምቲ ብዓምሀይ ዘራፍ እንዳበልካ ዘላመድካኒ እስከ ምናልባት ከይብህርር ሃንደበት ገለኻ ይነግረኒ ከመይ ከመይ እዩ ዝገብር እስኪ ከመይ ዝበለ እዩ ጠንቋላይ ናትካ እስከ ንገረኒ
0: ጽቡቕ በሉ ኣቦ ዘድወስደኩም ዘለኹ ጠንቋላይ መጀመርያ መጀመርያ ገጹ ፍጹም ኣይረአኒ ሽፍንፍን ዝበለ እዩ
1: ሰይ ኣታኸም እንድየ ዝደልታ ኸም እንድየ ዝደልታ ኣነ ተሸፈነ ጠንቋላይ እየ ዝደሊኻ ዋይ ከምታ ዝደልያ
0: ካልኣይ ድማ
1: ካልኣይ
0: እዚ እዳዉ ብሓንጀ መንጂ ዝወቀበ ዕንቁ ተበልካ ዘፈርፈር ተበልካ ዛዕጎል ተበልካ ውቅብቅብ ንበለ ይበቃ
1: ሕራይ ስጋብ ሕጂ ዝተሰማሚዕና ኣለና
0: ሳልሳይ ድማ ሕብርታት ክፈቱ መዓት እዩ ቀጠልያ ምንጻፍ ቀይሕ ምንጻፍ ዋ እንታይ ሞ ክንብሎ ኢና ዓይኒ ዝወገ ምንጻፋት እንዳገበረ እዩ ድፈልጠልካ ከመይ ድበለ ጠንቋላ እየ ክወስደኩም ናብ ከመይ ድበለ
1: እንታ ቆልዓ ክንደይ ትጥዕ ቆልዓኻ ከምቲ ኣነ ዝደልዮ ዘራፍ ኣነ ዝደልዮ ጠንቋላይ ልከ
0: ኣቦ ሓንሳ ኣባይ ተሃውኹ መጀመርያ እኮ ናብቲ ጠንቋላይ ክንከይድ ኣለና ካልኣይ ድማ ጠንቋላይ ከምኡ ብዙሕ ኣይፈቱን እዩ ጥንቅቕ ኢልኩም ኣብኡ ምስከድና ከዓኒ እንታይ እዩ መምፂኢኹም ክብለኩም እዩ ንስኹም ከዓ መምፂኢኹም ትነግርዎ
1: እንታይ ኸ መምፂአ ዋ መምፂአ ድ ብኸመይ ኸመፅአ ነጆ
0: ዋ ኣቦ ድሮ መምፂኢኹም ረሲዕኹም ሞ ኣለኹምን የለኹምን ከረጋግጸልኩም ተሓትዎ ኣለኹም ተኢልኩም ከዓ ጸገምኩም ትነግርዎ
1: ኣለኹዎ ይብሎ የለኹ እንድ
0: የለኹምን እንተኢልኩም ከዓ ኣንታ ጠንቋሊ ሓወይ በጃኻ ፍለጠለ ያነሳ ኣለኹ እንደ ኢልኩም ኣብዛ እግሩ ኣብዛ እግሩ በጥ ኢልኩም ፈፈው እንዳበልኩም ልምን ተብልዎ
1: ከምዚኣ ኢለ ማለት ድዩ
0: ከመይ
1: ከምዚኣ ሃባም መቶ እግርኻ ከምዚኣ ኢለ
0: ዋዕ ዋዕ ኣቦ ናበይዳ ትወርድ ኣለኹም ና ኣናደ ጠንቋሊ
1: ክልምነካ ኣባ ክልምነካ ድሓን ኩሉ ሓደ ዋል ዳርጋ ጠንቋላይ ኢኻ ናይቲ ጠንቋላይ ካብ ፈለጥካዮ ዳርጋ ጠንቋላይ ኢኻ ንስኻኻ ኣብ ከለኻ ባዕልኻ ፍለጠለይ በጃኻ ኢለካ
0: ኣቦ ጌና ናብ ጠንቋሊ ኳይና ንኸይደ ኣለና ናብ ጠንቋሊ ከይበፅሓናሲ ኣነ ጠንቋሊ ኮይነ ደ ድረኣይኩም ዘለካ ንጠንቋሊ ድ
1: ድሓን ድሓን ድሓን ንስኻ ትሕሸኒ ካብቲ ተሸፈነ ጠንቋላይ እስኻ ተቐላዕካ ጠንቋላይ ትሕሸኒ
0: ኣቦ ፈኑውን እሞ ፈኑውን እሞ እግረይ ዋዕ ፈኑውን ኣንቦ ዋዕ
1: ኣይፈኑወካን እየ በጃኻ በጃኻ ብኣ ኸለኻ ፍለጠለይ
0: ኣቦ ኣነ ክተሓበረኩም ኢለ ናብ ጠንቋል ዳ ወሰድኩኹም ሲ ፈኑውን እሞ ቦ ፈኑውን ኣሎ ዋዕ ፈኑውን መገድና ክንገብር
1: እንታ በጃኻ ኢለካ ፍለጠልና
0: ዋዕ ሕራይ ሕራይ ሕራይ ክፈልጠልኩም እየ ፈኑውን እሞ መጀመርያ ፈኑውን እዩ
1: ሕራይ እስኪ ፈኒየካ ኣብ ኸለኻ በል ፍለጠለይ
0: ሕጂ ተደሊኹም ናብ ጠንቋል ኺዱ ተደሊኹም ናብ ፈላጥ ኪዱ ተደሊኹም ናብ በዓል ውቃበ ኺዱ ንዓኹም ምልከት ኣነ ንኽሕግዘኩም ኢለ ንዑ ናይ ተበልኩኹም ሲ ብላዕሊ ኾንኩም ንዓይ ጠንቋሊ ክትገብሩኒ ክሉ ባዕልኹም ፍለጡ
1: እንዳኹም ካል ኣምፂ ኻነነጆ ንመይ ናይ ክትገድበኒ ኣንተና ዋ ኣንተና
2: ዋይ ኣንታ እንታይ ደኣ ኣሎ ዝመሬት ከዝዘረኒ ዘሎ እንታ ንበይኒ እምበር ኣብዚ ኣገዲፍኒ ዋይ ኣንታ ሓቆም እዮም ግዲ መይተ ግዲ እየ ዋ ዝመተ ደኣ ይዛረብኒ ምሕላው ደኣ ኣለኹ ዋ ኣለኹ
3: የለኻን ብዳህሳ ዝተሳእንካ ኢኻ ኣይ ወዲ ኸተማ ኣይ ወዲ በረኻ ኣይ ወዲ መንፈስ ኣይ ወዲ ስጋ ኣብ መንፈስን ስጋን ተሳእንካ ኢኻ ህያው ኮንካ ኽትርከብ መጀመርታ ባዕልኻ ንነብስኻ ርኸብ ምስ ነብስኻ ተዓረኽ ናብ ውሽጢኻ ጥበቕ ልዕሊቲ ኣብ ስጋ ዝዕጠቕ ብሓፂነ መፂን ዝጥርነቕ ረቂቕ መንፈስ ዕጠቕ ንደቅኻ ኒሕ ሓቂ ስንቕ ብናይ ካልኦት ኣይተንባህቡ የልኻን እሞ መጀመርታ ተወለድ ብማይን ሓውን ተኸንደድ ካብ ፍረዱን ትብል ባዕልኻ ተፈረድ ኣለኹ ዶ ኢልካ ንነፍስኻ ሕተት እምበር ብሥጋን መንፈስን የለኻን ጽላሎት ሓሶትካ ንሓቂ ተግባርካ ቐዲሙዎ ኣሎ ክፋእተ ግብርኻ ቀቢሩካ እዩ እሞ ንመንፈስካ ኣለኹ እናበልካ ኣይተታልሎ የለኻን ይብለካ ኣሎ ነግርኻ ንቕሎ ንልብኻ ሰሚዕካ ንመልሓስካ ቕተሎ ትማሊ ነበርካን ሎሙውን የለኻን እሞ ዳግም ተወሊድካ ንዕምርኻ ቕሞ ኮንካ ኸይትተርፍ ዘርሙ ዘርሞ ሓቂ ንወዲ ሰብ ዘቕሞ በል ደሃንኩን ደሃንኩን ንዝጊሄር ይጥዓሞ

ዝተፈላለዩ ከባቢታት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናይ ብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ኢና ሒዝናልኩም ቀሪብና ዘለና ክሳብ ፍፃ መደብና ምሳና ክትሓብሮ ብኽብሪ ንዕድመኩም ሰናይ ንዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና ከም ወትሩ ብደርፊ ኢና ክንፍልሞ ብሓባር ናብ ስትድዮ

ናይ ኮማት ኣብያተ ትምህርቲ መንግስቲ ኩሉ ነገር ቀሪቡ ምስ ከፈተን እቲ ኮም ዘድሊ ሓላፍነት ወሲዱ ኣብ ምክትታልን ምዕዋት መስርሕ ምምሃርን ምስትምሃርን ዘድሊ መሳለጣታት ኣብ ምቕራብ ከምኡውን ክላሳት ኣብ ምዕራይን ምፅፋትን ዝያዳ ይነጥፍ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበኣር ኣብ ዞባ ማእከል ዝርከባ ኣብ ገሊ ኣብያተ ትምህርቲ ብወለዲ ኣብነታዊ ስራሕ ተኻይዱ ነይሩ ነዚ ዝድስስ ትሕዝቶ እምበኣር ስዒቡ ክቐርበልና እዩ ክትከታተሉ ብኣኽብሮት ንዕድመኩም

0: ናይ ፅባሕ ፍረ ዝኾነ ቆልዑ ሃብ ዝብፃሕ ክበፅሑን ፅቡቕ ፍረ ክፈርዩን ብፍቕሪ ክኸስኮሱ ይግባእ። ነዚ ዝተረድአ ሕብረተሰብና ድማ ደቁ ብኣእምሮን ልብን መታን ክዓብዩ ብሕብረት ኣብ ምህናፆም ይርከብ። ኣብ መላእ ሃገር ብምልኣት ኣብያተ ትምህርቲ ብምኽፋት መሰረት መጻኢኦም የጣጥሑ ኣለዎም። ከንብብን ክፅሕፍን ጥራይ ዘይኮነ ዝተወልደ ቆልዓ ብዛዕባ ዓለም ብዙሕ ፈሊጡ ንኽነብራ ኣይሽከርን። እዚ ድማ ስሉሳዊ ጥምረት ወለዲ ምምሃራን ተምሃሩን ብልዕልና ይቕፅል ከም ዘሎ ዘረድእዮም።
1: እቲ ህንፃ እቲ ገዛ ፍልጠት ዘፈልፍለሉ ክኸውን ንሃገር ዘበርክቱ ምሁራት ሰባት ከፍሪ ዝኽእለሉ መገዲ ንምፍጣር እቲ ህንፃ ዝስራሕ ዘሎ። ከምኡ እንተኮይኑ ምሕደራ እቲ ወሳኒ ነገር እዩ። ምሕደራ ወሳኒ ስለ ስጋብ ዝኾነ ኮሚቴ ወለድን ርእሰ መምህር ምምሕዳርን ርእሰ መምህር ናይታ ቤት ትምህርትን ምምሕዳር ናይታ ቤት ትምህርትን እዞም ሰለስተ ኣካላ እዚኦም ተዋሂዶም ካብታ ዝደቀቐት ንብረት ናይታ ቤት ትምህርቲ ስጋብቲ ዝዓበየ ምክትታል ክገብሩ ኣለዎ።
0: ማሕበረኩም ነፍሲ ወከፍ ቤት ትምህርቲ ኣብ መስርሕ ምምሃርን ምስትምሃርን ዝጎደለየ ኣብ ምምላእ ይርከብ። ንሕጂ ኣብ ዞባ ማእከል ወለዲ ብሓፈሻ ከዓ ማሕበረኩም ኣብያተ ትምህርቲ ዝገብርዎ ዘለዉ ኣስተዋፅኦ ኢና ክንርኢ ምክትታልኩም ብክብሪ ንዕድም።
1: ኣብቲ ምሃር ምስትምሃር መምህራን ከመይ ይኸዱ ኣለዉ? ተምሃሮ ከመይ ይኸዱ ኣለዉ? ወለዲ ምክትታል ተምሃሮ ዘለዎ እንታይ ይመስል ኢሉ ኮሚቴ ወለዲ ናይ ሓንቲ ቤት ትምህርቲ ናይ ዝኾነት ብደረጃ ሃገር ዘለዋ ቤት ትምህርትታት ኣብ ሃገር ዘለዋ ቤት ትምህርትታት ብዛዕባ እዚ ብዕምቆት ክዘትዩሉ ክእሉ ኣለዎም። እዚ እንተተዘትዩ እታ ቤት ትምህርቲ ፍረ ዘለዎም ናይ ፅባሕ ናይዚ ሃገር እዚኣ መፃኢ ንብሎም ዘለና ፍረ ዘለዎ ነገራት ክረኽቡ ምዃኖም ርግፅ እዩ። ምክንያቱ ንሕና እዚ ፃዕርታ እዚ ምስ ካየድና ዓመ ብደረጃ ዞባ ኣብ ዝተገብረ ውድድር ናይ ሓፈሻዊ ፍልጠት ቀዳማይ ዝወፀ ካብ ቤት ትምህርቲ ቀሓውታ እዩ። ምክንያቱ ኣብ ተምሃሮን ኣብ መምህራን ዘለና ዕቱብ ምክትታል ኣዝዩ ፅኑዕ እዩ። ሓደ ተምሃራይ ካብ ክላሱ ወፅኡ ኣብቲ ሜዳ መፃወቲ ኩዕሶ ክረአ የብሉን ብጀካ ናይ ስፖርት ፐሬድ ተዘይኮይኑ ሓንቲ መምህር ወይ ሓደ መምህር ካብ ሰዓታቱ ደንግዩን ናብቲ ቤት ትምህርቲ ክኣቱ ከም ዘይብሉ ምስ ርእሰ መምህር ናይቲ ቤት ትምህርቲ ዘቲና መምህር ከዓ ብዕቱብ ስለ ዝሓዞ እቶም መምሃራን ኣብቲ ቦታ ዘሎ ብስነ ምግባር ኣብ ተምሃሮአን ኣብ ምምሃርን ምስትምሃርን ብዝዓበየ ደረጃ ዝከታተሉ ዘሎ። እዚ ኣገባብ እዚ ኣብ ኩለን ኣብያተ ትምህርቲ እንተ ደኣ ተኣታትዩ ኣለዎ። ግን ብዝላዕለ ደረጃ እንተ ተሰሪሕሉ ዝዓበየ ውፅኢት ክርከቡ ይኽእል። ንሕና ሎሚ ኩለን ናይቲ ከባቢ ዘለዉ ተምሃሮ ናብ ቤት ትምህርቲ ቀሓውታ ዘይብል የለን። ግን ንመን ክትከውን ቦታ ቤት ትምህርቲ ቀሓውታ ንብላ ዘለና ኣብ መንጎ ፀሎትን ኣብ መንጎ ቀሓውታን ትርከብ ዘላ ቤት ትምህርቲ ኣብ ትሕቲ መምሕዳ ንእዞባ ጉዳይፍ ኮይና ኣብዚ መንጎ እዚኣ ዘላ እቲ ዓቕሚ ሰብ ከም ዝበልኮ ሰፊሕ እዩ። ንመን ክትከውን ሞዛ ቤት ትምህርቲ እዚኣ ሕጂ ዘን ብሎክ ንሰርሓ ዘለና ዘይ ሓንቲ ብሎክ ሓሙሽተ ክፍሊ ዘለዋ ክፍሊ እንተ ተወዲኣ ተዛዚማ ብዛ ዓመት እዚኣ ዝዓበየ መሰረታዊ ፍታሕ ክትፈጥረልና ከም ትኽእል ርግፅ እዩ። ስለዚ ናብ ኣይና ንጎይ ዘለና ኩለን ካልኦት ኣብያተ ትምህርቲ ካ ከምኡ ገይረን ሽግራተን ክፈትሓ በዚ ኣጋጣሚ ተመክሮ ናይ ቤት ትምህርቲ ቀሓውታ ክቐስማን ክወስዳን ይኽእላ የን ማለት እዩ።
0: ጎኒ መንግስቲ ደው ብምባል ነቲ መንግስቲ ብልዕሉ ውፃኢታት ዝሰርሑ ዘሎ ህንፃታት ትምህርቲ ብዋዒ ቆልዑ ክጎድል ከሎ ህዝቢ ብልዕሉ ህንጢ

0: ነቲ ኣብ ምህናፂ ይርከብ። ስለ ዝኾነ ካብቲ ዝነእሰ ንብረት ክሳብ እቲ ዝዓበየ ህንፃ ቤት ትምህርቲ ብውሽጣዊ ዓቕሞም ሰሪሖሞን ይሰርሕዎን ኣለዎም።
1: ነቲ ነዊሕ እዋን ዝመሃረና ቤት ትምህርቲ ተበግሶ ብምውሳድ እሞ ከዓኒ እቲ ነዊሕ ኣገልግሎት ስለዝሃበ ጎናዊ ህንፅኡ ስለዝፈረሰ ካብዚ ተበግሶ ብምውሳድ ምስ ኮሚኒቲ ብምርዳእ ምስ ሚኒስትሪ ትምህርቲ ብላዕሊ ዘለዉ ኣካላት ብምርዳእ ነዚ ፅገናዊ ከፊላዊ ክነካይድ እቲ ኮሚቴ ተበግሶታት ወሲዱ። እዚ ክንገብር ከለና ግን ኩሉ ብምእክል ዝበለ ሞያውያን ሰባት ተሓወስዎ ናይቲ ሶሳይቲ ናይቲ ኮሚኒቲ ብጉልበቶም ብፍልጠቶም ብክእለቶም ዝዋስእሉ ባይታን ውዳቤን ብምጥርናፍ እዩ።
0: እዚ ህዝቢ ኤርትራ ንንቕሓት ደቁ ዝገብሮ ዘሎ ድልውነት ዘረጋግፅ እዮም። ትማሊ ብሕብረት ናፅነት ተረኺቡ ሕጂ ድማ ብሕብረት መንእሰይ ኣብ ምህናፅ ይርከብ። ህንፃ ብዘይርእሲ ትርጉም ከምዘይብሉ ኣሚኑ ወግሐ ፀብሐ ኣመት መፃእ ወለዱ ኣብ ምግባር ይርከብ ኣሎ።
2: እቲ ኮም ብደረጃ ኮሚቴ ወለዲ ከምቲ ፖሊሲ መንግስቲ ዝሓንፅፆ ማለት እዩ ብኡ ቆይሙ ብኡ ተወዲቡ ኣብ ልዑል ተሳትፎ ኣብ ልዑል ንጥፈት ይርከብ ማለት እዩ። ሕጂ ክንብል ከለና ምናልባሽ ሕጂ ኣብዛ ሰዓት እዚኣ ንሕና ኣብ ፅዑቕ ናይ ህንፃ ናይ ስራሕ ወይ ከዓ ናይ ፅገና ንርከብ ኣለና ማለት እዩ። እዚ ዝግበር ዘሎ ዝካየድ ዘሎ ብዓብኡ ብሓገዝ ናይ ሚኒስትሪ ትምህርቲ ዞባ ማእከል ብኣልኣይነቱ ብኣበርክቶ ናይ ኮም እዩ ዝካየድ ዘሎ።
1: እቲ ኮሚኒቲ ብምእኩል ኣገባብ እንዳገበረ ዝስራሕ ዝነበረ ንጥፈታት ምዃኑ እየ ክሕብር ዝደሊ። ስለዚ ንሕና ከም መበገሲ ይካየድ ኣሎ ይጅመር ኣሎ እምበር ተወዲኡ ኣሎ እውን ኣይንብልን። ቀፃሊ እዩ ቀፃሊ ከዓ ስለ ዝኾነ እቲ ሶሳይቲ ኣብ መፃኢ ነዚ ዓበይቲ ዝምሮ ዘለና ፕሮጀክታት እውን ብዝከኣሎ መጠን በቲ ዓቕሙ ኣብ ብመት ብምእታው ክፅግኖ እዩ ዝብል ፍድኢት ኣለና ኣብ ደገኹን ኣብ ውሽጢኹን ዘሎ። ነዚ ብኣካል ዝስራሕ ነገራት ከዓ ኩሉ ግዜ ሕብረተሰብና ብኣካል ስለ ዝርኢ ሰብ ኣይኮነን ዝዛረብ እቲ ሂወታዊ ዘሎ ባዕሉ እውን ኣፍ ኣውፅኡ ዝዛረብ ስለ ዝኾነ እዚ እቲ መሰረት ናይቲ ኮሚኒቲ ንጥፋት ኣብ ንኡስ ዘባ ሰንበል ዝካየድ ዘሎ ብሓፈሻ ፅቡቕ ኢለ እየ ክግምግም ዝኽእል።
0: ምውሳኽ መምሃሪ ክፍልታት ምሕዳስ ህንፃን ምዕቃቡን ገለ ካብቲ ማሕበረኮም ብዕቱብ ዝሰርሓሉ ዘለዩ ከም ቤት ትምህርቲ ቀሓውታን ካልኦትን ድማ ብማሕበረኮም ብዙሕ ክፍልታት ብውሽጣዊ ዓቕምን ሃኒፀን ኣብ መመርቕታ ኣብፂሕኖ ይርከባ። ነዚ ዝረኣየ ጨንፈር ትምህርቲ ዞባ ማእከል ድማ መባእታ ትምህርቲ ዝነበረት ናብ ማእከላይ ደረጃ ቀይርሎም ከም ዘሎ ኣብ ዕለተ መመርቕታ ኣበሲርዎም።
3: ብሓቂ ህዝቢ ሓበሬታ ጥራይ ዝደሊ ምምሕዳር ከባቢ ቀሓውታ ነዚ ሓሳብ እዚ መሰካፈልናዮም ጥራይ ዝሰልዑልና እምበር ንሕና ንደቅና ዘይንኸውን ኣይኮናን ክንሰርሕ ኢና ኢሎም ምሕዳር ከባቢ ጸሎት ኣኼባት ምስ ተፀዊዖም ምስ መፁ ብደረጃ ምሕዳር እዚ ሓበሬታ እዚ መሳብናዮም ንሕና ካብ ደቅና ነጉድሎ የለን ካብዚ ማእከል ዓዲ ጸሎት ተበጊሶም ንኣፍ ደገ ቀሓውታ ከይዶም ካብኡ ማእከላይ ደረጃ ቅፅሉ ንብድሆ ይኸዱ ካብኡ ሃይስኩል ክቅፅሉ ካልእ ቤት ትምህርቲ ይቕፅሉ። ስለዚ እቲ መንገዲ ነዊሕ ስለ ዘሎ ንሕና ብ ከባቢና ክኾነልና ድልዋት ኢና ንሕና ኣበርክቶና ክንገብር። ምክንያቱ ናብ ሓላ እዮም ዝቕፅሉ ሃይስኩል ክቕፅሉ ተኮይኖም ካ ናብ ቤት ትምህርቲ ሓላ እዮም ዝቕፅሉ። ስለዚ ፀገማትና ትፈትሑ እንትኾንኩም ንሕና ድልዋት ኢና ጥራይ ተለኣኹና ኢሎም ንሕና ከዓ ከም ኮሚቴ ንለኣኸ ኢልና በዚ መሰረት ህዝቢ ኣዋፅኡ 1.3 ሚልዮን ገንዘብ ኣውፅኢ ማለት እዩ። እዚ 1.3 ሚልዮን ካብ ክልቲኡ ምሕዳራት ምስ ተኣከበ ኣብ ከባቢና ሓደ ዓብዪ ቤት ፅሕፈት ጠቕላላ እሳብ ሓይልታት ምክልኻል ኤርትራ ኣብ ከባቢና ስለ ዘሎ ንሱ እውን ኣካል ናይቲ ኮም ስለ ዝኾነ ኣበርክቶ እንታይ ክገብር ኣለዎ ምስ ሓተትና ንሱ እውን እጃሙ ንትምህርቲ ዘለዎ ኣረኣየ ኣዝዩ ዕዙዝ ስለ ዝኾነ ሓለቓ ጠቕላላ እሳብ ሚኒስትር ምክልኻል ጀነራል ፊሊጶስ ወልዲ ዮሃንስ ከዓ ዝግባእ ሓገዝ ከዓ ነቲ ቤት ትምህርቲ ከዓ ገይሩ። ስለዚ በቲ ኮይኑ በቲ 4 ክላስ ዘለዎ ሓደ ብሎክ ክንሰርሕ ክኢልና ኣብ ውሽጢ 8 ወርሒ ዘይመልእ ሰዓት ግዜ ማለት እዩ። ምክንያቱ ቤት ትምህርቲ ከምዚ

0: ዝኾነትሉ ከዓ ኣብቲ ምምሃርን ምስምሃርን ደረጃ እውን እንዳ ዓብየትን ተምሃሮ እንዳሓየሉን እናበርትዑን ስለ ዝመፁ ኩለን ገለ ኣብያተ ትምህርቲ ወለዲ ካብ ውፅአን ናብቲ ቤት ትምህርቲ ከምፅኦም ጀሚረን። ስለዚ ካብ 150 ኣቢሎም ተምሃሮ ዝነበርዎ ኣብዛ እዋን እዚኣ 1620 ተምሃሮ ኣለዎ። ኣብ 2 ዓመት ክንዲዚ ዓይነት ኣቕሚ ሰብ ክትውስኽ ክኢላ። ስለዚ እዛ ቤት ትምህርቲ ሓደ ብሎክ ተሰሪሑ መመረቕታ ተገይሩላ ኣብዝ ሓለፈ ዓሚ መመረቕታ ተገይሩ ኣብቲ መመረቕታ ኩሎም ሓለፍቲ መንግስቲ ተኣኪቦም ኣብኡ ተፃዕዲሞም መፅኦም መባእታ እያ ነራ እዛ ቤት ትምህርቲ። በቲ ፀዓርን በቲ ኣበርክቶ ናይቲ ህዝብን ምምሕዳርን ምስ ተረኣየ ከዓ ዕብት ናይታ ቤት ትምህርቲ ምስተር ገልፀ ኣብቲ ርክብ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከር መምህር በላይ ሃብ ተጋብር ካብ ሎሚ ጀሚራ ማእከላይ ደረጃ ኮይና ኣላ ዝብል ከዓ ነቲ ህዝቢ እዚ ደስታ እዚ ከዓ ኣበሲርዎ።
1: እዚ ከም ኣብነት ምጣንያ ድኣ እምበር ብዙሓት ኣብያተ ትምህርቲ ሃገርና ካብ ኣበየቦጡ ማሕበረኩም ብዘበርቀጥዎ ሓገዝ ብዙሕ ለውጢ ገይረን እየን። ትምህርቲ ክቐፅል እንተ ደኣ ኮይኑ ብዘይደገፍ ወለዲ ኣይከውንን። ውፉይ መምህር እንተዘየለውን ትርጉም ሓቀኛ ትምህርቲ ኣይረጋገፅን። ተማሃራይ መጭዎ እንተተማይሩ ድማ እዩ እዚ ኩሉ ክመፅእ ዝኽእል። ስለዚ ጥምረት ስሉሳዊ ኩርናዕ ዓቂቡ ንዝኸየድ ዘሎ ጨንፈር ትምህርቲ ማእከል ወለዲ መምሃራን ከምኡውን ተምሃሮ ምስጋና ይግብኦም እናበልና ምስ ዝተረፉ መደባትና ንሓደገኩም ብርኽ ሰንበት።

0: ካብተን ምሃርቲ ዝኾና ትሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ ና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ዘመናውን ባህላውን ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ ና መምህር ዝጋርያ ከስግረኩም።
1: ሰላም ክቡራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ናይ ማሽሩም ምስ ከብዲ ከምኡውን ምስ ዙኪኒ። ሕጂ ናይ ማሽሩም ምስ ዙኪኒ ምስ ከብዲ ክንብል ከለና ሕጂ ናይ ማሽሩም ክንገልፅ እንድሕር ኮይና ማሽሩም ንእርጋና የዳናጉ ገፅ ናይ ጭምደደን እዩ። ናይ ምዝካር ክእለት ነተኽሎና ከዓ የዛይድ ንኸይንጭንቕ ከዓ የነቓቕሓና ጥዑይ ኮለስትሮል ኣለዎ። ንዕፅምትና ከዓ የጠንክር ሓይሊ ከዓ ሂበና ዝተፈላለየ ዓይነት ፕሮቲን ኣለዎ ቫይታሚን ዝተፈላለየ ዓይነት ቫይታሚን ኣለዎ ወዘተ ካብኡ ዝበዝሕ እውን ኣለዎ። እንዲ ሕጂ ናይ ሎም መዓልቲ ግን ብከምዚ ኢና ክንገልፆ። መጀመርታ ክንገብራ ዝግበኣና ግን ኢድ ናይ ምሕፃብ ሕጂ ክብሉ ግዜ ንሕና ካብ ምሕፃብ ምንቃፅ ሓፂምና ኢድና እዚኣ ዘይዝክራ ሰብ የለን ክነዘኻር ኢልና ኢና ንበር እምበሪ ሕጂ ኩሉ ግዜ ዙኪኒ ኢና ኸነ

ሕረ ንዑ ዘድልየና ከዓ ፐርሰሜሎ ፐርሰሜሎ ፃዕዳ ሽጉርቲ ፃዕዳ ሽጉርቲ ጅንጅብል ቀይሕ ጉዕ ቀይሕ ጉዕ ፓፕሪካ እዚ ፓፕሪካ እዚ ከዓ በሲሉ ዝተጣሕኒ ኮሚደረ ዘይቲ ውሕድ ኢና ንገብር ሕጂ ዘይቲ ኩሉ ግዜ ኢና ክነውሕ ዘለና ዘይቲ ውሕድ ሕራይ ሕጂ ክድነብሎ ብዘይ ዝኾነ ነገር ብድሕሪኡ ማሽሩም ብድሕሪኡ ትከብዲ ኢና ክንገብሮ ሕጂ ሽሉቕ ምስ በለ ስምስተሓተ ስምስተሓተ ሽሉቕ ምስ በለ ሕጂ ማሽሩም ማሽሩም ክመት ርአ ብዙሕ ኣይነድቅቆን ኢና ኣይነድቅቆን ኢና ውሕድ ኢና ፍረሽ ክርከብ ዝበለፀ እንድዩ ሕጂ ንሕና ብትምህርቲ ዝፈለጥናዮ ቀደም ናይ ወለድና ግን ሃዲኖም የምፅዎ ነይሮም ካብ በረኻ ኣርዮም የምፅዎ እ ትድበለፀ ስለ ዝኾነ ንሳቶም ጥቀምሉ ዝነበሩ ክንጥቀመሉ ፅቡቅ ሕጂ እዚ ከምዚ ኢሉ ክፀኒሕ ከሎ ከብዲ ብስተኪኒ ኢና ሰኺዕና ዘለና ከብዲ ብስተኪኒ ከብዲ ብስተኪኒ ሕጂ ኣሰኻኽዑኡ ኮሚደረ ብፍሩይ ዝተመትረ እንደገና ከብዲ ከዓ ከብዲ ሽጉርቲ ቀይሕ ጉዕ ፃዕዳ ሽጉርቲ ሕጂ እዚ ኣብ ምውራዱ ኢና ክንገብሮ ኣብ ምውራዱ ኮሚደረ ደጌና ጉዕ ትዘፀብቑ ከብዲ ሽጉርቲ ቀይሕን ሽጉርቲ ፃዕዳን ጉዕን ኮሚደረን እዛ ኣገባብ ዝጌርና ሰኺዕና ኣለና ናይ ከብዲ ከዓ ሕጂ ከብዲ ሰኢልና ኖርማል ሕምስ ሕምስ ኣቢልና ገለ ኢና ንጥቀመሉ ነርና ናይ ከብዲ ናይ ከብዲ ከዓ ክንገልፆ ንድሕር ኮይና ኣብ ጥዕናና ዝህበና ጥቕሚ ብዙሕ ትሕዝቶ ኣለዎ ልዑል ቫይታሚን ቢ 12 ከምኡውን ቫይታሚን ኤ ሓፂን ፕሮቲን ስለ ዘለዎ ሓይሊ ይህበና ሕማማት ከዓ ይከላኸለልና ሕማማት ይከላኸለልና ዚ ቀላፅምና ከዓ ይፅግን መዓና ጥናን ከብድናን የመሓይሽ ደም ዋሕደ እውን የመሓይሽ ሕዚ ምንጪ ፅቡቕ ብፕሮቲን ከዓ እዩ እዚ ሕጂ ክንጥቀመሉ ትድበለፀ እዩ ሕጂ ጨዋዳታት የመሓይሽ ግን ኩሉ ግዜ ክውሰድ ኣይግብኦን እዩ ሕጂ ካብ ኩሉ ከብዲ ከብዲ ደርሆ እዩ ትድበለፀ ይድበሃል ሕጂ ከብዲ ደርሆ ትዝበለፀ እዚ ከብዲ ግን ተደጋጋሚ ኣይንወስዶን ኢና ተደጋጋሚ ኣይንወስዶን ኢና ተደጋጋሚ በለና ኔርካ ኔርካ ብዙሕ ደይኮንካ ትወስዶ ኔርካ ኔርካ ኢካ ትወስዶ እዚ ኩሉ ዝጠቕመና እንድሕር ኮይኑ ከብዲ ክንጥቀመሉ ትዝበለፀ እዩ ሕራይ እሱ ምስ ቁርብ ትሕት ምስ በለልና ኢና ንገብሮ

ሃራይ መጀመርታ ዝኩኒ ምስቲ ኩሉ ቀመም ከብስሎ ፀኒሐ ድሕሪ ምብሳልና ንሱ ድሕሪ ምብሳልና ከዓ ትሒትልና ዳርጋ ኣብ ምብሳል በፅሑ ኣብ ምብሳል ምስ በፅሐ ሕጂ እቲ ዝበለና ማሽሩም ማሽሩም ሕጂ ጠቐሙ እንታይ ኣለዮም ካብ ገፅ ምጭምዳድ እርግርግ ካብ ምእራግ የድሕን ኢልናዮ ናይ ምዝካር ትክሎትካ ከዓ ይሕግዝ ወይ የዛይድ ንከይትጭነቕ ከዓ የነቓቕሕ ጥዑይ ኮለስትሮል ኣለዎ የዕፅምትና ከዓ የጠንክር ሓይሊ ይህበና ዝተፈላለየ ቫይታሚን ኣለዎ እሱ ስለዝኾነ ሕጂ ቃንጢሻ ሃስያ ስለ ዘይብሉ ኩሉ ግዜ ክንጥቀመሉ ትድበለፅ ሕጂ ቃንጢሻ እየ ትለኹ ቃንጢሻ ማሽሩም ይበሃል እምበር ቃንጢሻ እንዲ ንሕና ወለድና ካብ ቀደም ዘጥረዩልና እዮም ወይ ዘፅንሑልና እዩ ቃንጢሻ ሕራይ ሽጉርቲ ቀይሕ መቕላዋ የድልዮን ሕጂ ምስ በሰለ ኢና ንእትወ ዘለና ሽጉርቲ ቀይሕ ሽጉርቲ ቀይሓ ልክዕ ከም ናቱ ምፍራይ ዝዓይነቱ ገይረ ኢና መቲርናዮ ሕራይ ከዳውሰይ ሕጂ ማሽሩም ምስ ከብዲ ምስ ዝኪኒ ብፀበቐ ትሕዝቶ ዘለዎ ዋላ ጣዕሙ ኩሉ ነገሩ ብጣዕሚ እዩ ሕጂ እዚ ምስራሕ ጠፊና ገለ ዘይኮነስ ከነዘኻኽር ከነዘኻኽር ስለ ዝደለና ጥራእዩ ሕረ ድሕሪአን ሕጂ ተንከብዲ እዚአን ምስ በሰላሊካ ተንከብዲ ከእትወኒ ትቐመም ኣቃሚመየ ብዛዕባ ናይ ከብዲ ምግላፅ እንድሕር ኮይኑ ከዓ ከብዲ ሕጂ ንሕና ከብዲ ዞም ዋሕዲ ገለ የልና ኢና ስቕልና ንጥቀመሉ ነርና እዚ ኩሉ ጠቕሙ ግን ኣይንፈልጦኒ ኢና ሕጂ ግን ኣብ ብትምህርቲ ወይ ከዓ ብዝተፈላለየ ድዝረብ ወይ ንረኽቦ ዘለና ሕጂ ወይ ነፅንዖ ዘለና ኣብ ጥዕናና ዝህበና ጥቕሚ ኢልና ብዙሕ ትሕዝቶ

ምንጪ ፅቡቅ ፕሮቲንካ እዩ ስለ ዘለዎ ቀላፅምና ከምቲ ክገልፆ ፀናሑ ይፅግን ንጭዋዳታት የመሓይሽ ምንጪ ፅቡቅ ኮለስትሮልካ እዩ እስኩ ንጥቀመሉ እቲ ዝበለፀ ኩሉ ግዜ ግን ከነዘውትሮ የብልናን ኩሉ ግዜ ክዝውተር ዝግበኦ ወይ ካብ ኩሉ ከብድታት ዝበለፀ ከዓ ከብዲ ደርሆ እዩ ባሪክ ብረ ተዓዘብትና ኮሚደረሲ ብዙሕ ከምዚ ንገልፆን ኢና ነርና ክግለፅ ዝግበኦ ንስ እዩ ሕጂ ካብ ቀደም ንሕና ዘይኮና ኣዴታትና ኣብ ፈርኔሎ ጠብሰኦ ወይ ከዓ ማየንፍክፈዎ ድሓር ቆርበት ይቕለጥ እታ ቆርበት እያ ቀንዲ ፀገም ሕጂ ሕማቅ ኮለስትሮል የውሕድ ወይ ይከላኸል ኢልና ኣብ ጥዕናና ከዓ ልቢ የመሓይሽ ይሕግዝ ቫይታሚን ቢኢ ስለ ዘለዎ ከዓ ሕማማት ይከላኸል ንዕንትና ንሰናቡእና ንመዓላጡናን ከዓ ይሕግዝ ፀረ ነድሪ ከዓ እዩ ፀረ ነድሪ ደምና እውን የመሓይሽ ኣብ ጥዕናና ከዓ ግርፃና ኣብ ኣፍና ከዓ ጠቕሚ ይሂበና ንቆርበትና ከዓ ካብ ተሪር ፀሓይ ከዓ ይከላኸለልና ብዙሕ ምስ

መጀመርታ ምስቲ ኩሉ ዓይነት ቀመም ዙኪኒ ቀለዮ ድሕሪ ዙኪኒ መቕላወይ ከዓ እቲ ማሽሩም ኣቃሚሞ የብሓፂሩ ድሓር እቲ ማሽሩም እንደገና ሽጉርቲ ብሓንሳእ ከዮ ኣኺልዎ ክንብል ከለና ሕጂ እዚ ኣብ ምውራዱ ኢና ነእትዎ። ኣብ ምውራዱ ከብዲ ብስተኪኒ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ጉዕ ኮሚደረ ጌርና ሕጂ ኣብ ስተኪኒ ሰዊዕናዮ ኣብ ስተኪኒ ዕንጨይቲ ሰዊዕናዮ። ስለዚ ንመልክዕ ሕጂ ኣብኣ ጥራይ ኮፍኮፍ ነብለን ግዜ ኣይወስድኒ ግዜ ተወሲዱ ካብቲ ስተኪኒ ይድፋላለ። ስለዚ ኣብኣ ርብብ ርብብ ነብለን ኣብኣ ንርበን ትድበለፀ ስለ ዝኾነ ጠቕሙ ስበለፀ ከምዚ ክገልፆ ዝፀናሕኩ ስለ ዝኾነ ኢና ከብዲ ንጥቀመሉ ዘለና ፀብቐት ዓይነት ወይ ድጣዕመ ብዙሕ ትሕዝቶ ከዓ ዘለዎ ሓንሳብ ጥረና ንኸና ነዚኣ ካብኡ ኣኺሎ ሕጂ ፃዕዳ ምግቢ ኩሉ ግዜ ምስ ቅጫ ክትቅርቦ እንዲ ትበለፀ ናይ ስገም ቅጫ ሰንኪት ኣለኹ ናይ ስገም ቅጫ ሓንሳ ክህናየ ካልኣይት ክግብጣይ ደቂ ኣኺላታ ሸ ሕጂ ኣኺላታ ከብድና በሲላትና ዝኣገባብ ዝኮይና ኣኺላታ ብዙሕ ምብሳልን ብዙሓዊ ምህራምን ከዓ ዘየድልዮ ፀብሐ ከብድን እዩ ሕራይ እሞ ግልብጣየ ምስ ቅጫ ስገም ኢናኸ ከምዚ ጌርና ሰንኪትና ክቅጫ ሕጂ ዋላ ናይ ኩርን ዝፀገም ገለ ክህልዎ ዝኽእል ኣሎ ምፀት ናይ ጣይታ ከዓ ዘይፈቱ ክህል ዝኽእል ሰብ ሕጂ ምስ ኩሉ ዝተፈላለየ ክነዛሙዶ ደሊና ምስ ቅጫ ናይ ስገም ኢና ሰንኪትናየ ዘለና ቅጫ ናይ ስገም ከምዚ ኮይኑልና እዚ ከብድና ከዓ

ፅበቐ ምስ ፓስታ ክንቅርቦ ንኽእል። ኩሉ ግዜ ምስ ፓስታ ስለ ንቕርብ ኢና ቅጫ ስገም ከኣሎ መዓልቲ ከብዲ ስተኪኒ ከምዚ ኮይኑልና ሕራይ እምበሪ ክብርታት ተዓዘብትና፣ እዚ ኩሉ ክገልፆ ዘ ናይ ማሽሩም ጥቕሚ እንደገና ናይ ጅንጅብል ናይ ከብዲ እዚ ዝመስል ጥቕሙ እምበሪ ክብርታት ተዓዘብትና፣ ናይ ሎም መዓልቲ ዝሰራሕናየ ዓይነት መግቢ ነዚ ትመስል ንዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንትረኸብ ድሓንቀኒ እዩ።

ክቡራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍጻመታት ናይ ዓለም እንታይ ይመስሉ ሒዝሃልና ቀሪባ ኣላ። ምሉእ ትሕዝቶ ናፍታ መደብ ኢኻ ስግረኩም ትኸታተሉ።

ኣብ ሕቡራት መንግስታት ኣሜሪካ ዝተኻየደ ሰልፊ መካይን መዝገብ ሰይሩ። ኣብ ኦክላሆማ ዝካየድ ብሰልፊ መካይን ዝፍለጥ ምርኢት ብ3596 መካይን ነቲ ኣቐዲሙ ተታሒዙ ዝነበረ ናይ 105 መካይን ምርኢት መዝገብ ክሰብር ክኢሉ። እቲ መደብ ንመበል 100 ዓመት ምስ ኦክላሆማ ዝተኣሳሰር ዝኽሪ መንገዲ 66 ንምብዓል ዝተዳለወ ከም ዝነበረ እዩ ተሓቢሩ።

ከንቲባ ከተማ ታልሳ ሞንሮ ኒኮልስ ብታልሳ ኩሉ ግዜ ዝሕበን ሓድሽ ክብሮ ወሰን ጊነስ ከነመዝግብ ብምኽኣልና ድማ ሓጎሰይ ወሰን የብሉን ክብል ገሊጹ።

ንነዊሕ ዓመታት ጥንታዊ ቴክኒክ ኩንግፉ ክለማመድ ዝፀንሐ መምህር ማርሻል ኣርቲስት ዛንግ ሎንግ ሽያንግ ማርናይ ኢዱ ካብ ንቡር ወፃኢ ቅርፂ ክሕዝ ብምኽኣሉ ንብዙሓት ኣገሪሙ። ዛንግ ንኣስታት 20 ዓመታት እዩ ኣብቲ ዓውዲ ክነጥፍ ጸኒሑ። በዚ ድማ ኢዱ ካብ ናይ ሓደ እኹል ሰብ ብዕፅፊ ርጉድ ዝበለ እዩ። ወዲ 53 ዓመት ዛንግ ሎንግሽያን ካብ ንእስነቱ ኣትሒዙ እዩ ትምህርትታት ኩንግፉ ክምስጦ ጀሚሩ። ኣብ 1998 እዩ ምስ ያንግ ዚንጅዋን ዝተባህለ መምህር ናይቲ ዓውዲ ድሕሪ ምልላዩ ግዜኡ ወፊኽ ሰርሓሉ ከም ዘለዎ ዝተሰወጦ። ዛንግ መዓልታዊ 6,000 ግዜ ነቲ ሑፃ ዝመልአ ከረፂት ይሃርሞ ነይሩ። በዚ ምኽንያት ድማ ብዙሕ ግዜ ኢዱ ይጉዳእ ምንባሩ ይሕብር። ልምምድ ኣሰልቻውን መሪርን እዩ ዝነበረ። ይኹን እምበር መዓልታዊ ብትግሃት ይለማመድ ነይረ ክብል ንድሕሪት ምልስ ኢሉ ይዝክር። እቲ ኣብ መዓልትን ተዋሓደ ናይ 2-3 ሰዓታት ልምምድ ኢዱ ንኽጥንክርን ክገዝፍን ብተወሳኺ ቃንዛ ናይ ምጽዋር ዓቕሙ ክብ ዘብልን ከም ዝነበረ እዩ ዛንግ ዘረድእ። የማናይ ኢድ ዛንግ 8 ሰንቲሜትር ርጉድ ኣለዎ። መብዛሕትኦም ሰባት ዋላ እውን ክልቴን ኣእዳዎም ኣላጊቦም ምስኡ ከም ማዕራሪዋን ተፈተኑ ክንዲናቱ ክመጻእ ኣይክእላን። ዛንግ ሎንግሽያንግ መብዛሕትኡ ግዜ ኣብ ምርኢታት ማርሻል ኣርትስ ይሳተፍ። ረጊድ ኣእዳው ንምርኢት ጥራይ ዝተሓፀረ ኣይኮነን፣ ኣብኡ ንዝተደራረበ ሕጡብ ይሰብር። ኣብ መንጎ 2006-2010 ንሓሙሽተ ተኸታተልቲ ዓመታት ኣብ ዓመታዊ ዝካየድ ሃገራዊ ውድድራት ማርሻል ኣርትስ ተዓዊቱ ምንባሩ ይሕበር።

0: I feel good.
1: ብውሑድ ዓቐ ነዳዲ ብዙሕ ርሕቀት እትሽፍን መኪና ኣፈተነ። ሱፐር ማይሌጅ ዝብል ስም ተዋሂብዋ ዘሎ ውፅኢታዊት ኣፈተነ ትርከብ መኪና ኣብ ኣሜሪካ ዩታ ኣብ ዝርከብ ዩኒቨርሲቲ ብሪጋም ያንግ ብዝርከቡ ተምሃሮ ምህንድስና ዝሓቆፈት ጉጅለ ዝማዕበለት እያ። ኣብዚ እዋን እዚ መብዛሕትኡ ክፋል ዓለም ብኤሌክትሪክ ዝሰርሓ ተሽከርከርቲ ኣብ ምፍራይ ኣብ ዘተኮረሉ እዋን እዞም ተምሃሮ ብሓደ ሊትሮ ኤታኖል ኣብ 100 ኪሎ ሜትራት ክትሽፍን እትኽእል መኪና ሰሪሖም ኣለዉ። ሱፐር ማይሌጅ 49 ኪሎ ግራም ሚዛን ዘለዋ ኮይናያ ማዕቢላ 30 ሚሊ ሊትር ጥራይ ዝዓቐኑ ገን ነዳዲ ኣለዋ። ንኣስታ 32 ኪሎ ሜትር ጥራይ እኹን ነዳዲ ሒዙ ብምፅናሕ ዳግማይ ክምላእ የድሊ። እዞም ተምሃሮ ብዝተሓተ ሃልክ ነዳዲ ነዊሕ ርሕቀት ንምሽፋን ዘማዕበልዋ ሱፐር ማይሌጅ 3452 ኪሎ ሜትር ንምጓዓዝ 4 ሊትሮ ነዳዲ ጥራይ የድልያ። ኮይኑ ግን እቲ ንዓኣ ዝዝውር መራሕ መኪና ክሳብ ሜትሮን 63 ሰንቲሜትር ቁመትን 54 ኪሎ ግራም ክብደትን ክኸውን ኣለዎ። ጽቡቕ ሸነኽ ናይዛ መኪና ከም ዝተገልጸ ኮይኑ ኣብ ሰዓት 37 ኪሎ ሜትር ጥራይ ክትጓዓዝን ኣብ ነፍሲ ወከፍ 32 ኪሎ ሜትር ድማ ዳግማይ ነዳዲ ክትመልእ ተገድድ ምዃና እቲ ብጽቡቕ ዘይጥቀስ ጎና ይገብሮ።
2: This car wasn't built for comfort. It was built purely for efficiency. So the students removed almost everything. No air conditioning, no music system, and the body is of carbon fiber. The car is also incredibly tiny and aerodynamic. In fact, the driver has to be under 5'4" and weigh around 120 pounds just to fit inside. And speed? Its top speed is only about 23 miles per hour.

ከም ንእሽተይ ቤት መጽሕፍቲ እተገልግል ላምብሬታ ኣብ ህንዲ ኣብ ከተማ ካርናታካ ሓደ መራሕ ላምብሬታ ኣብ ርእሲ እቲ ዝህቦ ናይ መጓዓዝያ ኣገልግሎት መጽሕፍቲ ቐሪቡ እዩ ተሳፈርቲ ዝጽበ።

እዘን ሰለስተ እግረን ተሽከርከርቲ ሓፂር ርሕቀት ንምሽፋን ብትሑት ዋጋ ዝጓዓዛ ብምዃነን ኣብ ህንዲ ምርጫ ናይ ዝበዝሑ ሰባት እየን። ተሳፈርቲ ንምስሓብ መራሕቲ መካይን መብዛሕትኡ ግዜ ብድሙቕ ሕብሪ ዋዛ ዝመልኦ ጭርሖታት ወይ ብመሰጥቲ ፖስተራት ይሽልምዎን። ካብዚ ዝተጠቕሰ ፍልይ ብዝበለ ላምብሬቱ ብመፅሓፍቲ ዝሸለመ ህንዳዊ ግን ኣብዚ ግዜ እዚ ኣቓልቦ ማሕበራዊ መራኸቢታት ስሒብሎ። እቲ መራሒ መኪና ከምኡ ዝገበረ ተሳፈርቲ ኣብ ክንዲ ምስ ሞባይሎም ቁኒን ምባል ክሳብቲ ዝደልይዎ ቦታ ዝበፅሑ መፅሓፍን ተንበቡ ካብ ዝብል ሓሳብ እዩ። ብዘይካ መፅሕፍቲ ኣብ እዋን ጉዕዞ ከዘናግዕ ይኽእል እዩ ብምባል እውን ካራሜላ ቀሪቡ እዩ። እዚ ህዝባዊ ኣገልግሎት ምስ ፈጠራ ዝተወሃሃደ ንእሽቶ ፃዕሪ ኣብ መዓልታዊ ህይወት ዓብ ለውጢ ከምፅእ ከም ዝኽእል ዘጉልሕ ተግባር ብምዃኑ ካብ ብዙሓት ኣድናቖት ረኺቡ። እታ ብዛዕባእታ ንእሽተይ ቤተ መፅሕፍቲ ላምብሬታ ዝተዘርግሐት ቪድዮ ልዕሊ 1.6 ሚልዮን ግዜ ክትረአ ከም ዝኽኣለት ድማ ዝሕበር። እዚኣ ላምብሬታ ጥራይ ኣይኮነትን ፍልጠት ዝመልአት ቦታ እያ፣ ብሉጥ ስራሕ ዝሓወይ ዝብሉ ገለ ካብቶም ዝተዋሃቡ ርእቶታት እዮም።

ደምናትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነ ጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ዩ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ሰሙን እዚኦም እሞ ንኽትከታተሉ ክብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

ሰላምታና ተቐበሉ ፈንወ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ። ንሎሚ ዓርቢ 12 ሰነ ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብክብሪ እናዓደምና ብቐንዲ ኣርስተ ዜና ንፍለም። ኣብ ሓድሽ ዓዲ ንኡ ዞባ ዒላ በርዒድ ልምዓት ጀራዲን ኣተባባዕ ውፅኢት ይርከቦ ከም ዘሎ ተሓቢሩ። ኣብ ንኡዞባ ፀሮና ሓረስቶት ርቡሕ ምህርቲ ዝህብ ሜላታት ንምትእትታው ክፅዕሩ ፀውዒት ቀሪቡ። ኣብ ንኡዞባ ጌንዳዕ ብሞያ ክስልጠኑ ዝፀንሑ ኣስታት 350 መንእሰያት ተመሪቖም። ኣሜሪካ ንባጀት ምክልኻል 2027 ብልዕሊ 350 ቢልዮን ዶላር ክብ ከተብሎ ከም እትኽእል ኣሜታ። ወታደራዊ ዝምድና ኣሜሪካን ሃገሩን ናብ ዝለዓለ ደረጅኡ ከም ዝደየበ መንግስቲ ፖላንድ ሓቢሩ። ሚኒስተር ምክልኻል ብሪጣንያ ንፅላት ምክልኻል ዝግበር ወፍሪ ክውስኽ ብምጥላብ ስልጣኑ ገዲፉ። ዝርዝር ዜና ኣብ መምሕዳር ከባቢ ሓድሽ ዓዲ ንኡዞባ ዒላ በርዒድ ዘለምዕ ዘሎ ጀራዲን ውፅኢት ንናቱ ንዓበይ ይመፅእ ከም ዘሎ ተገሊጹ። ሓረስቶት ንኤሪና ኣብ ዝሃብዎ ርእቶ እቲ ከባቢ ዝሃብካዮ ዝቕበልን ብፍርያት ኣሕምልትን ፍረታትን ፍሉጥን ምዃኑ ብምጥቃስ ምህርቶም ካብ ከባቢኦም ሓሊፉ ናብ ዝዓበየ ዕዳጋታት ይለኣኽ ከም ዘሎ ብርሆም። ህዝቢ ሓቢሩ ጎቦታቱን ስንጭሮታቱን ሳላ ዝዛለየን ዝኸተረን ትሕቲ ባይታዊ ማይ እናሃብተመ ከም ዝመፀ ብምጥቃስ ምህርቲ ጣፍ ንምስሳንን ኣብ ጉንበተ ሰነ ዘጋጥም ሕፅረት ማይ ንምፍታሕን ደገፍ ምምሕዳርን ሚኒስትሪ ሕርሻን ሓቲቶም። ኣብ ሓድሽ ዓዲ ልዕሊ 140 ሄክታር ፍረታትን ኣሕምልትን ዘልምዑ 180 ሓረስቶት ኣለዉ። ሓረስቶት ንኡዞባ ፀሮና ርቡሕ ምህርቲ ዝህብ ሜላታት ሕርሻ ተጠቂሞም እቶታውነቶም ንምዕባይ ክፅዕሩ ፀውዒት ቀሪቦም። ሞያውያን ሕርሻ ብ9 ሰነ ምስ ሓረስቶት ኣብ ዘካየድዎ ርክብ ያታዊ ኣገባባት ማሕረስ ከምቲ ዝድለው ውፅኢት ስለ ዘይህብ ሓረስቶት ምስ ተመክሮኦም ብምዝማድ ብስነ ፍልጠት ዝተደገፈ ኣገባባት ተኸቲሎም እቶቶም ከዛይዱ ኣዘኻኺሮም። ሓላፊ ቤት ፅሕፈት ሕርሻ ኣቶ ሃብትሽ ተኽለ ብርሃን ኣብ ዘስምዖ ቓል መሬት ሕርሻ ብዝግባእ ምድላው ብመስመር ምዝራእ ምሩፅ ኣዝርእትን ምጥቃም ዑደት ኣዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት ከም ዝኾነ ብምጥቃስ ሓረስቶት ንተግባርነቱ ክፅዕቱ ኣተሓሳሲቡ። ክኢላ ልምዓት በቕልን ዘራእትን ኣብ ንኡዞባ ፀሮና ኣቶ በርሂቤየን ብወገኑ ጎንጎንቲ እቶታውነት ሕርሻ ንምድንፋዕ ዝካየድ ፃዕሪ ሓረስቶት ንመማዕበሊ እቶትን ምክልኻል ባልዓትን ዝጥቀሙ

ሙሉ ብባህርያዊ ኣገባብ ዝተዳለወ ክኸውን መኺሩ ብዘይካዚ ሓረስቶት ኣብ ልምዓትን መስኖን ምርባሕ እንስሳታትን ዘካየድዎ ንጥፈታት ብዝተዋሃደ መንገዲ ከሰላስሉ ዝሓበረ ኣቶ በሪሁ ውፅኢት ኬሚካላዊ ፀረ ባልዕን ድኹዕን ካብ ጥቕሙ ጉድኣቱ ስለዝዓቢ ከወግድዎ ተላብዮም። ኣብ ንዞባ ጊንዳዕ ብዓውድታት ቴክኖሎጂ ኮምፒተር ድሮኦን ተንቀሳቀስን ስእሊ ከምኡውን ማሕበራዊ ስነ ፍልጠት ን3ለስተ ኣዋርሕ ክስልጥኑ ዝፀንሑ 280 ደቂ ኣንስትዮ ዝርከቦም 350 መንእሰያት ብ10 ሰነ ተመሪቖም። ሓላፊ ቤት ፅሕፈት ኣማቴ ኣብቲ ንዞባ መንእሰይ ሳላሓዲን ዓሊ ተመሳሳሊ ስልጠናታት ንልዕሊ 200 መንእሰያት ኣብ ጋሕቴ ላይ ማይ ሓባርን ነፋሲትን ይወሃብ ከም ዘሎ ገሊፁ። ኣብ ሃማቴ ዞባ ሰሜናዊ ቅሕ ባሕሪ ሓላፊ ፕሮጀክትታት መንእሰይ ስዒድ ኣብወከር ብወገኑ ማሕበር ኪኖ ናይ ምንቃሕን ምውዳብን ንጥፈታቱ መንእሰያት ብቑዕ ሞያ ዓጢቆም ኣድማዓ ኣበርክቶ ንክገብሩ በቢግዜኡ ስልጠናታት ወዲቡ ከም ዝሰርሕ ብምሕባር እቲ ሞያዊ ስልጠናታት ናብ ኩለን ንኡዞባታት ንክሰፍሕ ክስራሕ ምዃኑ ኣረድዩ። ኣካየድ ስራሕ ምምሕዳር ንኡዞባ ጊንዳ ኣቶ የሓይሸ ገብረስላሴ ድማ ብሃማቴ ዝውደብ ስልጠናታት ኣብ ምህናፅ ብቑዕ መንእሰይ ዓብ ግደ ከም ዘለዎ ብምግላፅ መንእሰያት ዝቀሰምዎ መሰረታዊ ሞያ ኣብ ሂወቶም ሓጋዚ ምዃኑ ተገንዚቦም ብስራሕ ከማዕብልዎ ኣዘኻኺሩ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንዞባ ኣፍ ዓበት ንጥፈታት ኮሚቴ ተሃድሶ ስንኩላንን ኣረጋውያንን ብምግምጋም ኣብ ዝመፅእ 3ለስተ ኣዋርሕ ኣብ ዝትግበር መደባት ስራሕ ዘትዩ። ኣብቲ ኣብ ኩለን ምምሕዳራት ከባቢ ዝነጥፉ ኣባላት ኮሚቴ ተሃድሶ ስንኩላንን ኣረጋውያንን ዝተሳትፈ ርክብ ሓላፍቲ ቤት ፅሕፈት ኣቶ ማሕመድ መሓመድ ስዒድ ኣብ ዝሃቦ ቃል ስራሕ ናይታ ኮሚቴ ንስንኩላን ኣረጋውያንን ካልኦት ፅጉማትን ምእላይ ምሕጋዝን ከም ዝኾነ ብምግላፅ ሓደስቲ መደባት ስራሕ ምውፃእ ዕላማታ ኮሚቴ ዘደንፍዕ ምዃኑ ገሊፁ። ተሳተፍቲ ስንኩላን ኣረጋውያንን ካልኦት ፅጉማት ወገናትን ኣብ ዝሓሸ ኩነታት ክነብሩ ዝሕግዝ ርእቶታትን ሓሳባትን ኣቕሪቦም። ኣብ መወዳእታ ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ሰሜናዊ ቅሕ ባሕሪ ኣቶ እስማዒል ዑስማን ኣተኩሮ ኮሚቴ ብምዝያድ ኣብ ስንኩላን ስድራ ስዋዕትን ደቂ ኣንስትዮ ኣለይቲ ስድራታት ኣረጋውያንን ክኸውን ከም ዝግባእ ዝተረኣየ ሕፅረታት ንምእራም ድማ ብንጥፈት ምስራሕ ከም ዘድሊ ብምሕባር ኣብ ኩለን ምምሕዳራት ከባቢ ዝነጥፉ ኣባላት ኮሚቴ ንትግባረ ተወጢኑ ዘሎ መደባት ስራሕ ብግቡእ ክከታተሉን ፀብጻባቶም ኣብ ግዜኡ ብፅፈት ከቕርቡን ፀዊዑ። ኣብ ንኡሶባ ማይ ዓይኒ ጎዳእቲ ልምድታት ንምውጋድ ዝዓለመ ጎስጓሳት ንነበርቲ 15 ዓድታት ተኻይዱ። እቲ ኣብ ምምሕዳራት ከባቢ ዑና ዋጦትን ቅናፍናን ዝተኻየደ ጎስጓስ ንቕሓት ሕብረተሰብ ብምብራኽ ሓደገኝነት ጎዳእቲ ልምድታትን ባህላዊ ፍወሳን ንምግላፅ ዝዓለመ እዩ። ሓላፊ ቤት ፅሕፈት ማሕበራዊ ድሕነትን ኣቶ ተኽለ ዛይድ ኣብ ዝሃቦ መብርሂ ኣብቲ ንኡሶባ ብደረጃ ኮሚቴ ምርግጋፅ መሰላት ቆልዑ ምውጋድ ክሽቦን መርዓት ትሕቲ ዕድመን ዝካየድ ዕማማት ፅቡቅ ውፅኢት ይህብ እኳ እንተሎ ጎዳእቲ ልምድታት ሙሉእ ብምሉእ ንክጠፍእ ግን ዝያዳ ፃዕሪ ከም ዘድሊ ኣገንዚቡ። ኣብ ቆልዑ ዝካየድ ከም ምክልኻል ዓንቀር የቕሬታ ምኽላዕ ዓንቀር መትኮሳ ምኽላሕን ካልእን ዝኣመሰለ ሓደገኛ ሳዕቤናት ዘለዎ ባህላዊ ልምድታት ክእረም ከም ዝግባእ ዝጠቐሰ ኣቶ ተኽለ መራሕቲ ሃይማኖት ከም ጸለውቲ ኣካል ሕብረተሰብ ንጡፍ ተርኦም ክጻወቱ ተላብዮም። ኣምሓዳር ንኡዞባ ማይ ዓይኒ ኣቶ ኣፈወርቂ ርእሶም ብወገኑ ጥዕና ህዝቢ ዝጎድኡ ልምድታት ተሓቢርካ ብምቀላስ ንምግትኦም ክስራሕ ብምዝኽኻር ንቕሓት ህዝቢ ምብራኽ ካብቶም መሰረታውያን ናይ ምክልኻል ሜላታት ስለ ዝኾኑ ኣስተምህሮታትን ጎስጓሳትን ክድፋእ ኣሎም ኣዘኻኺሮም። ክቡራት ተኸታተልቲ ዝስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜናታት ወፃኢ ኣሜሪካ ንባጀት ምክልኻል 2027 ብልዕሊ 350 ቢልዮን ዶላር ክብከተብሎ ከም እትኽእል ፕረዚደንት ዶናልድ ትራምፕ ኣንቢቱ። እቲ ውጥን ምስ ዝጸድቕ ባጀት ናይቲ ጽላት ኣብ ዝመጽእ ዓመት ናብ ኣስታት 1.5 ትሪልዮን ዶላር ክብክብል እዩ። እቲ መደብ ነቲ ጽላት ንምድንፋዕ ዘኽእል ዘመናዊ ኣጽዋር ንምፍራይ ብቐንዱ ድማ ዝተረቐቐ ሚሳይላትን ደብደብቲ ነፈርትን ንምምዕባል ምዃኑ ፕረዚደንት ትራምፕ ኣረድዩ። እቲ ውጥን ብዘይካዚ ብሰንኪ ኪናት ኢራንን ዩክሬንን ኣንቆልቂሉ ንዘሎ መኽዘን ኣጽዋር ኣሜሪካ ናብ ነበሩ ንምምላስ ሓጋዚ ምዃኑ ዝገልጽ ዘሎም። ኣሜሪካ ኣብ 2025 ኣብ ምምዕባል ኒክለሳዊ ኣጽዋር ኣስታት 7 ቢልዮን ዶላር ወፃኢ ከም ዝገበረት እዩ ዝሕበር። ባጀት ምክልኻል ኣሜሪካ ዓመታዊ እናወስኺ ይኸይድ ከም ዘሎ ዝጠቐሱ ጸብጻባት ኣብ ዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ የረዱም።

ወታደራዊ ዝምድና ኣሜሪካን ሃገሩን ናብ ዝለዓለ ደረጅኡ ከም ዝደየበ መንግስቲ ፖላንድ ሓቢሩ። እቲ መንግስቲ ነዚ ዝገለጸ ሃገሩ ንፈለማ እዋን F-35 ዝዓይነተን ናይ ሓሙሻይ ወለዶ ነፈርቲ ኣሜሪካ ድሕሪ ምርካብ እዮም። ፖላንድ ብ4.6 ቢልዮን ዶላር 32 ካብተን ዝተራቐቓ ነፈርቲ ንምሽማት ኣብ 2020 ምስ ኣሜሪካ ኣብ ስምምዕ ከም ዝበጽሐት ዝፍለጥ ኮይኑ ሕጂ 3 ተረኪባላ። በዚ ድማ ፖላንድ ኣብ ምብራቕ ኤሮጳ ካብ ዘለዋ ኣባላት ኔቶ ነተን ነፈርቲ ዝተረከበት ናይ ፈለማ ኣባል ምዃና ጸብጻባት የረዱ። ሸመተ ናይተን ነፈርቲ ኣብ ምድንፋዕ ወታደራዊ ጽላት ሃገሩ ተርኡ ቀሊል ከም ዘይከውን ዝገለጸ ሚኒስትር ምክልኻል ፖላንድ ዝተረፋ ኣብ ቀረባ መጻኢ ክስዕባ ምዃነን ሓቢሩሎ። ኣብ ግዝኣቱ ልዕሊ 10,000 ወታደራዊ ኣሜሪካ ስፊራ ዘላ መንግስቲ ፖላንድ ተወሳኽቲ 5,000 ክርከብ ከም ዝኽእል ምግላጹ ዝዝከር እዩ። ሩስያ ኣባላት ኔቶ ብሓፈሻ ኣሜሪካ ድማ ብፍላይ ኣብ ጎረቤታ ፖላንድ ተካይዶ ወታደራዊ ወፍሪ ብዕቱብ ትከታተሎ ከም ዘላ ናይ ቀረባ ተዓዘብቲ ይገልጹ። ሚኒስትሪ ምክልኻል ብሪጣንያ ጆን ሄሊ መንግስቲ ንጽላት ምክልኻል ዝገብሮ ወፍሪ ክብከብሎ ብምጥላብ ስልጣኑ ብወለንቱንኡ ከም ዝገደፈ ተቓሊሑ። ቀዳማይ ሚኒስትር ኬር ስታርመር ነቲ ጽላት ንምምዕባል ዝተሓተ መጠን ባጀት ክዋፍር ከም ዘይከኣለ ብምውቃስ እዩ ሚኒስትር ሄሊ ትማሊ 11 ሰነ ካብ ስልጣን ወሪዱ። ነዚ ጽላት ዝግበር ዘሎ ወጻኢታት ልዕላውነት ብሪጣንያ ንምውሓስ ኣኻሊ ከም ዘይኮነ ዝሓበረ ሚኒስትር ምክልኻል ጆን ሄሊ ቀዳማይ ሚኒስትር ስታርመር መሰረታዊ ምትዕርራይ ባጀት ክገብር ጸዊዕሎ። እዚ ሓድሽ ምዕባለታት ኣብ መሪሕነት ቀዳማይ ሚኒስትር ኬር ስታርመር ኣሉታዊ ጽልዋ ከይሃለወ ከም ዘይተርፍ ይእመት። ሃገራት ኤሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ብዝተፈጥረ ጸጥታዊ ስጋት ባጀት ምክልኻለን ክዕብያ ከም እተገደዳ ይጥቀስ። ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕጽል ውሕዳት መዓልታት ታሪኻዊ ክብል ዝገለጸ ስምምዕ ሰላም ከም ዝፈራረማ ትማሊ 11 ሰነ ኣብ ዝሃቦ መግለጺ ኣሚቱ። እቲ ስምምዕ ብላዕለዋይ ሃይማኖታዊ መራሒ ኢራን ሞጅታባ ኸሚኒ ዝተጸድቀ ዝጠቐሰ ፕረዚደንት ትራምፕ ብምክትል ፕረዚደንት ኣሜሪካ ጄዲ ቫንስ ኣብ ኤሮጳ ክኽተም ከም ዝኽእል ሓቢሩ። ፕረዚደንት ትራምፕ ነዚ ዝግለጽ ዘሎ ኣብ መንጎ ክልቲኦም ወገናት ዝካየድ ዘሎ ዝርርብ ገስጋስ ከም ዘርኣየ ብምጥቃስ ኣብ ልዕሊ ኢራን ሳልሳይ ተኸታታሊ መዓልቲ ክካየድ ተወጢኑ ንዝነበረ መጥቃዕቲ ከም ዝሰረዞ ድሕሪ ምሕባር እዩ። ይኹን እምበር መንግስቲ ኢራን ነቲ ስምምዕ ብዝምልከት ገና ኣብ ናይ መወዳእታ ውሳነ ከም ዘይበጽሐት ብምሕባር ብፕረዚደንት ትራምፕ ዝተዋሃበ መግለጺ ግምታዊ ምዃኑ ኣፍሊጡሎም። ኣፈኛ መንግስቲ ኢራን ዝምልከቶም ኣካላት ንዝርዝር ናይቲ ስምምዕ ይግምግሙ ከም ዘለዉ ብምግላጽ ኢራን ኣብ ረብሓታታ ፈጺማ ዋጋ ዕዳጋ ከም ዘይትገብር ኣነጺሩ። ኣቐዲሙ ፕረዚደንት ትራምፕ ሰራዊት ኣሜሪካ ኣብ ልዕሊ ኢራን ከቢድ ደብዳብ ከም ዘካይድ ከምኡውን ቴስ ዓሚታዊት ነዳዲ ኢራን ንዝሓልፈላ ስትራቴጂካዊት ደሴት ካርግን ካልእ ትሕቲ ቅርፂ ነዳድን ከም ዝቋጻጸር እዩ ኣጠንቂቑ ነይሩ። ሰራዊት ኣሜሪካ ኣብ ዝሓለፈ ክልተ መዓልታት ኣብ ልዕሊ ዝተፈላለየ ዕላማታት ኢራን ናይ ነፍሲ ምክልኻል ክብል ዝገለጾ መጥቃዕቲ ከም ዘካየደ ዝፍለጥ እዩ። ኢራን ብወገና ከም መልሰ ግብሪ ናይዚ ኣብ ባሕሬን ኩዌትን ዮርዳኖስን ኣብ ልዕሊ ዝርከብ ወታደራዊ መደበራት ኣሜሪካ ናይ ሚሳይላትን ድሮናትን መጥቃዕቲ ኣካይዳ። መንግስቲ ቤልጅየም ኣብ ዝቕጽል 10 ዓመታት ኣብ ወታደራዊ ምህዞ ናይ 4.27 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። ሚኒስትር ምክልኻል ቤልጅየም ቲዮ ፍራንከን ኣብ ዝሃቦ መግለጺ እቲ ካብ 2026 ክሳብ 2035 ዝትግበር መደብ ወታደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድልዳልን ዘመናዊ ንምግባርን ዝዓለመ ምዃኑ ሓቢሩ። መሰረቲ መደብ ቤልጅየም ኣብ ነፍሲ ወከፍ ዓመት ኣስታት 400 ቢልዮን ዶላር ንምርምር ምህዞን ክትስሊዓ። መንግስቲ ቤልጅየም ኣብ ዝሓለፈ ወርሒ መጋቢት ንወታደራዊ ወጻኢታት ሃገሩ ናብ 2.1 ሚኢታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዩ። ጀርመን፣ ብሪጣንያ፣ ፖላንድን ሮማንያን ዝርከበን ሓያሉ ሃገራት ኤሮጳ እውን ወታደራዊ ወጻኢታትን ናይ ምዕባይ ስጉምቲ ከም ዝወሰዳ ዝፍለጥ እዩ። ፀጥታዊ ዘይምርጋ ኤሮጳ ሃገራት ዞባ ዓቕሚ ምክልኻልን ከደንፍዓን ደፋፍአን ከም ዘሎ እዮም ወታደራዊን ክኢላታት ዝጠቕሱም። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ብቫይረስ ቡዲቢንግ ዝስዕብ መልከፍቲ ሕማም ኢቦላ ብልዕሊ ናህሪ ይላብዓ ከም ዘሎ ሚኒስትሪ ጥዕና ተሃገር ኣፍሊጡ። ቁፅሪ ናይቶም በቲ ቫይረስ ከም እተለኽቡ ዝተረጋገጹ ሰባት 676 ከም ዝበጽሐ ዝሓበረት ሚኒስትሪ ዛጊት 136 ሰባት ከም ዝሞቱ ኣነጺሩ። ኣብቲ ሃገር ብ10 ሰነ ጥራይ 41 ሓድሽ መልከፍትን 9 ሞትን ከም እተመዝገበ እቲ ሚኒስትሪ ብተወሳኺ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ ሚኒስትሪ ጥዕና ዩጋንዳ ኣብ ሃገሩ ተኸሲቱ ዘሎ መልከፍቲ ሕማም ኢቦላ ንምክልኻል ተወሰኽቲ ቅጥዕታት ከም ዘተኣታተወ ኣፍሊጡ። ሕማም ኢቦላ ንምክልኻል ዝሕገዘ መሳርሒታት ናብ ኩለንቲ ምስ ዴሞክራሲያዊት

ሪፐብሊክ ኮንጎ ዝደወባ ዞባታት ከም እተዘርግሐ እቲ ሚኒስትሪ ብተወሳኺ ገሊጹ። ኣብ ዩጋንዳ በቲ ቫይረስ ዛጊት 19 ሰባት ከም እትለኽፉን ክልተ ከም ዝሞቱን ጸብጸባት ሃገር ይሕብሩ። ዴሞክራሲያዊት ሪፐብሊክ ኮንጎን ዩጋንዳን ብለብዒ ሕማም ኢቦላ ከም እተጠቕዓ ብ15 ጉንበት መዋጀን ዝፍለጥ እዩ። ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ድሕር እቲ ኣብ 1976 ፈለማ እዋን ኣብ ወሰናስን ፈለገ ዛይር ዝተረኣየ ቫይረስ ኢቦላ ሓድሽ ለበራቲ ሕማም ክኽሰት እዚ ንመበል 17 ግዜ ምዃኑ ጸብጸባት ይሕብሩ። ሕማም ኢቦላ ንምትንኻፍ ፈሳሲ ሰብነትን ዝተለኽፈ ሰብ ዝተጠቀመሉ መሳርሒታት ብምጥቃምን ዝመሓላለፍ ክኢላታት ጥዕና ይሕብሮም። ኣብ ፓኪስታን ብዘጋጠመ ሓደጋ ምውዳቕ ወታደራዊት ሄሊኮፕተር 22 ተሳፈርታ ብምሉኦም ከም ዝሞቱ ማዕከና ዜና ኣቃሊሐን። እታ ኤምኣይ 17 ዝዓይነታ ሄሊኮፕተር ኣብ ከተማ ሙዛፈርድ ዞባ ካሽሚር ካብ ዝርከብ መዓርፎ ነፈርቲ ድሕሪ ምብጋሳ ነዊሕ ከይተጓዓዘት ብዘጋጠማ ቴክኒካዊ ፀገም ከም ዝወደቐት እዩ ዝግለጽ ዘሎ። ጥንቅቲ ሓደጋ ንምንጻር ጽዑቕ ምርመራ ይካየድ ከም ዘሎ ሚኒስትሪ ምክልኻል ፓኪስታን ሓቢሩ። እዚ ሓደጋ ዘጋጥም ዘሎ ኣብቲ ብፓኪስታን ዝመሓደር ክፋል ዞባ ካሽሚር ብርቱዕ ህዝባዊ ተቃውሞን ግጭታትን ተኸሲቱ ኣብ ዘለወሉ እዋን እዩ። ይኹን እምበር ሰራዊት ፓኪስታን እቲ ሓደጋ መስቲ ጸጥታዊ ኩነታት ምትሕሓዝ ከም ዘይብሉ ገሊጽ ኣሎም። ፓኪስታን ኣብ ዝሓለፈ ዓመታት ን22 ካብተን ስራሓት ሩስያ ዝኾና ኤምኣይ 17 ዝዓይነተን ሄሊኮፕተራት ጽገና ከም ዝገበረትን ጸብጸባት የረዱ። ኣብቲ ሃገር ኣብ 2022 ብዘጋጠመ ተመሳሳሊ ሓደጋ 6 ወታደራውያን መኮንናት ህይወቶም ከም ዝሰኣኑ ዝዝከር እዩ። ክቡራት ተኸታተልቲ ዜና ንምዝዛም ኣርእስቲ ክንደቅም። ኣብ ሓድሽ ዓዲ ንኡ ዞባ ዒላ በርዒ ልምዓት ጀራዲን ኣተባብዓ ውፅኢት ይርከቡ ከም ዘሎ ተሓቢሩ። ኣብ ንኡ ዞባ ፀሮና ሓረስቶት ርቡሕ ምህርቲ ዝህበ ሜላታት ንምትእትታው ክፅዕሩ ፃውዒት ቀሪቦም። ኣብ ንኡ ዞባ ጊንዳዕ ብሞያ ክስልጥኑ ዝፀንሑ 350 መንእሰያት ተመሪቖም። ኣሜሪካ ንባጀት ምክልኻል 2027 ብልዕሊ $350 ቢልዮን ክከተብሎ ከም እትኽእል ኣሚታ። ወታደራዊ ዝምድና ኣሜሪካን ሃገሩን ናብ ዝለዓለ ደረጅኡ ከም ዝደየበ መንግስቲ ፖላንድ ሓቢሩ። ሚኒስተር ምክልኻል ብሪጣንያ ንጽላት ምክልኻል ዝግበር ወፍሪ ክውስኽ ብምጥላብ ስልጣን ገዲፉ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም።

ነዛ ዝተፈለየ ብሄርን ሃይማኖትን ሓቂፋ ትርከብ ዘለና ሃገርና ማዕረት ምብዝሑ ዝተፈለየ ናብራን ቋንቋን ዘለዎ ሕብረተሰብ ዝኣከበት እያ። ነዛ ብ9 ብሄራት ቆይማ ብባሕሪ ዝማዕረገት ሃገርና ነቲ ብዙሕ ሕብርታት ኣብ ሓደ ምስማር ከም ሓንቲ ሃገር ኮይና ክትቀውም ካብ ዘኽእላ ሓደ ነገር ድማ ስነ ጥበብ እዩ። ሓይሊ ስነ ጥበብ ነቲ ርሑቕ ዘቕርብ እዩ፣ ነቲ ዝነድድ እውን ዘብርህ እዩ። ስነ ጥበባዊ ምስትምቓር ልክዕ ከምቲ ነተንፍሶ ኣየር ብነፃ ዝተዋህበና ተውህቦ እዩ። ነቲ ዝተዋህበካ ተውህቦ

ኢልኻ ኣብ ተግባር ኣውዒልካ ነፍስኻን ኣብ ዙርያኻ ዘለዉ ሰባትን ምሕጓስ ድማ ገለ ካብ ትፅቢት ዝግበር ንጥፈታት እዩ። ስነ ጥበብ ብሞያ ዘቕበበ ዓውዲ ምዃኑ እውን ንኣእምሮኻ ዘቐልል ምሪፅካ ቋንቋ ብሄር ሃይማኖት ከይበልካ ክተሰማቕሮን ክትነብሮን ዝሕግዘካ ዓውዲ ምዃኑ እውን ክዝንጋዕ የብሉን። ንተስፋ ምቑራፅ ምስቁርቋር ንሕርቃን ንጉህን ንምስምሳልን ፈውሶም ካበድ እዩ። ኣብ ዓለም ዘለዉ ሓኻይም ንብዙሕ ዓመታት ተመራሚሮም ፈውሲዞም ጸጋማውያን ኣጋጣሚታት ክረኽቡ ይከኣሉን። ገለ ድማ ፈውሲ ክረኽቡ ተበጊሶምን ክንሶም ንነብሶም ኣብዞም ጸገባት ክዕለብጡ ዝረኸብዋ እውን ውሕዳት ኣይኮኑን። በዚ ድማ ክንዲ ዝተመራመሩ እንተተመራመሩ ካብቲ ልክዓዎ መልሲ ኣዝዮም እዮም ርሒቖም። እንተኾነ ግን ህድእ ዝበለ ሙዚቃን ንዓይኒ ብዝስሕቡ ሕብርታት ተጠቂሞም ዘዳለውዎም ቅብኣም ነዞም ኣሉታውያን ሽግራት ኣብ ሓደ መዓልቲ ጥራይ ዘይኮነ ኣብ ውሕዳት ካልኢታት ክፈትሖምን ከም ዝርስዑ ክገብሮም ይኽእል እዩ። እዚ ነገር እዚ ኣህጉር ሃገር ዞባ ከተማ ከይፈለኻ ኣብ ኩሉ ብሓደ ዘጋጥምን ካብቶም ኣገረምቲ ፍጻሜታትን ክሳብ ዝኾነ ስነ ጥበብ ፈውስቶም ዝሓየሉ ሕማማትን እንተተባሃለ እውን ኣገነኑ ኣይኮነን። ስነ ጥበብ ዓለም ለኻዊ ቋንቋ እንተተባሃለ እውን ካብ ሓቂ ምውፃእ ኣይኮነን። ወዲ ሰብ ምሳብ ዓለም ዘለዉ ተፈጥሮውያን ነገራት ተላልዩ ብዛዕባ ከባቢኡ ክሓስብን ከስተውዕልን ምስ ጀመረ ትሒዝዩ ምስ ስነ ጥበብ ተላልዩ ጌና ቋንቋ ከይተላመደ ናይ ከባቢኡ ዜማ ኣጽኒዑ ጌና ጽሑፍ ከይተምሃረ እውን በዚ ሕዞ ምሕንጣጥን ሓሳባቱ ብስእሊ ምግላጽን ለሚዱ እዚ ምዕባለ ዝደሊ ዝነበረ ምትእስሳር እውን ድሕሪ ግዜ ክምዕብልን ክዓብን ግዜ ይወሰደሉን። ነቲ ቋንቋ ከይመለኽካ ዜማ ከባቢኻ ዝለመድካሉ ከም ዓብ ዓውዲ ኣቑሙን ተፈጥራዊ ድምፅታት ኣኪቡን ንዝተፈላለየ ግጥምታት መሰነይታ ኮይኑ ዝስዕብ ዜማ ክበሃል በቂዑ። ነቲ በተን ዘይጎበዘ ኣዳውና ብዝሓዝናዮ ንሕንጥጠሉ ዝነበርና እውን ብሕብርታት ኣሰኒዩ ካብ ብኣፍ ብኣዳውካ ሓሳባትካ ክትገልፅ ተባሂሉ ንቕብኣ እውን ቀረበልና።

ስለዚ ስነ ጥበብ ከም ኣካልና ህይወትና ኮይኑ ምሳና ካብ ዝነብር ነዊሕ ዓመታት ኣቕፂሩ እንተበልና ምግናን ኣይኮነን። በዚ መንፅር ድማ ነቲ ኣብ ነብሱ ክዕቆብ ዝደሊ ሰብ እንኮ መልሱ ስነ ጥበብ ጥራዩ። ነቲ ካብ ልቡ ዘስተመቕር ሰብ ኣብ ውቅያኖስ ባሕሪ ስነ ጥበብ እናሓንበሰ ኣብ ካልእ ፕላኔት ከም ዘለዉ ይዝውፅር። መሳርሒ ሙዚቃ ተሓንጊጡ እናተፃወተ ኣዓይንቱ ዘይርኢ ኣእዛን እውን ዘይሰምዕ እቲ ዝበዝሐ እዩ። ሕብርታት ኣቃሚሙን መልከይ ተጠቂሙን ምስ ቋንቋ ልቡ ዝሰመረ ቀባይ ኣብ ቅድሚኡ መድፍዕ እውን እንተተተኮሰ ዘይክሰምዕ ይኽእል እዩ። ኣብ ኣእምርኡ ብዝሰኣለው ቅርፂ ዝተዳለወ ቅራፃይ ኣብ ሓደ ፀቢብ ኩርናዕ ንደቃያቅ ጥራይ ዘይኮነ ንመዓልትታት እውን ክሰርሕ ይኽእል እዩ። ምክንያቱ ቋንቋ ልቢ ዋኑ ጥራይ ስለ ደድምፆ እዩ። እዚ ቋንቋ እዚ ድማ ስነ ጥበብ ተባሂሉ ካብ ስመት ሒዙ ንሃገርና ሓሊፉ ነዚ ዓለም እውን ተቆፃፂርዋ ይርከብ። ኩሎም ዓይነታት ስነ ጥበብ ኣወዳዲርካ ሓደ ካብ ሓደ ይበልፅ ክትብሎም ዝኽእሉ ይኮኑን፣ ኩሎም ንኣስተማቐሪኦም ሓደ እዮም። ምክንያቱ እቲ ካብ መሳርሒ ሙዚቃታት ሓደ ሒዙ ዝፃወድሎ ሙዚቀኛ ካብቲ ፒሮ ሒዙ ዝሕንጥጥ ደራሳይ ዝፈለዩ የለን። ክልቲኦም እቲ ዝተሰቕልሉ ቁፅሪ ናይ ኣውቶቡስ ዳኣ ዝተፈለየ ይኹን እምበር ጉዕዝኦምን ኣገባባ ዘዋውሮኦምን ግን ነቲ ናይ ውሽጦም ተሃነኦም ሰውፅኡ ድማ ብደስታ ተኸቢቦም ነቲ ፍቕሮም ዝገልፅሉ ሞይኦም ተሓንጊጦም ይነብሩ። ኣብ ዘለናዮ ቅንያት ብድሙቕ ኣበዓዕላ ዝበዓል መበል 35 ዓመት በዓል ናፅነት ሃገርና እውን ገለ ካብቲ በብወገኖም ስነ ጥበባውያን ተራ ስነ ጥበብ ዘንፀባርቕሉ በዓል እዩ ዝነበረ። ስነ ጥበብ ከም ስፍሓቱ ሓቢሮም ክሰርሕሉን ኣብ ዝጅምርሉ ዘብርህዎ ብርሃን ቀሊል ኣይኮነን። ከመይ እንተበልና ስነ ጥበብ ከከም ዓውዱ ብዙሕ ተዓዛብን ኣድናቕን ዘለዎ ዓብ ዓውዲ ብምዃኑ እዩ። ነዛ ኣቐዲሙ ዝተገልፀ ባህላ ናይ ስነ ጥበብ እውን ኣብዚ ቅንያት ብዝቐረቡ ኣጋጣሚታት ገሊፅና ስነ ጥበብ ሃገርና ከመይ ከም ዝነበረ ክንገልፅ ክንፍትን።

እዛ ኸም መንእሰይ ድሮ 35 ዓመት ኣቝፂራ ዘላ ሃገርና ንስነ ጥበብ ካብ ትላለዮ ውሑድ ግዜ ኣቝፀረትን ነቲ ብገዛእቲ ይኹን ብኻልእ መንገዲ ዝተላለየቶ ዓውዲ ስነ ጥበብ ምስክር ናይ ጽንዓትን ተወፋይነትን ብምጥቃም ኣብ ግዜ ብረታዊ ቓልሲ እውን ዓብ ግደ ዝነበሮ ምዃኑ ዝዝንጋዕ ኣይኮነን። እምበሺ ብዝበለፀ ናይ ካልኦት ሃገራት ዕላማን እናጽነት ብምግባር ስነ ጥበብ ኪንዮም ዝንጋዕን ሕማማት ምፍዋስን ነዛ ሎሚ ነተንፍሳ ዘለና ናጽነት ክትመጽእ እውን ዓብ ተራ ዝነበሮ ከም ዝኾነ እውን ብብዙሕ መንገዲ ኣብ ታሪክ ሰፊሩ ንረኽቦ ሓቂ እዩ።

ስለዚ ስነ ጥበብ ማዕሪና ንፅምብልና ፅነት እና ዘለለት ክሰብዕሊ ግባይን ተበልና ምክንን ኣይኮነን። ከመይሲ ኣብ ሳሕል ዝወፈረ ብብረቱ ኣብ በዓትታት ሳሕል ዝነበረ ድማ ገለ ብብርዑ ገለ ብድምፁ ገለ ድማ ብሕብርታት ተጠቂሙ ስለ ናፅነት ዝተዋግአ ውሑድ ስለ ዘይኮነ እዩ። ነዚ ኣብ ብረታዊ ቃልሲ 30 ዓመት ድሕሪኡ ድማ 35 ዓመት ናይ ሰላምን ረህዋን እዋናት ከም ዝሕለፈት ክተረጋግፅ እውን ስነ ጥበብ ሃገርና ከምዚ ክንዕዘቦ ዝቐነና ብዝተፈላለዩ መንገድታት ሓጎሳን ዝነበረ ቃልስን ከተንፀባረቕ ዘሕለፈቶ ፃዕሪ ቀሊል ከም ዘይኮነ ምግማት ኣይከብድን። ነቶም ነዝረዚን በዓል ከድምቑ ካብ ዝቐረቡ ነገራት እውን ካብ ብዙሓት ገለ ክንገልጽ ክንፍትን። ጎደናታት ኣስመራ ጌና ወርሕን ክተርፎ ቅራጻይ ስርሑ ዘንጸባረቐሉ ግዜ እዩ ዝኸውን። ነቶም ንብርሃን ከመንጭው ዝተተኽሉ ዓንድታት ኣድና ቅዲ ብምውፃእ ጎደና ሓርነት ዘወቅብሉ ግዜ ብምዃኑ እውን ገለ ካብቶም ኣቐዲሞም ኣብ ዓይነ ፀንበልቲ ዝቐርቡ ንዝመፅእ በዓል እውን ማዕረ ክንደይ ድልዋት ክንከውን ከም ዝግባእ ዘተንብህ ስነ ጥበባዊ ስራሕ እዩ። ብሓደ በሪሆም ጎደና ከድምቑ ኣብ ትዕዘበሉ እውን ነቲ ፀልማት ግዜ ብብርሃን ምትክኡ ካብ ዝገልፁ ኣገደስቲ ነገራት እዮም። ጎደናታት ምስ ምድምቑ ኣብ ስሙን ናይ በዓል ናፅነት ንዝቐርቡ ኣድነቕቲ ምርኢታት ዝዳለውን ብድሙቕ መልክዕ ንዕኦም ዘቕርቡ ድምፃውያንን ካልኦትንን ጎሲናዮም ክንሓልፍ ካብ ዘይንደሊ እዮም። ብተወሳኺ ንኡሳን ዘቦታት ብምምሕዳራት ተወኪለን ገላፂ ምስላዊ ትርኢት ብምቕራብ እውን ህዝቢ ሓገሱ ብጥበባዊ መንገዲ ንክገልፅ ዝቐርብ ካርኒቫል እውን ካብቶም መዓልቲ ናፅነት ሃገርና ምቕራቡ ደወል ዝድውሉ መደባት ናይ ሃገርና እዮም። ካብተን ነቲ ሓደ ዓይነት ክዳን ተኸቲለን ከበሮ ሒዘን ብሓገዝ ዘላ ኣዴታት ጀሚርካ ክሳብቶም ባንዴራ ሒዞም ሓገሶም ዝገልፁ ህፃውንቲ እውን ንቕንያቱ ዘድምቑ ነገራት እዮም። ውህደት ናይ ባንዴራዊ ሕብርታትን ሙዚቃን ሳዕሲዒትን ቅብኣን ቅርፃን እውን ተሳንዮም ሓደ ቓል ዘድምፅሉ ፅምብል እዩ። ንሱ ከዓ ናፅነት ዝብል እዩ። እዞም ነቲ ቀንዲ መዓልቲ በዓል ናፅነት ንምብዓል ዘወናውኑ መደባት ምስ ተዛዘሙ ስዒቦም ዝመፁ እቶም ነቲ ቀዳሚት መዓልቲ ናፅነት ከማዕርጉ ተባሂሎም ንወርሓት ኣብ ስታድዮም ክላመዱ ዝወርሑ ተምሃሮ ኤሮቢክስ እውን ካብቶም ቀንዲ ንድምቀት በዓልና ተራዘለዎም ኣባላት ስነጥበብ እዮም። ብሓደ ሙዚቃን ብሓደ ቁፅርን ሰሚሮም ኣብ ሜዳ ስታድዮም ኣስመራ ክወዛወዙን ክትዕዘቡን ዝሓለፍዎ ልምምድን ድኻምን ምርዳእ ኣይከብድን። ማዕሪ እውን ድኻሞም ፍረ ክረኽቡ ተባሂሉ ብልብሲ ዘማዕረጎም ምሁራት ናይ ቅዲ ክዳን እውን ንዓውዲ ቅዲ ክዳን ኣብ ምፅምባል ናፅነት ኢዳ ክዝርግሕ ኣኽኢሎማ እዮም። ኣብ ስነ ጥበብ ኩሎም ዓውድታት ማዕረ ክንደይ ስኒት ከም ዘለዎም ዘንፀባርቑሉ ምርኢት ኤሮቢክስ እውን ሳዕሲዒት፣ ሙዚቃ፣ ድምፂ፣ ልብስን ካልእን ብሓደ ሰሚሮም ናፅነት ከንፀባርቑ ንዕዘበሉ ዓውዲ እዩ። በዚ መንገዲ እውን ኣብ ስታድዮም ኣስመራ ዝቐረበ መደብ ብሕብርታትን ዝተፈላለዩ ሙያታትን ብሄራትን ዝተመቐ ኣቀራርባ ክኸውን ዘኽኣሎ እቲ ብምውሃድ ሕብርታት ዝፍለጥ ቀብኣይ እውን ኣነ እውን ግደይ ከበርክቴ ክብልን ክመስል ብተወሳኣይ ወይ እውን ተላሃያይ ብምስናይ ስርሑ ካብ ምቕረብ ኣይድሓረን።

ቅንያት ናጽነት ኩሉ ስነ ጥበበኛ እጃሙ ዘበርክተሉን ኣብ ዝተፈለየ ግዜን ቦታን ንረኽቦም ሞያታት እውን ኣብ ሓደ ቦታ ብሓደ ንኹሎም ዓውድታት ስነ ጥበብ ነስተማቐረሉን ብምዃኑ ድምቀቱ ዘጉልሐ ሓቂ እዩ። ስነ ጥበብ ሃገርና ብፅንዓት ክሳብ ሎሚ ብምፅናሕ ብዙሕ ስራሓትን ሃገራዊ መግለፂታትን ዘበረክተ ክሳብ ዝኾነ ኣብ ዝረዚም በዓል እውን ናፅነት ሃገርና ብወትሩ ዘይፈርስ ፅንዓት ውሕስና ከም ንሕሉ ብዝገልፅ መንገድታት ከም ዝቐረቡ እውን ዝዝከር እዩ። እቲ ኣብ ሃገርና ኮይንና ዘድመፅናዮ ድምፂ ሰላም እውን ዶባ ሰጊሩ ኣብ መላእ ዓለም ዝተሰምዐን ንዓውዲ ስነ ጥበብ ተደሪቱ ዘይተርፍ ቋንቋ ናይ ዓለምና ምዃኑ ዘረጋገፀን እዩ።

ንድሕሪት ምልስ ኢልና እንተዳርእና ኣብ ዘመነ ጊላነት ካብ ኣፍሪቃ ገላዩ ኮይኖም ሰባት ናብ ሃገራት ምዕራብ ይጓዓዙ ወይ ድማ ይውሰዱ ከም ዝነበሩ እዩ ዝፍለጥ። ኣብዚ ድማ ሓንቲ ታሪክ ዝሰርሐት ጓል ኣንስተይቲ ነይራ። እዛ ፀላም ጓል ኣንስተይቲ እምበኣር ንነብሳን ንብፆታን ካብ ጊላነት ዘድሓነት ክሳብዚ ግዜ እዚ እትዝከር ዘላ ታሪካዊ ፍፃመ ዝሰርሐት ጓል ኣንስተይቲ ኢና ሕዝናልኩም ቀሪብና ዘለና። ሙሉ ትሕዝቱ ናብ መደብ ሌላ ከስግረኩም እየ ተኸታተሉ።

ቃልሲ ንብርሃን ኣዝዩ ከቢድ እዩ። ካብ ጸላም ንምውፃእ ዝካየድ ጻዕሪ ኩሉ ዓይነታት ዋጋ እዩ ዝኽፍል። ወዲ ሰብ ብናጽነት እዩ ተፈጢሩ፣ ናጻ ኮይኑ ክነብር ድማ መሰሉ እዩ። ኮይኑ ግን ታሪክ ወዲ ሰብ ሰባት ንህዝብታት ብናጻ ከንብርዎም ኣይመረጹን። ክሳብ ምብቃዕ ጊላነት ዝነበረ መድረኽ እውን ነዚ ሓቅታት እዩ ዘንጸባረቕ። ዓባይ ሃገር ኣሜሪካ ኣብ ታሪክ ጊላነትን ናጽነትን ሃብታም ተመክሮያ ትውንን። ከም ኣቕሓት ዓዲጎምን ተሓይሮምን ናብ ኣሜሪካ ዝኣተዉ ጸለምቲ ህዝብታት ነዊሕ ዓመታት ባረዩ ኮይኖም እዮም ኣሕሊፎሞ። ንናጽነቶምን ሰብኣዊ ክብርታቶምን ግን ሓያል ቃልሲ ኣካይዶም። እዚ ስዕብ መደብ እምበኣር ሓቀኛ ታሪኽ ገዛእ ርእሳ ሓራ ዝገበረትን ንኻልኦት ናብ ብርሃን ናጽነት ንምምጻእ ከቢድ ቃልሲ ዘካየደትን ጸላምቲ ቓላሲት ዘንጸባርቕ ክኸውን እዩ። ተኸታተሉ።

0: ታሪክ ሃርየት ታብመን ካብቲ ንነብሳን ንስድራኣን ፈተውታን ካብ ጊላነት ዘውፃትሉ መዓልቲ እዩ ክስነት ጀሚሩ። ፈረማ ግን ታሪክ ህወታ ካብ ኣፍሪቃ ናብ ኣሜሪካ ከም ጊላታት ኮይኖም ዝተሸጡ ስድራያ ተወሊዳ። ኣብ ከተማ ሜሪላንድ ድማ ካብ ኣቦኣ ቤንሮስን ኣዲኣ ሪት ግሪንን ተወሊዳ ዓብያ። ዕድሚኣ ጌና ምእላይ ስድራ እኹል ከይኮነን ከሎ ድማ ኣዲኣ ከም ጊላ ኣብ ትሕትን ዳ ብሮደስ ዝበሃሉ ስድራ ትሰርሕ ብምንባራ ሓላፍነት ንኣሽቲ ኣሕዋታ ክትስከም ተገዲዳ። ሃርየት ግን በቲ ሓያል ባህርኣ ክትልለ ጀመረት። ኣብ ከምዚ ኹነት ክትሃድም ተመሊሳ ክትቃለሶምን ብውሽጢ ነቲ ማህረምቲ ዝከለኸል ብዙሕ ዝተደራረበ ክዳውንቲ ክድርብ ተረኽበት።
1: My mom was 46 when you sold my sisters. Lawyers say that illegal. We all supposed to be free when she turned 45. My sisters is lost to us. John and me, we want our babies born free like they supposed to be.
0: እቲ ኣብቲ ክፍለ ዘመን ዝነበረ መስርሕ ጊላነት ነቶም ከም ንብረት ዝገዝእዎም ገላዩ ንዝተወሰነ ናይ ዕድሚኦም ከስርሕዎም እሞ ብድሕሪኡ ናፃ ከም ዝለቅዎም ምስክር ወረቐት ነበሮም። ንኣደ ሃርየት ታብመን ድማ ክሳብ 45 ዓመታት ትገብር ከም ዘስርሓ ድሕሪኡ ንዓኣን ደቃን ናፃ ከም ዝለቃ ዝኣተዎ ውዕል ወረቐት ከም ዝነበራ ኣብዚ እዋን ዚ ግን 20 ዓመት ዝያዳ ከም ዝሰርሐትን ጓላ ሃርየት ምስ ከም ኣጊላ ተመሪዓ ውላዶም ናፃ ጸሊም ኣሜሪካዊ ኮይኑ ክውለድ ከም ዝደልይዎ ደፋር ግን ከዓ ቅኑዕ ሕቶ ንዋንኦም ኣቕረብሉ። ኣቶ ብሮደስ ድማ ነታ ውዕል ወረቐት ከርእይዎ ብምሕታት ኣብ ቅድሚኦም ቀደዳ። ብጨካን ዘረብኡ ድማ ንስኽን ስድራኽን ዝውለዱ ውሉድን ደቂ ደቆምን ጌና ናተይኹም ብምባል መለሰሎም።
2: You sold my daughter south where nobody knows their name.
0: ሃርየት ህይወታን ህይወት በዓልቤታን ብምብታኑ ብብዙሕ ብስጭትን ሕርቃንን ተንበርኪኻ ንኣምላኽ ነዚ ጨካን ሰብኣየ ዘይትወስዶ ክትብል ብብኽያት እናለመነት ወድዋ ንኣረኸባ። ብባጫ ድማ ኣምላኽ ንጸለምቲ ኔግሮ ዘይሰምዕ ብምባል ናይ ብድዕ ዘረባ እናተዛረበ ኣበዳሞ በቲ ደፋር ባህርያ ክትነጽጎ ደፈረት። ንሱ ድማ ጸፍዓ።
3: You think daddy would just let you all go free? Damn near half his property? Just like that? He warned me. Boy, having a favorite slave is like having a favorite pig. Now you can feed it. You can play with it. Give it a name.
0: ድሕሪ ሓደ መዓልቲ ትፍጻመ ብዘስተምም ምኽንያት ዋና ኣቶ ብሮደስ ዓረፈ። ወዱ ጸሎት ሃርየት ዘኪሩ ብዓይኒ ጽልእን ፍርሕን ጠሚቱ ንኽሸጣ ሽዑሽዑ ምልክታ ጠቅዐ። ሃርየት ድማ እቲ ናይ ናጽነት ባህጋን ድሌታን ተባኺኑ ከም ብሓድሽ ከመዲኣ ንነዊሕ ዓመታት ከም ጊላ ክትሽየጥ ስለ ዘይተዋሕጠላ ክትሃድም ተበገሰት። ንስድራ ቤታ ድማ ብደርፍን ዜማን ኣምሲላ ተሰናበተቶም። ጉዕዞ ናብ ብርሃን ናጽነት ድማ ሄይላ ፈለመቶ።

ወዲ ዋናኣ ጊድዎን ከም ዘምለጠት ኣብ ኣጋምሸት ፈለጠሞ ንምድላያ ተዋፈረ እቲ ብመሸጣኣ ክኽስቦ ዝኽእል ዋጋ እናተርኣዮ ድማ ንሰብኣያን ነቦኣን ኣበይ ከም ዘላ ክነግርዎ ኣበሳጨዎም መልሲ ግን ኣይረኸበን ሃርየት እጉር ጉዕዞ ብጸልማት ኣብ በረኻ ብክኸብን ፈለግን ተኸቲላ ብምኽሪ ኣቦኣ ናብ ዝደለየቶ ቦታ ክትበጽሕ ምስ ተፋረቐት ወዲ ዋናኣ ረኺቡ ከበባ ንክትምለስ ምስ ተመልሰት ከም ዘይሸጣን ስድራ ቤታ ብኣ ሓሚሞም ምህላዎምን ኮታስ ብዘስድዕ ምኽንያት እናምፀአ ናብቲ ውሕጅ ንኸይትሃድም ተዛረባ ሃሬት ግን ወይ ሓርነተይ ከስተማቕረ ወይ ክመውቴ ብምባል ናብቲ ውሕጅ ኣተወት

ኣብታ ከተማ ኣንጻር ጊላነት ዝቃለሱት ኣለስቲ ካብ ጊላነት ዝሃደሙን ዝዕቀብሉ ቦታ ተዓቆበት። እቲ ዝምስግስ ዝነበረ ድማ ንውልቃ 160 ኪሎ ሜትር ብምጓዓዛን ብህይወት ምህላዋን ምእማን ስኢኑ ተኣምር ምዃኑ ብኣግርሞት ሓብራ።

ኣብ ውሽጢ ዓመት ድማ ከም ነፃ ጸላም ኣሜሪካዊት ተኸፊላ ህወታ እናሰርሐት ቀጸለት። ኣብዚ እዋን ግን ርእሳ ብዛዕባ ስድራኣን ካልኦት ገላ እውን ክቐስን ኣይከኣለን። በቲ ሓያልን ንቓፅም ባህርኣ ትልለ ሃርየት ዓቕላ ጸንቂቓ ሓርነታ በይና ክተስተምቐሮ ይተዋሕጠላን። ስድራ ቤታ ናፃ ንምልቃቕ ድማ ተበግሰት። ኣብዚ ጉዕዞ ዝሕግዛ ሰብ ከይደለየት ብብፆታ ሓደገኛን ከቢድን ጉዕዞ ምዃኑ እናተሓብራ፣ ናይ ናፃ ወረቐት ስለ ዘለዋ ግን ብባቡር ንስድራ ቤታን ንብፆታን ናፃ ንምልቃቕ ጉዕዞ ተተሓዘቶ። ናይ መጀመርታ ዕላማኣ በዓል ቤታ ነበረ። ናብቲ ዝሰርሓሉ ቦታ ምስ በፅሐት ድማ ዓይኑ ምእማን ሰኣነ። ብታሕጓስን ምግራምን ክተሓቐፉ ጀመሩ። ስለምንታይ ከም ዝተመልሰት ምስ ሓተታ ንዕኡ ኸተህድም ሓርነታ ብዘይብኡ ከም

0: የስተመቐረቶ ምስ ሓበረቶ ኣብ ገጹ ምልዋ ጠርአየ። እንታይ ከም ዝኾነ ምስ ሓተተቶ ዳግማይ ከም ዝተመርዓወን በዓልቲ ቤቱ ጥንስቲ ከም ዘላን ሓበራ። ሃሬት ምእማን ሰኣነት ንሱ ሃሬት ውሕጅ ጥሒላ ከም ዝሞተት ከም ዝተሓበሩ ብኡ ድማ ተስፋ ቆሪፁ ከም ዝተመርዓወን ነገራ። ጓሂኣ ምፅዋር ስኢናቶ ድማ ከም ኣመላ ገዲፋቶ ናብ ኣምልኻ ክትጠርዕ ክደት። ብሕልሚ ንኻልኦት ብዙሓት ከም እተህድም ተነግራሞ ኣብ መንጎት ሕልሚ ኣቦኣ ኣንተንስኣ ንድሕሪ ዓመታት ዝረኸባ ጓሉ ሓቒፉ ድማ ኣሕዋታ ንኽሃድሙ ይፅበዩ ምህላዎም ሓብራ።
1: ሚንቲ ጆን ቶልድ ሚ ዩ ወር ሂር
2: ዳዲ
3: አይ አይንት ጎን ሉክ አት ዩ
1: ባት ዩ ቢይንግ ሂር ናው ዳትስ አ ሚራክል
2: ዳዲ።
0: ሃርየት ፈለማ ዓላማ መምለሲኣ ንበዓል ቤታ እኳ ተነበረ ኣሕዋታ ንኽሃድሙ ተበጊሶም ምፅንሖም ግን ንጥቕሚ ኾና። ናብኦም ኣምሪሓ ድማ ንሰለስተ ኣወዳት ኣሕዋታን ካልኦትን ከተህድሞም ትነቐለት። ስድራ ቤት ኣቶ ብሮውደስ ድማ ብወገኖም ብዕዳ ተበሊዖም ብምንባሮም መሊሶም ሓሙሽተ ገላይ ብምህዳሞም ኣዝዮም ተቖጥዑ። ነታ ተሪፋ ዝነበረት ኣዲ ቆልዓ ሓፍቲ ሃርየት ድማ ኣፈራርሕዋ። ኣብዚ ህሞት ነዞም ዝሃደሙ ገላዩ ዝረኸበ ክንዲዚ ክንከፍል ዝብል ምልክታ ብምጥቃዕ ሓደ ናፃ ዝኾነ ጸሊም ኣሜሪካዊ ክተሓባብሮም ምዃኑን $200 ክኸፍልን ነገሮም። ኣማራፂ ስለ ዘይነበሮም ድማ ተሰማምዕዎ። ኣብ ምድላይ ሃርየትን ቶም ዝሃደሙ ገላዩን ድማ ተዋፈሩ።
4: Five Mombes slaves run off. There's $3 and a female with foal.

0: What now?
1: ሃርየት ኣብ ጉዕዞ ምልቃቅ እዞም ገላዩ ሽግር ኣጋጠማ። ኣብ መንጎ ፍርሕን ድኻምን እናጋጠሞም፣ ኣብዚ ኩሉ ግን ሃርየት ኣብ ገሊኡ እናፈራርሐት፣ ኣብ ገሊኡ ድማ ቀዲማ ንሳ እናሓለፈት እቲ መገዲ ሰላም ምዃኑ በጂ ሓሊፋ ተእምኖም እሞ ይስዕብዋ ነበሩ። እዚ ኩሉ ሓሊፎም ድማ ድሕሪ ብዙሕ ሳምንቲ ብዘይ መግብን ማይን ብሰላም ናብ ከተማ ፊላደልፊያ ኣብፀሓቶም። እቲ ፈለማ ሓደገኛ ምዃኑ ዝሓበራ መንእሰይ ድማ ብምግራም ተቐበሎም። ንሃርየት ታብመን ከም ፍልይቲ ጓል ኣንስተይቲ ድማ ክርያ ጀመረ። ሃርየት ግን ጌና ምስ ሓይላ ነበረት። እቲ ፍሉያት ዝተዓለሙ ዝገብሮ ዝነበሩ ዕዮ በይና ክትዓዮ ከም ዘይከብዳያ ትዛረብ። በቲ ዝገብረቶ ጅግንነት ኣብቶም ኣብ ፊላደልፊያ ዝነበሩ ኣንጻር ጊላነት ዝሰርሑ ተቓለስቲ ክትኣቱ ግዜ ይወሰደላን። ከም ቀንዲ ኣባሎም ተቐቢሎም ድማ እቲ ስራሕ ተታሕዘቶ። ንገላዩ ከካብቲ ዝሰርሕሉ ቦታ ግራት ከይዳ ብደርፍን ዜማን ትጽውዖም እሞ ይኸድዋ። በቢግዚኡ ድማ በቢ8 በቢ10 እናበለት ናብ ብርሃን ናጽነት ትመርሖም ነበረት።
2: The bravest conductor steals slaves directly from the plantation right under the overseer's nose. They have the hardest jobs.
1: ኣብቲ ዝምዝገበሉ ዝነበሩ እዋናት ድማ ጭካነቶም ወነንቶም ይቃልዕ ብምንባሩ ኣብ ሰነድ ይኣቱ ነበረ። በቲ ትገብሮ ዝነበረት ስራሕ ድማ ከምቲ ኣብ ቅዱስ ጽሑፋት ሙሴ ንደቂ እስራኤል ካብ ግብፂ ዘውፅኦም ብሙሴ ተባሂላ ኣብ ፈቐድኡ ንዝረኸባ ዋጋ ከም ዝኸፍልዎ ፍራዓስቢ ከም ዝውሃቡን ውዕውዕ ዝኾነ ምልክታ ኣብ ፈቐድኡ ተጠቅዐ። ኣብቲ ግዜኦም ጊላነት ብዓብ ረብሓይ ጥመት ብምንባሩ እዚ ቐጻሊ ናይ ምጉዳልን ምህዳምን እዞም ገላዩ ኣዝዩ ብዙሕ ክሳራን ኣብቲ ናይ መሬቶም ስራሕ ድማ ዝሰርሓሎም ብምስኣኖም ተቐመጥቲ ከተማ ባልቲሞር ንገላዩ ዘህድሙ ተሓባበርቲ ኣብ ፊላደልፊያ ከም ዝነበሩ ተሓበሩ። ነቶም ሃዲሞም ናይ ነጻ ወረቐት ዘምፅኡ ገላዩ ነበር ድማ ማእሰርቲ ክብነየሎም ሓድሽ ሕጊ ወፀ። እዚ ፍጻሜ እዚ ንሃርየት ኣዝዩ ክሳራን ጋህን ኮና፣ ጌና ግን ተስፋ ከይቆረፀት ብመርከብ ከተህድሞም ተኣኪቦም ብደገፍቲ ኣንጻር ጊላነት ዝነበሩ ኣባላት ተሓጊዞም ንሰሜን ገጾም ናብ ካናዳ ብጀልባ ተጓዕዙ። ዳግማይ ድማ ከምልጡ ኽኣሉ።
3: ሰልሳ

0: all right. You're safe now.
1: ኣብ ካናዳ እቶም ኣንጻር ጊላነት ዝቃለሱ ዝነበሩ ተቓለስቲ ብቲዝተጓዕዝዎ ቦታ ርሕቀቱ ገምጊሞም ብተስፋ ምቑራጥ ክሳብ ብሃገር ደረጃ ለውጢ ዘመጽእ ንኽጽበዩ ተሰማምዑ። ሃሬት ግን በቲ ሓሰቦም ከይተሰማምዐት ጸቕጢ ጊላነትን ኣብኡ ዘሎ ዘይሰብኣውነት ዝተሓወሶ ጭካንን ክርስዕዎ ከም ዘይብሎም ብዝከኣሎም መጠን መጓዓዝያ ይኹን ብኣጋር ክሰርሑ ከም ዘለዎም ስምዒትን ሓይልን ብዝተሓወሶ ዘረባ ተዛርበቶም እሞ ብሓሰባ ተሰማምዑ።
2: By a train or carriage, horseback, on foot if necessary.
3: Harriet, the journey from Maryland to Canada is 600 miles from the Canadian border. Your longest trip was 100. Now that would take months, not weeks. You can't...
2: I ain't giving up rescuing slaves because it's far. Many of you don't know slavery firsthand. You were born free.
1: ጉዕዞ ካብ ካናዳ ናብ ኣሜሪካ ድማ ብደዋት ብእግሮም እናተጓዕዙ ፈለምዎ። ሃሬት ድማ ፈለም ዓላማኣ ኣቦኣና ዲኣን ካብቲ ዝነበሮ ቤት ከተውፅኦም ነበረ። ምክንያቱ ንዓኣ ዝረኽቡ መሲልዎም ከይገፍዕዎም ፍርሒ ተሰሚዕዋ ምስ ብፆታ ናብኦም ተጓዕዘት። ካብቲ ዝፈርሓቶ ዘይወፀት ሃሬት ወተሃደራት ነቦኣ ክኣስሩ ይተኣኸቡ ብምህላዎም መልእኽቲ መጻ እሞ ተጓያ ናብ ኣቦኣና ዲኣን ክደት።
4: You don't have to know.

0: Miss Mindy, don't scream. I come to get you. We gonna get Daddy too. Now I'ma let go, but you can't scream, all right?
1: እታ ንዓመታት ገጽ ጓላ ዘይረኣየት ኣዲኣሪት ንሳ ምዃና ምእማን ሰኣነት ጓላ እቲ ሙሴ ተባሂሉ ዝስመ ስርቕ ገላዩ ምዃና ድማ ሽዑ ፈለጠት
0: Now I need you to do exactly what I say. Where's Daddy?
2: No more, I don't want it.
3: It's for your nerves, Mama.
2: I don't want it! That girl is trying to poison me. She blames me for her mother.
4: Seeing as it's been discovered that Moses is a nigger girl from your farm.
1: እታ ከም ገላዩ ዝዓበይላ ቤት ኣቶ ብሮደስ ድማ ዕዳ ምኽፋል ሰኣን እሞ ንወለዲ ሃርየት ንምእሳር ተበገሱ። እንተኾነ ግን ሃርየት ይኹን እታ ተሪፋ ዝነበረት እንኮ ጊልኦም ጓል ሓፍታ ንሃርየት ድማ ሃዲማ ጸኒሓቶም እሞ ደድሕሪኦም ኣስኣሰሮም እናሰዓቡ በታ ዝሓልፉላ ድልድል ከበብዎም ኣጋጣሚ ምስቶም ሽዑ ዝሃድሞ ዝነበሩ ገላዩ ዓሌት ፀዓዱ ዝነበራ ብምፅንሓ ነታ ካሮሳ መሪሓ ሓለፈቶም ክተውን ኣይጠርጠርዋን። ብኡ ድማ ንእሽተይ መርከብ ንምውሳዶም መፀት። ሃሬት ግን ነቲ ንዓመታት ንዓኣን ስድራኣን ዘሰቐያ ዋናኣ ከይስዕቦም ብምባል መገዲ ክተጋግዮ ምዃና ሓቢራ ንስድራኣ ተሰናቢታ ንድሕሪት ተመልሰት።
0: Get everybody undercover. Now.
5: Get under.

0: ከመይሉ እቲ ናቱ ጭካነ ዘይመጸለይ ይገርመኒ እዩ። ናቱ ጭካነ ተዝመጸለይ ነይሩ ኣይምገደፍክዎን ክትብል ትገልጽ። ኣብታ ዝማርኸቶ ህሞት ግን ጊድዎን ጌና ባጫ ዝበዝሖ ዘረባ ተዛሪቡ ከፈራርሓ ፍትነ። ንሳ ብትብዓትን ብምፍራሕን ምስ መለሰትሉ ግን በቲ ሓይላ ይፈትዋ ምንባሩ ክነግራን ክልምናን ጀመረ። ንሳ ግን ኣብቲ ዘለዎ ቦታ ገዲፋቶ ህዝበይ ናጻ ክወፁ ብዓይንኻ ከም ትርኢ ይኣምን ብምባል ገዲፋቶ ከደት።
1: Moans of a generation of young men dying around you in agony for a lost cause, for a vile and wicked idea, for the sin of slavery. Can you hear him?
0: ሃርየት ታብመን ብውልቃ ሰብዓን ልዕሊኡን ገላዩ ከተድሕን ካኣለት። ኣብ እዋን ሲቪላዊ ኪናት ድማ 150 ወታደራት መሪሓ ዝተረፉ 750 ገላዩ ከካቦቶኦም ናጻ ከውፅኡ ተቓለሱ። ኣብ መጽሓፍ ታሪክ ድማ ሃርየት ታብመን ንታሪክ ጊላነት ዝቐየረ ጅግና ተባሂላ ተሰየመት።

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዌክ እያ ክትከውን ዝተፈላለዩ ኣዛነይቲ ዝኾኑ ትሕዝቶታት መደብ ዌክ ሒዛልና ቀሪባ ኣላ። ንምሉእ ትሕዝቶ ናፍታ መደብ ከስግረኩም ብሓባር ንከታተል።

0: Papa Ute!
1: Ute!
0: Papa Ute!
1: Ute!
0: Papa Ute! Ute!

¿Qué te comiste?

Ha ha ha ha!

0: ¿Ya te caíste?
1: ንዓኸ ይመሓቶት ክኾን ጓለይ መሓቆፍኩ
2: ኩሉ ግዜ ኮ እቲ ሪስፖንሲብሊቲ ከም ትብሎ ኣለካ ናይ ኣልያ ቀሊል ኣይኮነን ብጣዕሚ ምክንያቱ ድርሰት ልክዕ ክተፈልጦ ክትኽእል ኣለካ እንታይ ባህር ኣሎ ክትፈልጥ ኣለካ ኣንግልካ ክትፈልጥ ኣለካ ላይትካ ክትፈልጥ ኣለካ እቲ መቓን ናይ ግዜ ክንደይ ኣለካ ክትፈልጥ ኣለካ ብዘይቀል ዓለም ኩሉ እቲ ናይ ፊልም ነገር ኣብ ኣላይ ድምርኮስ ኣብዚ ግን ሓደ ነገር ከይበልኮ ክሓልፍ ደይደሊ ከምዚ ክብሎ ፅንሕ ብፍላይ ካ ወይ ክብሎ ፅንሕ ተዋሶ ኣብቲ ኣክቲን ዘሎ ብዛ ዓዲ ኣክተር ማለት እዩ ብዘይቀል ዓለም እንደይ ኣላይ ደሊ ኣይኮነን ተመክሮ ዘሎ ወይ ብፍቕሪ እዩ ከም ዝበልካ ዋጋ ከፊ ኢሉ ንገንዘብ ክረብሕ ገሊሉ ዝወፍር ተዋሳኢ የለን ፍቕሪ ኣለዎ በቀናቱ ገለ ነገር ክብል ኣለኒ ሓር መዓልታዊ ከዓ ኣብ ነብሱ ኣብ ምምዕባል ኣሎ እቲ ናይ ኣክቲን ማለት እዩ ካብቶም ኣያታትና ኣዴታትና ኣብ ዘለዉ ኩሎም እስካብዞም መሳትና ኣላምናእስና ኮኑ ብዘይቀል ዓለም ኣላይ ደሊ ኮን ሕጂ ኣብዚ እንታይ እዩ ኣላይ ኩሉ ግዜ የድለይካ እንዲዩ የድለይካ እዩ ምክንያቱ ከም ዝበልካ ንኩሉ ነገር ክቆፃፅር በዛ ናይዛ ፊልም እዚኣ ክሳዕ ንዛረብ ድሃለና ግን ኤልሳ ከቢድዋ ነይሩ እቲ ሓላፍነት ናይ ኩሉ ነገር ተደራሪቡ ገለ መለ ከቢድዋ ንምንታይ ከምኡ መሪፃ ምናልባት ከምኣ ኮይነ ከም ነብሰይ ኮይኑ ክጎየለይ ድኽእል ሰብ የለን ኢላ ሓሲባ ትኸውን ትኽእል እያ ግን ኩሉ ግዜ ናቱ እንታይ ምክሃለዎ መስሊ ኣድቫ 4 ዓመት ንሰብ ሒዝዎ ዘሎ ምኻ ምስ ሕማማ ከምቲ ድበልና ወርሒ ድሕር ክትሕከም ከይዳ ወርሒ ሰብ ጠጠው ኢሉ ዘሎ ስታክ የሎ ክውድኦ ድኽእል ነበረ ትምለስ ነገና ኣብዚ እውን ገለገለገል ጥምጥማ ትምፃእ ሕጂ ሳ ብሓቦ ትኸይድ ነራ እዚ ተገሊፁ እዩ መግለፂ ከማና ድልዮን እዩ 100% ናታ ፅቡቅ ነገር ግን እንታይ ምኾነ ኮይኑ ርዳእና ነ እቶም ኣብ ደገ ዘለዉ ካብ ኒኤልሳ ድፅበ እዩ ኦኬ ንዕኦም ምናልባት ክትኣኻኽቦም እቶም ኣብኡ ዘለዉ ኣርቲስቲ ካብ ዓዲ ናብ ዓዲ ናይ ትራንስፖርት ናይ ገለ ፀገማት ነይሮዎም ክኸውን ይኽእል እዩ እ ፕላስ ስርሖም ጥዕንኦም ኩሉ ብግምት እቲኻ እዚ ንዕኦም ከይዳ ክትረኽቦም እቲ ቦታታት ደድልያ ሳኻ ስለ ትፈልጦ ብልክ ኣብቲ ቦታ ስለ ዘላ ከይዳ ክትገብሮ ከላ ኣብዚ ሓደ ሪፕረዘንታቲቭ ወይ ሓደ ወኪል ገዲፋ ተተኸይድ ብእምነት ማለት እዩ ምክንያቱ ተዋሳኢ ፀገም ዘሎ ይኮን ግን ትደልዩ ዓይነት ስእሊ ከብለላ ሓገዝ ምኾነ ነይሩ ንድሕር ሕጂ እውን ዝኾነ ሰብሲ ስለምንታይ ድዮም ኣሲስታንት ዝገብሩ ካል ዓበይቲ ፊልምታት ናብ ዓበይቲ ሰብ ናእሽቶ ከማ ኣሲስታንት ኣሎ ምክንያቱ ገለ ክህልወካ ከሎ ሽቲ ደሴም ታይም ድሰኣላ ስእሊ ክህልወካ ክእለን ነታ ሓንቲ ክስእል ክትብል ነታ ሓንቲ ካብቲ ከስራ እቲ ሪስፖንሲብል ንኩሉ ኣረዲእካ ቅድሚያ ዘሎ ማለት ኣብ ትሬኒ ኦሪንቴሽን ሂብካ ድ ገለገለ ክስራሕ ክእል እዩ
3: ኣሰይ እንታይ ፅበት ታሓኒ ክዳ ደለይካ ኣለኹ ምስበል ግን እዚ ካብ ድቃስ ከይተበራበሩ ከይተሓፀም ከ መፅ ሓንዲና
4: ሕጂ ክትመፅእ ኮይ ተፀበኩካኑ እንዴ ግን ብኣገዳሲ ጉዳይ ስለ ዝደለኩካ እየ ስራሕ ይምፃኒ ኢላካ
3: በላ ኣገዳሲ ጉዳይ ኣገዳሲ ብጣዕሚ ፅቡቅ ማለት ሲ ድሕሪ ነዊሕ እዋን ኣነ ከም ሰብ ዘገድሰሉ ጉዳይ ተረኺቡ በሊ ሙሉእ ነብሰ እየ ንኹን ክሰምዓ ክሎ ፅበቲ እንታይ ክትብል ደል እታ ግዲ ክለካ ኣሎ ክገለ ክትደና ከ ሶሪ መክሰብ ዓለም ተጋጊደ
4: መጀመርታ ኣነ ናትካ መክሰብ ዓለም ኣይ
3: ኣቤት ኣቤት እስከድገምለይ ኣይሰማዕክን ኣሎ
4: ኣነ ሲይብለካ ዘፍቁሮን ዘፍቅረንን ኣለኒ
5: እምዚ ማይክ ክብሎ ፀንሐሲ ሓደ ተዋሳኢ ኮንካ ኣላይ ኮንካ ዳይሬክተር ደራሲ ኮንካ ክትሰርሖን ሓደ ስራሕ ኣዝዩ ከቢድ እሞ ከዓኒ ተኸታታሊ ን57 ክፋል ዝኸይድ ክተብሎ ከለካ ኣይኮነን ዶ ንኤልሳ ምኳ ምስ ትፅዕና ዘይብላስ ንማንም ሰብ እዩ ዝኸብዶ ዋላ እቲ ኣነ ዝበለ ዳይሬክተር ኣብ ሆሊውድ ከማንስ ከምኡ ዓይነት ስራሕ ክሰርሕሲ ይኸብዶ እዩ ንሳ እቲ ምስቲ ጥዕናኣ ኩነታታት ሓይላት መንፋዓታ ብጣዕሚ እየ ክትንቃ ዝደሊ እቲ ፓወር ዘለዋ ንሳ እቲ ክገብር የምባል ዘለዋ ነገርናታ ብልጫ ብጣዕሚ ይፅቡቅ ግን ነቲ ስራሕ ክቐለልካ ግን ከምዚ ክብልዎ ፅንሑ ኣሲስታንት ዳይሬክተር ትገብር ንገለ ክእለልካ ገለ ሓደ ንገለ ይሕግዘካ ኩሉ ባዕልካ ትገብሮ ዘለዎ ፀገም ግን ብጣዕሚ ክብደት ኣለዎ በዚ ጋጣሚ እዚ ንኤልሳ ውን ምስቲ ሕማማ ምስቲ ኩሉ ደገ ከይዳ ትስእሎ ዝነበረት ኣብ ነፍሶ ከፍ ኣብ ሽወደን ስኢላ ትብሉ ኣብ ጀርመን ኣብ ዓዲ እንግሊዝ እንዳሰኣለት ክትከይድ ከላ እቲ ናታ ብልጫ ይረኣየካ እዩ

0: ነገር ክትገብሮ ክትክእል ክትል ክገብር እየ ናይ ምባል ዓቕማን ባህርያን ምኸኣም ጓልንስተይቲ ምዃና ቲሓይላ ኸርእያ ኢላ ስና ንኸይሳ ነዛ ስራሕ እዚኣ ክትሰርሓ ከላ ኣነ ብጣዕሚ እየ ከመስግና ዝደሊ ግን ተማቒልካ ትሰርሖ ስራሕ ከዓኒ ናቲ ውፅኢትካ ኣለዎ በዚ መንገዲ እዚ ክገለፅ ዘለዎ ሓቂ
1: ኣነ ዝገዛስ መመሊሶ ክሪኦ ከለኹስ መመሊሱ እኳ ይድሕድሰኒ ነዚ ምቾት ገዲፍካስ
2: እንታይ ገዲፍካ ኢካ ትብለላ
1: ነዚ ዝበለፀ ገዛ ገዲፍካስ ለይቱ ይፍለጥ ቀትሩ ይፍለጥ በረዱ ይፍለጥ ሃሩሩ ይፍለጥ ስደት መሪፅካ
3: ኣብዚኣ ሲ ሓቂ ኢኻ ተዛሪብካ ኣኪለ ኣብ ኢድካ ደሎ ፀጋ ሞዴር ዳእካ
2: ክብረት ከማ ንምስ ኮንኪ ነዛሪበን ትሕግዘ ኣለኹ
3: ሓቂ ክዛረብ ከሎ ዳ ኣሕጉ ዘይና በታይ ደኣ ተሲኩ ዋ
1: እታ ሓቂና እንዲና እሞ ዋ ገዛኻ ዓፂኻስ ኣምዳጓና ከትካ ስራሕ
2: እንታይ ድ መሲልካ ኣኪለ መጀመርታ ኣይለበምና ከይረአኸ ከዓ ዝኾነ ነገር ፅቡቅ ዝመስለካ
4: ዝበዝሕ እዋን ናብ መንገዲ ዘጋጥመኒ ሰብ ሕጂ ንዓይ እቲ ሜክኣፕ ድዩ ዘይኮነለይ ኮይኑ ዋላ እንታይ ዋላ ኣብ ቅድሚ ሕጂ ዝነበረት እውን በዚታት ነራት ንሽበት ኣብ ንጣብሪ ዝኽሪ ዘበን ኣይኮነትለይን ዋላ ሽዑውን ነቒፈያ ነይረ ኣብዛ ስራሕ እዚኣ ከዓ ኣቦይ ሸያ ቢቡኻ ከም ናይ ኣቦይ ኮይኑለይ ወይ ኩሉ ሕጂ ፋሕፋሕ ትብለና ነይራ ብገለ ተጣዕሰኒ ጅስኣ ወይ ብገለ ነገር ክትሽፈን ትኽእል ነራ እያ ብሞያዊ ዓቕምናስ ክንሽፍና ምኽኣልና
5: እጃኻ ትየድሓወ እቲ ዝነበረ ሰላም ኣናፊቀ የ ኣለኹ ሰሓ ፀወታ እቲ ብሓንሳ ምብላዕ ኩሉ እኳ ይጠፊእታ ትየድሓወ ካብ ዝጥዕም ነገር የለን ወላ ገንዘብ እኮ ድሕሪ ኢ በጅኻ ደቅና ኸማ ተዳሂሎም ቆልዑት ኢልካ ኣይትንዓቆም ኩሉ ነገር እዩ ዝርድኦም
6: ሄሉ በጃ ክባ ተረድኒ ኣነ ኩሉ ዝገብሮ ዘለኹ ነገራት እኮ ንዓኽኒ ደቀይ ናብ ግምት እት እዩ
0: ናይ ሜክኣፕ ኣሎ ፀገም ወይ መቐምቀም ድዩ ገለ ነቲ ኣርቲስት ዘድልዮ ኣክሰሰርሳሉ ንርእሲ ኮስቲም ብባዕሉ ናይ ደገ ትኾንካ ንደገ ዝመስል ክዳውንቲ የድልየካ እዚ ኩሉ ኣክሰስ እዚ ካብ ገንዘብ ከዓካ ትገብሮ እንደገና ናይ ዓዲ ድዩ ቀዳድ ክዳን ድዩ ኹን ዋላ ኩሉ ሲ ባዕሉ እቲ ኣርቲስት ዳርጋ ድበዝሕ ድገብሮ እቲ መካና ናይ ክዳውንቲ ሲ እቲ ኣርቲስት እዩ ዘብሎ ባጀት ንርእሲኡ ዘድልየካ ናይ ትራንስፖርት ነገራት ኣሎ ብዙሕ ነገራት ስለ ዘሎ እዚ ኣብ ግምት እትዩ ንኣብ መፃእሲ ነቲ ኢንዳስትሪ ንዓትና ከዓ ብእንተ ደኣ ኮይኑ እዚታት ሸፋፊንካ ብሙሉእ ፓኬጅ ሒዝካ መፅእካ ኢኻ ነቲ ሰብ ፅቡቅ ተርኣይነት ክህልዎ ንሰብ ከዓ ሞቲቬት ገይሩ ተዋሳኣይ ከዓኒ ክሰርሕ እንተ ደኣ ኮይኑ ሲ እዚታት እንተ ደኣ ተማሊኢሉስ ምስቲ ዘለዎ ብቕዓት ሓይልን ሲ ኣዝዩ ዝበለፀ ስራሕ ክስራሕ ከም ዝኽእል እየ ዝኣመናነ
2: ኣንቲ ክብረት ንስኽ ኳ ይኹም ስማዕብኹምኒ እምበራነ ኮ ኩነታ ጥዕና ክገርኪ ንዓዲ ክምፅ ኢለክ
3: ኣንተ ሲኩ ኣነ ኮ ሞ ዝገበርክዎ ነገር የብለይ ዘይንፈልጦ እኳ ይተቐይሩና ካብ መጀመርያ ብዚ ካብ ንመፃእ ነገርኩኻ ንበር ዕረፍቲ እኳ ይኸሊእና ዘሎ
2: ሕጂ ንሱ ሕማቅ ገይሩ ኢልኪ ኣብቱ ናቱ ይትተወ
4: እዚ ኣነ ብሰንኪ ዛ ፊልም እዚኣ እኳ ዳርጋ ኣስመራ ሕፊራትኒ እንዳ ረግፃ ብድኸድካዮ ፀርፊ እዩ ስሓቂ ሓይሽ ሕጂቶም ቅድሚ ሕጂ ከምዚ ናተይ ባህርያት ሒዞም ዝሓለፉ ሂወት ኣስተማቒረ የ ኣብዚ ዓመት እዚኣ ማለት ክንዲምንታይ ተፃወርቲ እዮም ክንዲምንታይ ዘለፋታት ኢኻ ተፃወር ከቢድ ሕጂ ከምቲ ቅድሚ ሕጂ ዝሰርሑ ዝነበርኩ ኣምላኽ መስገን ክብሪ በካ እዩ ማሲ ስከፈካ ግዲ ኮይኑ ሰብ ከዓስ ክስቶ ገለ ጥራሕ ይድብለካ ሕጂ ግን ኣብቲ ተዋስኦ እዩ ዝኣቱን ሰብ ኣብታ ክብረት ኣትዩ ሲ ወይ ንሓፍተ ይወኪሉ ወይ ንቦ ይወኪሉ እዩ ዝፀርፈን ዘሎ ማለት ሕጂ ማዕርቕ ንዱ ተመሲጡ ዩተዓዚብዋ ሰብ ክብሪ ሃቦ ኣብ ዝኸድክዎ ቦታ ፅቡቅ ሓደ መዓልቲ ግን ደይርስዖ ምስ እስያስ ሳልሕ ራሻ ኣብ ካቴድራል ተራኺቡና ሲ ፍተኩርናያ ንዘራረብ ነርና ሓንቲ ሰበይቲ ጎፍ ኢልናያ ኣብ ኩርና ዓይና ዘለና ንሕና ሳ ከዓ ጥው ኢላ መፅያስ ፊተይ ረኺባትኒ በስማ ኣንቦሎ ንፈስ ቅዱስ ንጉሆም ድርስ ንዓኸረ ኢላትኒ ብጣዕሚ ተሰሚዕኒ ሻሎ ማዕረ ክንድኡ ደ ኣ ተፀሊአ ዘለኹ ሕጂ በቲ ሓደ ወገን ክንድኡ ስለ ፀላኣትንስ ገለ ኣቢለይ ኣለኹ ማለት እዩ በቲ ስራሕ ክሓስቦ ከለኹ ግን ሰብይ ፅላእኻ እዩ ብልማዓት እዩ እሞ ንጉሆ ምድሪ ንቦታ የ ዝኸይድ ነረ ራሻ ተሰሚዕዎ ኣቲ ኣደይ ማራእዩ ጥዑም እንታይ ደኣ ኮንኪ ገለ ኢልዋ ኣይ በዕል ፈልጥ እንታይ ክጥዕም ዝጠላም ሓፍቱ ገለ ኢላ ሓንቲ ሰበይቲ ከይዳ እዚኣ ካብ ዘይርስዕ እንበር ብዙሕ እዩ ማለት እዩ ስለዚ ንኦድዮንስ ክብሪ ሂብኩም ስለዝተዓዘብኩምና ቀሊል ኣይኮነን ዓመት ሙሉእ ዋጋ ሂብኩም ክትርዩና ካብ ግዜኹም ካብ ኩሉ ነገርኩም ክብረት ያብኩም ከምቲ

ክቡራት ተኸታተልትና ሰዓትና ኺሉ ኣብዚ ክንፍለየኩም ኢና። ብዛረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃንና ምሳኹም መፀኒሕና። ከምኡውን ሜክኣብ ኣሚራ መሓመድ እናምስኮንኩ ምስተረፉ መደባት ኤርቲቪያ ክገድፈኩም ብወገነይ ብሮምሸት

መደብና ትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነ ጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ዩ ክኸውን። ንኡስ መደብና ዳሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳሃዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ክኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ እዩ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ክብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ድ ሕርት ማሻ ተባረካላ ዒድ ሃለዮትና ወጅንስያትና ሰበት ገባ ኩሉ ዓየደዩ ወሰኒ ገረመ ወጋምለ ማሻ ተባረካላ እናሱ እሲት ንውሽ ዓብ ኦሮትካ እብገበዩ ወሽዑሩ እብ ነያረት ሓለፉ እዩነያረት ማሻ ተባረካላ እንተ ላኪን በስ ክመይልሑና ሽውየ ናይ ለንዳልካ ተመስለኒ እስ ቀደበስ እትሙም እትመስል የሌከ
1: ኣነ ዝያደት ንኩም ሓበተ ለ ሻዕበለስያ ኩሉ ርኤካ ናደላ ወምናድልቱ እበት ፈናተ እግቡ እብደሙ ወብልህበቱ ወእማሉ ዓዲ ሓረረ ወስያዳት ዓቕባ እዜማ ኣክል ዋዕረ ዘለገብዒድ ሃለና በስ ንዳሊ መፃና
0: ለለየጣ ሰና ኣምርህለየኮ ሰና ኣምርህለየኮ ክመል ሰና ኣምርህለየኮ ይባ ዓድና ዓነዓድ ዓያድ ዋዕማት ግባእ መዳሊትና ዲብ ኣካኖ ኣለለይ ዲብ ኣካኖ ኣለ መዳሊትና ልብላክዓለ ይባ
1: ባረከለፍ እዩ ሕበ ዳውድ እስያ ዲቡ እስያ ዲቡ ይዓረን ዚኮን ወመጠየና ዓላ እዳነ ላኪን ተርፈምኖ ለቡ ተርፈምኖ ለቡ ገይ ካዳር ስማዕኒ ድሕር ዳውድ ተሳግዓልካ ኣነ ሀየ ምስል ለነፈር ለታዕባን ድህዳይና ሓድጋ ወባጫቀለየና ምስሉ ዝተሃግዓልካ ምስሉ
0: መላይ ክመል እንተ ከፎ ከምሰሉ ትብል ያኸ እሊ ዘን ኬም በሎዎ ብላካለይኩ ማተኣታል ወዘን ብይ ትትሃገ ኩሉ ረሱ ኮትራ ክባከሊ ውህዳይ ናይ ወድሑካ ባጫቀለዮ ኣለቡ ግልተኣምር ህዳይ ወድሑካ ባጫቀለ ኣለቡኒ
1: ዘን ይኮን ላሕዳር ዘን ይኮን ኣና እንደላሕ ከማክም እንደርእየኒ ዋለበኒርኢኩ በስ ኣመርኩ ላሕሜኒ
0: ከማዘዘሙንብዕታትናንታኣበደናበደናኣ ኩሉ ርእሱ እዩ ሳምዖ ሰማዕኒ ለካ እሊ ዘን ወመትኣታል ናዮም ኣለቡ ወናይ ፈጅር ብኢለካ ኬም በሎ ያኸ ኣደ ምስሰቴ በርከት በርከት ሰኒ ትምፃለ ወለ ትገድም ብሉ ሃተትማጥህሊ
2: እና ሰበት ክመል ደራ ፆት ምኔት ቀባይት ምን ሓድር ምትነቅስምኒ ነቅስምኒ ኣለቡ ሪሻ ይሃላ ቤለው ከበቀባውኒ ታሓን እንትርኤት
3: ሰላሙ ዓለይኩም
4: ዓለይኩም ኣሰላም
3: ሰሎማቱ
4: መርሓባ
3: ክፈስ መንክ ሓቢባ
4: መርሓባ
3: ኣልሓምዱላ ሚት በደየኪ ኣነ ሄ ነተ ህዳይኒ ኣደውየ ክመል ከምይልኤኮ ኪ በስ እለሰል መግለስ ደፈያ ከለብየኮ ወሻቀልኩ ክጋን ሕክ መፀኮም ባይቸ
4: ነጃል እዘ መዎ ክጀሪ ይርኤክዎ ክትብኒኒ ከማን ምንታእ በረህቦ እተሰርክ ድብየ እንቲማ ከማ ካይናም ከየን ክድብየ
3: ይቲ በለ ሰልማ ኣባየ እክል ከይን ባህር ድመ ከይን
4: ከንዶ እንቲማ ከም ሰለሆም ቀበብቲና ትገቢ
3: ኣባየ እክል ቅበብ ይተሰለዎማ እተ ህዳይ ናይ ወድሕቦም ይዕዝመውኪ
4: ይዓዝመውናው እንቲማ ይሰአልክ ምን ኢና ዋሓረግ ተኣምሪ ብዓልፋክና ወቅዒ ባይና ፍርጓሙ ኣሌና
3: ሚቱ ትረስዑ ገብስ ኣለዎ
4: ኣነ እምር እንት ደልዮም ዋሓርሕና ግራቢ ሕና ነከል ትረስዑና እብእማመት ወደዋ እዝመውን ኢና ሕና ዓድሪሻ እየ ከየድመት ንዲኢኮን በልዓት ሕናኒ
3: ከመንቱም ለበልዐት
4: ኩልኩም ለዲቡ ላዓልኩም ካረ እንተየ ምነመነ ዝመታዓልኩማ ምግቢ ይዕዘምኪኢና
3: ሰልማ ኣውል ዓዝሞት በዓል መናሰበት ኢላዓዝመካ ለተዓዘማ ሄ በልዕ ሳክት እኩይ ትትሃገይኒ ወይ ትትዓይርኒ ክተኣምሪ ኣነ ሄ በር ኣለየኮ ውህቶም ሄየኒ እንደለኣምሮ ወደዋ ይእብልኒ
4: ስምዒኒ ስምዒኒ እንታ ወልቲ ኣካነቶም ደገ

መደብና ትራን ኣብ ስሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበይ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳህዘሰ መደብ ይክቐርበልና። ክሳብ ዝእዋን ዘሎ ዓይነት ሳምና ንክበፅሕ

ሕልፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ ምድምና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ ምድምና ፍኖተ ህይወት እውን ኣብ ንኡስ ዘባ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራብ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ዝሰሙን እዚኦም እሞ ንኽትከታተሉ ክብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: እዚ ፕረዚደንት ሪፐብሊክ ግብፂ ዓብደልፈታሕ አልሲሲ ብ8 ሰነ ኣብ ቤተ መንግስቲ አልእትሓድያ ንፕረዚደንት ኢሳያስ ኣፈወርቂ ዝገበሮ ብናይ ክብሪ ሰላምታን ሰልፍን ሃገራዊ መዛሙር ኤርትራን ግብፅን ዝተሰነየ ምዕሩግ ወግዓዊ ናይ ምቕባል ስነ ስርዓት እዩ። ብድሕሪዚ ክልቲኦም መራሕቲ ሰፊሕ ሸፈነ ማዕከናት ዜና ዝረኸበን ብደረጃ ዞባን ጎደቦን ዓብዪ መቓልሕ ዝገበረን ዓሚቕ ዘተ ኣካይዶም። ኣብ ክልተኣዊ ዝምድናታት ፕረዚደንት ኢሳያስን ፕረዚደንት አልሲሲን ታሪኻውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕባር መድረኽ ክብ ንምባል ኣብ መዳያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምታት ክውሰድ ብመሰረት ዝተበፅሐ ስምምዕ ኣብ ሃብቲ ዓሳ ትሕቲ ቅርፂ ወደባት መጓዓዝያን ቁጠባዊ ምትእስሳርን ብዕቱብ ክስራሕ መምርሒ ሂቦም። ብወገን ኤርትራ ሚኒስተር ጉዳያት ወፃኢቲ ዑስማን ሳልሕን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕን ብወገን ግብፂ ድማ ሚኒስተር ጉዳያት ወፃኢ ዶክተር በድር ዓብደልዓጢ ከምኡውን ሚኒስተር መጓዓዝያ ሌተናል ጀነራል ካምል ኣልወዚርን ኣምባሳደር ኣብ ኤርትራ ሓትም ኣልዓጢዊን ኣብ ዝተሳተፈዎ ርክብ ክልቲኦም መራሕቲ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቕ ቀርኒ ኣፍሪቃን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎ ቁጠባዊ ፖለቲካዊ ዲፕሎማስያውን ፀጥታዊ ጉዳያትን ምዕባለታትን ብዕምቆት ዘትዮም። በዚ መሰረት ሚኒስተር ዑስማን ሳልሕን ሚኒስተር በድር ዓብደልዓጢን ንእለት ኣብ ዝገበርዎ ርክብ ኣብ ዝርዝርን መስርሕ ትግባርን ናይቲ ፕረዚደንት ኢሳያስን ፕረዚደንት አልሲስን ዝተዘራረብሉን ዝተሰማምዕሉን ዛዕባታት ዘተኮረ ዝርርብ ድሕሪ ምክያድ ንውፅኢት ዝተካየደ ርክባትን ዘተን ዘበርህ ሓበራዊ መግለፂ ሂቦም። ንሳቶም ኣብ መግለፂኦም ንታሪኻውን ሕውነታውን ዝምድናታት ኤርትራን ግብፅን ከምኡውን ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዓብደልፈታሕ አልሲስን ንዘካየዶ ሰፊሕ ዘተን ዝሃብዎ መምርሒ ስራሕን ብምጥቃስ ኣብ ፅላታት ዕደና ትሕተ ቅርፂ መጓዓዝያ ባሕርን ምትእሳር ወደባትን ምምዕባል ወደባት ኤርትራ ብፍላይ ድማ ዓሰብ፣ ባፅዕን፣ ማርሳ ፋጥማን፣ መፍረ መድሃኒት፣ ህንፀት መንበረ ኣባይቲ ከምኡውን ንክልትኤን ሃገራት ብመርየት ባሕርን መስመር ባቡር ምድርን ንምትእሳር ኣብ ስምምዕ ከም ዝተበፅሐ ገሊፆም። ኣብቲ ኣጋጣሚ ሚኒስተር በድር ዓብደልዓጢ ሙሉእ ደገፍ ግብፂ ንልኡላውነት ሰላምን ርጋትን ኤርትራ ኣረጋጊፁ። ኣብ ፀጥታ ቀይሕ ባሕርን ዞባዊ ጉዳያትን ክልቲኦም ሚኒስትራት ልኡላውነትን ግዛኣታዊ ሓድነትን ሃገራት ዘኽብር መትከላት ኣህጉራዊ ሕጊ ብጥብቂ ክኽበር ፀቒጦም ብምዝራብ ዓንዲ ሕቆ ርግኣትን ምዕባልን ዝኾና ሃገራውያን ትካላት መሰረት ናይ ኩሉ ስለ ዝኾና ንምሕያልን ክስራሕ ኣገዳሲ ምዃኑ ኣገንዚቦም። ኣብ መወዳእታ ድማ ኣብ መንጎ ሰበ ስልጣን ኤርትራን ግብፅን ኣብ ኣስመራን ካይሮን ዝግበር ርክባት ከምኡውን ኣብ ዞባውን ኣህጉራውን መድረኻት ዝህሉ ምውውሃድ ብዝለዓለ ከም ዝቕፅል ኣረጋጊፆም። ሚኒስተር ጉዳያት ወፃኢ ግብፂ በድር ዓብደልዓጢ ብዛዕባ እዚ ንማዕከናት ዜና ኤርትራ ብዝሃቦ መግለፂ ዝምድናታት ኤርትራን ግብፅን ናብ ሓድሽ ናይ ምትሕጋዝን ሽርክነትን መድረኽ ምእታው ኣብ ዞባውን ጎደባኣውን ፀጥታን ርግኣትን ዝህልዎ እጃም ብቐሊል ከም ዘይጥመት ገሊፁ።
1: ጠብዓ العلاقات الثنائية وسبل تطويرها وطبعا يعني دي زيارة كريمة من فخامة الرئيس سياس أفورقي إلى بلده الثاني إلى مصر ويعني اللقاء الذي تم مع شقيقه فخامة الرئيس عبد الفتاح السيسي كل ذلك بيعكس عمق العلاقات المصرية الإريترية والآن احنا يعني سنشهد طفرة في هذه العلاقات لتطويرها في كل المجالات خاصة مجالات التعاون الثنائي التعاون في مجالات وقطاعات البنية التحتية الثروة الحيوانية الثروة السمكية قطاعات التعدين الدواء في الإسكان في الزراعة في مجالات واسعة للتعاون بين البلدين الشقيقين وهذه الزيارة والتي

ቁጠባዊ ዞባ መትረብ ሲዊፅ እቲ ካልእ ፕረዚደንት ኢሳያስ ኣፈወርቂ ዝበዝሖ ንዞባዊ ምትእሳርን ምምልላእን ዓብዪ ኣገዳስነት ዘለዎ ዞባ እዩ። እዚ ኣስታት 200 ሚልዮን ትርብዒት ሜትር ስፍሓት ዝሸፍን ከምኡ ውን 6 ወደባት 3 ብቀይሕ ባሕርን 3 ኣብ ማእከላይ ባሕርን ዘመሓድር ቁጠባዊ ዞባ ግዳማዊ ወፍሪ ብምስሓብ ኣብ ውሽጡ ኣብ መፍረ ኣልባሳት ምስራሕ ጽላታት ፀሓዊ ፀዓት ናውቲ ንጽህና ንህንፃን ካልእ መዓላን ዘገልግል ሓፂን ቸሜንቶን ቬትሮን መፍረ ኬሚካላዊ ድኹዒ ምሕደራ ወደባትን ምውዳድ ትሕተ ቅርፂ ወደባትን ከምኡ ውን ኣብ ኣገልግሎት ሎጂስቲክስ ዝነጥፋ ልዕሊ 500 ትካላት ይንቀሳቐስ ኣለዋ። ብፍላይ ኣብዛ ዓመት እዚ ስርሑ ዝጀመረን 116 ሚልዮን ዶላር ወፍሪ ዝተገብረሉን ብቴክኖሎጂ ሮቦት ዝተደገፈ ትካል መፍረ ጽላታት ፀሓዊ ፀዓት ኣብ ኣፍሪቃን ዞባ ማእከላይ ምብራቕን ብዓይነቱን ዕብየቱን ናይ ፈለማ እዩ። ኣብ ምድንፋዕ ተጠቃምነት ፀሓዊ ፀዓትን ምስፋሕ ኣመራፅታት ምንጭታት ፀዓትን ንዘቤታውን ኢንዱስትርያውን ድማ ዓብዪ ኣበርክቶ ክገብር ትፅቢት ዝግበረሉ እዩ።

15 ጥሪ 2026 ብወግዕ ዝተኸፍተት ካብ ከተማ ስዌፅ ንሸነኽ ደቡብ 43 ኪሎ ሜትር ካብ ካይሮ ድማ 120 ኪሎ ሜትር እትርሕቕ ወደብ ዕን ኣስኹና ካብተን ኣብ ትሕቲ ቁጠባዊ ዞባ መትረብ ስዊፅ ዝመሓደራ 6 ወደባት ኮይና ብሰብ ዝተሰርሐት ናይ ኮንተይነራት ወደብ እያ። ዕምቆት ማያታ ልዕሊ 18 ሜትሮ ብምዃኑ ኣብ ወርሒ ታሕሳስ 2025 ዝዓመቐ ማያት እትውንን ሰብ ሰርሖ ወደብ ተባሂላ ኣብ መፅሓፍ ክብረ ወሰን ክትሰፍር በቂዓ። ኩሉ ዓይነት መራኽብ ከተእንግድ ብምጅማራ እውን መስርሕ ሰደድን እታውን ብምስላጥ ኣብ ዞባዊ ቁጠባዊ ምትእሳር ኣበርቶ ክትገብር ጀሚራ ከም ዘላ ይግለጽ።

ፕረዚደንት ኢሳያስ ኣብ መስርሕ ህንፀት ንእትርከብ ሓዳሽ ርእሰ ከተማ በፂሑ። እዛ ካብ ከተማ ካይሮ ንሸነቕ ምብራቕ 45 ኪሎ ሜትር ርሒቓ እትርከብ ሓዳሽ ዘመናዊት ከተማ ኣብ 740 ኪሎ ሜትር ዝተደኮነት ኣዝያ ሰፋሕ ከተማ እያ። እዛ ኣስታ 800ዊት ካብ ቀዳማይ ገጽ መስርሕ ህንፀታ ጥራይ ተዛዚሙ ዘሎ ዘመናዊት ከተማ ንምንስትራትን ካልኦት ትካላት መንግስትን ዘገልግል ህንፃታት ባህላውን ስነጥበባውን ንጥፈታት ዝካየደሉ ዘመናዊ ቴክኖሎጂ ዝዓጥቐ ኣዳራሻት፣ ትካላት ማሕበራዊ ኣገልግሎት፣ ቦታታት እምነት፣ ሆቴላትን መንበር ኣባይትን ምስናይ ትሕቲ ቅርፁ ተጠቃለል።

ኣብቲ ዕደት ዝተረኽቡ ሰብ መዚ መንግስትን ኣካየቲ ስራሕ ናይተን ትካላትን ብዛዕባ ዓላማታተን ራእየን ቁጠባዊ ኣገዳስነተን ዓጢቆኖ ዘለዋ ቴክኖሎጂ ዓይነትን መጠንን ምህርተንን ዝምልከት ብምስልን ተንቀሳቀሲ ስእልን ዝተሰነየ ሰፊሕ መብርሂ ድሕሪ ምሃብ ምስ ኤርትራ ንምትሕብባርን ብሽርክነት ንምስራሕን ከምኡ ውን ኣብ ምምዕባል ዓቕሚ ሰብን ምስጋር ፍልጠትን ቴክኖሎጂን ኣበርክቶ ክገብሩ ዘለዎም ቅርብነት ገሊፆም። ፕረዚደንት ኢሳያስ በገኑ ብዛዕባ እቲ ዝተሰርሐን ኣብ መስርሕ ዝርከብን ትካላትን መንበር ኣባይትን ከምኡውን ክግበር ብዛዕባ ዝከኣል ምትሕብባርን ምትሕጋዝን ሓሳባቱ ኣካፊሉ።

በዚ ድማ ፕረዚደንት ኢሳያስ ኣፈወርቅን ምስ ዝተጓዓዘ ሚኒስተር ጉዳያት ወፀኢ ኣቶ ዑስማን ሳልሕን ዝርከበሉ ካብ 7 ሰነ ኣብ ግብፂ ከካይዶ ዝቐነየ ወግዓዊ ምብፃሕ ዛዚሙ ብ11 ሰነ ኣብ ሰዓታት ቅድሚ ቐትሪ ተመሊሱ።

ஜெட்டு ஜெட்டு ஜெட்டு ஜெட்டு.

0: ሰዓት 9 ኮይኑ ዜና መሰናዶና ንፍልም ኣለና። ዝኽርኩም ተዓዘብትና ከመይ ተምስኡ ሎሚ 412 ሰነ ዝተዳለዉ ዜናታት ውሽትን ወፃን ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴን ምክታልኩም ብክብሪ እናዓድምኩ ፈለማ ኣርእስተ ዜና ኣብ ምእዙባዕ ዕዱኻላ ብርትዓ ዋጋ ኣገልግሎት ማሕረስ ብትራክተር ይወሃብ ኣሎ። ኣብ ባፅዕ ካሪክለም ማእከል ሙያዊ ስልጠና ሰራሕተኛታት ንምዕባል ተዘትዩ። ኣብ ሓድሽ ዓዲ ንእዞባ ዒላ ብርዕድ ልምዓት ጀርዲን ኣተባብዓ ውፅኢት ይርከቡ ከም ዘሎ ተሓቢሩ። ኣሜሪካን ባጀት ምክልኻል 227 ብልዕሊ 350 ቢልዮን ዶላር ክብ ከተብሎ ከም ትኽእል ኣሚታ። ወታደራዊ ዝምድና ኣሜሪካን ሃገሩን ናብ ዝለዕለ ደረጃኡ ከም ዝደየበ መንግስቲ ፖላንድ ሓቢሩ። ሚኒስተር ምክልኻል ብሪጣንያ ንፅላት ምክልኻል ዝግበር ወፍሪ ክውስኽ ብምጥላብ ስልጣኑ ገዲፉ። ዝርዝር ዜና ኮርፖሬሽን ዝራእትን ጥሪትን ኣብ ንእዞባ ዓዲኻላ ብርትዓ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። እቲ ብ175 ናቕፋ ንሰዓት ዝውሃብ ዘሎ ኣገልግሎት ኣብ ምልስላስ መሬትን ምክዕባት እቶትን ርኡይ ኣበርክቶ ከም ዘለዎ ዝሓበሩ ሓረስቶት ብፍላይ ንፅጉማት ወገናት ዓብ ሓገዝ ከም ዝኾነ ብምግላፅ ንዝተገብረሎም ሓገዝ ኣመስጊኖም። ጠርናፊ ናይታ ኣብቲ ስራሕ ተዋፊራ ዘላ ጉጅለ መንእሰይ ኪዳና ዓንዲ ሚካኤል ብወገኑ ተዝውሃብ ዘሎ ኣገልግሎት ነቕሊ ኣካል ናይቲ እቶትን እቶታውነትን ምክዕባት ዝካየድ ዘሎ ውህድ ፃዕሪ ከም ዝኾነ ብምግላፅ ዛጊት ልዕሊ 166 ሄክታር ከም ትሓርሰን ስራሕ ይቕፅል ከም ዘሎን ሓቢሩ። ኣመሓዳር ምሕዳር ከባቢ ማይላፎ ኣቶ ኣብርሃም ትስቡ ወገኑ እቲ ካብ መጀመርያ ወርሒ ሰነ ዝውሃብ ዘሎ ኣገልግሎት ማሕረስ ምስቲ ነበርቲ ፍግረ መሬት ብምክልኻል እቶታውነትን ምድንፋዕ ከሰላስልዎ ዝፀንሑ ሰፊሕ ንጥፈታት ምዕቃብ ሓመድን ማይን ተደሚሩ ኣዝዩ ውፅኢታዊ ምንባሩ ሓቢሮም። ንሱ ብተወሳኺ ኣብ መፃእ ቁፅሪ ትራክተራት ክውስኽ እቲ ዝውሃብ ኣገልግሎት ማሕረስ ድማ ኣቐዲሙ ክጅምር ተላብዩ። ኣብ ባፅዕ ካሪክለም ማእከል ሙያዊ ስልጠና ሰራሕተኛታት ንምዕባል ዝዓለመ መሻርክቲ ኣካላት ዝተሳትፍዎ ዘተ ተኻይዱ። ወኪል ኤሪና እብራሂም ዑመር ዘዳልዎ ፀብጻብ ያሲን ሳሌሕ ከቅርቦ እዩ።
1: ኣብ 217 ብወግዒ ስልጠናታት ክህብ ካብ 219 ድማ ኣብ ካሪክለም ምርኩስ ዝገበረ ንጥፈታት ክካየድ ዝጀመረ ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ብ19 ሰነ ንዝኽተሎ ስርዓተ ትምህርቲ ዝገምገመ ርክብ ተኻይዱ። ኣብቲ ሃኮሲኤ ምስ ክፍሊ ቴክኒካውን ሙያውን ትምህርቲ ብምትሕብባር ዘዳለዎ መደብ ወከልቲ ክፍሊ ቴክኒካውን ሙያውን ትምህርቲ፣ ወከልቲ ሙያውያን ትካላት ከተማ ባፅዕ፣ ከምኡውን መምህራን ናይቲ ማእከል ተረኺቦም ነይሮም። እቲ ብቕዓት ዝውሃብ ስልጠናታት ክንምባል ዝዓለመ ዘተ ትሕቲ ቅርፂ መሳርሒታትን መሳለጥያታትን ትሕዝቶ ስልጠና ሰልጠንቲ ከማልእዎ ዘለዎም ቅጥዕታትን ካልእ ረቋሒታትን ኣብ ግምት ዘእተወ ከም ዝኾነ ዝሓበረ ምክትል ዳይረክተር እቲ ማእከል ኢንጂነር ኣኽሊሉ ኣስመሮም ምኽላስ ካሪክለም ንብቕዓት ስልጠና ዘደልድል ኣብ ርእሲ ምዃኑ ድኹምን ሓያልን ጎድኒ ንምልላይ ሓጋዚ ከም ዝኾነ ኣገንዚቡ። ተሳተፍቲ ኣብ ዘቐረበ ዛዕባታት ድሕሪ ዘካየድዎ ዓሚቕ ዘተ ካሪክለም ናይ 7 ዓውድታት ሙያ ክኽለስ ከሎ ጎኑ ጎኑ ብቕዓት ኣሰልጠንቲ ዝመዝን ከምኡውን ሙያውያን ኣሰልጠንትን ሰልጠንትን ከማልእዎ ዘለዎም ረቓሒታት ብዝርዝር ተሰኒዱ። ምኽትል ዋና ፀሓፊ ሃኮሴ ኣቶ ክብረኣብ ኪዳነ ኣብ ዝሃቦ መዛዝም ቃል ምዕባለ ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ኣብ ዕብየት ሞያዊ ዓቕሚ ዜጋታት ኣብ ተራ ከም ዘለዎ ብምጥቃስ መደባቱ ንምዕዋት ንዝሰርሑ ኣካላት ሚኒስትሪ ትምህርቲ መሻርክቲ ትካላትን ኣባላት መሰልጠን ማእከልን ምስጋና ኣቕሪቡ። ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ክስራሓሉ ፀንሐ ካሪክለም ኣብ 222 ተኸሊሱ ከም ዝነበረ ሰነዳቱ የመልክቱ።
0: ኣብ ምምሕዳር ከባቢ ሓድሽ ዓዲ ንእዞባ ዒላ ብርዕድ ዝለምዕ ዘሎ ጀራዲን ውፅኢታውነቱ ንዓበይ መፅእ ከም ዘሎ ተገሊጹ። ሓረስቶት ንኤሪና ብ ዝሃቦ ርእቶ እቲ ከባቢ ዝሃብካዮ ዝቕበልን ብፍርያት ኣሕምልትን ፍረታትን ፍሉጥን ምዃኑ ብምጥቃስ ምህርቶም ካብ ከባቢኦም ሓሊፉ ናብ ዝዓበይ ዕዳጋታት ይለኣክ ከም ዘሎ ብርሆም። ህዝቢ ሓቢሩ ጎቦታቱን ስንጭሮታቱን ሳላ ዝዛለየን ዝኸተረን ትሕቲ ባይታ ኦማይ እናሃብተመ ከም ዝመፀ ብምጥቃስ ምህርቲ ጣፍ ንምስሳንን ኣብ ጉንበተ ሰነ ዘጋጥም ሕፅረት ማይ ንምፍታሕን ደገፍ ምምሕዳርን ሚኒስትሪ ሕርሻን ሓቲቶም። ኣብ ሓድሽ ዓዲ ልዕሊ 140 ሄክታር ፍረታትን ኣሕመልትን ዘልምዑ 180 ሓረስቶት ኣለዉ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞብ ኣፍ ዓበት ንጥፈታት ኮሚቴ ተሃድሶ ስንኩላንን ኣረጋውያን ብምግምጋም ኣብ ዝመፅእ ሰለስተ ዋርሕ ኣብ ዝትግበር መደባት ስራሕ ዘትዮም ኣብቲ ኣብ ኩለን ምሕደራት ከባቢ ዝነጥፎ ኣባላት ኮሚቴ ተሃድሶ ስንኩላንን ኣረጋውያንን ዝተሳትፎ ርክብ ሓላፍቲ ቤት ፅሕፈት ኣቶ ማሕሙድ መሓመድ ስዒድ ኣብ ዝሃቦ ቓል ስራሕ ናይታ ኮሚቴ ንስንኩላን ኣረጋውያንን ካልኦት ፅጉማትን ምእላይን ምሕጋዝን ከም ዝኾነ ብምግላፅ ሓደስቲ መደባት ስራሕ ብምውፃእ ንዕላማታ ኮሚቴ ዘደንፍዕ ምዃኑ ገሊፁ። ሳተፍቲ ስንኩላን ኣረጋውያንን ካልኦት ፅጉማት ወገናትን ናብ ዝሓሸ ኩነታት ክነብሩ ዝሕግዝ ርእቶታትን ሓሳባትን ኣቕሪቦም። ኣብ መወዳእታ ሓላፍ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ሰሜናዊ ቀሕ ባሕሪ ኣቶ እስማዒል ዑስማን ኣተኩሮ ኮሚቴ ብዝያዳ ብ ስንኩላን ስድራ ስዋኣት ደቂ ኣንስትዮ ኣሌይቲ ስድራ ቤታትን ኣረጋውያንን ክኾን ከም ዝግባእ ዝተረኣየ ሕፅርታት ምእራም ድማ ብንጥፈት ምስራሕ ከም ዘድሊ ብምሕባር ኣብ ኩለን ምሕደራት ከባቢ ዝነጥፉ ኣባላት ኮሚቴ ንትግባረ ተወጢኑ ዘሎ መደባት ስራሕ ብግቡእ ክከታተሉን ፀብጻባቶም ኣብ ግዜኡ ብፅፈት ከቕርቡን ፀዊዑ። ኣብ ንዞባ ጊንዳዕ ብዓውድታት ቴክኖሎጂ ኮምፒተር ድሩቕን ተንቀሳቓስን ስእሊ ከምኡውን ማሕበራዊ ስነ ፍልጠት ንሰለስተ ዋርሕ ክስልጥኑ ዝፀንሑ 280 ደቂ ኣንስትዮ ዝርከብዎም 350 መንእሰያት ብ10 ሰነ ተመሪቖም። ሓላፍ ቤት ፅሕፈት ሃማማት ኤብቲ ንዞባ መንእሰይ ሳልሓዲን ዓሊ ተመሳሳሊ ስልጠናታት ንልዕሊ 200 መንእሰያት ኣብ ጋሕተላይ ማይ ሓባርን ንፋሲትን ይውሃብ ከም ዘሎ ገሊጹ። ኣብ ሃማማት ዞባ ሰሜናዊ ቀሕ ባሕሪ ሓላፍ ፕሮጀክታት መንእሰይ ስዒድ ኣብበከር ብወገኑ ማሕበር ኬንዮ ናይ ምንቃሕን ምውዳብ ንጥፈታቱ መንእሰያት ብቑዕ ሞያ ዓጢቖም ኣድማዒ ኣበርክቶ ንክገብሩ በብግዜኡ ስልጠናታት ወዲቡ ከም ዝሰርሕ ብምሕባር እቲ ሙያዊ ስልጠናታት ናብ ኩለን ንኡስ ዞባታት ንክሰፍሕ ክስራሕ ምዃኑ ኣርድዮም ኣካያዲ ስራሕ ምሕዳር ንኡስ ዞባ

እንዳ ኣቶ የሓይሽ ገብረ ስላሴ ድማ ብሃማማት ዝውደብ ስልጠናታት ኣምህና ፅቡቑዕ መንእሰይ ዓብ ግደ ከም ዘለዎ ብምግላፅ መንእሰያት ዝቕስሙ መሰረታዊ ሞያ ኣብ ሂወቶም ሓጋዝ ምኳኑ ተገንዚቦም ብስራሕ ከማዕብልዎ ኣዘኻኺሩ። ዝበርኩም ተዓዘብቲ ስዕብ ዜናታት ውፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ውፃኢ፣ ኣሜሪካን ባጀት ምክልኻል 227 ብልዕሊ 350 ቢልዮን ዶላር ክብ ከተብሎ ከም ትኽእል ፕረዚደንት ዶናልድ ትራምፕ ኣሚቱ። እቲ ውጥን ምስ ዝፀድቕ ባጀት ናይ ትፅላት ኣብ ዝመፅእ ዓመት ናብ ኣስታት 1.5 ትሪልዮን ዶላር ክብ ክብል እዩ። እቲ መደብ ነቲ ፅላት ንድንፋዕ ዝኽእል ዘመናዊ ኣፅዋር ንምፍራይ ብቐንዱ ድማ ዝተላቐቐ ሚሳይላትን ደብደብቲ ንፍርትን ንምዕባል ምዃኑ ፕረዚደንት ትራምፕ ኣረድዮም። እቲ ውጥን ብዘይካዚ ብሰንኪ ኩናት እዩ ኢራንን ዩክሬንን ኣንቆልቂሉ ንዘሎ መኽዘን ኣፅዋር ኣሜሪካ ናብ ንቡር ንምላስ ሓጋዝ ምዃኑ እዩ ዝግለጽ ዘሎ። ኣሜሪካ ኣብ 2025 ኣብ ምዕባል ኒኩሌሳዊ ኣፅዋር ኣስታት 7 ቢልዮን ዶላር ውፃእ ከም ዝገበረት እዩ ዝሕበር። ባጀት ምክልኻል ኣሜሪካ ዓመታዊ እናውሰኺ ከይድ ከም ዘሎ ዝጠቕሱ ፀብፀባት ኣብዝ ሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ የረድኡ። ወታደራዊ ዝምድና ኣሜሪካን ሃገሩን ናብ ዝለዓለ ደረጅኡ ከም ዝደየበ መንግስቲ ፖላንድ ሓቢሮ። እቲ መንግስቲ ነዝገለፀ ሃገሩን ፈልማ እዋን ኤፍ35 ዝዓይነተ ናይ ሓምሻይ ወለዶ ነፈርቲ ኣሜሪካ ድሕሪ ምርካባ እዩ። ፖላንድ ብ4.6 ቢልዮን ዶላር 32 ካብተን ዝተላቃ ነፈርቲ ንምሽማት ኣብ 2020 ምስ ኣሜሪካ ብስምዕ ከም ዝበፅሐ ዝፍለጥ ኮይኑ ሕጂ 3 ትረኪባ ኣላ። በዚ ድማ ፖላንድ ኣብ ምብራቕ ኤሮፓ ካብ ዘለዎ ኣባላት ኔቶ ነተን ነፈርቲ ዝተረክበት ናይ ፈለማ ኣባል ምዃና ፀብፀባት ይረድዎ። ሸመተ ናይተን ነፈርቲ ኣብ ምድንፋዕ ወታደራዊ ፅላት ሃገሩ ትርኡ ቀሊል ከም ዘይከውን ዝገለፀ ሚኒስትሪ ምክልኻል ፖላንድ ዝተረፋብ ቀረባ መፅኢ ክስዕባ ምዃነን ሓቢሩ ኣሎ። ኣብ ግዛኣቱ ልዕሊ 10,000 ወታደራት ኣሜሪካ ስፊሩ ዘሎ መንግስቲ ፖላንድ ተወሰኽቲ 5,000 ክርከብ ከም ዝኽእል ምግላፁ ዝዝከር እዩ። ሩስያ ኣባላት ኔቶ ብሓፈሻ ኣሜሪካ ድማ ብፍላይ ኣብ ጎረቤታ ፖላንድ እንተካይዱ ወታደራዊ ፍሪ ብዕቱብ ትከታተሉ ከም ዘላ ናይ ቀረባ ተዓዘብቲ ይገልፁ። ሚኒስትር ምክልኻል ብሪጣንያ ጆን ሄሊ መንግስቲ ንፅላት ምክልኻል ዝገብሮ ወፍሪ ክብ ከብሎ ብምጥላብ ስልጣኑ ብወለንትኡ ከም ዝገደፈ ተቓሊሑ። ቀዳማይ ሚኒስትር ኬር ስታርመር ነፅላት ንምዕባል ዝተሓተተ መጠን ባጀት ከዋፍር ከም ዘይከኣለ ብምቋስ እዩ ሚኒስትር ሄሊ ትማል 11 ሰኒ ካብ ስልጣኑ ወሪዶ። ነቲ ፅላት ዝግበር ዘሎ ወፃኢታት ልኡላውነት ብሪጣንያ ንምውሓስ ኣኻል ከም ዘይኮነ ዝሓበረ ሚኒስትር ምክልኻል ጆን ሄሊ ቀዳማይ ሚኒስትር ስታርመር መሰረታዊ ምትዕርራይ ባጀት ክገብር ፀዊዑ ሎም። እዚ ሓድሽ ምዕባሌታት ኣብ መሪሕነት ቀዳማይ ሚኒስትር ኬር ስታርመር ኣሉታዊ ፅልዋ ከይሃለዎ ከም ዘይተርፍ ይእመት። ሃገራት ኤሮፓ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ዝተፈጥረ ፀጥታዊ ስጋት ባጀት ምክልኻልን ክዕብያ ከም ተገደዳ ይጥቀስ። ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕፅል ውሕዳት መዓልታት ታሪካዊ ክብል ዝገለፆ ስምዕ ሰላም ከም ዝፈራረማ ትማል 11 ሰነ ኣብ ዝሃቦ መግለፂ ኣሚቱ። እቲ ስምዕ ብላዕለዋይ ሃይማኖታዊ መራሒ ኢራን ሙሽታባ ካሜኒ ከም ዝፀደቐ ዝጠቐሰ ፕረዚደንት ትራምፕ ምክትል ፕረዚደንት ኣሜሪካ ጄዲ ቫንስ ኣብ ዝመፀ ቀዳመ ሰንበት ኣብ ኤሮፓ ክተም ከም ዝኽእል ኣሚቱ። ፕረዚደንት ትራምፕ ነዚ ዝገልፅ ዘሎ መንጎ ክልቲኦም ወገናት ዝካየድ ዘሎ ዝርርብ ገስጋስ ከም ዝረኣየ ብምጥቃስ ኣብ ልዕሊ ኢራን ንሳልሳይ ተኸታታል መዓልቲ ክካየድ ተወጢኑ ዝነበረ መጥቃዕቲ ከም ዝሰረዞ ድሕሪ ምሕባር እዩ። ነቲ ስምዕ ብዝምልከት ኣብ ናይ መወዳእታ ውሳነ ከምዘይዝተበፅሐ ዝገለፀ መንግስቲ ኢራን ግና ኣብ ልዕሊ ሃገሩ ፀኒዒ ዘሎ እገዳ ክለዓል እንተላይ ኣብ ሊባኖስ ዝካየድ ዘሎ ወታደራዊ ተፃቦታት ዶ ክብል ንሰላማዊ መዓላታት ዝውዕል ኒኩሌሳዊ ንጥፈታት ሃገሩ ክቕፅልን ኣብ ወደባት ተወሲዱ ዘሎ ናይ ክርደና ስጉምቲ ክለዓልን ዝብል ዝርከቦ 14 ነጥብታት ኣቕሪቡሎም። ኣሜሪካ ብወገና ምስጋር ዝተመስርሐ ዩራኒየም ኢራን ዘጠቓልል ነጥብታት ኣቕሪባ ስለ ዘላ ክልትኤን ሃገራት ብቐሊሉ ኣብ ስምዕ ክበፅሓ ከም ዘይክእላይ ዝእመት ዘሎም። ኢራን ጉዳይ ንሰላማዊ መዓላታት ዝውዕል ኢራንዮም ቀይሕ መስመር ምዃኑ ብምጥቃስ ኣብ ዘተ ከምዘይወረድ እያ እተገልጽ። ኣሜሪካን ኢራንን ኣብ ዝሓለፈ መዓልትታት ሓድሽ ምልዋጥ መጥቃዕትታት ድሕሪ ምክያደን ኩነታት ዞባ ማእከላይ ምብራቕ መሊሱ ክኸርር ከም ዝኽእል እዩ ክጋዋሕ ቀኒዩ። መንግስቲ ቤልጅየም ኣብ ዝቕፅል 10 ዓመታት ኣብ ወታደራዊ ምህዞ ናይ 4.27 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። ሚኒስትር ምክልኻል ቤልጅየም ቲዮ ፍራንከን ኣብ ዝሃቦ መግለፂ እቲ ካብ 2026 ክሳብ 2035 ዝትግበር መደብ ወታደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሮም ንምድልዳልን ዘመናዊ ንምግባሩን ዝዓለመ ምዃኑ ሓቢሮም። መሰረቲ መደብ ቤልጅየም ኣብ ንእስ ወከፍ ዓመት ኣስታት 400 ሚልዮን ዶላር ንምርምርን ምህዞን ክትስሊዓ።
መንግስቲ ቤልጅም ኣብ ዝሓለፈ ወርሒ መጋቢት ንወታደራዊ ወፃኢታት ሃገሩ ናብ 2.1 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዩ። ጀርመን፣ ብሪጣንያ፣ ፖላንድን ሮሜንያን ዝርከበን ሓያሉ ሃገራት ኤሮጳ ውን ወታደራዊ ወፃኢታትን ናይ ምዕባይ ስጉምቲ ከም ዝወሰዳ ዝፍለጥ እዮም። ፀጥታዊ ዘይምርጋ ኤሮጳ ሃገራት ዞባ ዓቕሚ ምክልኻልን ከደንፍዓ ይደፋፍእን ከም ዘሎ እዮም ወታደራውያን ክኢላታት ዝጠቕሱ። ኣብ ዴሞክራስያዊት ሪፐብሊክ ኮንጎ ተኸሲቱ ዘሎ ብቫይረስ ቦንዲ ቢጉዮ ዝስዕብ መልከፍቲ ሕማም ኢቦላ ብልዑል ናህሪ ላብዓ ከም ዘሎ ሚኒስትሪ ጥዕና ተሃገር ኣፍሊጦ። ቁፅሪ ናይቶም በቲ ቫይረስ ከም ተለኽቡ ዝተረጋገፁ ሰባት 676 ከም ዝበፅሐ ዝሓበረት ሚኒስትሪ ዛጊት 136 ሰባት ከም ዝሞቱ ኣነፂሮም። ኣብቲ ሃገር ብ10 ሰነ ጥራይ 41 ሓድሽ መልከፍትን 9 ሞትን ከም ተመዝገበ እቲ ሚኒስትሪ ብተወሳኺ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ ሚኒስትሪ ጥዕና ኡጋንዳ ኣብ ሃገሩ ተኸሲቱ ዘሎ መልከፍቲ ሕማም ኢቦላ ንምክልኻል ተወሰኽቲ ቅጥዕታት ከም ዘተኣታት ወፍሊጡ። ሕማም ኢቦላ ንምክልኻል ዝሕግዝ መሳርሕታት ናብ ኩልንተን ምስ ዴሞክራስያዊት ሪፐብሊክ ኮንጎ ዝዳውባ ዞባታት ከም ተዘርግሐ እቲ ሚኒስትሪ ብተወሳኺ ገሊጹ ኣሎ። ኣብ ኡጋንዳ በቲ ቫይረስ ዳጊት 19 ሰባት ከም ተለኽፉን 2 ከም ዝሞቱን ፀብፀባት ተሃገር ይሕብሮ። ዴሞክራስያዊት ሪፐብሊክ ኮንጎን ኡጋንዳን ብለብዒ ሕማም ኢቦላ ከም ተጠቕዓ ብ15 ጉንበት ምእዋጀን ዝፍለጥ እዩ። ኣብ ዴሞክራስያዊት ሪፐብሊክ ኮንጎ ድሕሪ 1976 ፈለማ እዋን ኣብ ወሰናስን ፈለግ ዛየር ዝተረኣየ ቫይረስ ኢቦላ ሓድሽ ለወዳት ሕማም ክኽሰት እዚ ንመበል 17 ግዜ ምዃኑ ፀብፀባት ይሕብሮ። ሕማም ኢቦላ ብምትንኻፍ ፈሳሲ ሰብነትን ዝተለኽፈ ሰብ ዝተጠቕመሉ መሳርሕታት ምጥቃምን ከም ዝመሓላለፍ ክኢላታት ጥዕና ይሕብሩ። ኣብ ፓኪስታን ብዘጋጠመ ሓደጋ ምውዳቕ ወታደራዊት ሄሊኮፕተር 22 ተሳፈርታ ብምልኦም ከም ዝሞቱ ማዕከናት ዜና ኣቃሊሐን። እታ ኤምኣይ 17 ዝዓይነታ ሄሊኮፕተር ኣብ ከተማ ሙዙፋራባድ ዞባ ካሽሚር ኣብ ዝርከብ ምዕርፎ ነፈርቲ ድሕሪ ምብጋሳ ንውሒ ከይተጓዕዘት ብዘጋጠማ ቴክኒካዊ ፀገም ከም ዝወደቐት ዝግለጽ ዘሎ። ጠንቅቲ ሓደጋ ንምንጻር ጽዑቕ መርመራ ይካየድ ከም ዘሎ ሚኒስትሪ ምክልኻል ፓኪስታን ሓቢሮ። እዚ ሓደጋ ዘጋጥም ዘሎ ኣብቲ ፓኪስታን ዝመሓደር ክፋል ዞባ ካሽሚር ብርቱዕ ህዝባዊ ተቃውሞን ግጭታትን ተኸሲቱ ዘለውሉ እዋን እዩ። ይኹን እምበር ሰራዊት ፓኪስታን ተሓደጋ ምስ ፀጥታዊ ኩነታት ምትሓስ ከም ዘይብሉ ገሊጹሎ። ፓኪስታን ኣብ ዝሓለፈ ዓመታት ን22 ካብተን ስራሓት ሩስያ ዝኾና ኤምኣይ 17 ዝዓይነተን ሄሊኮፕተራታ ፅገና ከም ዝገበረትለን ፀብፀባት የረድኡ። ኣብቲ ሃገር ኣብ 2022 ዘጋጠመ ተመሳሳሊ ሓደጋ 6 ወታደራዊ መኮንናት ሂወቶም ከም ዝሰኣኑ ዝዝከር እዩ። ዜናታት ምዛም ኣርስታት ዜና ክደግመልኩም። ኣብ ንዞባ ዕዱኻላ ብርትዓ ዋጋ ኣገልግሎት ማሕረስ ብትራክተራት ይውሃብ ኣሎ። ኣብ ባፅዕ ካሪክለም ማእከል ሙያዊ ስልጠና ሰራሕተኛታት ንምዕባል ተዘትዮ። ኣብ ሓድሽ ዓዲ ንዞባ ዒላ ብርዕድ ልምዓት ጀራዲን ኣተባብዓ ውፅኢት ይርከቡ ከም ዘሎ ተሓቢሩ። ኣሜሪካ ንባጀት ምክልኻል 2027 ብልዕሊ 350 ቢልዮን ዶላር ክብ ከተብሎ ከም ትኽእል ኣሚታ። ወታደራዊ ዝምድና ኣሜሪካ ንሃገሩን ናብ ዝለዕለ ደረጅኡ ከም ዝተየበ መንግስቲ ፖላንድ ሓቢሩ። ሚኒስተር ምክልኻል ብሪጣንያ ንፅላት ምክልኻል ዝግበር ወፍሪ ክውስኽ ብምጥላብ ስልጣኑ ገዲፉ። ባርከ ዝኽርኩም ተዓዘብቲ ሓፍሻዊ ዜናታት ኣብ ሰዛዚ ምሎ ስለምክታልኩም ነመስግን። ምስትረፍ ምደባትና ንሓድገኩም ብወገድና ሰናይ ምሸት።

መደብና ትራን ኣብ ስሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መጽናዕታዊ ጽሑፋት እውን ቀሪቦም እዮም።

ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መጽናዕታዊ ጽሑፍ ዘድሃበ ይክኸውን። ንኡስ መደብና ዳሳስና ብዛዕባ ታሪክ ካብ መጻጻ ሳምና ዝዳሃዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንኽበጽሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ክብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ረኩም ፍርድሓና ምለስኩ ኢድበሉ ማይካ ኣይትረስዑ
1: ዓይነሱ እንዲ ወዲ ንሳንዳን ዓይኑ ማሓቲት ላስ በሃል ዘሎ እሱ ወዚ መኽምር ዓወን ይመፅ እዩ
2: እየ ጠይቕክ ሎ ነይሩ
3: ኣተን ሳንደይ ኩሉ እንዲ ተሓኒቕኒ ካልእ ወግዕ ድድ የሉ ኮይኑ ሳንደይ ደይትገድፋናይ ክንታይ ኢና ገይርናክ
1: ሓቂ ክንዲ እንታይ ሞ ባህሊት ምስክነይቲ ኣእኽሊ እንደ
3: እሞ ወላ ሽማያሰኒየኒ ደብወንቲ
4: ተቐንጓል ድሕሪ ዲኽ ብርሃን ቤት ክን ክለይ ዳውልኩሲ እንዲዝክትና
5: ንዛዕባ መምፂ እዩ ሲ ንዓይኖም ደል ወዲ ኸፈላኸ እንታ ሞተ ዘሚት ካ ዳዲ ትብለኒ
6: ትብል ኮይና ዚ ዳየርግን ደጋጊመ ይነግረ ከለኹ ንንፋስካ ይትብኒ ተጠንቀቕ ንስኹ ሓደ ሓደ ግዜ ሃለውሉ የብለክ እዩ
2: ዓዲ ምሉ ከኣምፅኦ
7: እሞ ንምሸትኸ
2: ዓዲ ምሳውን ተተራራድኦ ዓዲ ኣት
8: ወይ ተዓዋራ ሰሪቆማ
9: በሊ ምሸትኹ እንታይ ኮነ ወድቕሺ
10: ከፈላ ንወይ ኣምሳኻ ዝነበረት ጎርዞ ንዓዲ ኸብፅሓ ከይዱ ኣሎ እቲ ዓዲ ከዓ መገዲ ክልተ መዓልቲ ኢሎሞ ፈልጥኻ ንስኻውን ታምሳኻ ዝነበረት
11: ቀፅር ክደመ
10: ናንተይ ተልእኾ ዘብቃዕ ይመስል ሕጂ ተሪፉ ዘሎ ናብታ ቤት ከድካ ሓዊ ምንኳዕ እዩ ካብ ሎሚ ክትሓልፍ የብላ ንሳውን እዩ
11: ግርን
10: በቃ
11: ዓስከር እንታይ ንቕሉ
12: ወይታ ሎሚ ዝሓዝናዩ ዕዮ ኮለን
11: ወይደይ እንታ ሓቂ ካባ ክልተ ነገር ባይ ኮይኑና ዘሎ
10: እዚ ነገር ንሎሚ ድዩ ከፈላ ንወይ ምሳኻ ዝነበረት ጎርዞ ንዓዲ ኸብፅሓ ከይዱ ኣሎ እቲ ዓዲ ከዓ መገዲ ክልተ መዓልቲ ኢሎሞ ፈልጥኻ ንስኻውን ታምሳኻ ዝነበረት
11: በልቲ ኣነ ዝወፍሮ ባዕለይ ክሓስበሉ ዕሽን
10: እሞ ሕይ ክኸይድ ዳኣኒ
11: ወኺ ብዓንተ ወኸዓ ትቀፅ
10: ምለስ ካብ ሎም እኳ ክትሓልፍ የብላ ሕይ እያ

0: ሃረይ
1: ኣቤት ጎይታ
0: ቆፀራና ገዲፍና ቤት ከፈላኣቲና ሓውነ ትወል
1: ብልኩምኹን ጎይታ ብንወት ኣሎ
0: ግርም ድንቂ ኣየንቆሉ እታቤት ጥኒኻ
2: ባር ግዲ ኮይኑ ሓልፍርስ ሃጣላ ጥራ ክስዑ በፀኒ ግዳ ናይ ዝኸባቢ ሰብኣይ ኮይኑ ፀኒ
0: ማኸይ ነገርካ እንዲ ትኸይ
2: ንኣንፈይ ርኢ ምሰበርኮሰይ ብኣ ህትፍ ኢሉ
0: ዘርኡ ወዳይካ ካልእ ቁንቅኛ ክሒሉ
2: ወይታ ይቕረበለለ
0: ዓዲ ክንኣቱ ኢና ቤት ከፈላ ካ እሳ ክትፈልጦ ቤቱ ኣቲና ክነባሳውሰ ኢና ሃይ ምርሓና
2: ወይታ ይፈቐድ
0: ሃይ ንኣ

0: ሽማግለታት ንመርዓ ጓልኩም ሃብና ኢለ ልኢኸ ፀኒሐ
1: ወይነጋጥዕ ምሽራ
0: ሕሉበይ ንፅፈ ኢለ ዝኣመን ኩላ ጎርዞ ኣብዚ ማእከል ዓድና ኣላ
1: ንዓኻ ደኣ ይድረፍ ሓንቲ ክጠኳ ዩ ውሕዳኻ
0: መርዓ ብታዓፅት ቤትና ክገብሮ እየ ዝሓስብ ዘሎ
1: ተጠሽ
0: ኣነ ስም እቲ ውራይ ገፋሕፋሕ ግና ይደለኽዎ
1: መርዓ ዝሓስብካ ኩርስን ኮይ
0: እስከገምት
1: ንድማዶ ሓንዕለ ሓስ ኣኸያ ፅገጎን መልኣክ
0: ፈላ
1: ወይና ጓል ማሕረ
0: ኣይፈለጥክ እያ
1: መንዳኣ ምኾኛ ተቆመ ጓልዕክ ሕጂ ዘ
0: ኣይኮነት
1: እሞ ብታሕታይ ገዛ ጀሚር ክሳብ ገዛ ኩም ትበፅእ
0: ነግረክ ንዶ ጉዳ
1: እንታ ዳየ ኣነ ከምፅናለኹ ደ
0: እንተተ ከዓ ኮለል ከይበልክ ዙ እታ ጓል መን መስለኪ
1: ካራበ ቆላለካ መንገረኒ
0: ዓይኖም ጓል እያ ኣብረሃ
1: ዓይኖ ዓይኖም
0: ኢላ
1: እዘንሳተይ ዓይኖም
0: ተኸዓ ብድሓምክ ዲኽ ንሳወን

0: እንዳኸፈላ ኣለኹም ዶ? አንታ እንዳኸፈላ ኣለኹም ዲኹ? ሽማይ አንታ ሽማይ ሽማይ ሓንዶ
1: ውዒልካ
0: ሓንዶ ውዒልካ
1: ገር መዝጋን ውዒልካ
0: ግር
1: ላዕበል ውሽጡ ቶ በዓል ድ ኣለዋ
0: ኣይፋሉ ድሃይ ክገብር እየ መፅ ስድራ ከመይ ኣለዉ?
1: ስድራ ግር
0: አንታ ገለ ድሃይ ያኸፈላ ይብልኩም?
1: ንና ደኣ ፅባሕ እንተ መፁ ተገደደ ተገደደካ ድሕሪ ፅባሕ ንፅበ ኣለና
0: ገረ ኣይ ዓዲ ምርሓቅ እንድዩ በዲልና ሞኸይድ ድሃይ ከም ገብር ኢለ መፅ
1: ሞገዛ ከይኣተኻ
0: ኣይፋሉን ድሓ ካልእ መዓልቲ ክመፅእ እንደ ከይደ ግዳ ብሩኽ መዓልቲ ስድራ ከዓ ሰላም በለለይ ከይደ ብሩኽ መዓልቲ

0: فوتت فوتت
1: تغفل اخر
0: فوتت.

ኮይታ ሕዛውዋኒ ንማልኣ እዩ ንምንታይ መዓንተ ኸውዶ ምሕር

0: نايت دار مع الدخول انا اجري.
1: Oh, my God.

لخدمة

0: ከመይ ዘለ ምክብ ድማ ዘሚቶም
1: እዋይ ዘይገደፍሎም እወይ ዘይገደፍሎም
2: እንታሓት ዘለካ ወደይ ነዘንብሩካት ገዛ ካብ ዝኩሉ ዓዲ ስነዘንብሩካት ገዛ
1: ኣትዮሓቂብሩካትገዛ
2: ኣትዮማ
0: እዚ ሳውን ድብልዎ ሽፍታ ከመይ ዘለ ፅጋባ ድ ንስዎ ንስዎ ምስ

0: መንሰይ ከምዘይብላ ዝዓዲ እምበር ከም ድላዩ ሕምሰላ
1: ትንዕና እስኪ ንብፃሕ
0: ከምድላዩተራምሳ ንኽ ፅራሕ ንብፃሕ እዩ
1: እንታና ትዛረብ ዘለካ
2: ትንዕ ንደስኽካ እንተኸምፅ

0: ኣብ ቤተ ኣብ ማእከል ምንድር ቤተ
1: እወያነይ እወያነይ ወይ መከራ እወይ ወደቓ እቲ ከምዝ ወደቓ ከሎ ድዩ ወያነ
2: እንታይ በሎ ድፍረት እምስ ማእኸል ዓድና ማእኸል ዓዳእቲ
3: ገብር ኢና
2: መዓልቲ ኣለዎ
4: መዓልቲ ኣለዎ
5: እንታይ ዝበሎ ወንበር ግምር ኣግሚ እዙ ዓድና እንታይ ዝበለና ትንፋዝና ክሳብ ትዓልፍ
6: ሓደ
5: ሰብ ዓዲ ናሓመሳ ከመ ቢላ ነኸና መወሰስ ዓይ ዓዲ
7: እንታ እንታይ ዝበልዎ ወደቓ እዩ እንታይ ደኣ ተረኽበ
8: እንተ ኸዓ ትም ትኽእል ኣሎ ትኽእል ኣሎ
7: ሃለዎ
8: እሞ በቃ ትም ውሕጥ ዝከፍላ
7: ትምሕትም
8: በቃ

0: በሉ ኣቶም ሕዋት ሱቅ ኢልና ንዲና ክንሰምዕ ፀኒሕና ብሓቂ ብሓቂ ኮይነየ ዘለኹ ሲ ከም ሓምሊ የ ተጨቢጠ ዘለኹ ጉየ ሓሪረ ናይ ብሓቂ ዝከበሉ ገባሮ ክፉእ እዙ ብኢድ ሓዘልና እንታይ ደ ይበሃል ኮይኑ
1: እንታይ መታ እንዳ ዘይመለሱ ኢልካ
2: ዓድና ነገር ስቂሎ እንታይ መክንብል ኢና ስኢልካ ከምዚ ሰላም ኢልካዮም ወይ ሕማቅ ተረኪብ ኢልካዮም ስቕስቕ ዝብሉ እንተኮይኖም ዳ ኣብኡ ስቕ ይበሎ እምኒ ዝቀጦም ስቂሎ
1: እንታይ ስቂሎም ማለት
2: ስቂሎም ዳ ስቂሎ
1: ብስቂልካ ወይ መስለኒ
2: ዋ ወ ኣንታ

0: ደይ ንሶም ዝብሎ ጉዳይ ኣሎ ዶ ስኢልካ ንኣሽቲ ነገር ኣንጨዋት ዓንቀፈት ድማ ሓለፈት ስኢልካ በርኣነ ፅሩይ ከም ማይ ንግህዋል ሓንቲ እንታይ ይመለኒ
1: ሞም ሰዓዲ ዘይፋት ወይ ዘይቃዱስ ኣለካ
2: በርሀዶ
0: እታ ወዲ ሓድሽ ደይ ኮንካን ዘለካ ንስኻ ዳ እቲ ዘረባ ክንታ ኸዳ ዕሪር ተብሎ ዘይቃድሩ ኢልካ ዘይኣኽለካ
1: ቁሩብከ
0: ዋ ስኽኢልካ ጠቐነ ጸለመ መኽፋ
1: እንታይ ኣብረ እንታይ ትፀገምሎ ንገረና
0: እንታ ወደይ እቲ ነገር ነዊሒ ስሩ ብሓፂሩ ክነግረካ ዓዲ ንዓይ ኣይትፈትወንን እያ ኣነ ከዓ ንዓዲ ኣይፈትዋን እየ እዚኣ ጥራሕ ድዮም ድማ ባቃ
1: እሞ ዘይበፅሕኹ ጉርሲ ኣሎ እዩ ማለት እዩ
0: ኣለዎ ኣለዎ መሊኡ መሊኡ ኣሎ ነጊረካ ኮይ ኣብዚ ብደውና ዝኸውን ኣይኮነን ኣብዚኦ
1: ምሳኻ ጥራይ ድዮም ከ
0: ኣላ ኣባ ከማይ ስኢለንኩም ምንጭትዋ ዝውዕሉ ተኸዓ ትበሃል ከማይ ውፅዒቲ ስክደይቲ
1: እሞ ዘይበፅሕኹ ምስጢርሲ ኣሎ እዩ
0: ኣለዎ ኣለዎ መሊኡ መሊኡ ኣሎ ዳየር ወደይ ናይ ዝዓዲ ጉድ መሊኡ ዘሎ ቆፂልካ ይውዳእን ከምቲ ጣፍ እዩ ሕይ ፀዊኻ ኣይኮነን ንዓናይ እሞ ቀሲልና ኣብ ገዛ
1: ክተዛራረብ
0: እዩ ዓነ ዓነ ዓነ ኩም ኢኸ እንታ ስጋር ኮፍ ኢሎም ዘሎ
3: ሉስ ክብርኩም ዓቲ

0: ንመጣና ሃገር ዝወደድ
1: እዋይ ሒዙም ትርኢት እዋይ
2: ኣመተ በስማዕም እንደበላንታይ ውርድክ
1: ክፍል ኣፊልና ቅድስት እየ ካብ ወረደ እንታይ ደ ትብለ ኢኻ
2: ዋና
3: ዘደይ ምስሊ ቦታ ሽማ ተሰጡ ኣጥፋፍ ተበል እግሮም ረጊሖም ዝርከብ

0: ምስ ምን ወጫዕ ከምንምን ኮጠፍ
1: ሓደ ኮይኑ ዳትስምዓኒ
0: በዚ ኣትኸድካ ንሱ በቲ ኣትኸድካ ንሱ በቲ ኣትኸድካ ንሱ በዚ ኣትኸድካ ንሳ እንታ ከመይ እዩ ሕብሪ ባሪ ጠፊኡ እናዝዓዲ
1: ኣንታ እንታይ ምኸንብላሎ ምስ ንኩሉ ሰብ ኮ ፈሪሕና ኣሉ
0: ወረን ምሸቱ እንታይ እዩ ዝግበር
1: ንግብር
0: ግዳ ስማዕኒ እዚ ትማሊ ኣጋጢሙ ዘሎ እንዳያ ክፍላ
1: ሞንታ ዘይገበርና
0: ዋነ በዓል ግቡእ ክርትም ክርትም ተብሎ
1: ኣንታ ዘይነብሎበ
0: ወሆይ ናተይ ስግደፍዳ ወፋራ ዓዲ ሓዲጎም ክኸዱ ከለዉ ኣነ ሃዳድም ጥዕ ገረ ክሕሉ ክፀኒሕ
1: ዘፍረ ነግዳ ንዕነ ብዚኣ ንህተ
0: ዋና ብያታ
1: ናብዛ በረኻ
0: ዓቕመይ ዶ ክነግረካ መሪቐፋን ወ ሓቀ ጥዕ ዘዛርብ ዘሎ ክነግረካ ከለኹ መሪቐ ከፋን ወ
1: ኣንታ ዘምህረት ንዓዲ ለኹሉ ክተበልከያ ዝንታይ ከይትኾኑ
0: ወይ ድሓን ድሓን ዓቕመ ይፈልጣ እንዴ ውቀማጣዓ ደሊኻ ንባኸይደ ሓቂ እየ ጥዑየ ዝዛርብ ዘሎ እነግረካ ኣሎ ክብለካ ኣሎ
1: ኣንታ ዘምህረ ንዓዲ ለኹሉ ክተበልከያ ዝንታይ ከይትኾኑ
0: ክኸይዶ ህውኸ
1: ጓዕ
0: ህውኸ ክኸይድ
1: ዘምህረት ኣንታ ንዓሞ
0: ኣንታ እንታይ ኸደሊኻ ሕጅ
1: ዘረባ ምሰ ጀመረዳ ናብ ትዕዘ
0: ኦሆይ ዘረባ ስቀደም እንዲ ተሰሊዑ ከይደዳ ኣነብሰ ከይተሰሊዑ ኸሉ
1: ኣንታ
0: ከይደዳ
1: ሞሽኩኣትማ ሓዛንስቲ ንስኻስ ምስ በዓለዊ ኣብርሒ ዝግባእካ ነይሩ ነዚኦም ሒዝና ክዓዲ ትቁፃል ኣነ
2: ንፋስከ ወይ

መደብ ናትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ይክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፅእ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኸብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ደነስክ እንሽ ለላይ ወድራርክ ለወጣለ ይውይዳ ነውታ ጋያ
1: እይትባለ ዋጃህራ እይትባለ እይትባለ እይትባለ እላን ሀቦ ይኮኒ ጅባዕተል ባጅማራ ወላንጋ ሀያት ይኮኒ አላባት ጋፋትራ ወኩሪያ ባል ወሃታ ወመላ ይከተን ባውሳፋ
2: አባበላኪ ዳራ አካየው ሰውቱ አየው

0: እዘን ደቂ እንታይ ደሊኹም?
1: ከምቲ ሓገዝና ሓታለና ናይሎም ዕንበባ ናይ ፅባሕ ፍረ ስለ ዝኾነ
2: ኣሰይ ኣሰይ ኣታ ክንደይ ጥዕም ከተበላዓዝኩም ንስኩም ጋር ፍረ ብፍሪኡ ርኢኸልካ ወላዕላዕላዕላዕላዕ ዝብል ፍረ እምበር እዩ ናይ ፅባሕ ሃገር ተስሚዩ ፅልሑስኪ ፅልሑስኪ ውይ ገንዘብ ኣብ ገዛ ረሲዐ ዮ እምበር ንዓኻትኩም ዋላ 10,000 ዝበኩም ኣይመሕመመንን
3: ሓቂ ቀንዲኻሞ መስፍል ንከምዚ ዓይነት ነዚኦም 10,000 ኣይኮነቲ ነዚኦም ተውፅኦ ገንዘብ ኣዝዩ ደስ ዝብለካ ቆጭቆጨ ብለካኒ እዞም ደቂ እዚ ተዋፅዎ ዘለኹም ገንዘብ ስንምንታይ ኹም ክትገብሮ
2: ዋይ ኣንዲ የለን ንሕና ኢና ክንውለድ ከለና ብዓያሸ ወዲና በርቲኣቶም ፍጥር ክብሎ ከለዉ ቆቋሕ ስታድዮም ከስሑ ደልዮ ምኮኑ
1: ኣታ መስፍል ዋ ብቐለቶም ቁልዕዶ ትኾን ኣለካ ሓቂ
2: ኣቲ ተቃላቶም ብመሲጥ ንበርሓቂ ኸባ እንታይ ኹም ደለኹም ስበዓል ትዛር
4: ማልያ ቁምጣር ስረ ካልሲ
2: ማልያ ቁምጣር ስረ ካልሲ
5: ጫማን እንዳጀኬ ካልሲ
1: እዝተዋፅዎ ዘለኹም ገንዘብ ንዕጥቂ መግዝእ እምበር ንምሕሻሽ ኣይኮነንሽ
6: እንታይ ምሕሻሽ
2: ዓያሽ ዶኮይኖዓያሽ
3: ኮይኖ ዞም ደቂ ምስዓበኹም ንመን ይኹም ክትኮኑ ከም መን ይኹም ክትኮኑ ትደልዩ
5: ኣነ ካብ ኣሌክሳንደር ኢሳ
3: ኣሌክሳንደር ኢሳ እዚ ንፍዕ ተፃዋታይ ኩዕሶ ወድን
6: ዋ እዚ ኣብ ኒውካስትል ዝፃት ዝነበረ ብብዙሕ ሚልዮናት ናብ ሊቨርፑል ዝተሰጋገረ
2: ባዓታ እዚኣ ዳ ደለላ ተድልያ ራና
3: ንስኻ ከ ዝወድብ
6: እዚ ድማ ከም ዓሊ ሱሌማን ኣብ ግብፂ ዝፃወት ኤርትራዊ ይኸውን ዝደል
3: ዓሊ ሱሌማን ዝበሃልካ ተፃወት ይክዕሶ ኣለና
6: ወ ቅድማ ኣብ ግብፂ ምፅዋት ከማን ኣብ ኢትዮጵያ 2 ዓመት ተፃይቱ 42 ጎላ መዝጊ
3: እሞዛ ዓድና ስፅቡቅ ተስፋ ኣለዋ ብፀወታ ክዕሶ ማለት እዩ
1: ኣንቲ ኢለና ኣብ ፀወታ ዓስቅሪ ጥራይ ዘይኮነ ኣብ ኩሉ ዓውድታት ከመይ ድዮም ዓወት ዘመዝግቡ ዘለዉ
3: በሉ ዞም ደቂ ንዓመታ ቃል ይኹን ሙሉእ ዕጥቂ ናይ ኩዕሶ ክምፃፍኩም ሕጂ ግን ተንምሳይ ዘለዋ ክመቕለኩም እዩ ዞም ደቂ ኣሰይ ዞም ደቂ
2: ለን ለን ናይ ባሓቂ ፅቡቅ እ ንስኹም ካ ይቀኒልና ብልዋ
3: ኖኖ የቀኒልና ዘድልዩ ኮነ እዞም ደቂ ኣጆኹም ኣይትሕመቁ ሕረ
2: ኢለን ኣነ ከዓ በል መፃኹ መፃኹ ስ መፃኹ መፃኹ
3: መስፈከማልያኸ ስራሕ ድምስኦም

0: 外不外。
1: እሞ ናይ ሕጂ ንእሽተይ ዘላት እናኣኼባ ብዛዕባ እንታይ እያ ንዘን ተዋህዋኹም ገንዘብ ክንማቐለ
2: ናይ
1: ምንታይ ና ኢና ንመቕለኩም ናይ መንዘምቲ ሓሳብ ድ ኣሞ ከባላ ሓዚ ንኸዛበት ቃንሲ ኢልካ
2: ምስኹም ደኻ መጀመርቱ ሳክንክማቐለልኩም ኣሪኹም
1: ወላ ይበልኩም ናብ ገንዘብ ዘለዎ ደመሪሐ ወሲደኩም ወዲ
2: እዚ ናይ ጋንታና እዩ ቪደዋን ናይ ነልዕለና
1: ዋ ኣታጭሩ ኣዳውካ ጠሚኸ ዝወሰድኩ ከለኹ ክተምጠን ድሕ ተምጠን ወላ
3: ሃ ፈልጠነ ኣብኒ ኣይታ ትሰቲ
4: ኣለኹምሰቲ
3: ኣለኹም ኣበይና ኣይዛ
4: ኣይተዘሪር እ ደገገይዱ
3: ብለፉ ዝዘረ ሞታ ኣጅ ናይ ኣሕዋት ርኣ ጥረዋጣ ዝሕርሕር የለን
4: ለበዚ
3: ኣነ ኣለኹ ኣታሽዑ ምግሪ ክበካ ተቐበለኒ ኣርቴታ ደ ክብለካ ብላን ቀያሲ ኣርቴታ ደ ክብለካ ብላን ቀያሲ
5: ኣርቴታ ደ ክብለካ ብላን ቀያሲ ኣርቴታ ደ ክብለካ ብላን ቀያሲ
3: ሰብሲብካያ ደ ዋንጫ ሄንሲ ሰብሲብካያ ደ ዋንጫ ሄንሲ በሎ
5: ሰብሲብካያዶ ዘወንጫ ሄንሲ ሰብሲብካያዶ ዘወንጫ ሄንሲ
3: ማርቲነ ልሓወይ ወሓለቀላሲ ማርቲነ ልሓወይ ወሓለቀላሲ በሎ
5: ማያርቲነሊ ወሓለቀያሲ ማያርቲነሊ ወዓይቀላሲ
3: ራያ ቦርዲ ረያ ቦርዲ ሓምባሲ ራያ ቦርዲ ራያ ቦርዲ ሓምባሲ
5: ራያ ቦርዲየለ ኣቦርተ ሓምባሲ ራያ ቦርቴለ ኣቦርተ ሓምባሲ
3: ሳካዓወይ ዲኻ ዘይብልካ መላሲ ሰዋዓ ሳካዓወይ ዲኻ ዘይብልካ መላሲ ሳካዓወይ ዲኻ ዘይብልካ መላሲ
6: ናተይ ድማዓዝ
5: ሓባታ ሓባ
6: ሓዝ ናተ ኣርሰናል መቋፅርቲ ቀዳድ መኩባዕቲ
5: ኣርሰናል መቋፅርቲ ቀዳድ መኩባዕቲ
6: ኣርሰናል መቋፅርቲ ቀዳድ መኩባዕቲ
5: ኣርሰናል መቋፅርቲ ቀዳድ መኩባዕቲ
6: ስቕላ ትፈራሕሽ ከምዚ ብሽኮቲ
5: ፍርክሽክሽ ትብል ከምዛ ብሽኮቲ ስቕላ ፍርክሽክሽ ትብል ከምዛ ብሽኮቲ
3: መንያ ትፈራቕሽ እታ ልሕቲ ተሊሕቲ
6: ልሕቲ ተሸ በዕላ
3: ኣትሓንኩስ ዝሓሰበልካ
6: ኣለካ ሓንኩስ በዕላ ኣለኸ ሸውራ
3: እታ ፅላል ክባሮ ሓሰበልካ ኣለካ
6: እንታይ ትገብር ንሳ
1: ትገብር ወ ትገብር ወእንታይ ትገብር ከምፅኡ እንዲኹ ምፅኡ ገዘብ
7: መስፈን ትገብር ኣለኻ
1: ምርሳ ንብሉ እዚኣቶም በዕላቶም ርኢኸ የራስና ንፀኒሕ ንፃ ዚና ፀኒሕና
2: እንታይ ክተፃብናርኣ እንተዚ ኣምፂኹመን ዘንገዛ ኣብዛ መሬት ክሕድረኩም እዩ ምሽ ትብሉና ፀኒኹም
1: ቸቸቸቸ ዋህታ እዝንኻ ይታኹም ዘይኮካልእ እዝንኻ ይስምዒካ ኹም ምሽሓገ
7: እንታይ እዝኑ እንተዘይትብሎም ከምኡ ንበሉኻ
1: ዋንቲ ኢለን ሃበዳ ኢድ ክብለክለክሎ
7: ኣነ ከምዚ ዓይነት ጠባይ ኣይፅቢሩ
1: ኢለን ሓብታይ ማዓነ ከምተ ጨጉሪ ብቂኢሎ
7: ክልተ ጨጉሪ ናይ ምብቋል ኣይኮነ ክልተ ጨጉሪ ብቂኢሎም ኣብ መወዳእታት ፅይቀሎም ብዙሓት ኣለዉ
8: ካቲቮ መስፍን

0: ብዓበይትኩም ስ ክትባእሱ እንታይ ክራኺብኩም?
1: እንታይ ሕጂ ክሓስቦ ከለኹ ኮ ስሚዒታውያን ኮይና እምበር ኣሕዋት ኮይና መሰልጠኒ ኣሕዋት
0: እሞ እንታይ እቲ ጉዳይ
2: ክጨርቁሉ ኣርሰናል ብቆፅርቲ ቀዳድ ብኩባዓቲ

0: ስቂላ ትራፋተት ከምዛ ብሽኮት ኢሉ ኣነ
1: ዋ ታጋንታ እንተ ኮይኑ ኢላ ዳ እናትራፋተት
2: ወድገንታ ንከታ ናብ ይፀሪዋ ባር ወድገንታ ይካ
1: ቀንዲ ዕሉል ደጋፊ ኣንበ
2: በና ለካ ንኣርሰናል ኣብ ኣበባኣን ከብከባኣን ከምዛ ከምቲ ተሒስዋ
1: ኣታታ ክትረክባታ ሕማቅ መዓልቲ ውዒልካ ኣርሰናል ትፅረፍ ጋንታ ዘይኮነት
2: ኣርሱ ወረብ ከሻሚሽዋይ
0: ንክሽማሽማዓስ ኮይኑ ጭርቀን እዩ ማዕረጉና ስለ ዝነበር ንሃቁርቲ ወይዒ ነይርዎ እዩ
1: ስምዒት ምህላው ጥዕና ስፖርት ሎሚ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝበሃል ስፖርት ብሓፈሻ ኩዕሶ እግሪ ድማ ብፍላይ ንኣህዛብ ኣብ ስምዒት ዘጥሕብ ረቂቕ ስምዒት እዩ
0: ልክ
1: ግን እቲ ናይ ምድጋፍ ስምዒት ልክዑ እንተሓሊፉ ካብ ቁፅፅርና ወፃኢ እንተኸይዱ ናብ ምፅራፍን ምባኣስን ተኽእሎ ዝለዕለ እዩ ዝኸውን
2: ወነረ ዶ በዛ ፀጋመይቲ ዓይናይ ምፍላይ ምስ መፀኒኩ ኣነ ስምዒቶ ምቁፅፃር ሲኢ
1: ስምዒትኩም ግን ክትቆፃፀርዎ ትኽእሉ ኢኹ
2: ከመይ ብኸመይ ስምዒት ዶ ትቆፃፀሮ ኢካ ትገንፊሉ ሓሳብ ከምዛ ባኸቦራ ከይፀይቐ ዶ ይዓርፍ
1: ስምዒትካ ምቁፅፃር ማለት ንስምዒትካ ምምሕዳር ንስምዒትካ ኣገልጋሊ እዩ ዘይኮነ መላኺኡ ምዃን ማለት እዩ
0: ብኸመይ ሞ ስምዒትካ መላኺኡ ምዃን ዝከኣል
1: ፅቡቅ ስምዒትካ ክግንፍል ከሎ ምልላ እዩ ብምቕፃል ክኸትሎ ዝኽእል ሳዕቤን ምርድኡ ብዝቐለለ ነዚአን ተረዲእኻ ከተተግብረን ምኽኣል ካብ ሓደጋ ክከላኸለሉልካ ክእሉ እዩ
2: ሓቂ ባሕቂ ኣነ ተማሂረላ ኣለኹ እዚኣ ኣብ ድጋንታ ቅጠናሓወይ ኣይተሓዘለይ ተጋጊአ ብሉስያ ከ ኣይተሓዘለይ ድጋንታ ኣይተሓዘለይ ኣነ ብለቂ ኣለኹ ሕጂ ንስኻ ስራሕካ ከይትበክሩ መታ ንሕና ክንከይድ ንከይዳ
1: ብዝኾነ ኣቶ ሓንጣር ሰብ ፈጊኡኹም ስለ ዘለኹም ኣብ ትሕቲ ቀይዲ ክትፀንሑ ኢኹም
2: ወይ እንታ ድጋንታ
1: ኣብ ስራሕ ፖሊስ ሞ ከምዚኣ ዘይትከኣል ፖሊስ ሓላዊ ሕጊ ዋላ እውን ሓወይ እንተትኾኑ ነርኩም በዛ ጌርኩማ ዘለኹም ኣይምንሓፍክኹም ሰልጠነ ትኸሶም ዲኻ
0: ካሓስበሉ
2: እንታ ሰልጠን ተሓስብ ዲኻ

0: እሞ ተዓሪቕኩም ሕጂ በቃ ፅቡቕ ፅቡቕ ፅቡቕ ሓራይ
1: ኣንተ ንመን ክትዓሪካ ዶ ትብልዩ ዘለኺ
0: ኣንቲ ዝሓወ ወይ ንምሰልጠነ ተባኢሱ
2: ዋታ ክትብሉ ዘለኺ ምስሰልጠነ እንታይ ይራኺቦ
0: ገርም ኳይ ንኣርሰናላ ንኣይስካየድ
1: ኣንቲ ዝሓወ ብክሎ ድ ምስ ትዕንኡ
3: ጀማዕት እዛ ናይ ነገር ትብዮ ዘሎም ቀነ መጠናቶ ሓልፋ ሓቀይ
4: ማራስኪ ሓደ ሎ ግርሜሶ ንብሎ ዓርክና ቲፎዞ ናይ ሊቨርፑል ዲ ነታ ጋንታ ማራ ስለዝፈት ኣተ ተሳዒራ ጣዕ ስለዝብል ብሕር ቃል ድራር ይሕራ
2: ክፍላይ ዝበሃል ጎርቤት ናኸ ኣሎ ናይ ማንቸስተር ዩናይትድ ደጋፍ እንድዩ እታ ጋንቱ እንድሕር ተሳዒራ ምስ ሰበይቲ ክነግረኩም ኣይክእልኒ ኣይ ናይ ግርጨውጨው እንድሕር ታ ጋንታ ፀወት ኣለዋ ሰበይት ስቅጣ ትብል በቃ
5: ምስክነይቲ
1: ዓንፂ ዓንፀን ማዕፀ ስሳትሕመሎ እንታይ ይበሃል ዚ
3: ያ ጀማዕት ርክ ገሊኦም ከ ናይ ምስታይ ምክኒት እዮም ዝጥቀምሉ ጋንቲኦም ንድሕር ስዒራ ብሓጎስ ይሰትዩ ውብልዓክስ ንድሕር ተሳዒራ ኸ እናንፀርፀሩ ይሰትዩ
4: ወረስ ብፍላይ ማንቸን ኣርሰናልን ክፃወታ ከለዋ ኣብቲ ንሪኤሉ ባርሎ ኣሽሙር ዘረባታት ውጢያታት እዚ ኩሉ ስታይ ኣምፀ ኳ ኢኸት
3: ኣይዋ ብሰንኪ ሕርቀን ፀቕዶምም ዝዓርግ ኮ ሓያለ ዮም ጀማዕት ርክ
4: ገሊኦም ከ ፅምብል በቃ ይፅምብልዎ ውራ ይበልዎ
1: ኩም እንዶ እስማዕ ኣርሰናል ከም ጋንታስ ብዙሕ ደጋፊ ዘለዋ ጋንታ ያምሽ
3: ኣይዋ ሓንቲ ካብተን ብዙሓት ደገፍቲ ዘለዋ ጋንታታት ኣርሰናል እያ
2: እሞ ምስጢር ተፈታውነታስ እንታይ እዩ
4: ዋ ንኩዕሶ እግርስ ናብ ኣርት ናብ ጥበብ ስለ ዝቀየርዎቲ
1: ሰተዳ ክዕሶ ትፃወት ዲኻ
4: ኣነ ኩዕሾ ኳ ሓቂ ተሓሽ ከም ፅዋት ኣይፃዋት ቀብቂበግ ንኽእላይ ቅብቅበክዶ

0: ሓንጣለ ጉዳይ ካብ ሰላም ደወዲእኻ ዝገደፍካሉ ካ የብልካ
1: እንታይ ዳ ኹን ክዘም ሰራሕተኛ ባኸይሶም ረኺ
2: ሰልጠና ምስራእስካ ኮ ሰሚዕና ኢና ዓምና
0: ዓምና ባዕሊኻ ክትበኣስ ንስኻ ዘይክይድ
1: ኣይዋ ንስኻ ያዕኒ ኣብ ክንዲ ኣብነት ትኸውንሲ መመሰሊ ክትኸውን ኣማዕጎል እዮ ሓሙ
0: ዳ ሓንድሓ ሕጂ ዝኾነ ኮይኑ እንድዩ ንዝሓለፈ ጥራሕ ኣብነት ክንኮነ ኣለና ሓንጣለይ በል ሕሳብ ይሃበኒ መራገፍ ብለይ 11,000 ጥራሕ መፅኢልካ ኣሎ
3: ሓፍተይ ናይ ምንታይ 11,000
0: ናይ መስተ ሓንጣል ጥዑምን ለጋስን ሰብ እንድዩ ገዛ ምልእቲ ኣጋቢዝዋ ብምሉኦም ከዓኒ መሪኦምን ኣመስጊኖምን እዮም
1: ያ ከ ንሕርተ ነስኒሱ ዳ እሞ ምምስጋን ምረቐን ቀቀሊሉ እዩ ወረከማን ክሐንግርዎ ግባእ ነይሩ ናይ ምንታይ 11,000 እዩ ዝኽ
0: ናይ ምንታይ 11,000 ዋ ገዛ ምሉ ደይ ጋበዝካዮምን
1: ሞንተጋበዝኩምዚ ሓሓደ ከዓ ትብዮም
0: ድለ ተመሰይ ደይበልካን ኩሉ ሰብ ካብ ቢራ ናብ ዊስክታት የተሰጋጊሩ ውዒሉ ሙሉ መዓልቲ ዋላ ብድሕረኻ ውን ብግብጃካ ይውዒል ሰብ
1: በሊ ክኸፍሎ ኢልክ ከይትሓስቢ
0: ከፍሎካ ትሓስቢ
1: ወይ
0: በፍንጫካ ትኸፍሎ
1: በፍንጫ ከዓ ክኸፍሎ
0: ትኸፍለዎ
1: በሊ ክትርኢኒ ክተኸፍለክ
0: ግለፍ ሓንጣል እንዳ ፖሊስ ከይደ መፀዋዕታት ንፅርካ ትከፍአካ ድሓር
1: ኣቲ እንዳ ፖሊስ ገዲፍክ ዋላ ቤት ፍርዲ ከይድክ ክሰሲ
0: ዋ
1: ወ
0: ኣብዚ ድሓ በፂዕኻ
1: ወ
0: ክትርኢኻ በል ሓንጣል ኣነ ዝፈን ኣነ ንዓኻተ ዘይኮይነ እዛ ቀምሻ ያ ወደክባር ክትርኢኻ
1: ኣቲ ክድክድክድክድክድክድ
3: ዓመና ንኣፍካ ነይ ምሰል ንሕና ከይንዕዘበካ እምበር ምኽፋል ዳ ክትከፍሎ ኢኻ እምበር ግድን
2: ትረኣያ ክብላ እረያ ዝበሃል ኮ ከምዚ እዩ
4: ማስታና እዩ ዕሊፍ ፈጢርልካ ዓመና ኣርክበጣ
1: ኣዚ ዓሻ ኮያ ኸይዳ ኮ ኣትስማን
2: ፊዳ ፈትራኽ ኣባራ ዘይፀንሕ

It's how generally, but.

መደብና ትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ይክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፅኣ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ እዩ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኸብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ብደረጃ ዓለም ነዊሕ ዕድመ ምጽናሕ ከም ጸጋን ጽቡቕ ዕድልን ይዝርአ። ስለ ዝኾነ ኸዓ ኣብዚ ዓለም ዝኾነ ሰብ ነዊሕ ዓመታት ክጸንሕ ይደሊ። ብፍላይ ምስ ሙሉእ ጥዕና ማለት ካብ ውሽጣውን ግዳማውን ቃንዛ ነፃ እንተኮንካ ኸዓ ዝበለጸ ማለት እዩ። እስከ ፈለማ እቲ ናይ ህይወት መሠረታዊ ባእትኡን ኣቃውሙኡን ክንርኢ ዶክተር ዘርኣብርኩ ተስፋ ማርያም ተሓጋጋዘ ፕሮፌሰር ኣብ ኮሌጅ ኡረታ ሕክምናን ስነ ፍልጠት ጥዕናን ንሞይኡን ንተመክሮ እናተኣሳሲሩ ገልጸልና እዩ።
1: መጀመርያ እቲ እርጋን ብውሃይታት ጀሚሩ ናብ ኣካላት ዋሕ ስርዓታት ናብ ሙሉእ ሰብነት ይኸይድ። ሕጂ እቲ ዋህዮ ኩሉ ግዜ እንታይ እዩ? ሰብነትና ዋህታት ውስን ዕድመ ኣሎም፣ ሓፂር ዕድመ ግን ኩሉ ግዜ እንዳተኸኸቡ ይኸዱ። ነዚ ስራሕ ነዚ መስርሕ ዘካየድ እንታይ ኣለና? ጂናት ዝበሃሉ ኣብ ውሽጢ ዋህዮ ዘለዉ ጂንስ ወይ ከዓ ንስረተ ሂወት ክንብሎም ንኽእል ኢና። ንሳቶም ቶም ጂንስ ኣብ ውሽጢ ዋህዮ ኮይኖም ክሮሞዞም ዝበሃሉ ኣብ ውሽጢ ክሮሞዞም ኣዝዮም ደቀቕቲ እዮም። ብዓይኒ ይኹን እቲ ኦርዲናሪ ወይ ከዓ ንቡር ማይክሮስኮፕን ክረአይ ኩሉ ግን ኩሉ ንሕና እንኾኖ ካብ ወለድና እንወርሶ ተወርሶ ናይ ጥዑ ይኹን ናይ ሕማም ናይ ጥዕና ይኹን ናይ ሕማም ኣካላትና እውን እንታይ ክመስል እዩ ንሕና እንታይ ክንመስልና ንኣብነት ሃይልኣብ ስኻ ሕጂ ፀጉርካ ከመይ ክኸውን እዩ? ኣፍንጫካ ከመይ ክኸውን ኢኻ? ዓይንኻ፣ ቁመትካ፣ ሕብሪ ቆርበትካ ኩሉ ብኦኦም እዩ ዝውሰን። ንሳቶም ተወርሶ ማለት እዩ፣ ካብ ወለድና ንወርሶም። እዚኦም ሕጂ እንታይ እመ ነቲ ክስታይ እውን ንዋህታት ክመቃቀሉ ክባዝሑ ክራብሑ ክተኻኽኡ እውን ንሶም እዮም ዝውስኑ ኣለዎም። ከምዚ ኮድ ዝበሃል ከምኡ ኣለዎም። ሕጂ ንሶም ይውስንዎ። ሕጂ እንታይ ዋህታት ድመቃቀል ግን ንባዕሉ እዚ ንዘለኣለም ዝኸይደ ኣይኮነት ንመቃል ናይ ዋሂ እሱ ንባዕሉ እውን ምስ ግዜ እንዳጎደለ እንዳተዳኸመ ይኸይድ። ኣብ ውስን ዕድመ ድማ ዋህታት ምምቕቃሎም ብብዙሖም ጠጠው ኣብሉ ጠጠው እንተቢሉ ዋህዮ እንታይ ማለት እዩ? እቶም ልዕሊኦም ዘሎ ኩሎም ዘብክሎም ፀሓና ኣካሊታት ኣካላት ስርዓታት ሰብነት ብዓብኡ እውን ጠጠው ይብል። ልቢ ኣእምሮ ብፍላይ ልቢ ጠጠው ትብል።
2: ኣብራ ፈታዊየ ሽሮዩ ናይፆም ወተወኒ ፅቡቕ መገብ ኣብ ናይ ስጋ እዚ ናይ ጠለበጊዕ እንተዘይኮይኑ እዚ ስጋ ናይ ብዕራይ ስጋ ናይ ዕባራ ዝሕመኒ ዝኾነ ኮይኑ መግቢን ናዛና ኣካለ ስጋ ዝኸውን ዶካያብዝያ ተቕንብል ኮይና
3: ኣይስስዕኒ ኣይበልዕኒ ተቃቕሙ በሊዑ ተኣክለኒ እዩ ዝብል። ብዙሕ ስዋይ ሰቲ ብዙሕ ኣረቂ ሰትኒ ምክንያቱ ተኣክለኒ እዩ ዝብል ዝበላዕካዮ ሰዓት ኣርባዕተ በሊዑ ሕጂ ኣይድረርኒ ምሸት ከማ ኢሉ ዝሓብር።
0: ነዊሕ ዕድመ ምፅናሕ ምስ ብዙሕ ነገራት ዝተሓሓዝ እዩ። ገለና ካብ ወለዶ ናብ ወለዶ ዝሰጋገር ተወርሰይ ንብል፣ ገለና ድማ ናይ ፈጣረ ነገር እዩ ብምባል መደምደምታ ንህቦ ኢና። እዚ ኣቦትኡ ኮይኑ ብተወሳኺ ኸ ብውልቂ ብእንወስዶ ስጉምትታት ዕድመና ኽነናውሕ ንኽእል ዶ? ቅድሚ ግን ነቶም መሠረታውያን ባእታታት ኣካላትና ዘጥቅዑን ንሕማምን ንእርጋንን ዘቀላጥፉን እንታይ ክኾኑ ይኽእሉ?
1: እቶም ጂናት ብብዙሕ ነገራት ይፅለዉ እዮም። እቲ ሓደ እቲ ኣጋባብ መነባብሮ ኣጋባ ኣናብረና ኣጋባ ኣናብራ ክንብል ከለና ምንቅስቃሳት ነዘውትር ዶ ከም መስዋሲ ኣካላት ኹን ኣመጋግባና ንባዕሉ እንታይ ዓይነት ኣመጋግባ ጥዑይ ኣመጋግባ ና ንምገብ ወይስ ጥዑይ ኣመጋግባ ኣይንምገብን? ድቃስ ንባዕሉ እኹል ድቃስ ኣለና ዶ የብልናን? ሕማማት ብደገ ዝመፁን ሕማማት ኣሎ ንዕኦም እቲ ናይ ምክልኻል ብቕዓት ኣሎ ዶ የሎን?

0: ሕክምና ንበዕሉ ሓደ ተኣሽሙ እዩ እቲ ማሕበራዊ መዳይ እውን ንኣብነት ዝምድናና ምስ ሰባት ኣተሓሳስባና ናይ ሂወት ኣጠማምታና ሕጉሳት ዲና ፀቕጢ ጭንቀት ኣለና ዶ እዚ ኩሉ እቲ ቴክኖሎጂ እውን ዘሎ ንባዕሉ ይፀልወና ሕጂ ብፍላይ ኣብዚ እዋን እዚ ኣይበፅልዋ ኣለዎ ኣብ ሂወትና ስለዚኦም ኩሎም እዚኣቶምን ከባቢ ከዓ ንባዕሉ ናይ ከባቢ ከባቢ ዓምቲም ተዓደልኩ ኣብ ከባቢና ሰለስተ ብውሕዱ ሰለስተ ዓይነት ፅልዋ ዝፈጥሩ ነገራት ኣለዉ ሓደ እዞም ድቀ ሂወታውያን ንብሎም ባክቴሪያ ቫይረስ ወዘተ ዝኣመሰሉ ኣለዉ እዚኣቶም ሕጂ ብግዳም ውሽጢ የጥቅዑ ሕማማት እዮም ፅልና ማለት እዩ ካልኣይ እዞም ቀመማት ኣለዉ ኬሚካልስ ንብሎም ሳልሳይ ድማ እዚ ኣካላዊ ብከልቲ ንብሎም ከም ጨረር ጨርታ እዚ ራጂ ኤክስሬይስ ንብሎ ጋማ ሬይስ ዝተፈላለዩ ጨረታታት ካብስ ካብ ዝተኣሽሙ ይኹን ካብ ናይ ኒክሌራዊ ትካላት ይኹን ሰብ ስርሖን ባሕርያዊ ከዓ ካብ ፀሓይ ይኹን ንባዕሉ ሕጂ እዚ ኣልትራቫዮሌት ላይት ቢ ዝበሃል ኣሎ ኣዝዩ ሓደገኛ ኣብ ውሽጥና እውን ኣለዉ ንዕኦም ዘብሉ እዞም ፍሪ ራዲካስ ንብሎም እንታይ እዩ ሰብነት እዚእቲ ሞሄታት ክከፋፈሉን መግቢ ክምገቡን ከለዉ ሓደ ሓደ ግዜ እዞም ፍሪ ራዲካልስ ትበሃሉ ዝፍጠሩ ኣለዉ እዚኣቶምን ንጂን ከጥቁዑ ይኽእሉ ጂናት ከጥቁዑ ይኽእሉ እዚኣቶም ጂኣትዮም ኣብ ውሽጢ ዝተፈላለየ ኣካላት የጥቅዑ እዚ ንባዕሉ ትሕማምካ ነቶም ጂን ዝፀልም ቶም ሰልስ
1: ወዲ ሰብ ፍጥር ካብ ዘበል እርጋንን ሞቱን ምስኡ ምኻይዲ ምዃነን ፍሉጥ ነገር እዩ ኣብ መጀመርያ ክሳብ ማእከላይ ዕድመ ዝበፅሕ ሰብነቱ እናጠንከረን እናደልደለን እዩ ዝኸይድ እንደገና ድማ እናንቈልቈለ ክኸይድ ይጅምር ኣብ መወዳእትኡ ኸዓ ብሞት ይፍለዩ እዚ ኣብ ኩሉ ህይወታዊ ዘሎ መስርሕ እዩ ብሓፈሻ ክረአ እንከሎ ግን ወዲ ሰብ ክሳብ ክንደይ ዕድመ ክጸንሕ ይኽእል
0: ወዲ ሰብ ስጋ ሕጂ ከባቢ 120 እቲ ዝለዓለ ዕድሜ 120 ቁሩ ከዓ ንኻ ወስጋ 125 እቲ ዝለዓለ ወዲ ሰብ ተበፅሒ ዘሎ ታሽሙን ሓንቲ ኢጣልያዊት ኣላ 120 ሳያ ዘለ እቲ ዝለዓለ ትበሃል ኣብ ዓለም ሕጂ ገለ ጃፓናውያን ኣብኡታት ድበፅሓ ነረን ቅድሚያ ማለት ኣብ ካረንተሊ እምበር ሓንቲ ጃፓናዊት እውን 120 ክንደና እዮም ንብልክዕ ግን ቁርብ ካብ 120 ዝሓለፈት እውን ነይራ የላን ብሂወት ማለት ሕጂ እታ ብሂወት ካብ ዘለዉ ግን እዛ ኢጣልያዊት እያ ሕጂ እዚ ሕጂ ህልዊ ናይ ዕድመ ገደብ እዩ ግን ወዲ ሰብ ብኣድዩ ትውሰን ካብኡን ላዕሊ ክኸይድ ክእል ዶ ድሕር ኢልና እወ ብቴዎሬቲካሊ ወይ ከዓ ብክልሲ ሓሳብ መፅናዕቲ ውህዮታት ስራሕ ናይ ጂናት ገለ መል ኩሉ ብመፅናዕ እንታይ ብል ወዲ ሰብ ክሳብ 150 ዕድመ ናይ ምብፃሕ ተኽእሎ ኣሎ ስለዚ ኣሎ እዚ ተኽእሎ ዘሎ
1: ወዲ ሰብ ኣብ ውሽጡ ብውሃዮታት ኣካሊት ስርዓታት ብግዳም ድማ እቲ ዝረአ ቅርፂ ሰብነት ዝለበሰ እዩ ንሰብነትና ብዙሓት ነገራት እዮም ዝጻረርዎ ከምቲ ሃዋስያን ማለት ድቀ ህይወታውያንን ካልእ ብግዳም ዝጽልወና ሃሰይቲ ቀመማትን ጨረራትን ምጥቃስ ይከኣል ነዚኦም ስርዓተ ምክልኻል ኣካላትና ብጉቢኡ ዝከላኸሎም ግን ንዅሎም ይቈጻጸሮ ማለት ኣይኮነን ምስ ዓለማዊ ምዕባለ ዕድመ ወዲ ሰብ እናወሰኸ እዩ ዝኸይድ ዘሎ ጽሬት ኣመጋግባ ብቑዕ ኣገልግሎት ሕክምናን ካልእን ተደማሚሩ ንዕድመ ወዲ ሰብ ኣደይብዎ ኣሎ ተወርሶ ኸዓ ኣብ ቦትኡ ኮይኑ ማለት እዩ
0: እሱ ጥራይ ዘይኮነ ብመይኖት ሕማማት ክትጥቃዕ ትኽእል ኣለዎ ትወርስ ኢኻ ነይኖት ሕማማት ክትፀወር ትኽእል ዋላ ስጋብ ክንደይ ዕድመ ክትበፅሕ እውን ትኽእል እውን ካብ ሰቲ ስድራኻ ተወርሶ ኢኻ እዚ ተወርሶ እዩ እ እዚ ሓደ እዚ ግን ከምቲ ኣንተ ወይ ዝበልኮ እዚ ብሓደ ረቑሒ ጥራይ ኮን ዝተፈላለዩ ረቑሒታት ድምር ናይ ኩሎም ረቑሒታት እዩ እዚ ፍሉይ ናይ ዕድመ ስታይት እዚ ልዑል ደረጃ ክብፅሕ ዝኽእል ሓደ ካብቶም ረቑሒታት እዚ ዝብልናዮ ናት እዞም ጂናት ኣብ ገለ ስድራ ኣለዉ ፍሉያት ጂናት እዞም ናይ ሰረተ ፍጥረት ንብሎም ፍሉያት ኣለዉ ይመሓላለፉ ናብ ደቀም ማለት እዩ ብወይ ብወለታት መሓለፉ እዚኦም እጂ እንታይ እዩ እቲ ሰብ ድሕሪቲ ዝግባእ ኩሉ ዘማልአ ኮይኑ ዕድመ ኣዝዩ ይኸይድ ይውስኽ ሓደ ስ እዩ። ካልኣይ ነገር ናይ ከባብያዊ ረቑሒታት ከባቢ ረቑሒታት ንብሎ እንታይ እዩ? ፁሩያ ከባቢ ድሕር ኮይኑ ካብ ብከላ ንፀረ ዝኾነ ወይ ከዓ ውትሑት ብከላ ዘለዎ እቶም ብከልተ ዝበሉ ዝበልናዮም ዞም ኣንተ ወይ ዝጠቐስናዮም እዮም እንታይ እዞም ህወታውያ ንኾኑ እዞም ኬሚካልስ እዞም ታሽሙ ካብኡ ነፃ ዝኾነ ከምኡውን ንጥዑያት ነገራት ትቃልዕ እንድሕር ኮይንካ ካብ ጨረታት ትቃልዕ እንድሕር ኮይንካ እዚ ከባብያዊ ካብ ብከላ ነፃ ዝኾነ ነገራት ኩሉ ትበልዖ ትምገቦ ኤክስፖዝ ንታሽሙ ትቃልዖ ነገራት ታሽምቲ ኮይኑ እዚ እውን ንባዕሉ ሓደ ካልእ ረቑሒ እዩ። እዚኣቶም ከዓኒ እንታይ እዮም ትገብሩ? ቶም ውሽጣዊ ኣካላትና ካብ ዝኾነ መጥቃዕቲ ይከላኸልሎም የባራትዕዎም ከዓ። ስለዚ ዕድመ ትውስኽ ማለት እዩ። ልቢ፣ ሓንጎል፣ ፀላም ከቢ ገለ ኩሎም እዚኣቶም ቶም ቫይታል ኦርጋንስ ብሎ ወይ ከዓኒ ወሰንቲ ንህይወት ዝኾኑ ኣካላት ንዕኦም ይከላኸልሎም ሓይሊ ከምዝገብሩ ከምዝጥንክሩ። ስለዚ እንድሕር ልቢ ፅቡቅ ሰሪሓ ኩሉ ኣካላት ይጥዕ ናቱ ኦክሲጅን ይረክብ ኣሎ ፀዓት ትረክብ ኣሎ ኩሉ ሳምቦ እንድሕር ጥዕየን ከዓ ንከምኡ ልክዕ
1: ጥዑያ እንደባብራ ዝበሃል ምንቅስቓስ ምግባር ትሕዝቶ ዘለዎ ዝተመጣጠነ መግቢ ምውሳድ ብዝያዳ ከም ኣሕመልቲ እንጣጢዕ ዓሳ ፍረታት ዘይተኣውሊዕ ውፅኢት ፀባ መዓርን ካልኦትን ብኣገባብ እንተወሲድና ከም በዓል ፊኖ ሽኮር ጨው ስብሒ ዝኣመሰሉ ኸዓ እንታወጊድና ካብ ዝተፈላለዩ ሕማማት ነፃ ክንከውን ንኽእል። ከምኡውን ሙሉእ ጥዕናን ነዊሕ ዕድመን ይህልወና። እኹል ዕረፍቲ ምርካብን ካብ ዝኾነ ሃሳይ ወልፊ ነፃ ምስ እንኸውንን ዕድመና ክነውሕ ዓብዪ ተኽእሎ ከም ዘለውን ይግለጽ እዩ። ብተወሳኺ
0: ሓደ ሰብ ብፍላይ ብዕቤቱ ስድራ ቤቱ ኣዕሩኽቱ መሓዙቱ ከባቢኡ ምዚ ፅቡቕ ርክብ እንድሕር ሃልይዎ ፅቡቕ ምውሳእ እንድሕር ሃልይዎ ሕጂቲ ኣእሙራዊ ኩነታት ኣእሙራና ንባዕሉ ሓደ ዓበ ነገር እዩ ንምንዋሕ ዕድሜና ኣዝዩ ታሽሙ እዚ ኣወንታዋ ጣምታ እንተልይካ ንመፅእ ትሓስብ ትምድብ እንተኮይንካ ዕድሜ ኸውን ይነዊሕ እዩ። ናቱ እንድሕሪ ፅቡቕ እወታዊ ኣጣምታ እንተልይካ እንታይ ማለት እዩ እንታይ ሂወት ምልእቲ ትስፈውቲ ኮይና ክትቅፅል እያ ዝብላ ተሓሳስብ ኣለካ። ስለዚ ዕድሜኻውን ክነውሕ ክእል ድሕሪ ፅቡቅ ማሕበራዊ ርክባት ሃሊካ ምስ ኩሉ ምስ ድረኻ ፅቡቅ ዝምድና ምስ ከባቢኻ ኣብ ተፈላለዩ ኩሉ ናይ ማሕበራዊ ክሳት ዋሳእ እንድሕር ኮይንካ እዚ እውን ንባዕሉ ንዕድሜኻ ንምንዋሕ ዓብተር ኣለዎ። ኣብዚ ሓሊ ዝነብሩ ዝያዳ እንታይ እዩ እቲ ዛሕሊ ይዕቅቦም እዩ ነቶም ነሰብነትና ነቶም ዋሄታት ዚ እቲ መስርሕና ክንዲቁርብ የዳናጉዮም ሞኒ ዝነውሐ ዕድመ ትፀንሕ ሙቐት እንተኮይኑ ኩሉ ግዜ ኣፍኮርስ ሎሚ ወዲ ሰብ ዳርጋ ንኸምኡውን ብፍላይ ኣብዚ ምዕብል ዓለም ንሙቐት ተቆፃፂርዎ እዩ።
1: ሰባት ኣብ ሓፂር ግዜ ኣካሎም ናይ ምንቁልቋል ለውጢ ክገብር ተዓዚብና ንኸውን ኢና። እዚ ዕድሚኦም ስለ ዝኣኸለ ወይ ስለ ዝኣረጉ ኢልና ንድምድሞ ኣይኮነን። ብውሽጣውን ግዳማውን ፅልዋታት ብቐጥታ ስለ ዝህሰ እዮም ኣበ ሰሙናት ይኹን ኣዋርሕ ብሓንሳብ ነብሶም ዝወድቕ። ከምዚኦም ዓይነት ሰባት ገለ ነገር ዝጎደሎም እዮም።
0: እወታዊ ኣጣማምታ እወታዊ ኣተሓሳስባ እንተልካ ኣብ ሂወት ንባዕሉ ኣብ ምንዋሕ ዕድመ እውን ልዑል ተር ኣለዎ። ከምኡ ኣጣማምታ እንድሕር ኣለዎ ሰብ ዕድመ እታሽምሉ ሕጂ እዞም ከምዚኦም ሰባት እዞም እወታዊ ኣጣማምታ ዘሎም ከምዚ ትብሎ ዘለካ ሕጉሳት የመ ሕውሳት የመ ዋዛ ንሂወት ሲ ብታሽሙ እዮም ድርዎ ኣይጭነቑን እዮም እዘ እቲ ምጭናቕ ንባዕሉ ኮ ሕማም እዩ ትፈልዲኻ ስትረስ እንዲና ንብሎ እዚ ምጭናቕ ከምኡታት ኣመሰለ እንታይ ታሽሙ ጥራይ ኣይኮነን ኣእሞራዊ ታሽሙ ጥራይ ኣይኮነን ሕማም ልቢ የምፅእ ሕማም ፀቕጢ ደም የምፅእ እዚኣቶም ቀተልቲ እየም ካልኦት ኣካላት እውን ከም ፀላም ከብዲ ገለ መለ እውን እዚኣቶም ክጥቁዑ ይኽእል። ብፍላይ ግን ናይ ልቢ ናይ ኣእምሮ ናይ ፀቕጢ ደም እዚኣቶም ከምፅእ ኽእል እንድሕር ሰብ ዝጭነቕ ዝሓስብ ዝንትብል ቅዛነት ዘጥቅዖ እንድሕር ኮይኑ ናይ ቅድም ብሕማማት ክጥቃዕ እዩ። እዞም ናይ ልብን ስርዓተ ዝረተምን ንብሎም ብፍላይ ናይ ኣእምሮ ጭንቀት ንባዕሉ ዝታሽመምፅኣልካ እዩ።

0: ዕድማ ክሕፅር ይኽእል እዩ።
1: ሕጂቲ ክንምልኦ ንኽእልናዮ ኣቦይ ኣብቲ ምስፋሕ ናይቲ መነባብሮ እኒ ኣብቲ መነባብሮ ቦይ ርጉእ እዩ ከምቲ ክብሎ ፀንሐ ርጉእ እዩ መሓድሩ ከዓ ብግቡእ እዩ ዘመሓድር።
0: እዞም ከምዚኦም ሰባት ሕጂ ካብዚ ናይ ፅምዋን ማሕበራዊ ተነፅሎም ኣሕየትን ክፎመን እዮም ንባዕሉ ፅምዋን ማሕበራዊ ተነፅሎም ከይ ዕድመካ ይሕፅረልካ። ስለምንታይ ኣብ ጭንቀት ኣብ ቅዛነት ኣብ ተፈላለዩ ሕማማት ተኣቱ ካብ ሰብ ትነፅ ኢልካ ከይ ቅዛነት ንባዕሉ ሓደ ዓብይ ሕማም እዩ ሕማም ናይ ኣእምሮ እዩ። ኣብኡ እውን ናብዞም ከምዞም ኣልዛይመር ዝበሃል እዚ ሕማም ኣልዛይመር ማለት እዩ ሕጂ ናይ ሕማም ረሲዕ እሱ ንባዕሉ ሕጂ ነቶም ነቲ ስርዓተ መትኒ ዘነርቨስ ሲስተም ይጥቀዕ ስለ ዝኾነ ኣእምሮን ኩሎም እዚኣቶም እንዳተዳኸሙ ይኸዱ ሞኒ ኣብ መወዳእታ ናብ ሞት ክብፅሕ ክኽእል እዩ።
2: ንእርጋን ኣቐዲምካ ኢኻ ክትዳለወላ ዘለካ ቅድሚ ኣካላት ምድካሙ ዝተፈላለዩ ክንክናት እናገበርካ እንተ መፂኻ ቀጻልነት ክህልዎ ይኽእል እዩ። ኣብ ዝተወሰነ ግዜ ጥራይ ኣካላትካ ክትከናኸን ምፍታን ግን ጽቡቕ እኳ ተኾነ ውሑስ እዩ ክንብሎ ግን ኣይከኣልን እዩ። ነዊሕ ዕድመ ምጽናሕ ናይ ብዙሓት ነገራት ውህሉል ዕየ እዩ ክኸውን ዝኽእል።
3: እንታይ ደዘውትራ ኣቦይ መግብን እዚ ማዕርን ጠስምን ተወስኾ ውፅኢት ፀባ ጠስሚ ብመግቢ ወስዶ ብምስታይ ካ ወስዶ ጉበያ ገይሩ ብንግሆ ፈውሳዓሰ ኢሉ በዛ ጉበያ ማይነሰት የላ በዚኣ ብኣ ውድእ ንግሆ እዚ ሂወት እዚ ብፍላይ ኣብዚ ኣነ ኣብዚ ዕድመ ድብለካ ዘለኹ ኣነ ደርከብ ኩሉ ግዜ እዚ ትጭቡጥ ሓበሬታ እዩ ማለት እዩ። መዓር እውን እንተኾነ በዛ ስልጣና ናይ ፀብሒ ንእሽተይ እንተኾነት ክውዳእ ትኽእለሉ ግዜ እውን ነይሩ እዩ ኣብቲ ግዜ እዚ።
0: ካልኣይ ነገር እንታይ ኣሎ ምስጋና ከዘውትር ኣሎ ወዲ ሰብ ሕቲ ብትዝረኸቦ ምስጋና ተዘውትር እንዳሕር ኮይንካ እቲ ኣወንታዊ ዝረኽብካዮ ኣወንታዊ ነገራት ኣብ ሂወትካ ንሱ ትዝክር ሞ ኩሉ ግዜ ሕጉስ ትኸውን። ሳለሳይ ፍሽኽታ ዘውትር ይብለካ ፍሽኽታ ምስ ኩሉ ሰብ ፍሽኽታ ተዘውትር። ሰባት ክትረክበል ኣነት ድኳን ድሕር ከይድካ ክትብል ትዕልል ምስኦም ፅቡፅቡቑ ኣብ ሕክምና ክትፅበ ከለካ ምስቶም ከባቢ ከዘሎ ፅቡቕ ትዕልል ኣብ እንዳ ሻሂ እንዳገለ ከይድካ ትዕልል ኣውቶቡስ ክትፅበ ከለካ ምስ ሰባት ዝረኸብካዮ ምሲ በቃ ብፍሽኽታን ፅቡቕ ዕላለ ንርካ ንርእስኻ ሕጉስ ኢኻ ንስኻ ትሕጎስ ንሰብ ትሕጉስ። ካልእ ኣብ ማሕበራዊ እዚ ክለባት ዋለ ገለ መለ ኣብኡ ትሳተፍ እንታይ ማለት እየ ማሕበራት እቶ ናይ ቦት ናይ መፅሓፍቲ ክለብ ክኸውን ይኽእል ናይ ስፖርት ክለብ ክኸውን ይኽእል ወይ ካልእ ናይ ዕቁብ ማሕበር ድዩ ናይ ገለ ኮታት ምስ ሰባት ትራኸበሉ ትዘናጋዕሉ ምክንያቱ ምስ ናትካ ተመሳሳለ ኣተሓሳስባን ኣረኣያን ዘለዎም ሰባት ትራኸብ ኢኻ። ስለዚ ሓንኮልካ ኩሉ ግዜ ካብ ጭንቀትን ካብ ዝታይ ነፃ ኸውን። ካልእ እንታይ እዩ ኣብ ሃይማኖት እውን እምነት ንባዕሉ ዓብዪ ነገር እዩ። ኣብታ ናይ ሃይማኖትካ ከይ ትካላትን ኣብኡን ተሳተፍ ኣብኣ ዘውትር ተሳተፍ ናቲ ኣብኡ ተመሳሳሊ ብዙሕ ነጥፍታት እዩ ዝካየድ ተሳተፍ ድኻላት ሓግዝ ሰባት እንዳር ሓጊዝካ ንኻ ዓብዪ ዕጋበት እዩ ዝህበካ። ካልእ ወለንታዊ ሓገዛት እውን ንኣብነት ፍልጠት እንተሊካ ንሰባት ኣካፍል ዝኾነ ሓገዛት እንተሊካ ዓቕሚ እንተሊካ እውን ትሕግዝ ንባዕሉ እዚ ንሕጋዝን ሰባት ዓብዪ ክስታ እዩ። ናብ ሰባት ብፃሕ ናብ ቤተሰብካ ናብ ኣዕርኽታ ኬትካ ብፃሕ ኣዕልል ተዘናጋዕ ብኣንፃር እውን ኣዕርኽትኻ ቤተሰብካ ክበፅሑኻ ዓድሞም ኣተባብዓዮም መፂኦም ክዕልልካ ንባዕሉ እዚ ንባዕሉ ብፍላይ ኣብ ቤተሰባት ካብዚ ዝቕዛነት ተነፅሎ ፅምዋ የናግፎም እዩ። ንዓኻ ባህ ዝብለካ ነገራት ከዓ ክትገብር ኣለካ መፅሓፍ ክኸውን ይኽእል ኣትክልቲ ገለ ምግባር ዕንበባ ክኸውን ይኽእል ገለ ምግባር ክኸውን ይኽእል ወይ ከዓኒ ኣለው ገለ ሰባት እውን ገለ ሓኮት ዝብሉ እዚ ሆቢስ ዝበሃል ማለት እዩ ተፈላለዩ ከምኡውን ክህልወካ ኣሎ ምክንያቱ እቲ ሓንጎልካሲ ኩሉ ግዜ ትሑዝ ክትገብሮ ኣለካ ማለት እዩ።
2: ብዛዕባ እዚ ኣርእስቲ ጎስጓሳት ምክያድ ኣገዳሲ ምኳን እዩ ዶክተር ዘረኣብርኩ ዝገለጽ። ሰባት ክንዲቲ ዝሰምዕዎ ዝረኣይዎን ዝፈለጥዎን እዮም ተመክሮኦም ዛዕቢ

0: ኣብዛ ዓውዲ ጎስጓስ እንተ ኣካይድና ድማ ሰባት ክሳብቲ ብህይወት ዘለና ጥዕናና ንምሕላው ካብ ሓሊፉ እውን ነዊሕ ዕድመ ምእንቲ ክንጸንሕ ኣካላትና ኣበ ምክንኻድ ንጡፋትን ንቑሓትን ክገብረና ይኽእል እዩ የበል።
1: ኣብ ሕብረተሰብና እቲ ውሉድ ንወላድኡ ይዓሊ ናናት ኣብቲ መዕብል ዓለም ካል እዩ ከ ይዓሊ ካኣልዮ ግን ኣፍልጦ ክህልዎ ኣሎ። ብዙሕ ግዜ ብጉጉይ ኣተኣላልያ ከ እንታይ ሽሙ ባእሲ ምስ ወለድን ውሉዳትን ኣለዉ። እቶም ወለዲ ኣብዘይ ዕድሚኦም ይሓልፉ፣ ኣብዘይ ሕማሞም ይወድቁ። ሰኣን ኣተኣላልያ ግን ፍልጠት ሰኣን ፍልጠት ናይ ኣተኣላልያ ማለት እየ። እዚ ክህሉ ግን ከይ ጎስጓሳት ክካየድ ኣለዎ መስለን ብኩሉ መዳይ ከይ ብወገን ሕክምና፣ ብወገን ዝመዓከናት ዜና፣ ብወገን ቲ ማሕበራዊ ንባዕሉ ማሕበራዊ ሚኒስትሪ እየን ሰብኣዊ ድሕነትን እዚ ዓብ ተረ ክህልዎ ዝግበኦ ምናቱ ዝያዳ ሓላፍነት ምስ እዩ ንኣነት ናይ እዚኦም ከምዚኦም ተሰኪሙ ዘሎ።
0: ደጊም ዝተረፈ የለን ክመውት እየ ካብዚ ዓለም ንሓዋሩ ክፍለየ እናበልካ ምሕሳብን ምጭናቕን ንባዕሉ ንሞት ዘቀላጥፍ ባእታ እዩ። ካብ ጽምዋ ምግልጋል ተዘክሮታትካ ከተሐድስ ምፍጣን ኣወንታዊ ሓሳብ ምሕሳብ ምንቅስቓስ ዝሕጉሰካን ዘድልየካን ነገር ምስማዓን ምርኣይን ቁጥዐ ምውጋድ ገዳፍ ምዃን ኣሻቕልቲ ዛዕባታት ምውጋድ ቀጻሊ ሕክምናዊ ክትትል ምግባር ለጋስ ምዃንን ካልእን ዕድመ ኸናዊሕ ዝኽእሉ ገለ ካብቶም ረቋሒታት እዮም።
2: ደረቦኦም ጥሉል ምኽሮም ጥሉል እዩ ፅቡቕ ኢና ተናቢርና እሶም እዚኣ መዓልቲ እዚአን ገይረ ኣነ እዚኣ መዓልቲ ገይረ እቲ ከዓ ይኣክል እዎ እንታይ ክንብሎ ንኣምላኽ እሞ
0: ተወሳኺ ዝኽብሃል ዝጸንሐ ህይወትና ውሕስቲ ክትከውን ኣብ ዓለም ክሳብ ዘለና ጥዑይ ኤርጋን ከነስተማቕር ከይኣረግናን ምስ ኣረግናን ክንገብሮ ዘለና ነፍሰ ክንክን ንኽንፈለጥ ዕድሜና ኽነናውሕ ብሞያውያን ዝተዳለዉ ጽሑፋት ሃሰስ ምባልን ንትሕዝቶ ኣብ ጥቕምና ንምውዓል ምጽዓርን እውን መመላእታ እዚ ኸነዕለሉ ዝጸናሕና እዩ። ብዛዕባ እዚ ኣርእስቲ ዝተሰነዱ ሃሰስ ምባል ኣገዳሲ እዩ።
1: ኣነ ንባዕለ እውን ናብ ከምኡ ገጸ ይኸይድ ስለ ዘለኹ ንዓየ መጀመርያ እታ መጽሓፍ ከምብባ ጀሚረ ካብኡ ግን እዚኣስ ካብ በይነ ዝጥቀመላ ስለምንታይ እዚ ህዝቢ ነቲ ቅድሚ ሕጂ ብዛዕባ እዚ ኣፍልጦ የለን፣ ብዛዕባ እዚ ዝወፀ ዝተፃሕፈ ነገር የለን። ዳርጋ ዝተረስዐ ኣርእስቲ እዩ ክንብሎ ንኽእል ኢና። ኣቓልቦ ዘይተገብሩ ሕጂ ግን እዚኣ ከምኡ ምኽርን ምዕዶን ትህብ ከይ ነቶም ተኣለይቲ ጥራይ ደይኮነ ንኣለይቲ እውን ኣለይቲ እውን ንስድሮኦም ከመይ ገይሮም ንስድሮኦም ክኣልዩ ከለዉ እንታይ እንታይ ክገብሩ ኣለዎ ንባዕሉ መምርሒታት ኣለዋ ንኩሉ ትጠቅም እያ።

መደብና ትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ እዩ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፅእ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እዮም። ብተወሳኺ

ንኹም የዛነዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ክብሩ ንዕድም። መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

እዚ ሰላምታና ተቐበሉ ፈኖ ኤሬቲቪ ኣብ ምክትታል ትርከቡ ዝኽበርኩም ተዓዘብትና ከመይ ውዒልኩም። ንሎሚ ዓርቢ 12 ሰነ ፍርቂ መዓልትን ፍረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክትታልኩም ብክብሪ ንዓደምኩ ብቕንዲ ርእሰ ዜና ፍለም። ኣብ ንዕዞባ ፀሮና ሓረስቶት ረቡሕ ምህርቲ ዝህብ ሜላታት ንምትእታው ክፅዕሩ ፀውዒት ቀሪቡ። ኣብ ንዕዞባ ማይ ዓይኒ ጎዳእቲ ልምድታት ንምውጋድ ጎስጓስ ተኻይዱ። ኣብ ንዕዞባ ድባርዋ ብሞያ ዝሰልጠኑ ልዕሊ 450 መንእስያት ተመሪቖም። ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕፅል ውሕዳት መዓልትታት ስምምዕ ሰላም ከም ዝፈራረመ ኣሚቱ። ቤልጅዮም ኣብ ዝመፅእ 10 ዓመታት ኣብ ወተሃደራዊ ምህዞ ናይ 4.27 ቢልዮን ዶላር ወፍሪ ከም ትገብር ኣፍሊጣ። ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ብልዑል ናህሪ ላባዕ ከም ዘሎ ተሓቢሩ። ዝርዝር ዜና ሓረስቶት ንኡዞባ ፀሮና ርቡሕ ምህርቲ ዝህብ ሜላታት ሕርሻ ተጠቒሞም እቶታውነቶም ንምዕባይ ክፅዕሩ ፀውዒት ቀሪቡ። ሞያውያን ሕርሻ ብ9 ሰነ ምስ ሓረስቶት ኣብ ዘካየድዎ ርክብ ያታዊ ኣገባባት ማሕረስ ከምቲ ዝድለ ውፅኢት ስለ ዘይህብ ሓረስቶት ምስ ተመክሮኦም ብምዝማድ ብስነ ፍልጠት ዝተደገፈ ኣገባባት ተኸቲሎም እቶቶም ከዘይዱ ዘኻኺሮም። ሓላፊ ቤት ፅሕፈት ሕርሻ ኣቶ ሃብትሽ ተኸለ ብርሃን ኣብ ዘስምዖ ቓል መሬት ሕርሻ ብዝግባእ ምድላው ብመስመር ምዝራእ ምሩፅ ኣዝርእቲ ምጥቃምን ዑደት ኣዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት ከም ዝኾነ ብምጥቃስ ሓረስቶት ንተግባራውነቱ ክፅዕቱ ኣተሓሳሲቦም። ኪላ ልምዓት በቑልን ዘራእትን ኣብ ንኡዞባ ፀሮና ኣቶ በሪሁ በየነ ብወገኑ ጎኒ ጎነቲ እቶታውነት ሕርሻ ንምድንፋዕ ዝካየድ ፃዕሪ ሓረስቶት ንመማዕበሊ እቶትን ምክልኻል ባልዓትን ዝጥቀምሉ ብባህርያዊ ኣገባባ ዝተዳለወ ክኸውን መኺሩ። ብዘካዚ ሓረስቶት ኣብ ልምዓት መስኖን ምርባሕ እንስሳታትን ዘካይድዎ ንጥፈታት ብዝተዋሃደ መገዲ ከሰላስሉ ዝሓብር ኣቶ በሪሁ ውፅኢት ኬሚካላዊ ፀረ ባልዕን ድኹዕን ካብ ጥቕሙ ጉድኣቱ ስለ ዝዓቢ ከወግድዎ ተላብዮም። ኣብ ንኡዞባ ማይ ዓይኒ ጎዳእቲ ልምድታት ንምውጋድ ዝዓለመ ጎስጓሳት ንነበርቲ 15 ዓድታት ተኻይዱ። እቲ ኣብ ምምሕዳራት ከባቢ ዑናዋጦትን ቅናፍናን ዝተኻየደ ጎስጓስ ንቕሓት ሕብረተሰብ ብምብራኽ ሓደጋኛነት ጎዳእቲ ልምድታትን ባህላዊ ፍወሳን ንምግላፅ ዝዓለመ እዩ። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ተኽለ ዛይዳ ብዝሃቦ መብርሄ ኣብቲ ንኡዞባ ብደረጃ ኮሚተ ምርጋፅ መሰላት ቆልዑ ምውጋድ ክሽቦን መርዓት ትሕቲ ዕድመን ዝካየድ ዕማማት ፅቡቕ ውፅኢት ይህብ እኳ እንተሎ ጎዳእቲ ልምድታት ምሉእ ብምሉእ ንክጠፍእ ግን ዝያዳ ፃዕሪ ከም ዘድሊ ኣገንዚቦ። ኣብ ቆልዑ ዝካየድ ከም ምኽላእ ዓንቀር መትኮሳ ምኽላሕን ካልእን ዝኣመሰለ ሓደገኛ ሳዕቤናት ዘለዎ ባህላዊ ልምድታት ክእረም ከም ዝግባእ ዝጠቐሰ ኣቶ ተኽለ መራሕቲ ሃይማኖት ከም ፀለውቲ ኣካል ሕብረተሰብ ንጡፍ ተርኦም ክፃወቱ ተላብዮም። ኣብ ማሕዳር ንኡዞባ ማይ ዓይኒ ኣቶ ኣፈወርቂ ርእሶም ብወገኑ ጥዕና ህዝቢ ዝጎድኡ ልምድታት ሓቢርካ ብምቅላስ ንምግተኦም ክስራሕ ብምዝኻር ንቕሓት ህዝቢ ብምብራኽ ካብቶም መሰረታውያን ናይ ምክልኻል ሜላታት ስለ ዝኾኑ ኣስተምህሮታትን ጎስጓሳትን ክድፋእ ኣሎም ኣዘኻኺሮም። ኣብ ንኡዞባ ድባርባ ብዝተፈላለየ ሙያታት ዝሰልጠኑ 385 ደቂ ኣንስትዮ ዝርከብኦም 452 መንእስያት ብ9 ሰነ ተመሪቖም። እቶም ካብ 2-3 ዋርሕ ብግብርን ክልሲ ሓሳብን ዝሰልጠኑ 75 ብቴክኖሎጂ ኮምፒውተር፣ 77 ብስነ ፅባቐ ፀጉሪ ርእሲ፣ 33 ብምንቃሽን ምምልኻዕን፣ 267 ድማ ብቀዳማይ ረድኤት እዮም። ሓላፊ ሃማመት ኣብቲ ንኡዞባ ኣቶ ዳዊት መንግስቲ ኣባ ዝበስምዖ ቓል ዕላማት ስልጠና ሞያዊ ዓቕምታት መንእስያት ኣበሪኽካ ነብሶም ከም ዝኽእሉ ንምግባር ምዃኑ ብምግላፅ መሻርክቲ ትካላትን ሽማግለ ዕርኹን መንእስያትን ንዝገብሩ ኣበርክቶ ሞጊሱ። ሃማመት መንእስያት በብዝምባሊኦም ንክስልጥኑ ዝፈጥሮ ዘሎ ባይታ ዝነኣድ ምዃኑ ዝገለፁ ኣካየዲ ስራሕ ምምሕዳር ንኡዞባ ድባርዋ ኣቶ ተኽለ ማርያም ገብረ የሱስን ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረን ኣብ መንእስያት ዝግበር ዘሎ ወፍሪ ምምዕባል ዓቕምታት ብስነ ፍልጠት

ኣብ ኣገባብ ንዝድራዕ ህወት ሕብረተሰብ ኣብ ምቕያር ልዑል ተራ ከም ዘለዎ ረዲኦም ሓላፋ ማመተ ዞባ ደቡብ ኣቶ ግርማይ ገብሩ ብወገኑ ተመረቕቲ ቀሲሞምዎን ዘለዎ ሞያ ብግብራዊ ስራሕ ከማዕብልዎን ክነጥፍሉን ብምዝኻር ኣብ ከባቢኦም ዘሎ ዕድላት ናብ ረብሖኦም ቀይሮም መነባብሮኦም ከመሓይሹ ተላብዩ። ኣብ ንኡ ዞባ ዓዲ ቀይሕ ብምክንያት 20 ሰነ መዓልቲ ሰማእታት ሰራሕተኛታት ዝተሳትፎዎም ኣቶታዊ ንጥፈታት ኣብ መቐብሪ ሓርበኛታት ተኻይዱ። እዚ ካብ ሲቪል ሰራሕተኛታት፣ ፖሊስ፣ ኢሚግሬሽን፣ ውሽጣዊ ፀጥታ፣ ቤት ፍርዲ፣ ሃገራውያን ማሕበራት፣ ህግደፍ፣ ተሃድሶን ማእሰርትን ከምኡውን ትካላት መጓዓዝያን መራከቢታትን ብጠቕላላ ልዕሊ 300 ጉልበት ዝተሳትፎ ኣቶታዊ ዕዮ ብቐንዱ ኣብ ምክንኻን ኣግራብ ዘተኮረ እዩ። ብካልእ ወገን ኣብ ከተማ ዓዲ ቀይሕ ንትካላት ውሃብቲ ኣገልግሎት ማለት ሆቴላት፣ ባራትን መዕረፊ ጋይሽን ኣፍልጦም ኣብ እሩም ስነ ምግባርን ምክልኻል ገበንን ንምዕባይ ዝዓለመ ዝተምህሮ ብ10 ሰነ ተዋሂቦም ኣዛዚ ፖሊስ ንኡዞባ ዓዲ ቀይሕ ካፒተን ኪዳነ ፍትዊ ውሃብቲ ኣገልግሎት ትካላት ምስ ፖሊስ ጥቡቕ ዝምድና ብምፍጣር ዘይሕጋዊ ተግባራት ምክልኻል እንተተፈፂሙ ድማ ምቅልዑን ገበነኛ መሓዝን ግዴታዊ ሓላፍነተን ከም ዝኾነ ኣብሪሑ። ዝስዕብ ዜናታት ሃገራት ወፃኢ እዩ። ዝኸበርኩም ተዓዘብትና ነምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕፅል ውሕዳት መዓልትታት ታሪካዊ ክብል ዝገለጾ ስምምዕ ሰላም ከም ዝፈራረማ ትማል 11 ሰነ ብዝሃቦ መግለፂ ኣሚቱ። እቲ ስምምዕ ብላዕለዋይ ሃይማኖታዊ መራሒ ኢራን ሙጅታባ ኻሚኒ ከም ዝፀደቐ ዝጠቐሰ ፕረዚደንት ትራምፕ ብምክትል ፕረዚደንት ኣሜሪካ ጄዲ ቫንስ ኣብ ኤውሮጳ ክኽተም ከም ዝኽእል ሓቢሩ ኣሎ። ፕረዚደንት ትራምፕ ነዚ ዝገልጽ ዘሎ ኣብ መንጎ ክልቲኦም ወገናት ዝካየድ ዘሎ ዝርርብ ገስጋስ ከም ዝረአየ ብምጥቃስ ኣብ ልዕሊ ኢራን ንሳልሳይ ተኸታታሊ መዓልቲ ክካየድ ተወጢኑ ንዝነበረ መጥቃዕቲ ከም ዝሰረዞ ድሕረ ምሕባር እዩ። ይኹን እምበር መንግስቲ ኢራን ነቲ ስምምዕ ብዝምልከት ገና ኣብ ናይ መወዳእታ ውሳነ ከም ዘይተበፅሐ ብምሕባር ብፕረዚደንት ትራምፕ ዝተዋህበ መግለፂ ግምታዊ ምዃኑ ፍሊጡ ኣሎ። ኣፈኛ መንግስቲ ኢራን ዝምልከቶም ኣካላት ንዝርዝር ናይቲ ስምምዕ ይግምግሙ ከም ዘለዉ ብምግላጽ ኢራን ኣብ ረብሓታታ ፈጺማ ዋጋ ዕዳጋ ከም ዘይትገብራ ንጺሩ። ኣቐዲሙ ፕረዚደንት ትራምፕ ሰራዊት ኣሜሪካ ኣብ ልዕሊ ኢራን ከቢድ ደብዳብ ከም ዘካይድ ከምኡውን 900ዊት ነዳዲ ኢራን ንዝሓልፈላ ስትራቴጂያዊት ደሴት ካርግን ካልእ ትሕተ ቅርፂ ነዳድን ከም ዝቆጻጸር ይጠንቂቕ ዘሎ። ሰራዊት ኣሜሪካ ኣብ ዝሓለፈ 2 መዓልታት ኣብ ልዕሊ ዝተፈላለዩ ዕላማታት ኢራን ናይ ነፍሰ ምክልኻል ክብል ዝገለጾ መጥቃዕቲ ከም ዘካየደ ዝፍለጥ እዩ። ኢራን ብወገና ከም መልሰ ግብሪ ናይዚ ኣብ ባሕሬን፣ ኩዌትን ዮርዳኖስን ኣብ ልዕሊ ዝርከብ ወታደራዊ መደበራት ኣሜሪካ ናይ ሚሳይላትን ድሮናትን መጥቃዕቲ ኣካይዳ። መንግስቲ ቤልጅዮም ኣብ ዝቕፅል 10 ዓመታት ኣብ ወታደራዊ ምህዞ ናይ 4.27 ቢልዮን ዶላር ወፍሪ ከም ዝገብር ኣፍሊጡ። ሚኒስተር ምክልኻል ቤልጅዮም ቲዮ ፍራንከን ኣብ ዝሃቦ መግለፂ እቲ ካብ 2026 ክሳብ 2035 ዝትግበር መደብ ወታደራዊ ዓቕምን ኢንዱስትሪ ምክልኻልን ሃገሩ ንምድልዳልን ዘመናዊ ንምግባርን ዝዓለመ ምዃኑ ሓቢሮም። ብመሰረት መደብ ቤልጅዮም ኣብ ነፍሲ ወከፍ ዓመት ኣስታት 400 ሚልዮን ዶላር ንምርምርን ምህዞን ክትስለ እያ። መንግስቲ ቤልጅዮም ኣብ ዝሓለፈ ወርሒ መጋቢት ንወታደራዊ ወፃኢታት ሃገሩ ናብ 2.1 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘበሎ ዝዝከር እዩ። ጀርመን፣ ብሪጣንያ፣ ፖላንድን ሮማንያን ዝርከበን ሓያሉ ሃገራት ኤውሮጳውን ወታደራዊ ወፃኢታትን ናይ ምዕባይ ስጉምቲ ከም ዝወሰዳ ዝፍለጥ እዩ። ፀጥታዊ ዘይምርጋ ኤውሮጳ ሃገራት ዞባ ዓቕሚ ምክልኻልን ከደንፍዓይ ደፋፍአን ከም ዘሎዮም ወታደራውያን ክኢላታት ዝጠቕሱ። ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ብቫይረስ ቡንዲ ብጉዮ ዝስዕብ መልከፍቲ ሕማም ኢቦላ ብልዑል ናህሪ ይላባዕ ከም ዘሎ ሚኒስትሪ ጥዕናት ሃገር ኣፍሊጡ። ቁፅሪ ናይቶም በቲ ቫይረስ ከም ተለኸፉ ዝተረጋገፁ ሰባት 676 ከም ዝበፅሐ ዝሓበረ እቲ ሚኒስትሪ ዛጊት 136 ሰባት ከም ዝሞቱ ነፂሮም። ኣብቲ ሃገር ብ10 ሰነ ጥራይ 41 ሓድሽ መልከፍትን 9 ሞትን ከም ተመዝገበ እቲ ሚኒስትሪ ብተወሳኺ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ ሚኒስትሪ ጥዕና ኡጋንዳ ብሃገሩ ተኸሲቱ ዘሎ መልከፍቲ ሕማም ኢቦላ ንምክልኻል ተወሰኽቲ ቅጥዕታት ከም ዘተኣታተወ ኣፍሊጡ። ሕማም ኢቦላ ንምክልኻል ዝሕግዝ መሳርሒታት ናብ ኩለንተን ምስ ዲሞክራሲያዊት ሪፓብሊክ ኮንጎ ዝዳወባ ዞባታት ከም ተዘርግሐ እቲ ሚኒስትሪ ብተወሳኺ ገሊጹ ኣሎ። ኣብ ኡጋንዳ በቲ ቫይረስ ዛጊት 19 ሰባት ከም ተለኽፉን 2 ከም ዝሞቱን ፀብጻባት ተሃገር ይሕብሮ። ዲሞክራሲያዊት ሪፓብሊክ ኮንጎን ኡጋንዳን ብለብዒ ሕማም ኢቦላ ከም ተጠቕዓ ብ15 ጉንበት ምእዋጀን ዝፍለጥ እዩ።
ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ድሕሪ እቲ ኣብ 976 ፈለማ እዋናዊ ሰናስን ፈለግ ዛይርስ ትራኤ ቫይረስ ኢቦላ

ሓድሽ ለውዳት ሕማም ክኽሰት እዚ ንመበል 17 ግዜ ምዃኑ ጸብጸባት ይሕብሮም። ሕማም ኢቦላ ብምትንኻፍ ፈሳሲ ሰብነትን ዝተለኽፈ ሰብ ዝተጠቕመሉ መሳርሒታት ብምጥቃምን ከም ዝመሓላለፍ ክኢላታት ጥዕና ይሕብሮም። ናይ መወዳእታ ዜና፣ ኣብ ፓኪስታን ብዘጋጠመ ሓደጋ ምውዳእ ወተሃደራዊት ሄሊኮፕተር 22 ተሳፈርታ ብምልኦም ከም ዝሞቱ ማዕከናት ዜና ቃሊሐን። እታ ኤም 17 ዝዓይነታ ሄሊኮፕተር ኣብ ከተማ ሙዛፋራባድ ዞባ ካሽሚር ካብ ዝርከብ ማዕርፎ ነፈርቲ ድሕሪ ምብጋሳ ነዊሕ ከይተጓዓዘት ብዘጋጠማ ቴክኒካዊ ፀገም ከም ዝወደቐት እዩ ዝግለጽ ዘሎ። ጠንቅቲ ሓደጋ ንምንጻር ጽዑቕ ምርመራ ይካየድ ከም ዘሎ ሚኒስትሪ ምክልኻል ፓኪስታን ሓቢሩ ኣሎ። እዚ ሓደጋ ዘጋጥም ዘሎ ኣብቲ ብፓኪስታን ዝመሓደር ክፋል ዞባ ካሽሚር ብርቱዕ ህዝባዊ ተቃውሞን ግጭታትን ተኸሲቱ ኣብ ዘለወሉ እዋን እዩ። ይኹን እምበር ሰራዊት ፓኪስታን እቲ ሓደጋ ምስቲ ፀጥታዊ ኩነታት ምትሓዝ ከም ዘይብሉ ገሊጹ ኣሎ። ፓኪስታን ኣብ ዝሓለፈ ዓመታት ን22 ካብተን ስራሓት ሩስያ ዝኾና ኤም 17 ዝዓይነተን ሄሊኮፕተራት ጽገና ከም ዝገበረትለን ጸብጻባት የረድኦም። ኣብቲ ሃገር ኣብ 2022 ብዘጋጠመ ተመሳሳሊ ሓደጋ 6 ወተሃደራውያን መኮንናት ሂወቶም ከም ዝሰኣኑ ዝዝከር እዩ። ዜና ንምዝዛም ኣርእስታቱ ክደግመልኩም። ኣብ ንዕዞባት ፀሮና ሓረስቶት ርቡሕ ምህርቲ ዝህብ ሜላታት ንምትእታው ክፅዕሩ ፀውዒት ቀሪቡ። ኣብ ንዕዞባ ማይ ዓይኒ ጎዳእቲ ልምድታት ንምውጋድ ጎስጓስ ተኻይዱ። ኣብ ንዕዞባ ድባርዋ ብሞያ ዝሰልጠኑ ልዕሊ 450 መንእስያት ተመሪቖም። ፕረዚደንት ዶናልድ ትራምፕ ኣሜሪካን ኢራንን ኣብ ዝቕፅል ውሕዳት መዓልታት ስምምዕ ሰላም ከም ዝፈራረመ ኣሚቶ። ቤልጅዮም ኣብ ዝመፅእ 10 ዓመታት ኣብ ወተሃደራዊ ምህዞ ናይ 4.27 ቢልዮን ዶላር ወፍሪ ክትገብር ኣፍሊጣ። ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ብልዑል ናህሪ ላባዕ ከም ዘሎ ተሓቢሩ። ነስ ሰዓት እዚ ዝተዳለዉ ዜናታት ተዛዚሙሎ ንዝተረፉ መደባትና ናሓድገኩም ብወገነይ ብሩኽ መዓልቲ እዩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብክብሪ ዕድም ሊግ ዞባ ማእከል ትማል ሓሙስ ብክልተ ግጥማት ቀፂሉ ኣሎ ውፅኢቱ ይስዕብ
1: ትማል ሓሙስ 11 ሰነ ሊግ ዞባ ማእከል ኣብ ስታድዮም ከተማ ኣስመራ ቀፂሉ ዝበዕለሉ ቀይሕ ባሕሪ ምስ ሰገን ሓደ ብሓደ ደንደን ንኩባንያ ዕንፀይትን ሓፂንን ሰንበል ክልተ ባዶ ብምስዓር ቀይሕ ባሕርን ደንደንን ማዕረ ነጥቢ ሒዘን ፍልማ ቀይሕ ባሕሪ ምስ ኩባንያ ህንፃ ሰገን ተረኺባ ሰገን ናብ መበል 36 ድቕ ተመዝገን ክፍለ ብዘመዝገባ ሸቶ ሓደ ባዶ ክትመርሕ ክኢላ ቀይሕ ባሕሪ ዝተመዝገባ ሸቶ ንምምላስ ኣብ መጥቃዕቲ ኣድሂባ ተፃዊታ ሸቶ ኣይሰላጣን ንዕረፍቲ ብመሪሕነት ሰገን ሓደ ባዶ ምሪሐን ድሕሪ ዕረፍቲ ቀይሕ ባሕሪ መበል 26 ድቕ ተቐይሩ ዝኣተወ ኬብሮን ያሬድ ብዘመዝገባ ሸቶ ሓደ ብሓደ ምስ ሰገን ክትመዓረ ክኢላ ድሕሪዚ ዝተመዝገበ ሸቶ ብዘይምንባሩ ፀወታ ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሞም ብሉፅ ፀወታይ ናይቲ ግጥም ድማ ካብ ጋንታ ሰገን ተኸላኻሊ ኣቤል ወልደ ትንሳኤ ተረቂሖም ቀፂለን ናብ ሜዳ ዝወረዳ ደንደን ምስ ኩባንያ ሰንበል ተረኺባ ኣብ ዝሓለፈ በዓል ታሕሊ ተሳዒራ 3 ነጥቢ ዘጥፍአ ደንደን ነዚ ፀወታ ናብ ረብሓ ንምቕያርያ ኣንቂዳ ኣትያ ፀወታ ብክልቲኡ ወገን ሚዛናዊ ዝኾነ ምንቅስቃስ ነይርዎ ኩባንያ ሰንበላ መበል 35 ድቕ መንገዲ ሜሮን ዕቑባይ ዝተፈተነት ክዕሶ ድሕሪ ምብኻና ደንደን ካብ ናይ መኣዝን ቅላዕ ናሆም ታደሰ ዝቕልዓ ሴ መብራህቱ ድማ ብርእሱ ገጪኡ ናብ ሸቶ ቀይርዋ ደንደን ናብ መበል 37 ድቕ መሪሕነት ሒዛ ፀወታ ብ ዝቐፅለሉ ድማ መበል 42 ድቕ ደቨን ግብፃዊ ካልኤይቲ ሸቶ ወሲኹ ደንደን ክልተ ባዶ መሪሕነት ሒዛ ንዕረፍቲ ወፅያ ድሕሪ ረፍቲ ኣብ ዝቐፅለ ፀወታ መበል 72

0: ተንደል አካፋሊ ደንደንሆም ታደሰ ተሃጋዚ መስመር ዳኛ በመጽራፉ ማከላይ ዳኛ በቀይህ ካርድ አባሪርወዩም ደንደን ብጎደለ ጾታ ንስተረፈ ጊዜ ዛዚማ በአወታ ድማ ክልተ ባዶ ጾታ ተዓጺዮም ስለዚ ቀይህ ባህርን ደንደንን በ26 ነጥቢ ማዕረ ነጥቢ አዋህልና ለዋ ብሉጽ ጾታይ ናይት ግጥም ድማ ካብ ደንደን ደቨን ግብጻዊ ተረቂሖም መደ ጾታ ሰንበት ማይተመናይ ምሳል ተሕሪር ሰዓት 2 ዘርአትን ጥሪትን ምሳል ሊስ ሰዓት 4 ክረኸባይን ዋንጫ ሰማዕታት ካልኣይ ዲቪዥን ዋንጫ ምን ሓለፈት ሰዓት 2 ደንደን ካልኣይ ዲቪዥን ምሳል ተሕሪር ካልኣይ ዲቪዥን ክረኸባይን ሰዓት 4 ድማ ኣኽርያ ምስ ታለንት ዞባ ማእከል ክረኸባይን ኣብ ናይ ደቂ ኣንስትዮ ዋንጫ ሰማዕታት ንዋንጫ ምን ሓለፈት መምሕዳር ሰንበል ምስ ታለንት ዞባ ማእከል ቅትሪ ሰዓት 8 ከምኡ ድማ ጎዳይ ምስ ዕዳጋ ሓሙስ ሰዓት 10 ክረኸባ መደባሎም
1: ዋንጫ ዓለም 226 ትማሊ ሓሙስ ፈሊሙ ምስ ብዙሕ ፍልይነቱ ዝፈለመ ዋንጫ ዓለም 226 ኣብ መንጎ ኣንጋሪት ሃገር ሜክሲኮ ኣንጻር ደቡብ ኣፍሪቃ ዝተኻየደ ግጥም ፈሊሙ ኣሎ
0: ካብ 11 ሰነ ክሳብ 19 ሓምለ ዝካየድ ዋንጫ ዓለም 226 ምስ ብዙሕ ፍልይነቱ ትማሊ ኣብ መንጎ ኣንጋሪት ሃገር ሜክሲኮ ኣንጻር ደቡብ ኣፍሪቃ ምኽፈት ግጥም ፈሊሞም 48 ሃገራት ሓቒፉ 104 ፀወታ ዝካየድ ዋንጫ ዓለም 226 ኣብ ታሪክ እቲ ዝዓበየ ዋንጫ ዓለም ኣብ 3 ሃገራት ክካየድ መደብ ኣሎም እዚ ንምኽፈት ግጥም ንታሪክ ዋንጫ ዓለም 210 ደቡብ ኣፍሪቃ ዝመሰል ፍጻሜ እምበኣር ኣብ ታሪካዊ ስታድዮም ኣስቴካ ሜክሲኮ እዩ ተኻይዶም ኣስቴካ ስታድዮም ንድሕሪት ምልስ ኢልካ እንተተመልኪትካ ቅድሚ ሕጂ 2 ግዜ ንዋንጫ ዓለም ዘአንገደ ስታድዮም ምዃን እዮም 1970 1986 ከምኡ ድማ ሕጂ 226 ንዋንጫ ዓለም ክአንግድ ዝበቕዐ ስታድዮም እዮም እዚ ጥራይ እውን ዘይኮነ ብ1970 ናይ ፍጻሜ ዋንጫ ዓለም ብራዚላዊ ኣጥቃዓይ ፔሌ ኣብ ልዕሊ ዓዲ ጥልያን ናይ 4-1 ተዓዊቱ ንሳልሳይ ግዜ ዋንጫ ዓለም ንብራዚል ዘግዝመላ ፍጻሜ ኣብዚ ስታድዮም እዩ ታሪክ ተሰሪሖም ዲያጎ ማራዶና ንኣርጀንቲና መሪሑ እውን ብ1986 ርብዕ ፍጻሜ ዋንጫ ዓለም ኣንጻር እንግሊዝ ብሃንድ ኦፍ ጋድ ዝተሰመየት ሸቶ ዘመዝግበላ ዘይትርሳዕ ፍጻሜ እውን ኣብዚ ስታድዮም ኣስቴካያ ተሰሪሓ ብ1970 ፍርቂ ፍጻሜ ዓዲ ጥልያን ኣብ ልዕሊ ምዕራብ ጀርመን ኣብ ተወሳኺ ግዜ 4-3 ስዒራ ዝሓለፈትሉ ክስተት እውን እዚ ስታድዮም እዩ ፈጺምዎም እቲ ኻልእ ፍሉይ ዝገብሮ ድማ 1993 ናይ መኸተ ጉስጢ ጁልዮ ሴዛር ኣብ ልዕሊ ረግ ሃውገን ዝተዓወተሉ 132,000 ተዓዘብቲ ዝተኸታተልዎ ናይ ፍጻሜ ጸወታ ኣብዚ ስታድዮም እዩ ተሰናዲኦም ዋንጫ ዓለም 226 ኣብዚ ስታድዮም ብምፍላሙ እምበኣር ታሪኻዊ ገይርዎሎም ንዓለምና ጸለውቲ ደረፍቲ ንዋንጫ ዓለም 210 ካብቲ ዘይርስዕ ዝገበሮ ደርፊ ሸኪራ ታይም ፎር ኣፍሪካ ኢላ ዝደርፈታ ፍጻሜ ምንባሩ ዝዝከር እዮም ኣብዚ ናይ ትማሊ መኽፈቲ ግጥም እውን እዛ ኮሎምብያዊት ክኸብ ተረኺባ ንዋንጫ ዓለም 226 ተዘካሪ ክገብሮ ካብ ዝኽእል ደርፊ ይቕሪባላ ምስኣ እውን ናይጀራዊ ደራፊ ብሩና ቦይ ተረኺቡ ነይሩ እዮም 1.1 ቢልዮን ህዝቢ ዓለም ንመኽፈቲ ግጥም ዝተኸታተሉ ኮይኑ ኣብ ስታድዮም ኣስቴካ ዝተረኸበ ተዓዛብ ድማ 83,000 ዝበጽሕ ነይሮም መኽፈቲ ጸወታ ኣባላት ምድብ ሓደ ዝኾና ሜክሲኮ ኣንጻር ደቡብ ኣፍሪቃ ብብራዚላዊ ማእከላይ ዳኛ ዊልቶን ሳምፓዮ ምስ ተኸፍተ ከም መኽፈቲ ግጥም ትጽበየ ጸወታ ኣብ ማእከል ዝተሓጽረ ኮይኑ ቐሪቦም እዚ እናኾነ ግን ጌጋታት መስመር ምክልኻል ደቡብ ኣፍሪቃ ገና ከይተጓዓዘ ፈሊሞም ኣብ ታሽዓይ ድቕ ብጌጋ ተኸላኸልቲ ደቡብ ኣፍሪቃ ኣጥቃዓይ ሜክሲኮ ኪዩኖነስ ካብ ሳንዱቅ ቅላዕ መቕጻዕቲ ደቡብ ኣፍሪቃ ቀሊዑ ሸቶ ኣመዝጊቡ ፈሊምዎም ኪዩኖነስ ኣብ ሊግ ስዑድ ዓረብ ዝመደበሩ ምስቶም ዝለዓሉ ኣመዝገብቲ ሸቶ ናይቲ ሊግ እውን እዮም ጾታ ኣብ ዝቐጸለሉ ደቡብ ኣፍሪቃ ገና በዛ ጌጋ ዝተምሃሩ ይመስሉን ዋላ እኳ ጾታ ማእከል ዝተዓብለለ እንተነበረ ሓሓሊፉ ዝርአ ዝነበረ ዘይውሕልነት ዳሕረዋይ መስመር ደቡብ ኣፍሪቃን ንዝተፈጥረ ዕድል ዘይምጥቃምን ካብ ሜክሲኮ ንጸወታ መሊስዋ ዝሒልዎ እዩ ኣብ መበል 41 ከምኡውን 42 ደቓይቕ ካብ ሜክሲኮ ራኦል ኺሜነስ ከምኡውን ኪዩኖነስ ዝተፈተና ኩዓሳሱ ኣብ መወዳእታ ደቓይቕ ናይ ቀዳማይ እብረ ዝጥቀሳ ነይረን መበል 17 ደቕ ኣካፋሊ ደቡብ ኣፍሪቃ ሞኬና ዝወሰዳ ብጫ ካርድን ኣብ ታሽዒቲ ደቕ ዝተመዝገበ ሸቶ ሜክሲኮ ካብ ኪዩኖነስን እተን ዝቕልጠፋ ብጫ ካርድን ሸቶን ናይ ዋንጫ ዓለም 226 ኮይነን ተመዝጊበን ቀዳማይ እብረ ተዓጺዮም ኣብ ካልኣይ እብሪ ጸወታ ናይ ክንፊ ኣጥቃዓይ ሜክሲኮ ጉተረዝ ዘበኸና ኩዕሶ ፈሊሞም ኣይጽንሕን ጉተረዝ ኣብ መልሲ መጥቃዕቲ ዝተቖርጸት ኩዕሶ ቅድሚ ሳንዱቅ ቅላዕ ምእታዊ ክቓልዓ ምስ በለ ተኸላኻሊ ደቡብ ኣፍሪቃ ሲትሆል ሓንኪሉ ውዲቕዎም ነፃ ቅላዕ መቕጻዕቲ ንሜክሲኮ ቀይሕ ካርድ ድማ ንደቡብ ኣፍሪቃ ተኸላኻሊ ሲትሆለ ተዋሂቦም ሲትሆል ኣብ መበል 49 ድቕ ዝተዋህባ ቀይሕ ካርድ ድማ እታ ቀዳሚት ቀይሕ ካርድ ዋንጫ ዓለም 226 ኮይና ተመዝጊባላ ራኡል ኺመነዝ ሓላፍነት ወሲዱ ቐሊዕዋ ኣብ ተኸላኸልቲ ተጋጫ ተመሊሳ

0: ፆታ ናብ ልዕሊ 1 ሰዓት ምስ ተጓዓዘ ኣብ መበል 67 ደቕ ብመኣዝን ዝመፀት ክዕሶ ናይ ኩሉ ግዜ ኣብ መዝጋቢ ሸቶ ሜክሲኮን ብ220 ብዘጋጥሙ ሓደጋ ኣብ ርእሱ መንቃዕቲ ገይሩ ካብ ፉልሃም ናብ ወልቭስ ተጓዒዙ ዘሎን ኣጥቃዓይ ራኦል ኪሜነዝ ብርእሱ ሸቶ ኣመዝጊቡን ውፅኢት ናብ 2 ባዶ ቀይርዎም። ፆታ ቀፂሉ ወጥሪ ደቡብ ኣፍሪቃውያን ሰማይ ዓሪጎም። ኣብ ምክልኻል ደቡብ ኣፍሪቃ ዝርአ ዝነበረ ጌጋታትን ካብ ሜክሲኮ ድማ ንዝተፈጥረ ዘበለ ዕድላት ናይ ዘይምጥቃምን ግን ዘይተፈወሰ ክስተት ናይ ክልትኤን ሃገራት ኮይኑ ነይሮም። ሲበሲ ናይ ደቡብ ኣፍሪቃ መበል 73 ደቕ ካልኦት ቢጫ ካርድ ናይቲ ፀወታ ምስ ወሰደ ደቡብ ኣፍሪቃ 2 ቢጫ ካርድን 1 ቀይሕ ካርድን ኣመዝጊባላ። ዝዋነ ናይ ክንፋት ቃዓይ ደቡብ ኣፍሪቃ እውን መሊሱ መበል 82 ደቕ ኮነ ኢልካ በደል ፈፂምካ ተባሂሉ ማእከላይ ዳኛ ብቪድዮ ዳንነት ምስ ተፀውዐ ተመሊሱ ንዝዋነ ብቐጥታ ቀይሕ ካርድ ካብ ሜዳ ኣባሪርዎም። ዝዋነ ካልኣይ ተፃወታይ ካብ ሓንቲ ሃገራዊት ጋንታ እሞ ከዓ ኣብ መኽፈቲ ግጥም ብቀይሕ ካርድ ዝተባረረ ኮይኖም ደቡብ ኣፍሪቃ ናብ 9 ተፃወቲ ወሪዳ ክሳብ ዚ ሰዓት መኽፈቲ ግጥም ዋንጫ ዓለም 2026 2 ቀይሕ ካርድ ክረኣዮ ምስቲ ብ2006 ኣብ ሞንጎ ፖርቱጋል ኣንጻር ኔዘርላንድስ ዝተመዝገበ 2 ቀይሕ ካርድ ተማዕራሪዎሎም። ፀወታ 2 ባዶ ብመሪሕነት ሜክሲኮ ናብ ተወሳኺ 7 ደቓይቕ ምስ ኣተወ ኣብ መልሲ መጥቃዕቲ ደቡብ ኣፍሪቃ ተኸላኻሊ ሜክሲኮ ሴዛር ሞንተስ ኣብ ልዕሊ ናይ ክንፋት ቃዓይ ደቡብ ኣፍሪቃ ሙዳኑ በደል ፈጺሙ። ማእከላይ ዳኛ ብራዚላዊ ዊልቶን ሳምፓዮ ንደቡብ ኣፍሪቃ ነፃ ቕላዕ ንሴዛር ድማ ቀጥታ ቀይሕ ካርድ መዚዞም። መዓልቱ ናይ ቀይሕ ካርድ መዓልቲ እዮም። ሴዛር ሞንተስ ኣብ መኽፈቲ ግጥም ዋንጫ ዓለም 2026 ሳልሳይ ተፃዋታይ ብቀይሕ ካርድ ዝተባረረ ኮይኖም ኣብ መኽፈቲ ግጥም ይኹን ብሓፈሻ ኣብ ሓደ ፀወታ 3 ቀይሕ ካርድ ክምዝገብ ኣብ ታሪክ ዋንጫ ዓለም ንፈልማ እዋን ኮይኑ ተሰኒዱሎም። ብ2022 ዋንጫ ዓለም ቀጠር ኣብ ሙሉእቲ ውድድር ዝተረኣየ 4 ቀይሕ ካርድ ነይሩ። ኣብ ዋንጫ ዓለም 2026 ግን ኣብ ሓደ ፀወታ እሞ ከዓ ኣብ መኽፈቲ ግጥም 3 ቀይሕ ካርድ ክረኣዮ ኣገራሚ ገይርዎሎም። ዳንነት ከምዚ እንተቐፂሉ ባዶ ተፃዋርነትን ምሕደራ ፀወታን ኣብ ሙሉእ ውድድር 103 ፀወታት ከደኣ ክንደይ ቀይሕ ካርድ ክምዝገብ እዮም። ማእከላይ ዳኛ ብራዚላዊ ዊልቶን ሳምፓዮ ካብ ትፅቢትና ወፃኢ ንፀወታ 3 ቀይሕ ካርድን ምስ 2 ቢጫ ካርድ ብዓወት ሜክሲኮ 2 ባዶ ዓፂዎም። ጉድለት ዲስፕሊን ነዛ ፀወታ ጥራይ ዘይኮነ ንዝስዕብ ናይ ምድብ ግጥማ ግዳይ ዝገበራ ደቡብ ኣፍሪቃ ብኣግኡ ኣብ ሓደጋ ትርከብም። ኣብ ወጋሕታ ሰዓት 5 ብኣቋፅራ ሃገርና ዝተረኸባ ካልኣይ ፀወታ ኣባላት ምድብ ሓደ ዝኾና ቼክ ሪፓብሊክን ደቡብ ኮርያን ተራኺበን። ቼክ ሪፓብሊክ ብመንገዲ ክሪሲ ኣብ መበል 59 ደቕ ንዝሓዘቱ መሪሕነት ክትዕቅብ ኣይከኣለትን። እዛ ኣጥቃዓይ ቶተንሃም ነበር ሶን ሓለቓ ጋንታኣ ዝኾነ ደቡብ ኮርያ ካብ ድሕሪት ተበጊሳ ብሸቶታት ህዋን ግን ኦህን ኣብ መበል 67 ከምኡውን 8 ደቓይቕ 2 ብ1 ረቲዓታ። ሜክሲኮ ንቐዳማይ ምድብ ብ3 ነጥብን 2 ፅብለልታን ትመርሖ፣ ደቡብ ኮርያ ብ3 ነጥብን ሓንቲ ፅብለልታን ካልኦት ኮይና ትስዕባላ። ብስዕረት ዝተበገሳ ደቡብ ኣፍሪቃን ቼክ ሪፓብሊክን ዝመፅእ ሓሙስ ኣብዚ ውድድር ንናይ ምቕፃል ተኽእልአን ዝውስን ግጥም ይፅበየን። ብዓወት ዝነቐላ ሜክሲኮን ደቡብ ኮርያን ድማ ዓርቢ ክራኸባየን። ብዘይካዚ ሎ ምሸት እውን ውድድራት ዋንጫ ዓለም ሓደ ፀወታ ሰሪዕ ኣሎ። ኣንጋሪት ሃገር ካናዳ ንቦዝኒያ ሄርዘጎቪንያ ኣብ ቶሮንቶ ስታድዮም ሰዓት 10 ድሕሪ ቀትሪ ክካየድ እዮም።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘደለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም ነይሩ። ምስ ተረፍ መድባትና ንገድፈኩም ብወገነይ ሰላም።

ደምናትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበይ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳህዘሰ መደብ ክቐርበልና ክሳብ ዝእዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ክኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ዝሰሙን እዚኦም እሞ ንኽትከታተሉ ክብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

0: ይኹን ሓድነት ናይ ህዝቢ ኤርትራ ኣነ ገልፆ ይክእልኒያ
1: ማንታ ፀላእቲ ይሰዒሩ እዚ ሓይሊ እዚ
0: እንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምረት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
2: ጉዕዞ ሕብረተሰብ ኤርትራ ናይ መኸተን ዓወትን እዩ ኣንጻር ክሕሰብ ዘይኽእል ግድል ዝገጥም ህዝቢ ኩሉ ግዜ ይዕወት ካብ ምንታይ እቲ ሓይሊ ዝብል ሕቶ ክስዕብ እውን ባህርያዊ እዩ እንተኾነ ምስጢር ሓይሊ ሕብረተሰብ ኤርትራ ብቐሊል ክትርድኦን ክተስተማቐሮን ዝከኣል ኣይኮነን ይትረፍ ብማዕዶውን ዝዕዘብ ትካልን ኣካልን ነቲ ዓወት ዝጐናጸፍ ህዝብን እውን ትንግርቲ ብቐሊል ክፍታሕ ዘይኽእል ግድል እዩ
0: ኤርትራ ሓይሉ ኩሉ ግዜ ኣብ ሓድነቱ ምክብባሩ ነንርእሱ ምክብባሩ ምድሉ ህዝቢ ኤርትራ ኩሉ ግዜ ሕማቕ ኹን ፅቡቕ ብሓደ እዩ ኣብ ሕማቕን ኣብ ፅቡቕን ህዝብና ዋላ ውሕዱ ኹን በቲ ዓቕሙ ዘላቶ ግን ክንዲ ብዙሕ ይራባሕ ብምንታይ ስለ ዝከባበር ኩሉ እምነት ኣየገድሶ መን ኣበይ ኣየገድሶ ኤርትራዊ ኣብ ዝኾነ ንድሕር ተራኺቡ እንድሕር ተራኺቡ ንዝኾነ ስራሕ ንዝኾነ ውድሆ ብሓባር ሰሚሩ ገብራ ስለምንታይ ህዝቢ ኤርትራ ባህሉ እዩ ካብ ቀደም ወለድና ደፅንሕዎ እዩ ቀደም ወለድና ሲ ወፈራ ገይሮም ዝሰርሑ ነይሮም ቀደምቀደም ወለት ታሽሙ ከይበለ ከሎ ስለምንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምረት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
1: ሓይሊ ህዝቢ ኤርትራ ተሕቶ ሕቂሕሽ ንድሕሪት እዩ ክትኸይድ ዘግደካ ምክንያቱ እቲ ኣብ መፃፃኣና እንተሪእኸኻ ዝያዳ ኣብ ባሕሪ ሓይሊ ህዝቢ ኤርትራ ተኣቱ ንድሕሪት ዝብለካ ዘለኹ እዚ ህዝቢ እዚ እቲ ውሑድ ከሎ ወይ እቲ ንቑሕ ናቱ ውሑድ ከሎ ናፅነተይ ዝበለ ህዝቢ እዩ ናፅነተይ ኣብ ምባል ጥራሕ ጠጠው ይበለን ኩሎም ውፅዓት ህዝብታት ናፃ ክኾኑ ኣለዎም ኢሉ እጂ ሓይሊ ህዝቢ ኤርትራ በዚ ኣረኣያ በዚ ኣናበባ ናቱ ብፀላእቲ ቅልጢፉ ኣብ ቴንሽን ዝኣተወ እዩ እዚ ፍፁም ካብዚ ዘለዎ ንላዕሊ እንተከይዶም ኣይንብረናን ናብ ዝብል ደረጃ ዘብፅሖም እዩ

0: ብፅዓትን ሓይልን ክብርን ርዝነትን ሓደ ህዝቢ ዝልቃዕ ብብዝሒ ቁፅርን ግዝፊ ዝውንኖ ባህርያዊ ፀጋታትን ዘይኮነ ብዝውንኖ ብሉፅ ማሕበራዊ ክብርታት እዩ። ብሉፅ ክብርታት ዝውንን ህዝቢ ጥምረቱ ተሪር፣ ክብሩ በሪኽ፣ ልዕሊ ኩሉ ድማ ሓያል እዩ። ህዝቢ ኤርትራ ንርዝነቱ ርትነት፣ ንግርምኡ ግርማ፣ ንጥምረቱ ትርብ ዝውስኸሉ ኣብ ብዙሓት ኣህዛብ ዘይርከቡ ንዘበናት ብሰላ ኮይኖም ኣንፈት መጻኢኡ ዝቕልስዎ ሕቡ ሓይሊ ኣለዎ።
1: ሓይሊ ህዝቢ ኤርትራ ካብቲ መግዛእቲ ድምሃር ዝነበረ ኩሉ መግዛእትታት ኣብ ልዕሊኡ ናይ ምእሳር፣ ናይ ምቕታል፣ ናይ ካልእ ካልእ ስለ ዝነበረ እቲ ታሪክ ባዕሉ ክፈልጦን ክምሃሮን ክኢሉ ተማሂሩ እውን ብምሉኡ ስጋብዚ ሕጂ ሰዓት ደለናዮ ኣብ ስርሑ ኣብ ልምዓቱ ኣብ ዝኾነ ይኹን እዚ ኩሉ ዲጋታት ክስራሕ ከሎ ኣሎ ተህዝቢ፣ ልምዓት ክኸይድ ከሎ ኣሎ ተህዝቢ፣ ፀላእ ክመፁ ከሎ ኣሎ ተህዝቢ።
2: ሚስጢር ናይ ህዝቢ ኤርትራ ነቲ ሰብራ መበገሲ ኮይኑዎ ንሕና ገድሊ ክጋደል ከሎ እሲ ካብቲ ዝነበሩ ሕብረተሰብ ሒዝዎ ዝኸደ እዩ። ዲስፕሊን ደይከኣል የለን ንፀላኢኻ ምምካት ተፀሚምካ ምባር ብዘለሃካ ምኽኣል ዘይምንብርካኽ እዚ ከዓ ናብ ዝለዓለ ደረጃ ኣብፅሕዎ ህዝባዊ ጉንባር ክሳለፍ ከሎ ዋላ ካብ መሰረቱ 61 ክብገስ ከሎ ህዝቢ ኤርትራ መበገሲኡ እቲ መበገሲ ናይ ፀላእይ ዋላ ይኹን እምበር ንህዝቢ ኤርትራ ኣትሪርዎ ሓደ ከም ድኸውን ገይርዎ ከም ዘይከኣል ዝየለ ገይሩ ከም ድከኣል ከዓ ገይርዎ ንኩሉ ሽግራቱ ጥሜት ኣየገድሶ፣ ፅሜ ኣየገድሶ፣ ናይ ፀላእይ ግፍዒ ኣየገድሶ፣ ይጥመ ይዕረቕ ኣይግድሶ። ከምታ ድፀንሐቶ በታ ዘላቶ ዓቕሚ ክነብር እንታይ ኣሽምቢልዎ እዚ እቲ ዘሕለፎ ምረት ናይ መግዛእቲ
3: ሓይሊ ህዝቢ ኤርትራ ድኣ ፅንዓት፣ ጥምረት፣ ውህደት ብዝተፈላለየ ብሄራት ይኹን ብዝኾነ ቋንቋ ይኹን ኣብ ሓደ መኽባዕቲ ስለ ዝጥምር እቲ ፅንዓት ከዓ እሱ እዩ ዘሰጉሞ ነዚ ግንባር እሱ እዩ።

0: ሓይሊ ሕብረተሰብ ኤርትራ እቶም ብሉፃት ክብርታት ዝያዳ ኩሎም ከዓ ዘይተበትከ ሰንሰለት ሓድነት ስለ ዝውንን ከዓ ግርምኡ ዘይድፈር ዕፎርን ክቡርን ህዝቢ ኮይኑ ክነብር በቂዑ። ክብርታት ንህዝቢ ኤርትራ ኪኖ ፍልስፍና ዝኸዱ እምነ ኩርናዕ ሕላዊኡን ምስጢር ርቅቕ ሓይሉን እዮም። ክብርታት ንሓደ ሕብረተሰብ ብዝተፈላለዩ ምሁራት ብዝተፈላለየ መልክዕ ክግለጽ ይከኣል ይኸውን። ሓይሊ ህዝቢ ኤርትራ እንታይ እዩ?
1: ሓይሊ ናይዚ ህዝቢ እዚ በቃ ብቕልል ዝበለ ወይ በዚ ንሕና ንኽእሎ ዓቐን ዓቕሚ ሓድነት እዩ። ሓድነት ቀለልቲ ምሳሌታት ኣለዋ። እዚ ጥሪት ይዝመታ ነይረን በዞም ዝብለካ ዝነበርኩ ብፍላይ ብግዜ ሃይለ ስላሴ ጥሪት ተዘሚተን ካብ ገጠራት እዚ ኩላህና ንፈልጦ ምብራቅ ኣወፃድፍ ናይ ሳሆ በሎ ናይ ትግሪ በሎ ናይ ትግርኛ በሎ ካብቲ ጫፍ እቶም ዋናታት ምስ ተቆተሉ ተን ጥሪት መፅአን ዕዳጋ ወርታ ኣብቲ ዕዳጋ ናይ እከለ ጥሪት የን መፅአን ዘለዎ ከይትገዝኡ ባህላት ኣብ ከተማ ዘሎ ህዝቢ ከይገዝእካብ ተዘሚተን መፅአን ዘለዋ ጥሪት እ ከይዝመታ እቶም ንፉዓት ከ እንታይ ይገብሩ ናይ እከለ ፈረ ናይ እከለ በቕሊ እንድያ እዚኣ ኣነ ክገዝአ እዩ ክመልሰሉ እየ እሱ ከምዝገዝእ ኣምሲሎም ናብ ዋና ኣይመልሱ
2: መግዛእትታት ዝነበረሲ ንህዝቢ ኤርትራስ ምሂርዎ እዩ ከምዚ ሓልፍ እዩ ምሂርዎ ኩለን መግዛእትታት ዝሓለፋ ስለ ዝማሃርኦ ካብኡ ተመኪሩ ካብቲ ሓደ ናብቲ ሓደ እንዳኸደ ካብቲ ሓደ ናብቲ ሓደ ወለዶ እንዳኸነ ቀጠ ብሎ
3: ህዝቢ ኤርትራ ካብታ ፍጥር ውሉድ ክብል ብመግዛእቲ እዩ ሓሊፍዎ። ስለዚ ተገዝእ ከዓ ተሓባቢሩ ምስ ኩሉ ፀገማቱ ምስ ኩሉ ዋሕዱ ምስ ኩሉ ናይ ቁጠባ ሽግሩ ተሓባቢሩ በታ ዘላቶ ክፀኒዖ ክምክት ነይሩ። ስለዚ መከተ ከዓ እዚ መኸተ እዚ ከዓ ናብ ምንታይ ይሰጊሩ ናብ ቃልሲ ቃልሲ ክብገስ ከለኩም መበገስ እዩ እቲ ናይ ህዝቢ ኤርትራ ሽግር ካብኣት መሞኪሩ ከዓ ህዝቢ ኤርትራ ከዓ በታ ዘላቶ መድፍዕ ተሃሉ ታንኪ ተሃሉ ጥሜ ተሃሉ መራታ ይሃሉ ኒሕ ተፃዊርካ ተኸኣኢልካ ዘሎ ሽግር ከምዘየሎ ጌርካ ንናፅነት ክተምፅእ እንድሕር ኮይንካ ነቲ ተጠፊእካ ደሎ መሰልካ ክትክኦ እንድሕር ኮይንካ ንኩሉ ፀገም ከምዘየሎ ጌርካ እዚ እንታይ እቲ ምከኣል ናይ ህዝቢ ኤርትራ ደበገሶ መበገሲ ኢኻ ምረት ናይ ቃልሲ
1: እምበር ኣሰላማይ ክስታና ኢሎም ፈቲኖምና ባሕሪ ከበሳ ኢሎም ፈቲኖም ናብ እዚ ክትብሎ ይትኽእል እዚ እዚ ፈተናታት እዚ ሕጂ ውፅኢት ናይዚ ፈተናታት እዚ እንተኾና ንሕና ውፅኢት ናይዚ ፈተናታት ክንከውን ዝኽፈልናዮ ዋጋ ኣብ ቅድሚና ኩሉ ግዜ ገይርና ንዕኡ እንዳዘከርናን እንዳ ኣንበብናን ንቐፃሊ ነዚ ክብርታት እዚ ንምዕቃብ ወፈራ ምግባር እዩ። ትትኽእሎ ብዛዕባ እዚ ክኸውን ኣሎ። እዚ ኣብ ገዛ እዩ ኣብ ኣዳራሻት መዲርካ ኣብ መንግስታዊ ቦታታት መንግስቲ ከም ዋና ናይ ክብርታትካ ጌርካ እንተወሲድካዮ ሓንቲ ስጉምቲ ናይ ጥፍኣት እያ። መንግስቲ ኣማእዛን እዩ መሃሪ ኣብዚ ብፅሕና ዘሎ ደረጃ እዩ ከብፅሓና ዘሎ ካብዚ ንዳሓር ኩሉ ሰብ ዕዮ ገዝኡ ንሱ ክኸውን ኣለዎ። ኣብ ገዛኻ ደቂኻ እንድሕር ዛ ሃገርካን ብዛዕባ ሓድነትካን ብዛዕባ መፃኢኻን እንድሕር ዘይትዘራርብ ኮይንካ ካብኡ ይጅምር እቲ ሸለልትነት እጂ ናፅነት ከምቲ ቅድመ ዝበልኮ ብክልተ መንገድታት ይመፅእ ክንብሎ ንኽኢልና ብሓንቲ መንገዲ ከዓ ጠፍእ ብናተይ ርድእት እዩ እዚ ብሸለልትነት ፈውሲ ሸለልትነት ምኸት እያ ኣብ ኩሉ ክንምክት ኣለና ኣብ ኩሉ ክንምክት ኣለና። ሕማቅ የብልናን ኣይውለደናን ክንብል ኣይንኽእልና ሰባት ስለ ዝኾና ሕማቅ ክውለደና ንኽእል እዩ ግን እቲ ዝበዝሐ ነቲ ሕማቕ ናቱ እንተወሒጥዎ ብዙሕ ክሳራታት ናይ ሓደ ሰብ ጥራሕኻ እሱ ንክሳሩ ጥራሕኻ ንሱ ነብሱ እዩ ዝኸስር እምበር ነቲ ህዝቢ ወይ ነታ ሃገር ጉድኣት ካብርደላ ይክድን እዩ ሓደ 2 3 ግን እዚ እውን ከይርከበና ኢና ንብል ሕጂ

ክብርታት ህዝቢ ኤርትራ ድማ ኣብ ውሽጢ ባህልን ልምድን ሕብረተሰብ ዝሰረፀ ሻልሻይ ህዋስ ተባሂሉ ክግለጽ ይከኣል እዩ። ሕብረተሰብ ኤርትራ ኣንፈት ጉዕዝኡ ዘማእዝኑ ዝተፈላለየ ረቂቕ ሓይሊ ዝውንን ጽንዓት ኣብ ዕላማ ተወፋይነት

0: ሓድነት ፍቕር ሃገር ብፃዕርኻ ምንባር ንሓቅን ፍትሕን ምስያፍ ምትሕግጋዝን ርእስኻ ምኽኣልን ከዓ ገሌ ካብ ብሉፃት ክብርታት ሕብረተሰብ ኤርትራ እዮም።
1: ህዝቢ ኤርትራ ክብርታት መለለ እዩ ዝለለየሉ ብፅንዓቱ ምትሕግጋዙ ኣብ ኩሉ ነገር ኣነ ኣብ ዝኾነ ቦታ ተንቀሳቂስካ ህዝቢ ኤርትራ መለለ እዩ ምትሕግጋዙ እዩ። ኣብ ዝኾነ ሽግር የጋጥም ሓጎስ የጋጥም ፀገም ይሃልዎ ጥሜት ሃልዎ ብዘይ የገድስ እታ ዘላቶ ብሓባር ተሓባቢሩ ይሰግራ እዚኣ ከዓታ ክብርታት ናይ ህዝቢ ኤርትራ ኢልና ንገልፀ።
2: ኣነ ክስዋ እስኻ ፅናሕ፣ ኣነ ክብጆ እስኻ ፅናሕ እንዳበሉ ነዛ ሃገር ዘውሓስ ደኣ ደይሱ እዩ ጠቒምና ደኣ ኣብዚ ከምዚ ደረጃ በፂሕና ዘለና ሳላ ከምኡ ድኾነ እንዲ ናይ ገድሊ ሞ መግለፂ ከማን የብሉን እቲ ክብረታት ኣብቲ ናይ ገድሊ ዝነበረ

0: ክኾነን እዩ። ናይ ገድሊ ሞ መግለፂ ኸማን የብሉን። እቲ ክብረታት ኣብቲ ናይ ገድሊ ዝነበረ እንደገና ሕጂ እንዳተጓዓዘ ስለ ዝኸይድ ኣሎ ክብርታትና ኣዝዩ ሓያል ሓያል ክብርታት ይበል ንዓና ከጓዕዘና ናብ ከምዚ ደረጃ ከብፃሓናን ትሪአ እንደ ኣለኻን ዓለማት ክብርታትን ዘይዕቅባ ስለ ዝኾና እንዳ ኣብዚ ኩሉ ከምዝ ተበፂሒ ደሎ
1: ረብሓ ክተቕድም የብልካን ረብሓ ክንብል ከለና ምሳሕ ድራር ማለት ናይኮነን እቲ ሓፈሻዊ ሓዉኻ ሸይጥካ ክድረር ክትሓስብ የብልካን ስድራኻ የዕኒኻ ክትነብር ክትሓስብ የብልካን ሃገርካ የሕልፍካ ሂብካ ክትረብሕ ምሕሳብ ከይስዕርር ወይ ከይህሉ ክንቃለስ ኣለና ዕላማና ሓድነትና ገርና እዚ ትብሎ ዘንበርካ ዘን ዝበልካዮም ብሙሉእ እንተን ሰውራታት ተን ዝርዝር ናይ ክብርታት እንተሰሪሕካሉ ጥራሕ እየን ክቕፅላ እሞ ክትጥቀመለን ትኽእል እምበር ብሸለልትነት እዚአን እንተጠፍየን ንድሕሪት ሚእቲ ዓመት ጥራሕ ይኮንካ ንትኸይድ ብፍላይ ኣብዚ ሕጂ እዋን ሚልዮናት ዓመታት ኢኻ ንድሕሪት ካም ሰብ ህላውካ እዩ ዝጠፍእ ሕጂ ከም ህዝብን ሃገርን ክንቅፅል እሞ እዚ ናይ ብሓቂ ፍሉይ ዝኾነ ወርቃዊ ታሪክ ወይ ክብርታት ኣብ ምውራስ ለይትን መዓልቲ ብቢ ብቕዓትና ብቢቲ ኣብዚ ሃገር እዚ እቲ ሃገራዊ ንቕሓት ብዙሕ ዘስክፍ ኣይኮነን ፖለቲካዊ ብስለት እዩ ዘድልየና እዚ ፖለቲካዊ ብስለት ንብሎ ዘለና ንሓደ ውድብ ንሓደ ሰብ ንሓደ ከባቢ ንሓደ ገለ ዘገልግል ኣይኮነን ኤርትራ ከም ኤርትራ ዘገልግል ነዚ ሕብረተሰብ ክብ ዘብል ምዃኑ ብተመክሮ ፍርያቱ ኢና እዚ ሓድነት እዚ ተፈቲኑ ንቕ ምባል ኣብዩ ዝቕፅል ዘሎ እዩ ዚ ክብርታት እዚ

0: ህዝቢኤርትራ ስሱዕን ገባትን ዓለማዊ እስትራቴጂ ንምርዋይ ተባሂሉ ንዝተነፍጎ ሕጋዊ መሰሉ ንናጽነት ክብረቱ ቐንጢጡ ብልመናን ትካቦን ክረኽቦ ኣይሓለናን። በንጻሩ ንዓመፅትን ገበትን ንምብዳህ ናጽነቱ ብቕልጽሙ ንምርግጋጽን ከም ህዝብን ሃገርን ክብረቱ ንምዕቃብን ደሙ ክኩዑ ዓጽምቱ ክስክስን ረሃጹ ክንጥብጥብን ብሓፈሻ ኣድላይ መስዋእቲ ክኸፍል እዩ መሪጹ። ምንጪ ናይ ትረቂቕ ሓይሊ እውን ክቡር ዋጋ እዩ።
1: ብክልተ መንገዲ ኢኻ ናፃ ናጽነትካ ትረክብ። እታ ሓንቲ ኣብ መጋባእያታት ናይ ዲፕሎማሲ ውሳነታት ጌርካ ናፃ ትኸውን። እታ ሓንቲ ከዓ ዛናትና በትሪ ኣልዒልካ ኢኻ ናፅነትካ ተምፅእ። ንሕና ግን ኣብ መጋባእያ ጥራሕ ናፅነት ይኮነት እንተኸሊኡ እዚ ህዝቢ እቲ ከይኑ ወሲድ እዩ ተፈሪዱ። እቶም ከባቢና ናፃ ክኾን ከሎ በዓል ሊብያ በዓል ሶማዚ ናፅነተን ክረኽባ ከለዋሲ ይግብኦ ነይሩ፣ ግን ንረብሓና ኣይኮነን። ስለዚ ናፃ ከይከውን ዝበለ ጸላኢ ኣቐሚጡ እዚ ህዝቢ እዚ እዚ ትቐንዲ ጸላኢ ድሕሪኡ ነዚ ኣባሃ ወይ ነዚ ውሳነ እዚ ዝሕሉ ሓደ ዋላ ሓንቲ ዘይፈልጥ ደንቆሮ ዲኻ ትብሎ ዋላ ብረብሓ ጥራሕ ናይ ውልቀ ሰባት ዝዓስከረ ስርዓታት ናይ ደርግን ሃይለስላሴ ማለት እዚ ናይ ቀረባ እዋን ክንዛረብ

0: إلي
1: ፅን ኢልካ ምስማዕ ምኽባር ሓለፍትኻ ዝኾነ ጉን ብትምህርቲ ድመፅእ እንዳረእኻ ክምህረክ ድኽእል ሰብ እንዳሰማዕኻ እቲ ዘሎ ኩነታት ኣብ ዓድኻ እንዳዝተውዓልካ ስለ ዝኸይድ እቲ ሓይሉ ዱልዱልን ረዚኒ ናይ ህዝቢ ኤርትራ ምኾን ሪያቱ ቀዳምነት ግን ዲስፕሊን ኣለዎ ህዝቢ ኤርትራ እቲ ዝለዕለ ዲስፕሊን ኣለዎ ካብኡ ስለ ዝኾነ ሕጂ ትመሰረቱ ብምሉኡ ንኩሉ ነገር ዲስፕሊን ዘለዎ ሰብ ኳ ኩሉ ኢደ ዝተውዕል እንታይ ምፅ እንታይ ይኸውን የዝተውዕል እቲ ህዝቢ ካብዚ ስለ ዝብገስ በቲ ሓደ ከይዱ ኣይሽረፍ በቲ ሓደ ከይዱ ኣይጥወ እቲ ሓደ ተመፆ ኣይጥወ ስለምንታይ ኩሉ ፈሊጥዎ ስለ ዝፀንሕ ህዝቢ ኤርትራስ ቀሊል ኣይኮነን ዲስፕሊን እያ እታ ኩላ ክስታይ ትኾነሳ ሓይልን ዲስፕሊን እዩ
2: ሓድነት ክትገልፆ ክቢድ እዩ ሓድነት ንኩሉ ፍልልድየት ካብ ዘየገድስ እምነት ካብ ዘየገድስ መረዳእታ ካብ ዘየገድስ ኣብ ሓደ ምዃን ማለት እዩ እዚ ሓድነት እዚ ከዓ ንህዝቢ ኤርትራ ከም ዋልታ ኮይኑ ኣብ ሓደ ጠሚሩ ናፅነቱ ኣምፅዎ ንሕና ሓድነት ህዝቢ ኤርትራ ክንብል ከለና ኤርትራዊ ኣነ ሕጂ ኣብ ዝኮድኩ ከይደ ኤርትራዊ እንድሕር ኮይነ ሳላ እታ መሰረተ ካብታ ደን ፅናሕትና እንድያ ናይ ወለዲ ናይ ሓድነት ህዝቢ ኤርትራ ሲ ልክዕ እቲ ውድብ ህዝባዊ ግንባር ካብ ኩሉ ፍሉይ እዩ ዝበለ ቃኒዎ ወይ ከዓ እንታሽማ ውዲንዎ እምበር መሰረቱ ካብቲ ሕብረተሰብ ናይ ኩሉ መበቆልስ ካብ ህዝቢ ኤርትራ ዘበጎሰ እዩ ሓድነትና ግን ንኩሉ ክኢልና ንክንከይድ ዋላ ጠሚና ከለና ዋላ ተሸጊርና ከለና ዋላ ከፊእና ከሎ ሓደ ነቲ ሓደ ጆኻ ኣይትሕመቕ ስንንኸስ በርትዕ ኢልና ንንርእስና ስለ ዝተኣሳሰርና ስለ ዝተፃወርና በርከማና ከም ህዝቢ ኤርትራ ዳ ኩሉ ኮ ሽግር ደሎ የለን ግን ሳላ እቲ ሓድነት ስንምንካስ ምኽኣል ምፅዋር ንዘይከኣል ከም ዝከኣል ንዘየለኹም ዘሎ ክፉእ እንተመፅእ ክሓልፍ እዩ ከም ቀደሙ እንዳበለ ስለ ዝተፃወሮ ህዝብና ማስ ኩሉ ህዝቢ ኤርትራ ወላ ዝተጋደለን ዘይተጋደለን ኣብዚ ደሎ ዋርሳይ ኮይነ ዝቐፀሎ ናፅነት ኣብ ምምፃእ ይኹን ኣብ ምክልኻላ ዝሰርሕ ደሎ ክሳብ ሕጂ ደቅና ልዕልና ተጋዲሎም ኣለዉ ደይከኣል ከም ዝከኣል ዘየሎ ኹም ዘሎ ጥሚ ከፊእኒ ኢልካ ኢልካ ደይምሃብ እቲ ከዓ ኢልካ ነታ ዘላ ሸቶ ንክተብፅሓ ስኒ ንክሳ ኢልካ ተፃዊርካ መኻድያ ናይ ህዝቢ ኤርትራ ኣርማ ብኣ ከዓ ንኸይዳ ኣለና ሳላ እዚኣ ከዓ ህዝቢ ኤርትራ ፅሕልና ንሕና ከዓ ሓንቲ ዘይንፈልጥ ተቃሊስና ከዓ ሳላ በላሕቲ መሪሕነታትና ከዓ ቃንዮምና ብዓቕምና ሰብ ኮይና ናብ ከምዚ መረዳእታ ብዓቕምና እውን ኢድና ክነበርክት ክኢልና

0: ድሕሪ መሪር ተጋድሎ ድማ ንናይ ምዕራብን ምብራቐን ርእሲ ሓያላን ስዒሩ ዘውንዳ ጽነት ደፊኡ ህዝቢ ኤርትራ ኣብቲ ጽንኩር ናይ ሓርነት ቃልሲ ነበይኑ ኣንጻር ርእሲ ሓያላን ዓለምና በብእብረ ገጢሙ ክዕወትን ከቢድ ውድታት ሰጊሩ ናጽነት ሃገሩ ከረጋግጽን ዘብቅዖ ዕጥቂ ዘመናዊ ኣጽዋርን ብዝሕሰብን ዘይኮነ ብኣውርኡ እቲ ንውሱን ዓቕሙ ናብ ዘይጸዓት ሓይሊ ዝቐየረ ብሉፅ ማሕበራዊ ክብርታት እዩ ነይሩ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ጸጋታት ውን ሳላ ዘጋጠመና ውን ጸጋታትና ብዓቕምና ንገጥሙ ኣይከኣልና ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና ሳላ እታ ጥምረትና ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእታ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎተት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢል ኣነ ይፅበ
2: እወዚ ሕጂ ንብሎ ዘለና ፅንዓት ኣገዳሲ ዲስፕሊን ገለ ኣብኡ ንዲ ዝጠቓለል እንታይ ሓጊዞሞ ክንብል እንተኮይና ንዝኾነ ኹን ነገር ዝመፅእ ብትዕግስቲ ክዝተውዕለሉ ሞ ንክምልሰሉ ንክምክትን ይኽእሎ ዝኾነ ኹን ንኣብነት ንበል ሕጂ ሓደ ሰብ ከይሰርሐ ሰሪሑ ክበልዕ ኣሎ እምበር ከይሰርሐ ክበልዕ ከም ደይክእል እቲ ህዝቢ ይፈልጥ ማለት እዩ። ንኣብነት ሕጂ ኣነ ክሰርሕ ከለኹ እቲ ሓደ መፂኡ ይሰርሕ ምሳኻ እቲ ሓደ መፂኡ ናይ ክስታይ ኣየንቀዓርርን ናይ ካልእ ዝኾነ ይኹን ክመፅእ ከሎ ፀላኢ ይኹን ገለ ኹን ዋላ ዓቃብ ሰላም ኹን ነዚ ሃገር ዘየ ድልያ ብምሉእ ገና ከሎ እቲ ህዝቢ ይፈልጦ ዝተውዕሎ ኣለካ። ስለዚ እቲ ህዝቢ እንታይ ዝጠቕሞ ብሰካ ተሓይሉ እንታይ እዩ ምስተውዓል ኣለዎ ኣስተውዕሉ እዩ ዝኸይድ ኣይጉቶትኒ ኢኻ ሓደ መፂኡ ሕጂ ኣነ ከምዚ ክገብረልካ ኣነ ከምዚ ገብረልካ እንድሕልዎን ህዝቢ ኤርትራ ኣይሰምዖን ህዝቢ ኤርትራ። ስለምንታይ ብዲስፕሊን ተማሂሩ ወይ ከዓ ብፅንዓት ስለዝዓበየ ማለት እዩ።

0: ኣብ 1998 ብጉልባብ ዶብ ዳግማይ ንዝተፈጸመ ቁልዒ ወራር ኣብ ምፍሻልን ልውላውነት ሃገሩ ኣብ ምውሓስን ከም ዋልታን ኩናትን ዝተጠመሉ ዝገዘፈ ዕጥቂ እውን እቶም ንኤርትራዊ ስነ ኣእምሮ ዝሃነፁ ስውራት ኣፅዋሩ ዝኾኑ ብሉፃት ክብርታት እዩ። ህዝቢ ኤርትራ ብውልቃዊ ረብሓታት ከይሰድዐን ብግዜያዊ ሽግራት ከይተፃዕደን ባህሊ ስራሕን ዓያይነትን ብምኩስኳስ ብኩናት ንዝባደመት ሃገር ዳግም ንምህናፅን ንምብልፃግን ኣብ ዘካይዶ ዘሎ ሓያል ምርብራብ ብሉፃት ክብርታቱ ዝያደ ሓይሊ ኮይኖም ንጉዕዝኡ ናህሪ ይውስኽሉ ኣለዉ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃኑ ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ፀጋታት ውን ሳላ ዘጋጠመና ውን ፀጋታትና ውን ብዓቕምና ንገጥሞ ኣይከኣልና ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና፣ ሳላ እታ ጥምረትና፣ ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎታትልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ። ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪኣ ኢሉ ኣነ ይፅበአ።

0: ኣብ ምውዳድ ምዕሩይ ዝርጋሕ ዘለዎ ማሕበራዊ ኣገልግሎታትን ትሕተን ልዕለን ቅርፅን ንቕልጡፍ ምዕባለ ዝድርኽ ዓበይቲ ልምዓታዊ መደባት ኣሰላሲሉ በዚ መንፅር እዚ ክርአ ንከሎ ክብርታትና ተጻብኦታት መኪትናሎም ጽንኩር መድረኽ ሰጊርናሎም ናይ ልምዓት ፕሮግራማትና ኣንጻር ኩሉ ግንጥነትን ተጻብኦን ተሪር መሰረት ሃኒፅናሎም እቶም ትማሊ ዕል ሓይሊ ዝፈጠሩ እቶም ሎሚ ኣብ ዝለዓለ ጫፍ ብቕዓት ዘብፅሑ እቶም ጽባሕ እውን ካብ ትማልን ሎምን ዝበርኸ ክእለት ዝፈጥሩ ንሶም እዮም ወትሩ ሰረት ህላወናን ዓወትናን እዮም እዞም ፍኖተ ብርሃንና ዝኾኑ ብሉፃት ክብርታት ከይብረዙን ከይሃሱን ከም ብለን ዓይንና ክንከናኸኖምን ክንዕቀሞም ብዘይ ብተኽ ሰንሰለት ናብ ወለዶታት ክነሰጋግሮም ግዴታን ሓላፍነትን ኣለና ምኽንያቱ ምስጢር ዓወት ህዝቢ ኤርትራ ንሶም ስለ ዝኾኑ
1: እዚ ክኸውን ንሕና ክንሕይል ክንክእል ኣለና ንሕና ሓያላት እ ሓያላት ኢና ንዝኾነ ነገር ተፃወርቲ ኢና ብፅፍርና ስለ ንብል እቲ ብፅፍርና ከዓ ረአዮ ኣብ ምንታይ ደረጃ ብፅሒና ኣሎ ኣዝኻ እቲ ምሕያል ካብዚ ዘለናዮ ንላዕሊ ክንሕይል ክንክእል ኣለና ንወሃሃድን ክንጥመርን ኣለና ጥምረት ክህልወና ኣለዎ ናፅነት ሂወቶማ በጅም ዘምፅልናስ ክንጥመር ኣብ ሓደ ሓይሊ ንዝኾነ ዝተፈላለየ ዝመፀና ሓያላት ኮይና ምስጢራውያን ኮይና ዓቂብና ነዚ ሃገር ሓፍ ክንብላ ክንክእል ኣለና
2: 35 በዓል ናፅነት መጀመርታ ንኩሉ ህዝቢ ኤርትራ ናፅነታ ኣብ ምምፅአን ኣብ ምዕቃብ ልዑላውነትን ዝተጋደለ ገና ኣብ ምክልኻል ዘሎ ኣባላት ምክልኻል ብፆትናን ደቅና ወርሳይን ተጋደልትን ማለት እዩ እዚ ኩሉ ዝተወዲኡ ኣብ ዳሓሸ ደረጃ ምስድሮኦም ሃገሮም ዓቂቦም ምስድሮኦም ተራኺቦም ደረጃ ትምህርቶም ክባቢሎም እቲ ንሓስቦ እቲ ዳሓስቦ ኩሉና ንሓስቦ ክንበፅሖን ክበፅሕዎን ይምነየሉ ንኩሉ እዚ ብጣዕሚ ካልኣይ ንምሉእ ህዝቢ ኤርትራ ክሳብ ዛ ሕጂ ብዘይ ዕረፍቲ ኩሉ ነገሩ ፀጋታቱ ትምህርቱ ዕድላቱ ኩሉ ነዛ ሃገር ኩሉ ነገር ዘወፍየላ ኣብ መወዳእታ ድካሓሰላ ብርሃና ንሕና ክካሓሰላ ክንከሎ ቀሲና ብልፅግቲ ኤርትራ ኣነተሪያ ካሓሳይሲ ካልእ ሕጂ ድፅበ የብለን ድፅበ የብሎም ብፀት እውን ወላ እዞም ደቅና እውን ከማና ኣርኪቦም ልዮም ኣነ ፅበያ ግን ብልፅግቲ ልምዕቲ ኣብቲ ንደልያ ዝበፅሐት ሃገር ክትህሉን ክርያን ኣነ ዋላ ይረኣያ ደቀ ይኹን እቶም ብፆተይ ተሪኦማ ብጣዕሚ እዚኣታ ትምኒተይ ካልእ ንኩሎም ምእንቲ ናፅነት ኹን ምእንቲ እዚ ሃገር ክርተ ዝብሉን ዝብሉ ደሎውን ኣብ ግንባር ኹን ኣብ ደገ መዓልቲ ናፅነት መዓልቲ ሓጎስ መዓልቲ ብርሃን ኩሉ ንደልዮ ንረኽበሉ ንቆስነሉ ንሕጎሰሉ ይግበረልና ይብል
3: ኣካል ናይዚ ሕጂ ንብሎ ዘለና ሕጂ ዘድልየና ዘሎ ምውርራስ ወሪስናስ ክነውርስ ሕጂ ኣብ መንጎ ክልተ እምኒ ጭቃ ጌርካ ኢካ ትነድቕ ገዛ ሕጂ እቲ ጭቃ ችመንቶ ክኸውን ኣለዎ ማለት ትርር ዝበለ ኣብ መንጎ ክልተ እምኒ ዝብለካ እቲ ሓደ ናፅነት ዝተጋደለ ኣካሉ ዝኸፈለ እቲ ዝተሰውአ ምስ ተሰውአ እቶም ተረፍ መፂኦም ዘለዉ ሓደ ደረጃ እዮም እዚ መምህር እዩ ሕጂ ኣብ ናፅነት ኣለና ንብል ንሕና ናፅነት ስለ ዝረኸብና እዚ ንዕልለሉ ዘለና ብዛዕባ ነብስና ብዛዕባ ውሽጢና ብዛዕባ ሂወትና ብዛዕባ ሃገርና ንዛረብ ኣለና ዝመፅእ ወለዱ ካባና ዝፅበዩ ከዓ ኣሎ ሕጂ እዚ ሓድነት እዚ ዓቂብና ክንቅፅል ከም ህዝቢ ካብዚ ዝሓ

መደብና ትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበዩ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማር እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተካየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላሊ መደብ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ።

ተኸታኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ ውን ዝተፈላለዩ ዜማታት እውን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ክብሩ ንዕድም መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን

ሓራይ እምበኣ ንዝሃበልኩም ተዓዘብትና ናብ ድብዳቤታትኩም ኢና ድብዳቤ መፅያትና ኣላ ከምዚ ስዕብ ድማ ትብል ብዕለት 30 ወርሒ 5 2026 ቃል ኪዳን ዝኣሰርኩም መርዓውቲ መስፍን በይን ምስ ሚካኤል እሳያስ ርሑስ ጋማ ይግበረልኩም ይብልኹም ኩሎም ስድራ ቤትኩም ብፍላይ ድማ ወላዲትኪ ምሕረት ተኽለ ብርሃን ምስ ኩሎም ኣሕዋትክን ፈተውትኽን ትብል ድብዳቤ መፅያትና ኣላ ንሕና ብወገና እውን ንቋዕቃዓኩም እንዳበልና ነዛ ቀፂላት ትስዕብ ናይ ድምፃዊት ፍረወይኒ ኪዳነ ሃባና ትብል ደርፊ ንሕና እውን ንጋብዘን ማለት እዩ ሓቢርና ክንሰማዓ ኢና።

ሓራይ እምበር ዝኸበርኩም ተዓዘብትና ከም ተቐዲመ ዝበልክዎ በዛ ክንከታተለ ዝፀናሕና ናይ ሂንዲ ደርፊ መደብና መደብ ሄሎ ዱባይ ዋንሎም ማዓንቲ ክንዛዝሚና ማለት እዩ። ንኩላኹም ኣብ መደብና ደዊልኩም ዝተሳተፍኩም ተሳተፍቲ መደብ ሄሎ ዱባይ ዋ ኣዝየ ከመስግነኩም ፈቱ። ከምኡ ውን ንኣባላትና ኣባላት ሚኒስትሪ ዜና ናባኸም ነዛ መደብ ክፍንዎ ንዝውዕሉ ኣባላትና ኩሎም ብጣዕሚ ከመስግኖም ፈቱ ማለት እዩ። ካብ ኤዲተርና ጀሚርካ ኤዲተር መደብ ሄሎ ዱባይዋ መድሃነየ ዘካርያስ፣ ከምኡ ውን ብቐጥታ ናባኸም ከመሓላልፈዎ ዝውዕሉ ኤዲተራትና መልኣከ ሱልጣን ወዲ ሱልጣን ሲራክ የማነ፣ ምስኣላይና ማቶ ሳላ መኮነን ግራፊክስ ይርግኣለ መርኣያ፣ ከምኡ ውን ቴክኒሽናትና መትከል መሓርን ፌቨን መሓርን፣ ኣብ ድምፂ ድማ ዮናታን ኣላይ፣ ሜክኣፕ ኣሚራ መሓመድ ኢብራሂም፣ ከምኡ ውን ኣልባሳት ሳሪና ፀሓየ ብምዃን እዮም። ኣዋሃሃቲ መደባትና ድማ ኣዋሃዲ መደብና ኣለም ዮሃንስ ወዲ ገነጦ፣ ከምኡ ውን ኣዋሃዲ ስቱድዮ ተኪኤ መኮነን ፃዕደየ። ንኩሎም ኣዝየ ከመስግኖም ፈቱ። ክሳብ ኣብ ዝመፅእ ዘሎ መደባትና ንረኸብ ድማ ሰላም ወሰናይ ዘለዎ ቆንያት ክኾነልኩም ንምነ ሳደር ሙሻሂዲን ሃከዘነኩም ቅፅሰልና ወእያኩም ኢላ ንሃያት ሓልቀትና ምን በርናምጅ ኣሉ ደባይዋ እንሻ ላ ነልቃኩም ዓላ ኩል ኸይር ወሰላሙ ዓለይኩም ወረሕመቱላህ።

መደብ ናትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነ ጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበየ ክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ ይክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባት

ናትራን ዝሰሙን እዚዮ እሞ ንኽትከታተሉ ብኸብሩ ንዕድም መደብ ናትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን

0: ኣብየት ኣብየት፣ እንታ እንታይ እዩ ዝረአየኒ ዘሎ? እንታ ኸመይ ዝበለ ጎበታት እቲ? ኣብየት ጎባ፣ ኣብየት ተናጭራ፣ ኣብየት ጎላጉል ፓው! እንታ ክንደይ ጽብቕ! እንታ ኸመይ ከመይ እንታ እዚ ትቃውሙ? ቅዱስ ቦታ! ኣነ እዚ እዞም ኣቦታተይን ኣብ ሓጎታተይን ዚ ኣብዚ ግዲ ነሮም እዮም ኣብዚ ቦታ እዚ ካሓስበላ ኣለኒ እዚኣ ካብታ ጎበቲኣ ክሳብታ ኒዮ እንሀለት መይዳ ንሓደ ሚሎን ይኣኽለኒ ወይ ካብ ዓን ንዮ ዘለሃትቢ ከዓ ብመሉ ረብኡ ሰናጭሮ ነቶም ክልተ ሚሎም ደቀ ይኮነኒ ወስደለኒ ወስደለኒ ማን ይኽልክለኒ ከም ድለይ ፓርከ ደቀይ እንዳ በዚሑ እዮም ዝኸዱ ዘሎ ኣብ ሓንቲ ለይቲ ሚሎና እትወልድ ተኾንካ ዳ ገለኮ ክትገብር ኣለካ ኩሉ ጠራኒፈ ኣብ ኢደይ ከዓ ክእትወለኒ ጮቕ ዝብል የለ ዕግርግር ዝገብር የለ በቃ እንተደለኹም ዓራተይ እንተደለኹም ኔዳይ በት ምስ ጽቡቕ ሕልመይ ኣይትሕለም ዝብለኒ ኸዓ የለን በጢ ኢለ ቐሲነ ክነብር የ ወላ ኣይግባኣካን እንተበሉኒ ኸዓ ለፍሊፈ ለፋሊፈ ተዛሪበ ክእለት ኣለኒ ናይ ዘረባ ኣብ ኢደይ ከእትወ የይ እዚ ክሓልፈኒ ይብሉን
1: ጉድ እኮ እዩ ጉድ ስማዕ ዘይነበረካ ነይሩኒ ዘይነበርካ ነይረ ዝበሃለሉ ዘመን ኣርኪብና ምጾታት እዩ ቦጎግ ይብሉ ደቀ ስመራ ቦጎግ ዝበሃል ሲ እንሆሎም ንሰምዕ ኣበይ ነርካ ዝብል ሕያዋይ ሓታቲ እንተ ተረኽበስ እንታይ ይበሃል ይኸውን

0: ቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡ ብእሳት ይለብለብ ከም ቆርበት ይቀለጥ። ርስቲ ብሓጎታተይ መን እዩ ዝወስደለያታ? ሕቡቡቡቡቡቡቡቡቡቡቦ ዘራፍ ዘራፍ፣ ንዓይ ዘየለሊ ይበለል ብዕሊ፣ ንዓይ ዘየጣይቕ ይጥፋዕ ብምሉቕ ምሉቕ። መን እዩ መን ንዓይ ዘይፈልጥ ቀሎ ዲታ? ንዓይ ዋ ንዓይ ንዓይ ዘይፈልጥ ዋንታ እንታይ ወላ ይፍለጥ ወረ
1: ዋ ኣቦ፣ እንታይ ዘነድረኩም ዘሎ? ዝሃረቕኩም ትመስሉ ኣለኹም። ሰረቕቲ ጐኒፎምኹም ድዮም ኣቦይ እ
0: እወ ዝወደይ ሰረቕቲ እዮም እዚኦም። ርስቲ ቦታተይ ኣብ ሓጎታተይ መሬት ኣብ ሓጐይ ናይ ቦታተይ ብምሉእ ዘሚቶም ዋዕ እንታ ወረ እንታ እንታይ መዓቱ ኣይኒ ፈልጠካኒና ካበሉን
1: ዋዕ። እዚ ረኣሞ ሓቁኹምን ዲኹም ዘራፍ ትብሉ ትማቦ ድምፅኹም ዓዋ ኣቢልኩም ከማን ውይ በሉ ተዘሚትኩም እንዲኹም
0: ወ
1: ዘራፍ በሉ ሰብ ክእከብ ፍትሐ ክርከብ
0: ልካዕ
1: ፈኸራ ኸዓ ፍርቂ ሓይል እዩ ከምዝ በሉ። ወኻርያ መፂ ሎ ካብ ጐዳ ጕዱ
0: ኣምበሳበል ወረ
1: በሊሕ ሴፍ ተሓንጊጡ ንነብሪ ክቈርፅ ክሳዱ ዓጕዝኒ በዓል ኰቶሙቶ እንተ ሰሪረ ትብርክቱ እንተ ሞይተ ድማ ትሞቱ ተሱ በዓል ዕንቅርቢት መርዝኹም ስደዱ
0: ብደድ በሉ
1: እምበራነሳይ ድቀስን ደቀይ እናበርኰቱ ነዚኦም ሒዘኸ ናበይ የታኽኣቱ ዘራፍ ዘራፍ ዘራፍ ኢልኩም ኡይ በሉ። ተዘይሰሊጡ ድማ ናብ ሕጊ ኺዱ
0: ንኸይድን ፈረቓን እስከበል ስምዓኒ ዘራፍ ክብል እየ ይድህል ዶ ኣይድህልን ዝድምፃይ ጽቡቕ ገርካ ስምዓኒ ሕቡቡቡቡቡቡቡቡቡቡቡቦ ተበጊሰለኹ ኣባ ጨመራ ምድረ ሰማይ በንቁሰ ኻሕሪራ ነገራይ ጥቁን እዩ ብዘይ ካራ እዛ ኻራ ተሳሒላ ያ ዘላ ካብ ዒላ ዝወፃኹ ካብ መግደራ ጽሩራ ዘለኒ ምዘፈርፈራ ደቀይ እውን ኣለዉ ኣብ ጥቓይ ዝሓለፍዎ ብብዙሕ ስቓይ ጐታን የ ፍሉጥ ብሽራራይ ዘራፍ
1: በቃበጅም ኣቦ በቃባ እኹሉ ይግባአኩም እዩ ደቅኹም ዶ ኣብ ኸመይ ክዓብ እሞ ዘራፍ እንዳበልኩም በፅብፅዎም እሞ ኣፅምም ሰበልኩምሞ ክቕበልኹም እዮም በዕሎም
0: ኣፅምም ከብሎም እየ በቃ ዘራፍ እንዳበልኩም።
2: ዓድና ዕርፍና ጽኒዕና ክንምርሽ ዝግባአና ምስ ዝነፈሰ ንፋስ ክንነፍስ ምስ ዝወረደ ውሕጅ ክንጋማዳሕ ኣየድልን እዩ። ክጽለል እየ ዝበለ ይጸለል፣ ከጕሪ እየ ዝበለ የጕሩዕ። ኵሉ ካብ ሓቁ ይሓልፍን እዩ። ብዕራይ ናብ ዘበለ የብል ዕርፍኻ ጽኒዕኻ ቀጥ ምባል እዩ። ኣደዳ ፈካሮን ዘማሮን ክንከውን ኣይኰናን። ዓድና ንበለካ ለኸዓካ እዝኒታብ እጅግኻ ሰብሲብካ ኸም ቀደምካ መርሽ። ዘደንጹ ዘረባታት ክሰምዕ ትኽእል ኢኻ። ዘይወልዱ መጎታት ከይተወልዱ ዝበርዓኑ ሰረተ እምነታት ከስግኡኻ ክፍትኑ እዮም። ነዚኦም ከም ቀደምካ ብስቕታ ኻመልሰሎም።
3: እዚ ሓደ ኣቦቕሪብዎ ዘሎ ኽስ እኹል መርትዖ የብሉ። ኣነ ዓጽመ ስጉኦም እየ መንበርን ደቀይ ዝዕብየሉ ርስትን ይግባኣኒ ዝብል ዘሎ። ይኹን እምበር ከም ጐረቤት እንተዘይኮይኑ ከም ኣካል ሕብረተሰብ ናይዚ ዝበሃል ዘሎ ርስቲ ይኮነ።
4: እዚ ዝረብ ዘሎ ርስቲ ኣብ ትሕቲ መን እዩ ጸኒሑ? ንሱ ኸ ኣበይ ነይሩ? ኣካሎም ድ ወላስ እንታይ እዩ ዝብል ዘሎ?
3: ኣብ ትሕቲ ባዕዳውያን ገዛእቲ ዝነበረ እዩ። ነቶም ባዕዳውያን ገዛእቲ ዝኾነ ተቓውሞ ኸይገበረ ጸኒሑ እኳ ደኣ ሃለዋቱ ትፊኡ ተሓቢኡ ክዕዘብ ዝጸንሐ እዩ። እቶም ሰብ ርስቲ ድማ ነቲ ባዕዳዊ ብቕልጽሞም ኣባሪሮም ርስቶም ምሰውሓሱ ኣነ ወዲ ኣባቴ ይብሎም ኣሎ። ኣብ ሓጎታቱ ክዞምቲ መጺኦም ተባሪሮም እዮም። እዚ ድማ ሕማሞም ይደጊስዎ ዘሎ።
4: ንሶም ቶም ሰብ ርስቲ ኸ እንታይ ይብሉ? ርስቶም ምስ ተረከቡ ሰቦም ኣኻኺቦም ዶ? ሽዑ እዚ ኸሳስ እንታይ በለ?
3: መዛግብቶም ከም ዝሕብሮ ነቲ ተዋዲቖም ዘምለስዎ ርስቶም ብድምፆም ኣውሒሶሞ እዮም። ከሳስብ ክልቲኡ ዋዕለን በዚ መሰረት ናይ ጥፉእ ውሳነይ ካብ ዘመሓላልፉ ኣብ ውሽጢ 30 መዓልታት ጥፉእ ኣይመፀን። ሃንደበት ሎሚ ይግባኣኒ ርስተ ይብላ ኣሎ። እንደገና ኣቦታቱን ኣባሓጎታቱን ከምዚ ዓይነት መጎታ ኣምፂኦም ብሕግን ብሓይልን ኣይግባኣኩምን እዩ ተባሂሎም ተመሊሶም እዮም። ብመሰረቱ ርስቲ ዝበሃል ኣብዚ የብሎም።
4: ናይ ጥፉእ ውሳኔ እንተ ተፈጺሙ እቲ ብድሕሪኡ ዝመጽእ ሰብ ብሕጊ ከምዝ ዓረፈ እዩ ዝቝጸር። ኣብ መፈጸምቱኡ ዝበጽሐ ብሕጊ ዝተዳነየ ድሕሪ ግዜ ይግባይ ዝበሃሉ ኣይኮነ። ስለዚ ጉዳይ ሞይቱ እዩ፣ ከሳሲ ቅድሚ ነዊሕ ዓመታት ሞይቱ እዩ።
0: ኣይሞትኩን ኣይሞትኩን ኣለኹ እኳ ደኣ እዚ ዅሉ መውዐል ቈልዑ ኽወልድ የሕሊፈዮ። ደቀይ ሚልዮናት በጺሖም ኣለዉ። ብሕጊ ዝሰኣንክዎ ብሃይሊ ደቀይ ክረኽበ ወ መትካ ዝብለኒ መን እዩ? እዛረባ ኣለኹ እንዶ ረ ዋላ ቐንጥወኒ እንዶ ቐንጥወኒ ኸምዚ ጌርካ እሞ ይስምዓኒ ኣሎ። ረ እንዶ ረ
1: ከም ዘለኹም መረጋገጺ ኸንተምጽለኩም መስለኒ። ብሕይወት ምህላእኩም ሕጋዊ መረጋገጺ ምምጽሎም ዋላ ብሆስፒታል ነጀምሩ ዋዕ ከም ዘለኹም መረጋገጺ ይሃብኹም ቶም ሆስፒታል። ዝእምን ድማ ተዛረቡ ዝእምን ሓደ ሰብሲ ሚልዮናት ይወልድ ይወልድ
0: ሻሕሻሕ ይብልዎ ኣምላኽ እንታይ ይብወዳ
1: እሞ ሻሕሻሕ ኢልኩም ኣለኹም ኣለዲ ድኾን ዘሎ
0: እንታ ክነግረካ እንድ ዋህልል እሞ ዝወዳይ
1: እሞ ዘረባኹም ህያው ምዃንኩም ዘረጋግፁ ይኮኑን።
0: ደሓን ደሓን ቀስ መበላ ዝተውዕላ ዋህልል ዝወዳይ ደቀይ ሚልዮናት እዮም ዝበልኩኻ እኮ ሰለስተ እዮም ደቀይ። ግን እቲ ሓደ ሚልዮን ይስሙ፣ እቲ ኻልኣይ ውሉደይ ከዓ 100 ሚልዮን ይስሙ፣ ሳልሳይ ድማ 200 ሚልዮን። ስለዚ 301 ሚልዮን እዮም ብጠቕላላ። ከም ዘለኹ ድማ ርግጸኛ እየ።

0: ስኻውን እትርአኒን ትሰምዓንን ኣለኻ ወ ጋሃም ለካ ድዩ ዝወለይ የለኹ እንድ ትርአኒ ዘለኻ ብዓይንኻ
1: ኣለኹም መቸም መንፈስኩም ኣይኮነ ንዛረበን ዘሎ ንዓይ ስጋ ዝለበሰ ሰብ እዩ ዝዛረበን ዘሎ ሰይጣን እንተኾንኩም ድማ በስመ ኣብ ብወልደ መንፈስ ቅዱስ
0: ከባበር ባ ንከባበር ሰብየ ሰብየ ሰብየ ብእውነት ይብለካ ኣለኹ ሰብየ ኣነ ዋላ ቐንጥወኒ ዶ ብህይወትኩም ዘለኹ ከተረጋግፅ ተደሊኻ
1: ኣይቅንጥወኩም ነየ ኣይቅንጥወኩም ነ ንኣካላት ደቂ ሰባት ብኢደዋኒንካ ክትቅንጥወኮ ብሕጊ የሕትተካ እዩ ሕጊ ንዓኹም የለኹም ንብለኩም ኣሎ ኣነ ድማ ልዕሊ ሕጊ ኮይነ ኣለው ኢለ ኣይምስክርኒ ናብ ዶክተር ንኺድ ናብ ዶክተር ንኺድ ኣነ እውን ከሰኒየኩም ብፍጥረተይ ከዓ ዝሞተ ሰብ ክዛረብ ሎም እየ ዝርኢ ዘለኹ ናብ ዶክተር ንኺድ በቃ እሰይ ትፍታሕ
0: ኣብ ዶክተር
1: ናብ ዶክተር እወ
0: ናብ ጠንቋላይ ንኽድ ናብ ጠንቋላይ ንኽድ ድሓን
1: ናብ ጠንቋላይ
0: እወ ናብ ጠንቋላይ ንኽድ ዋ እዞም ጠንቋሎ ክሰማምዑ ንጉድዮም ኮይለካየ
1: ጽቡቕ ናብ ጠንቋላ ካብ ደለኹም ደኣ እሞ ኣነ ድፈልጦ ኸመይ ድበለ ጠንቋላይ ኣሎ ምዕላይ ናብኡ ክወስደኩም
0: እስኻ ትፈልጦ ጠንቋላይ ኣሎ ጽቡቕ ሓሳብ ጠንቋላይ ደኣ ንዓይ ክብርሃኒ ጉድን ድዩ ግን ዝወደይ ነቲ ጠንቋላይ ሲ እንታይ እንታይ ኢና ክንብሎ እምበር ጠንቋላይ ዳ ከም ዝብለካ ዘለኹ ዘህረይን ድዩ ዋ ዘህረይን ድዩ ኸበረ ዓምዓመይን ድየ ዘሃርም ጠንቋላይ እንተሰሚዕዳ
1: ጽቡቕ በሉ ናብ ጠንቋላይ ምኻድ ካብ ተቐበልኩም ሞ ሕጂ ንዕናይ ተኻቢለ ናብቲ ኣነ ድፈልጦ ጠንቋላይ ክወስደኩም እየ
0: እሞ ኣንታ ወደይ እዚ ንስኻ ትፈልጦ ጠንቋላይ ሲ ምናልባት ካብቶም ኣነ ዝፈልጦም ፍልይ ዝበለካ ኣይኮውን ሲ ከምቲ ብዓሙይ ዘራፍ እንዳበልካ ዘላመድካኒ እስከ ምናልባት ከይብህርር ሃንደበት ገለካ ይነግረኒ ከመይ ከመይ እዩ ዝገብር እስኪ ከመይ ዝበለ እዩ ጠንቋላይ ናትካ እስኪ ንገረኒ
1: ጽቡቕ በሉ ኣቦ ዘድወስደኩም ዘለኹ ጠንቋላይ መጀመርያ ገጹ ፍጹም ኣይረአኒ ሽፍንፍን ዝበለ እዩ
0: ሰይ ኣታኹም እንድ ዝደልታ ኹም እንድ ዝደልታ ኣነ ተሸፈነ ጠንቋላይ እየ ዝደሊኻ ዋይ ከምታ ዝደልያ
1: ካልኣይ ድማ
0: ካልኣይ
1: እዚ እዳዉ ብሓንጀ መንጂ ዝወቀበ ዕንቁ ተበልካ ዘፈርፈር ተበልካ ዛዕጎል ተበልካ ውቅብቅብ ድበለ ይበቃ
0: ሕራይ ስጋብ ሕጂ ዝተሰማሚዕና ኣለና
1: ሳልሳይ ድማ ሕብርታት ክፈቱ መዓት እዩ ቀጠልያ ምንጻፍ ቀይሕ ምንጻፍ ዋዕ እንታይ ሞኽንብሎ ኢና ዓይኒ ዝወግእ ምንጻፋት እንዳገበረ እዩ ድፈልጠልካ ከመይ ድበለ ጠንቋላ እየ ክወስደኩም ናብ ከመይ ድበለ
0: እንታ ቆልዓኻ ክንደይ ትጥዕ ቆልዓኻ ከምቲ ኣነ ዝደልዮ ዘራፍ ኣነ ዝደልዮ ጠንቋላይ ልክዕ
1: ኣቦ ሓንሳ ኣባይ ተሃውኹ መጀመርያ ኮ ናብቲ ጠንቋላይ ክንከይድ ኣለና ካልኣይ ድማ ጠንቋላይ ከምኡ ብዙሕ ኣይፈቱን እዩ ጥንቅቕ ኢልኩም ኣብኡ ምስካድና ከዓኒ እንታይ እዩ መምፅኢኹም ክብለኩም እዩ ንስኹም ከዓ መምፅኢኹም ትነግርዎ
0: እንታይ እኸ መምፅአ ዋ መምፅአ ድኣ ብኸመይ እየ ኸመፅአ ንጆ
1: ዋ ኣቦ ድሮ መምፅኢኹም ረሲዕኹም ሞ ኣለኹምን የለኹምን ከረጋግጸልኩም ተሓትዎ ኣለኹም ተይልኩም ከዓ ጸገምኩም ትነግርዎ
0: ኣለኹዎ ይብሎ የለኹ እንድ
1: የለኹምን እንተይልኩም ከዓ ኣንታ ጠንቋሊ ሓወይ በጃኻ ፍለጠለ ያነሳ ኣለኹ እንዴ ኢልኩም ኣብዛ እግሩ ኣብዛ እግሩ በጥ ኢልኩም ፈፈው እንዳበልኩም ልምን ተብልዎ
0: ከምዚኣ ኢለ ማለት ድዩ
1: ከመይ
0: ከምዚኣ ሃባብ መቲ እግርኻ ከምዚኣ ኢለ
1: ዋዕ ዋዕ ኣቦ ናበይ ዳኣ ትወርድ ኣለኹም ኣነደ ጠንቋሊ
0: ክልምነካ ኣባ ክልምነካ ድሓን ኩሉ ሓደ ዋል ዳርጋ ጠንቋላይ ኢኻ ናይቲ ጠንቋላይ ካብ ፈለጥካዮ ዳርጋ ጠንቋላይ ኢኻ ንስኻኻ ኣብ ከለካ ባዕልካ ፍለጠለይ ወጃኻ ይለካ
1: ኣቦ ጌና ናብ ጠንቋሊ ኳይና ንኸይደ ኣለና ናብ ጠንቋሊ ከይበፅሓናሲ ኣነ ጠንቋሊ ኮይነ ደ ድረኣይኩም ዘለካ ንጠንቋሊ ድ
0: ድሓን ንስኻ ትሕሸኒ ካብቲ ተሸፈነ ጠንቋላይ እስኻ ተቐላዕካ ጠንቋላይ ትሕሸኒ
1: ኣቦ ፈንውን እሞ ፈንውን እሞ እግረይ ዋ ፈንውን ኣነቦ ዋዕ
0: ኣይፈንወካን እየ በጃኻ በጃኻ ብኣ ኸለኻ ፍለጠለይ
1: ኣቦ ኣነ ክተሓበረኩም ኢለ ናብ ጠንቋል ዳ ወሰድክኹም ሲ ፈንውን እሞቦ ፈንውን ኣሎ ዋዕ ፈንውን መገድና ክንገብር
0: እንታ በጃኻ ኢለካ ፍለጠልና
1: ዋሕራይ ክፈልጠልኩም እየ ፈንውን እሞ መጀመርያ ፈንውን እዩ
0: ሕራይ እስኪ ፈንየካ ኣብ ኸለኻ በል ፍለጠለይ
1: ሕጂ ተደሊኹም ናብ ጠንቋል ኺዱ ተደሊኹም ናብ ፈላጥ ኪዱ ተደሊኹም ናብ በዓል ውቃበ ኺዱ ንዓኹም ምልከት ኣነ ንኽሕግዘኩም ኢለ ንዑናይ ተበልክኹም ሲ ብላዕሊ ኾንኩም ንዓይ ጠንቋሊ ክትገብሩኒ ክሉ ባዕልኹም ፍለጡ
0: እንዳኹም